0: ዘመን እዩ ነይርዎም። ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ነይራ ድያ? ካብ መዓዝ ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ? እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሒ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከቦ ኣይኮነን። ሓቀኛ ታሪክ ኢትዮጵያውያን ንቕይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቕይሕ ባሕሪ ተቆፃፂሮም ከም ዝነበሩ ናይ ቀረባት ታሪክ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘን ዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪፁ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን እቲ ሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፃሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
1: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር መዕረፊ መራኽብ ውግእ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ግዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻግን የለን።
2: ቀጥታ ማንገናኛቸው ኣገሮች ጠላት ነው የምንላቸው ኣገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢናኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎትኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪክ ይብጻሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮምሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል ኤርትራ ኢዝ ኖት ፎር ሴይል ኖት ፎር ኢራን ኖት ፎር ኢዝራኤል ኖት ፎር ዘ ዩናይትድ ስቴትስ ፎር ኖባዲ።
4: አሁንም ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነን አሁን
0: ብለገስቲ ብረድኤት ዝወር ፖሊሲ ዘለን ሃገር ኮይና ቀለተት ጽበ ህዝቢ ሒዝካ እንደገና ናብ ኩናት
4: እርጥባን እየጠበቀ የሚኖር ህዝቢ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕሞ መንገዲ ምጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድሪሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህብትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውጽዎ ኣይቕጽል።
5: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህረ ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ ዝበሃል ብጥንቲ ዝፍለጠሉ ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ

0: ሓያላን ሓንቲ እያ ዝነበረት
1: ሃገራቶች ኣንዷ ነበረች ኣክሱም።
0: ኣብዚ ድማ ማይ ዘይፀዓመየ ታሪክ እንሆ። ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕሪ ነጋሽ ድማ ኣብ ኣክሱም ዝነበረ ስልጣኔ ከም ዝኾነ ገሊጹ። ነዚ ዝንቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ ማሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባፅዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ደኣ እምበር ናይ ኣክሱም ስልጣኔ ኣይነበረን ኣይኮነን።
2: የኣሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህረ ልሃበሻ ብሎ ነው ኣረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዝልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕሪ ልሓበሽ ኢሎም እዮም ኣዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጻሕፍቶም ቀይሕ ባሕሪ ኣይብልዎን እዮም፣ ባሕሪ ልሓበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝፀር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነድሪ ዘልዕልዎ ዘለዉ።
2: ያ ሁሉ ነው ያጣነ ወይ የምል ነው በቁጭት የምነሳው። ለዚ ነው
3: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ
0: ቀይሕ ባሕሪ ጥራይ ኣይኮነን። ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም። ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ልነጋሽ ባሕሪ ልሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

0: ተኸታተልቲ መደብ መልሳሕ መስመር ብቁፅር ቴሌፎን 12245 ከምኡ 12247 እትሳተፍሉ መደብና ይፍልም ኣሎ ኣብ መስመር ሰብ ኣለና። ሄሎ ሄሎ
1: ሄሎ
0: መርሓባ መን ክብል
1: ሴም ሃፍቶም ካማይት ማለት
0: ድምፅኻ ቅርብ ትሒት ኣሎ ኣባና ዲ ቅርብ ክንውስኽ ኣላ ሴም ዲ ኸልካኒ
1: ሴም ሃፍቶም
0: ሴም ሃፍቶም ካበይኻ ሴም
1: ካማይ ተመነ
0: ኣራይ ሴም ፅቡቅ ዕድል ምነኢልካ ቀዳማይ ደዋሊኻ ካብ ቁፅሪ ሓደ ክሳብ 10 ኣብ ቀዳማይ ደረጃ ክትመርፅ
1: ቁፅሪ
0: 3 ስፖርት ከመይኻ ሴም ተከታተልያ ኣራይ ምስ ስፖርት ምትእሳር ስለ ዘለዋይ ነብታ ሕቶ ክንሰግር ኢና። ብሉፅ ተፀዋታይ ዋንጫ ኣፍሪቃ 2025 ቁፅሪ 3 መን እዩ? ክደግመልካ የ ብሉፅ ተፀዋታይ ዋንጫ ኣፍሪቃ 2025 መን እዩ? ቁፅሪ 3 ከመሪፅካ ሓቀ
1: ኣራይ ናይ ብራይተን
0: ኣይሰማዕኻን
1: ናይ ብራይተን
0: ናይ ብራይተን
1: መፃወታ ዮ ናይ ብራይተን ኣዲንግራን
0: ስሙ ንገረና
1: ሳይሞን ኣዲንግራን
0: ሳይሞን ኣዲንግራን ኣይኮነን
1: ኣዲንግራን
0: ኣይኮነን
2: ሳይሞን ኣዲንግራ ናይ ኣስቶን ቪላ ብራይተን ኤንድ ሆቭ ኣልቢዮን ካብ ኣዲንግራን
0: ኣይኮነን
2: ብራሂም ድያን
0: እታ ሕቶ ተረድያት ካደ
2: ዋንጫ ኣፍሪካ ብራሂም ድያዝ ናይ ሞሮኮ
0: ኣይኮነን
2: ሃኪሚ ኣሽራፍ ሃኪሚ
0: ሕጂ ሓንቲ ዕድል ክህበካ ኩሎም በፂሕካዮ ምድዳ
2: መሃገር በል ሓጊዘና
0: ዋ ሃገርተ ነጊረካ ሃገርተ ነጊረካስ መልሲ እያ
2: እንታይ ድ ሕጂ ሴኔጋል እንተልካና ስካብኦም ክንደይ ሞ 20 ግነ ተፃወትሎ
0: ናይ ሴኔጋል
2: እንተናኢልና ሲ
0: መን ምዃኑ ሕራይ ሴኔጋል ሓንቲ ዕድል እያ ግን
2: ማፓገይ
0: ኣይኮነን ሳድዮ ማነ እዩ ምምፃቢ ቀፀን እየ ሓራይ ካልእ ግዜ ተዕወት ተስፋ ንገብር ሴም ይቀኒልና ናብ ካልእ ደዋል ክንሰግር ኢና። ሄሎ ሄሎ መርሓባ መልሳ መስመር ናይ ሰማዕካ ናይ ዘለኹ ብንፅር መን ክብል ፊልሞን ፊልሞን ቴሌቭዥንካ ቅርብ ድምፂ ተጉዲልካ ላ ፅቡቅ ነይሩ ፊልሞን መን ኢኻ ፊልሞን መን ተስፋ ማርያም ካበይ ኢኻ ፊልሞን ካበይ ካብ ሓዝሓዝ ኣራይ ፊልሞን ቁፅሪ 3 ተመሪፅ ኣብ ቀዳማይ ደረጃ ሰሚዕካ ፀኒሕካ ታሓቶ እቲ መፈልጣ ነርካ መልሰ ኣራ ይበል ንኸይድበል ቁፅሪ ምረፅ ቁፅሪ ሸውዓተ ተስፋ ግብር ትዕወት ፊልሞን ነዚኣ ንክትምልስ ሰለስተ ዕድል ክህበካ እየ ስም ናይ ሃገር ስለ ዝኾነት ስለዝተጠንቂካ ፈትን ከም ብበልካ እየ ኣብ ኣህጉር ኣፍሪቃ ብዕቁር ሃብቲ ብርቂ ምድራዊ ማዕድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ ትስራዕ ሃገር ኣይነት እያ? ኣብ ኣህጉር ኣፍሪቃ ብዕቁር ሃብቲ ብርቂ ምድራዊ ማዕድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ ትስራዕ ሃገር ኣይነት እያ? ሰለስተ ዕድል ኣለዋሃ ተጠንቀም።

0: እታ ግዜ ሓንቲ ደቂቕ እንዴ ሂብናካ ዘለና። ስለዚ ተ ከይዳ ከይፈተንካ ትከውን እያ ማለት እዩ። ግብፂ ይኮነትን ክልተ ዕድል ተሪፈ ናይጀርያ ኣይኮነትን ኣጅዋ ከመይ ና ሞክን ገብራ እዚኣ ስም ናይ ሃገር እንያ ኮይና እንታይ ከመይ ንኣብነት ከመይ ዓይነት ሓገዝ
1: ኣብ ከመይ ናይ ኣፍሪካ ሃገር ስርከብ ኣባውያ ብን ስርከቁሩ
0: ዋ ናብ ካብ ማእክ ድሃን ልክ ዓይ ነግረካ ኒ ግን ካብ ማእከላይ ቁርብ ዝብል በል ናብ ምዕራብ ገፅካ ስጋብ ምዕራብ ዘሎ ማለት እየ

0: ካበይኻ ዮሃንስ?
1: ኣባተ
0: ኣረ ዮሃንስ፣ ሎማዓንቲ እቶም ኣቐዲሞም ዝሓትት ናዮም ክልተ ሰባት ሽልማት ኣይወሰዱን። ተስፋ ገብር ስኻ ትዕወት ኣብ ቀዳማይ ደረጃ ቁፅሪ 37 ተሓቲተን እየን። ቁፅሪ ምረፅ።
1: 1
0: ባፅዕ ከመይ ኣሎ?
1: ባፅዕ ቤላ ኣሎ
0: ዓንዲ ምስላ ትፈልጥ ዲኻ? ፅቡቅ። እንታይ ምስላ ትፈልጥ?
1: ካብዚ ንፈልጦ ማዲ
0: ሳይኮነት እንታሕቶ ኣነ ምስላ ይክህበካ ግን ከተዓልለኒስላ
1: ሞ ካብ ጊምዓል ፈርማዓት
0: ፅቡቕቲ ዓራ ይበል ሞ ኣነ ሓንቲ ምስላ ክጅምረልካ እንዴ ክትቅፅላ ኢኻ ኣራይ ቁፅሪ 10 ከም ብበልካ እየ። ብጎራሕ ኣይትገራህ መላየ
1: ብዓሻ ይትመራሕ።
0: ቁኑዕ መልሲ፣ ብዓሻ ኣይትመራሕ። ዮሃንስ ንፈያኻ ዓራይ እሞ 110 ተዓዊትካ ኣለኻ። ንቐፅል ወይስ ኣክለና? ዓራይ ካልኣይ ደረጃ ካብ 1-10 ቁፅሪ ምረፅ።
1: 10
0: ተኽል
1: 10
0: ምስላ እንድያ እዚኣ ሓንቲ ዕድል እያ ዘላትካ ማለት እዩ። ጥንቀቕበል ከም ብበልካ እየ። ልሙድ ከባብያዊ ኣፀዋውዓ ናይ ጥንታዊ ከተማ መጠራ ሀ በለው ከለው ለሰርሓ ሐ ከለዌ መ መልሲ የለን። ቾይስ ኮነ ጉድል ሰሚዕካ ከትፈልጥ ዲኻ መጠራ ትበሃል?
1: ኣብ
0: ትምህርቲ ማይርኩም ማነርኩም ፅቡቅ ሕራይ ድሓ እንታ መልሲ የለን ኮነ ጉድላ። ኣብ ሳልሳይ ግን ሓግዘኒ ገለ የላን ጅም ኣጆካብል ልሙድ ከባብያዊ ኣፀዋውዓ ናይ ጥንታዊት ከተማ መጠራ በለው ከለው ሰርሓ ከለወ በለው ከለው ቁኑዕ መልሲ ኣይተቃልካን ወዲ ሓ330 ኮይኑልካ ኣሎ ዮሃንስ። እንተዳ ንቐፅል ኢልካ 880 ክኾነልካ
1: እዩ።
0: ኣብ ሳልሳይ ደረጃ ቁፅሪ ምረፅ።
1: 10
0: ዓራይ ምስላ ትፈልጥ ተኮንካ እዚኣ ሕቶ እዚኣ ክትመልሳያ ካ ዝብል ግምት ኣለኒ ምስ ቋንቋ ምትእሳር ስለ ዘለዋ ከም ብበልካ
1: እየ።
0: ውላዱ ድሰኣነ ወዲ ሰብ ዘኽታም እንተይ ኢልናዮ? ውላዳ ድሰኣነት እሞ ብካልእ ወላዲት ዛዕበየት ጤልከ እንታይ ኢልና ንፅውዓ? ትኳዕ። ቁኑዕ መልሲ ፈሊጥናያ ነርና ከምቲ ምልሳስ ኣንበሳ። ኣብ ቋንቋ ቅዱስ ኢኻ ማለት እዩ ወዲ ክንደይ ዓመት ኢኻ?
1: ወዲ
0: 18 እንታይ ትገብር ነቲ ናይ ቋንቋ ክእለት ካ ታዕብ እየ?
1: መፅሓፍቲ ገለላ ገይረ ክልና ገለ
0: ተንብብ ፈሊጥካ ኣለካ ታ መንገዲ ፅቡቅ ዮሃንስ። ካብ ባፅዕ ባፅዕ ከመይ ኣሎ ኢልከ ማይ ገለ ከመይ ኣሎ?
1: ባፅዕ ብሓሙስ ካ ማሂሪ ነሩ
0: ሃሪሙ ነሩ ዶ ከመይ ሞሎ ክሊማ ሕጂ ዓንዲ ኣራ ዮሃንስ ኣዜና ነመስግነካ 880 ተዓዊትካ ኣለካ ይቐኒልና ተሳትፎካ ኣይፈለየና። ኣራይ ናብ ካል ደዋሊ ክንሰግር ኢና። ዝኸበርኩም ተኸታተልቲ ድሕር ዝሓፃር መሰጋገሪት ክንመለሰኩም ኢና። እዚ መደብ እዚ ወትሩ ቀዳም ድሕሪ ዜና ዓረብ ቀትሪ ብቐጥታ ተፈኒዩ ምሸት ረቡዕ ድማ ድሕሪ ዜና ትግረ ዝድገም መደብ ብቁፅሪ ቴሌፎን 12 24 54 ከምኡ 12

0: ምስ መደብ መልሳ መስመር ኣለኹም። ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ
0: ሄሎ
1: ሄሎ ስምዓካ ኣሎ ዶክተር።
0: ሄሎ
1: ሄሎ ስምዓካ ኣሎ ስምዓካ ኣሎ
0: ኣነ ይሰምዓካ ነ እዩ ዘለኹ
1: መስመር ስምዓካ ኣሎ ኣነ
0: ገለ መስመር ፀገም ኣለና ማለት እዩ።
1: ሄሎ ሄሎ ሄሎ
0: ይቕሬታ ኣነ ኣይሰምዐን እየ ዘለኹ ናብ ስቱድዮ ተመሊስና ቴክኒካዊ
1: ሰጋገር
0: ክንገብር ስቱድዮ ስምዕና

0: ምስ መደብ መልሳ መስመር ይኹም ዘለኹም ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ ሄሎ ቤት
0: ግርምግርም መን ክብል?
1: መሓመድ ያሲን ካብ ጓሕተላይ።
0: መሓመድ ያሲን
1: ኣብ ጓሕተላይ።
0: ግርም ከመይ ቀኒኻ?
1: ኣምላ መስገን ኹም።
0: ግርምግርም በል ቁፅሪ ምረፃ ብቀዳማይ ደረጃ
1: ሽዱሽተ
0: ስፖርት ድሓን ዲኻ?
1: ስፖርት ድሓይ ንፍት ንበር።
0: ኣብ ምንታይ ኢኻ ተተኩር?
1: ኣብ ኩዕሶ።
0: ኣብ ኣትሌቲክስ ካ ከመይ ኢኻ? ምስ ኣትሌቲክስ ተተኣሳሰረት ድሓን በል ተሓተሞ ካ ቅርበልካ ትምልሳ ተስፋ ግብር ከም ብበልካ እየ። ወናኒ ክብረ ወሰን ዝቐልጠፈ ግዜ 100 ሜትሮ ጉያን ተዓዋቲ 8 ወርቂ መዳልያታት ኦሎምፒክን ክኸውን ዝኽኣለ ኣትለት መን ይበሃል? ዘይግነቱ ኸ
1: ንሓተላ ደሞ
0: ሕተተላ ሓንቲ ደቂቓ ላትካ ግዜ ኣብታ ግዜ ካ ተጠቂምካ ኣላ ንደኾና ታሓንቲ ትኽእል እያ።
1: ኢሳምፖል ማይታንጋ
0: መን መን ኢልካ?
1: ኢሳምፖል

0: ኣረ ሄራን ፅቡቅ ዕድል ምነየልክ ቁፅሪ ምረፅ ብቀዳማይ ደረጃ ስራሓ ደላ ተማሪ ዲኸ ሄራ
1: ስራሕተኛ
0: ሓራይ ምስ ትምህርቲ ምትእሳር ኣለዋ ምርጫ እንድያ ሓንቲ ዕድልያ ዘላትኪ ከም ብበልክ ስነ ቀመማዊ ወይ ኬሚካላዊ ስያመ ኣብ ገዛና ንጥቀመሉ ጨው ኣለሊ ሀ ሶዲየም ክሎራይድ ለ ኣይሮን ኦክሳይድ ሀ ፖታሽየም ሶዲየም ክሎራይድ ቆንዕ መልሲ ኣይደሳዕቀዮን ትምህርቲ ኸ ፅቡቅ ሄራን 11 ዓዊት ክለኽ ኣብ ካልኣይ ደረጃ ንኽድ ቁፅሪ ምረፅ ብ ካልኣይ ደረጃ
1: ቁፅሪ ሓደ
0: ቁፅሪ ሓደ ምስላ እዚኣ እውን ክጅምረልክ ንዴ ክትቅፅል እያ ትፈልጥ ዲኹ ምስላታት
1: ብዙሕ ኣይኮንኩም ካሓንቲ ፍትንግ
0: ኣጆ ክድዓነ ከም ብበልክ እየ ሽሕ መኻሪ
1: መኻሪ
0: መለላ ሽሕ መኻሪ ኣለኹ ዶ ሄራን
1: ኣለ
0: ሓደ ደቂቃ ኣላትኪ እታ ጊዜ
1: ኣረ

0: ሄሎ
1: ነፃ ፈንቅ ንወለደታት
0: ኣጆዋ ቀሪብካ ኣላ ፍንቅል ንወለዶታት ኣምፂኻ ኣለ ሃታ ቅድሚ ኣደላ ቃል ጥራሕያ
1: ነፃ
0: ነፃ ኣይኮነትን
1: መፃ እዩ
0: ኣጆዋ

0: ሓረ ዶ ክትኸውን?
1: ሓራ ኣይኮነትን። ደሓን ደሓን ቅያ ፍንቅል ንወለዶታት እንድያ ትብል ዝበዝሐ ስለ ንመለስካዮ ከም ንመለስካዮ ክንሓስብ ኢና። ሕዛ ግን ካብ ሕጂ ሕራይ ካሊብ ኣላ ዶ
0: ኣለኹ
1: ዓረ ቅያ ፍንቅል ንወለዶታት እያ ትብል ከም ንመለስካዮ ሓሲብና ኣለና ዝበዝሐ ስለ ንመለስካዮ። ናብ ካልእ እቲ ክንሰግር ናብ ካልኣይ ደረጃ ቁፅሪ ምረፅ።
0: ሓሙሽተ
1: ኣራይ ከም ብበልካ እየ ናይ ስፖርት እያ እዚኣ። ንዋንጫ ዓለም 226 ክንደይ ከተማታት የእንጊዶ ንኦ? እዚኣ ክልተ ዕድል እያ ዘላትካ ተጠንቂቕካ መልስ። ሃገራት ኣይኮንኩን ኢለካ ከተማታት
0: ሬንጅ ይበሃበኒ ሬንጅ
1: ሬንጅ ክበካ
0: ኦ
1: ዋይ ካብ ካብ 8 ንላዕሊ ካብ 20 ንታሕቲ
0: ዓሰርተ ሓሙሽተ
1: ኣይኮነትን። ዓንተ ዕድል
0: ክውስኸላ ደ ወይ ትገብድለላ?
1: ወስኸላ
0: ውሳላ ዓሰ ሸውዓተ
1: ኣይኮነትን።
0: ሚእሽ ሓንቲ ናይ መወዳእታ
1: ኣራይ
0: ቀሪባ እያ ዶኸ
1: ኣዝኻ ማራ ቀሪብካ ኣለ
0: ክውስኸላ ደ ከም ዝለላ
1: ዋ ያላ መልሳ ነግረካ እንዲና ኣንተ ወይ ነጊረካ እንዲ ወስኸላ ኢለ ሕጂ ሕጂ ልክዕ ክተምፃ ኣለካ ንጫ እያ ኣብቲ ቁርቢ ሓጊዝና ካይና እዚኣ ልክዕ ክትመፅእ ኣለ።
0: 18
1: 16 እየን ካሊእ ሰጊርካ እያ ካልእ ግዜ ትዕወት ተስፋ ንገብር ካሊብ ኣዝና ንመስግነካ ይቕኒልና። ኣዝዩ ክደጋገም ስለ ዝቐኒየ ኢና ልክዕ መልሲ ተፀቢና ኣብዚኣ 16 ከተማታት ምዃነን ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ክንዛዝም ኢና ዝመፅእ ሰሙን ኢና ክንራኸብ ንዓንቀኒ እዩ።

ሰላምታ ንብጻሕኩም ኣብ ርሑቕን ቀረባን ኣብ ኩሉ ኩርናዓት ዓለም ትርከቡ ክብራትን ክብራን ተኸተልቲ መደባት ናትራን ከመይ ቀኒኹም ናትራን ናብኹም ነብለሉ ሰዓትና ኣኺርሎሞ ክሳብ ፍጻምና ክትከታተሉና ድማ ብኸርቢና ንዕድመኩም ተሓሳውታትና ዓለም ስነ ጥበብ ንኡስ መደብ ብፍኖተ ህይወት ዘዋርት ካሜራ ከምኡ እንዳሳስና ኩሎም ሓደ ብሓደ ናባኹም ክቐርብ እዮሞ ተኸታተሉና ቅድሚ ኩሉ ግን ተሕሶና ብዛ ትቐፅል ደርፊ ክንፍልምና ሞ ክቡራትን ክቡራን ተኸታተልትና ናብኣ ከስክረብኩም ናይ ሰናይ ምከታተል

ናትራን ይኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ብምቕፃል ንኡስ መደብና ፍኖተ ህይወት ተቐሪባ ኣላ። ኣብ ንኡስ መደብና ፍኖተ ህይወት ናባኹም ነብሎ ትሕዝቶና ካብ ተመክሮ ህይወት ናይ ሰባት ናባኹም ክትምሃርሉን ክትቀስምሉን ብምባል ኢና ገለ ብኣዝዩ በዳሂ ህይወት ዝሓለፉ ሞ ኣብ ዓወት ክበፅሑ ዝኽኣሉ ገለ ካብኡ ክንምሃር ንኽእል ገለ ድማ ኣዝዩ ዕውት ዝኾነ ህይወት ይህልዎ ሞ መስርሕ ዝሓለፍዎ ናይ ዓወት መገዶም ድማ ክንምሃረሉ ምባል ናባኹም ነብሎም ኢና። ንሕጂ ድማ እዚ ስዕብ ትሕዝቶ እዩ ተቐሪቡ ዘሎ ናባ ከስክረኩም ሰናይ ምክትታል

0: ግዜ እዚ ግዜ ንቕድሚት ዝሕንበብ እናጐዳደለ ጽጋዕ ዕድመ ናይ ሰብ ምጥቃምካን ዘይምጥቃምካን ፍጹም ከይዓጀቦ ትሚሉ ዝምርሽ ድንብርፅ ዘይብሎ ጭርኡ ዝሓዘ ጥራሕ ዘርክቦ ንግዜ ብዙሕ ንዋይን ግፍሒ መሬትን ምውናን ምልክት ሃብቲ ቀዳሞት እዩ ዝነበረ። እዚ ድማ ግዜኻን ዕድመ ንእስናትካን ብግቡእ ኣብ መዓላ ብምውዓል እትኸዕብቶ ወይ እትውንኖ ርእሰማልካ እዩ። ስለ ዝኾነ ብዘንበሩ ወይ እናበሩ ከም ዝበሃል ትማሊ ግዜኻ ብግቡእ ብምጥቃምን ብምጉያይን ዘጥረኻዮን ዘኸዕበትካዮን ጽባሕ ኣብረኽ ምስ ኣብየን ምስ ረዘዘን ካብ ማንም ከይተጸበኻ ብዝጸጽናሕካዮ ክትነባበር ምኽኣልን ንውሉዳትካ መትከል እግሪ ምግዳፍን ረኻቢኡ ዝረኽቦ ዓበ ጸጋ እዩ። ገና ኣብ ጽቡቕ ኩነታት እዮም ዝርከቡ ኣቦኦም ሓኔታይ ስለ ዘበሉ ብወዲ ሓኔታይ ዝብል ቅጽል ስም እዮም ዝፍለጡ። ኣብ ርእሲ እዛ ምድሪ ልዕሊ 18 ዓመት ኣቕጺሮም ከም ዘለዉ ይገልጹ። ገና እውን ኣለኹ ዝብሉ ዘለዉ ንዕድመ በዓል ጸጋዮም ኣቦይ ጸጋይ
1: እዎ ካብ ጥልያን 18 ምስ እየ ሓዛ ብኡ ገርካ ዋላ ምናልባሽ ተጋግየ ተልየ በዕልኹም ትምህርቲ ንዳኣ እምበር 18 ድማ እንታይ ኣትዩ እኳ ኩሉ ግዜ ዳይ ሕጂስ ክቕፅል እየ ብ110 ኣሕልፋ እወ ለዘበል ልደት ዘዝሓለፈ ትማሊ ልደት ኣምላኽ
0: ኣቦይ ጸጋይ ብማሕረስን ምጓስን ኣብ መዓርን ኣጅቦን ዝዘቕበበ ደንበ ከም ዝዓበዩ እዮም ዝዛረቡ። ንድሕሪት ክምለሱ ከለዉ ዝዝክርዎ ንእስነቶም ሎሚ ዝምለስ ኣይኮነን።
1: ተወለድ ኩሉ ዓዱ መርሆ ኣብ እንዳደይ ዓዱ መርሆ ቋሓይን ኣብ ቋሓይን ዛዕቦ ኩሉ ዝመፅ ኣብ እንዳ ቦይ ሕሸኒ ኢለ ዝመፅእየ ካብዚ ግን ዝበዝሕ ኣብ በረኻየን ብቕማጠይ ዝበዝሕ ግዜ ኣብ በረኻየ ድዕልፎ ትምላ ዳኣ ርከብ ኮይኑ ዘወስም ሰበልካ እምበር ፅቡቕ እየ ተሓዳረይ እውን ጥቡቕ ንሳ እውን ሕጂ ዳ ተደምዚሳፅ እምበር ፅቡቕ እያ ሓሊፋኒ ጥቡቕ እምበር ምስ ኣድጊ ምስ ከብቲ ምስ ገመል ኩሉ ነረይ ኩሉ ኣነ ዘየ ጥረኽዎ የልዎን
0: ደይሎም ኣሪገ ሸገ እየ ነይረ ሸገ ከም ዝበሃል ከምዚ ክሰምዕዎ ዝፀናሕኩም ኣቦይ ጸጋይ እውን ቀደም ዝነበሮም ግብዝናን ዝናን ተጠቂሞም ዘጥረይ እውን ደንበ ዝመልኣ ዝነበራ እሞ ሓልፋይ ስኢነን ዝተሸጣን ዝተለወጣን ንዋዮም ክዝክሩ ከለዉ ከምዚ እዮም ዝብሉ።
1: ጉስነ ዳኣ ወለከ ምስ ዝብ እንዳተማናጠልና ንነብር ነርና ወን የጉርሃና ድ ወብለን ወስድና ሓንሳብ ይሕድገና ኣብ ዝሆወይ ክልተ ከብቲ በሊዑለይ ወኒ ገና ዝኾነ ኮይኑ ብዙሓት እየ ነረን ናይ ኣስገደ መሬት ኣብኡ ሓድማ ዝኳጠ ይበሃል ቃላይ እንድዩ ኣብ ኣሰሰት እየ ንምለሳ እቲ ቦታ ጭልየ ዝበሃል ኣሎ ሳዕሪ እንታይ ክብለካ ተክ ክብልያ ደልያ ንፍሕ ይብላ ይወልዳ ይስረራ ንእለት ይስረራ ንእለት ኣብኣ ከለዋ ከይተጥባ ከለዋ ድግማ እወኒ ፅቡቅ ሓሊብና ሕጂ እሞ ኣብቲ ዕብትካ ስሕመቕ መፅ ይኹ
0: ከምዚ ትሰምዖ ዘለኹም ኩነታት ኣእምሮ ኣቦይ ጸጋይ ንድሕሪት ብምምላስ ብዙሕ ነገር ክዝክር ዝፅገማ ኣይኮነን።
1: ኣደያ መርዕሃኒ እምበር ኣቦይ ኣይነብረን ሞይቲ እዩ ንፀር እዩ ኣደያ መርዕሃኒ
2: ሓዳር ሞኸመይ ነይሩ
1: እዋ ሓዳር ረኣ ሳዕሎሚ እንድብልካ ኣለኹን ሓሙሽተ ወዲ ሰለስተ ጓል 8 ሓንቲ ጓል መይታ ሃኒ ኣብ ሻምቦቆ ውርድ ምስ በለት ውርድ ምስ በለ ሰዓሶብ በረኺባታ ኣብኣ መይታ ሃኒ እምበር መስጎነ ድሓኒ ሓሊፈ እየ ደቀይ ብምልኦም ኣለዉ ሓደ ኣሰለያ ዘመ በርግ 18 ንሱ 2013 ተወግዩ ኣሎ ኣብ በሩንቱ ሕጂ ድንቂ እየ ዘለኹ ዝወደይ።
0: ብተወሳኺ ኣቦይ ጸጋይ ኣብ ዕድመ ንእስነቶም ካብ ዘርከብሎም ገዛእቲ ሓደ እንግሊዝ ምዃኑ ብከምዚ ይስክርዎ።
1: ኣነ ሓደ እንድየ ዝወደይ ኣብ እንግሊዝ ሓደ እየ ዳርጋ ሰብ

0: ህዝቢ ወኒ እንዳሸጥ ካስ ፍቐድ ሃብታማት ዓዲ ጉልትናን ዓዲ ሰበዳን ዝበሃሉ ቁሩብ ይዕሹ ካብኡ ዳጉሻ ሸሚትና ነምፅእ ሸሚትና ነምፅእ ዳጉሻ ኣብቲ ሽዑ ኣጅቦ ኣለና ኣነ ገለ ኣሎኒ ፀባ ኣሎኒ ኩሉ ብኡ ገርና እቲ ግዜ ንሕልፎ ክንደይ ድኻ ድማ ገረ የብለኒ ኣይበሃልኒ ነብሩ እዩ
1: ኣቦይ ፀጋይ ምስ ዘን ሎሚ ብዙሕ ጥዕና ዘይረኸባ በዓልቲ ቤቶም ዘሕልፍዎ ውግዕ ሓዳር ኣዝዩ ምቁር ምንባሩ ብምግላጽ ነቲ ብዕራያን መልሲ ሰበይትን ኣብ ሳለስቲ ዝብል ብሂል ኣይድግፍዎን እዮም
0: ኣይ ነብሪ ይወይ ንፈልጦ እንዲና ግና ስዋ እንታይ ሰበይት ውቕዕካ ተቕምኖ ኮይኑ ነብሪ ነብሪ ወላ ጀጋ ንንዓኻትኩም ክትወልድ ከላስ ክውቕዓ ይግባኣኒ ድዩ መሲሉ እኳ ሕሰቦ ሞ እቶም ደቃ ይጉህው ገለ ዓይነቱ ዝርባዕለ ኣይኮነን እዙ ኣቐምጦ ደኣ
2: ኣብቲ ዓባብያ ቆዑት ከመይ ነርኩምስከመይ
0: ኣብቲ ዓባብያ ናይ ገዛይ ኣየ ናይ ክብሪ ክትብሎ ኢኻ ዳሕራይ ዕብት ምስ መፀ ምስ ጀመረ ንእምን ሓጀር ወሪዳ እዚ ጀረካን ዓብ ማዓር ሕጂ ሃለይ መፅያ ማዓር ሕጂ ሃለይ መፅያ ዘዳርጋ ሓያለ ኣብልዑኒ ሕጂ እዞም ደቂ ናታ ሓሲቦም እዞም ክልተ ቆልዓ ምሳይ ደ ኣለዉ ኣነ ኺኢሎ ክገዛልካ ኣነ ኺኢሎ ክገዛልካ ኢሎም ክልተ ኺኢሎ ሰለስተ ኺኢሎ እንዳግበሩ የብልዑኒ ይበልዕ ማዕሪ ቁሩብ ዛፅኒሕኒ ይብሉ በቲ ከብደይ እምበር ኣምላኽ ክንዲ ሃብታማ ይኸድዩ ኣለውን ካብኣይ ዝሃብቶሙ ግናሲ እቲ ኣምላኽ ፅናሕ ኢሉኒ ኣይፈቐደለይን
2: ኣለዎ
0: ምክንያቱ ምሳይ እዚ ስነይ ሕጂ ሓደ ክልተ ከይዱ ነሩ ሙሑው ኢሉ ከይዱ እምበር ኣቃንዛ ብለይ ገለብለይ እዛ ዓይነይ መጥባሕቲ ሓደ ሶዳን መፂ ነሩ መደፈራ ኣብኣ ምስ ጠብሓኒ ኮለሌላ ሕጂ ኣማዓዲ ዓደስ ጎደም ዘለዋ ይርኢ ይፈልየን ዓይነይ ፅቡቅ ልበይ እውን ዳሓንየ ዳሓንየ ልበይ ምርሳዕ ቁሩብ ርስዕ ብል እንድየ በር ዳሓንየ
2: ዓይነት መስተ ከንታይ ኹም ፈቱ ካብ መስተ ማይ ዲኹም ስዋ
0: ፀባይ እምበራ ስዋ እዚ ቁሩብ መዓልቲ ውይኒ ይብለኒ እንዳ ስዋይ ኣቱን እያኣነይ ኣይከዓ ኣቱን እዞም ደቀ እዛ ሰበይቲ ካብቲ እንዳ ስዋ ገዚኣ ተምፅእ ኣለይ ኣብዛ ዓዲ ክላ ትርፈኒ ሎሚ ድሕሪ ሎሚ ኣብ እንዳ ሰብ ኣብ እንዳ ታሽሙ ክንዲ ሰብ ኮይና ኣብኡ ወይ ንኣሽቲ ባእሱኻ ስዋ ምስተኻ ኣሎ ይፅገብን ድዩ ክትመላለስ ሕማቕ ይርከብ ኣነ ንሳ ፈሊጠ ኣብኣ ስዋ ውን ኢሉ ንደምፅለይ ካብዛ ሰላ ግርም ፀቡቕ ባሃል ካብ ኣምፅያ ሰቲ ካብኡ ዝሓለፈ ፀባይ
1: ብማሕረስን መጓሰን ዝዓበዩ ኣቦይ ፀጋይ ነቶም ዕድሚኦም ንትምህርቲ ዝኣኸሉ ደቆም ካብ መዛንኦም መታን ከይተርፉ ከምህርዎም ነይርዎም ስለዚ ንሶም ናብ ምሽንጋል ደቆም ናብ ማኣዲ ትምህርቲ ጥሪቶም ድማ ናብ ዕዳጋ ተወዛዝዑ
0: ኣንታ ከብቲ ብዙሓት ነረናኒ ከይተዓወትኩለን ጣሓኒ እንታ ይገብረለን ፅራይ ፅቡቓት እንዳኾና ገለ ይገብረለን ስኽኢልና ይሕልወን ሕጂ ኢደ ዳሕራይ ጭራእትኒ ክላዕ እስኪ ከምህሮም ደኣ እሞ ትረፍ ከብቲ ኣይተዓወትኩን ሕጂ ድማ ንሳቶም ልቢ ተገብሩለይሲ ከምህሮም ዳ ኢለ መጥየ እዋ እዚ ዝሪኢካዮ ኣጋር ሓኪም ኮይኑ እቲኣቶም ሕጂ ሰጊሮም ድማ ምጉብን ኣለዉ ዳሓን እየ ጥዑም ሓሊፈ ኩሉ ይወሰደኒ ሕጂ ሲ ደሓን ከለኻ ተወሰደካ ምስ ቆልዑካ ከለኻ እዩ እምበር ክትብል ክትብል እቲ ጉዳእ እንዲኻ ሓንቲ እኳ መይትሃኒ
1: ንእስነት ከደቴ ከምዚ ኣንዳ በለቴ ከምዚ ኣየ ወይዛ ኣርጋኔ ወይዛ ኣርጋኔ መፀትን እምበር ኣነስ ኣይደለኽዋኔ ከም ዝበሃል ኣቦይ ፀጋይ ድማ ደጊም ዝወሰድክዎ ዕድመ ይኣኽለኒ ብምባል ናብቲ ዘይተርፍ መገሻ ቅድሚ ደቀይ ክኸይድ ናይ ወትሩ ፀሎተ እዩ ብምባል እዮም ተፋነሙና ወዳሕንኩም

0: 都是干你的活，都是干你的活，都是干你的活，都是干你的活。
1: 可是现在是干活的，哎，说来听。

ንስ መደብና ዘዋርት ካሜራ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸተልትና፣ ሎሚ ዘዋርት ካሜራና ካብ ሃገርና ውፅእ ኢልና ኣብ ዝተፈላለየ ኩርናዓት ዓለም ዝርከቡ ፅቡቓት ተፈጥሮታት ብሓባር ክንዕዘብ ኢና። እዞም ቦታታት እዚኦም ተመራመርቲ ስነ ምድሪ እውን መልሲ ክረኽብሎም ዘይከኣሉ ኣዝዩ ድንቂ ዝኾነ ውሕል ኣፈጣጥራ ናይ ተፈጥሮ ዘለዎም እዮም። ባህርያ ወይኖም ድማ ሰብ ዝሓለፎም ኣይኮኑን። ብሕብሮም ንበል ብኣቀማምጦኦም ብኣቃወሞኦም ገለ ኣኻዊሖም ገለ ቐላያት እዮም። ብዓብዩ ተፈጥሮኣዊ ስሕበት ዘለዎም እዮም። ብሓባር ንከታተሎም ኣብያበይ ዝርከቡ ይኾኑ ስፍሓቶም ፅባቐኦም ብሓባር ነላለዮም። ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም እዩ።

ፕላኔትና ብግቡኡ ዝፈለጥናየ ይመስለና ንገጽ ምድሪ ካርታ ጌርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋ እውን ተመልኪትና። እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎ። መሬት ጌና ምስጢራት ሒዛላ። ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጥበቃታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪክ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራ ተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቐጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጥበቓን እዮም ሞ ንከታተል። ኣብ ሕቡራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርፁ ናይ ሑፃ እምኒ ቀስትታት ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ እንዕዘብ ዴሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበጽሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበጽሕ ሚዛኑ ዝሓለወ ከውሒ። እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት ደቡባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮኣዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሬንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራዩ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 27,000 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋኸብቲ ከተዋግዕን ይኽእል።

ኣኻዊ ሕማም ፖፑነር ናይ ሩስያ። እዞም ሸውዓተ ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ ሸውዓተ ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዘንቃዕርሩ እዮም። እዞም ኣእማን ሓደ ካብቶም ሸውዓተ ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘጊት ብበፃሕቲ ቀጻሊ ክብፅሑ ዘይከኣል እዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ እዩ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም ሸውዓተ ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀፅ እምኒ ማለት ኳርትዛይት ዝቆሙ ስለ ዝነበሩ ንኩሉ ተፈጥሮኣዊ ፀገማት መኪቶም ንበይኖም ቆይሞም ተረፉ። ሽዱሽተ ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ እቲ ሻውዓይ ግን ቅሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይርአ። እዚ ማን ፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣኦት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ ሸውዓተ ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብ ዝጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ ሸውዓቲኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ

ዳንሽያ ማለት ብቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጽባቐን ኣገዳስነት ኣብ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕን ከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገረፉ ከም ዓበይቲ ንድፈታት ፅምብላሊዕ ጠበብቲ በዓትታት ከምኡ ውን ፍሉያት ዓንዳ ኣእማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሽያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሽያ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ጻዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ጸደፋትን ዓንዳ ኣእማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ጸበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከርስ ኣዝዩ ፈታኒ ግን ከኣ መሳጢ ቦታ እዩ። ዳንሽያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለጸ ቦታ እዩ። ብፍላይ ንኮ ፀሓይ ክትበርቕን ምሸት ክትዓርብን እንከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ጽባቐ ምዕዛብ ይከኣል። ነቶም በጻሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ጸደፍቲ ናይ ሰማይ መሳለል ማለት ስካይ ላደርስ ምርጋጽ ሓደ ካብቶም ነቲ ጽባቐ ከተድንቕ ዝሕግዙ ትሕተ ቅርጺ እዩ።

ምድረ በዳ ጆሽዋ ማለት ጆሽዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮኣዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሮ ፍጹም ቅርጺ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርጺ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበጻሕቱ ከሰንብድን ከገርምን ዝጸንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪጹ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀጽ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተጸሪግዎ ምስ እከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ዌዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕለቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውፍጢ እቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቶ ናይ እግሪ ዑደት መገዲ ኣለዎ። እዚ መገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝጽውዑ ፍሉያት ኣእዋም ጆሽዋ ማለት ጆሽዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሺ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸልፍታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ 3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣእማን ኮይኑ ቆመ። ገሊኦም ቁመቶም ክሳብ 300 ሜትሮ ንላዕሊ ይበጽሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮኣዊ ምርኢታት ምስሊ ንዕዘብ ዩዋን ጂያንጂ። እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉምብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከመ ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ ምእቲ ገበላት መደየቢ ተባሂሉ ዝጽዋዕ ኮይኑ ኣብ ገጽ ሓደ ጸዳፍ እምባ ዝተሰርሐ ግዙፍ ናይ መስኮት መደየቢ እዩ። 326 ሜትሮ ቁመት ዘለዎ ኮይኑ ኣብ ዓለምና እቲ ዝነውሐ ኣብ ግዳም ዝርከብ መደየቢ ብምዃን ኣብ መጽሓፍ ጊነስ ተመዝጊቡ ይርከብ። እምባ ቲያንዚ። እዞም ኣኽራናት እዚኣቶም ካብቶም ካልኦት ዝያዳ ቀጠንትን ከም በሊሕ የእዳው ንሰማይ ተሰቕሉን እዮም። ብሰንኪቲ ኣብ ጫፎም ዘሎ ጫካ ፍሉይ ናይ ጽባቐ ስእሊ ይፈጥሩ። እምባ ቲያንመን። ኣብዚ እምባ እዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቖመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ። በጻሕቲ ናብዚ ቦታ ንምድያብ 1999 ናይ እምኒ መሳልል ክድየቡ ይግደዱ። ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዝተዘርግሐ ኮይኑ 430 ሜትሮ ንውሓት ዘለዎ ናይ ቬትሮ መስኮት ድልድል እዩ። በጻሕቲ ኣብ ልዕሊኡ ክስግሙ ከለዉ ዘርእይዎ ፍርሕን ዘውፅዎ ናይ ስምባደ ኣውያትን ክፋል ጽባቐ ዝቦታ እዩ።

እምኒ ኣልናስላ። እዚ ኣብ ሰሜናዊ ምዕራብ ስዑድ ዓረብ ኣብ ጥቓ ቲማ ኦኣሲስ ዝርከብ ግዙፍ ናይ ሑፃ እምኒ 6 ሜትሮ ቁመትን 9 ሜትሮ ንድፍን ዘለዎ ኮይኑ ኣብ ማእከሉ ብዘገርም ልክዕነት ናብ ክልተ ተመቒሉ ይርከብ። ብዙሓት ሰባት እዚ እምኒ እዚ ብናይ ደገ ፍጥረታት ማለት ኤሊየንስ ወይ ድማ ብጥንታውያን ሰባት ዝተሰርሐ እዩ ኢሎም እኳ እንተኣመኑ፣ ተመራመርቲ ስነ መሬት ግን እቲ ምስንጣቕ ምሉእ ብምሉእ ተፈጥሮኣዊ ምዃኑ የረጋግጹ። እዚ ኣብ ውሽጢ መሬት ብሰንኪ ዝተፈጥረ ሃንደበታዊ ጸቕጢ ማለት ቴክቶኒክ ፕሬዠር እቲ እምኒ ካብታ ድኽምቲ መስመሩ ተበጊሱ ዝተረገጸ ሑፃ እዩ። ንኣሸሓት ዓመታት ዝነፈሰ በረኻዊ ዝናብ ናብታ ንእሽቶ ንኳል ይኣቱ ነበረ። ኣብ በረኻ ምሸት ኣዝዩ ዝሑል ስለ ዝኸውን እቲ ማይ ናብ በረድ ይቕየር እሞ ነቲ ጋግ እናክፍሖን እናላገቦን ከደ። እቲ ዝዓበየ ተኣምር ግን እዞም ክልተ ግዙፋት ክፍልታት እቲ እምኒ ንሓድሕዶም ኣይተናኸፉን እዮም። ኣብ ክንድኡስ ኣብ ልዕሊ ክልተ ኣዝዮም ንኣሽቱን ቀጠንትን ናይ እምኒ ኣእጋር ተደጊፎም ብሚዛኖም ጸኒዖም ይርከቡ። እዚ ድማ ብሰንኪቲ ጽንዓት ዘለዎ በረኻዊ ሑፃ ንፋስን ነቲ እምባ ካብ ታሕቲ ብዝያዳ ስለ ዝበላልዖ ዝመጸ እዩ። እዚ እምኒ እዚ ብሰንኪ ንድፉ ጥራይ ዘይኮነ ብናይ ጥንቲ ታሪክ እውን ሃብታም እዩ። ኣብ ገጹ ቅድሚ ኣሽሓት ዓመታት ብሰባት ዝተቐረጹ ናይ ሰባትን በረኻዊ ኣፍራስን ከምኡውን ናይ በረኻ ጠለቤዱ ስእልታት ተዓቂቦም ይርከቡ። እቲ ከባቢ ጥንታዊ ናይ ሰባት መንበሪ ቦታ ኮይኑ ቀደም ንጉሶምን ነጋዶ ቅመማ ቅመማትን ዘዕርፍሉ ማእከል ነበረ። እዚ ማእከል እዚ ኣብ ጥንታዊ ናይ ዓረብ ግጥምታትን ኣፈታሪኽን ዓብ ስፍራ ኣለዎ። ብፍላይ ምስቶም ቅድሚ ምስልምና ዝነበሩ ፍሉጣት ተዋጋእትን ገጠምትን ከም በዓል ኣንሰራ ኢብሻዳድ ይተሓሓዝ። እዚ እምኒ እዚ ካብ ከተማ ቲማ 50 ኪሎ ሜትር ርሒቑ ኣብ ማእከል እዩ ዝርከብ።

ናትራን ይኹም ኣብ ምክትታል ትርከቡ ምክትታልኩም ድማ ነመስግነኩም። ክብራትን ክቡራን ተኸታተልትና ቀፂልና ንኡስ መደብና ዓለም ስነ ጥበብ ናብኹም ከነብላ ኢና። ኣብ ንኡስ መደብና ዓለም ስነ ጥበብ እናቐርቦም ትሕዝቶ መደብና ኣብ ዲዛይኒንግ፣ ኣብ ኢደ ጥበብ፣ ኣብ ስራሓት ፈትሊ ክኸውን ይኽእል፣ ኣብ ቅርፃ፣ ኣብ ቅባ፣ ብሓፈሹ ኩሉ ጥበብ ዝሓልፈዎ ዘበለ ስራሓት ሰብሞያ ማለት እዩ ናብኹም ነብሎ ኢንማ። እዚ ድማ ስራሓት ናይቶም ሰብሞያ ናብኹም ንኸንዳለየኩም ኣብ መንጎቶን ሰብሞያ ምውራስ ተመክሮ ክህሉ ሓደ ካብ ሓደ ድማ ዝወስዶ ወይ ድማ ዝቐስሞ ትምህርቲ ኣሎ ብምባል ኢና ናባኹም ነብሎ። ንሕጂ ኸ እዚ ሰብ ትሕዝቶ ተቐሪቡሎ እሞ ብሓባር ንከታተሎ።

ዓለም በዚ በፂሓቶ ዘላ ምዕባለታት ኣብ ነፍሲ ወከፍ ካልኢት ሓደስቲ ነገራት ይፈርዩን ይፍጠሩን። እዚ ለውጢ እዚ ንመነባብሮ ወዲ ሰብ ዝጸልውን ካብቶም ዝደቐቑ ክሳብቲ ዝዓበዩ ነገራት የጠቓልል። ልብሲ ወይ ክዳን ወዲ ሰብ እውን ካብቲ ዓበ ኣቐልቦ ተዋሂብዎ ኣብ መላእ ዓለም ብኢንዳስትሪ ደረጃ ዝስርሓሉ ካብቲ ምስ ዕምባበ ምዕባለታት ዓለም ኣብ ሓፂር ግዜ ዝልወጥ ነገር ሓደ እዩ። ኣልባሳት ከም መግለፂ ሃብቲ ጽባቐ መንነትን ባህልን እውን

0: ስለዝኾነ ክዳን ዘፍርዩ ትካላት ፍርያቶም ተወዳዳሪ ንምግባር ቁልጡፍ ለውጥታት እናገበሩ ይቕፅሉ። ነዚ ለውጢ እዚ ድማ ፋሽን ንብሎ። ፋሽን ወይ ድማ ሞዳ ኣብ ክዳን ጥራይ ዘይኮነ ኣብ ጫማ፣ መመላኽዒ ገጽ፣ ኣብ ፀጉሪ ዝግበር ዝተፈላለዩ ቅድታት ኮታስ ኣብ ኩሉ ነገር ዘሎ እዩ።
1: እጂ ኣብታ ሕቶ ክንምለስ እንተኮይና ፋሽን ማለት ሓድሽ ነገር ማለት እዩ ወይ ስታይል ፍሉይ ካብቲ ቅድሚኦም ተሰሪሖም ዝነበሩ ነገራት ዝተፈለየ ማለት እዩ። እዚ ፋሽን ኣብ ኣልባሳት ጥራይ ኣይኮነን ዘገልግል፣ ኣብ ኩሎም ነገራት ፋሽናት የድልዩና እዮም የገድሱና እዮም። ወዲ ሰብ ኣብዛ ዝነበረላ ዘሎ ዓለም ሓድሽ ሓድሽ እንዳረኣየ ክርኢ ስለ ዝደሊ ሕጂ ንኣልባሳት ጥራሕ ኣይኮነን ዝውክል፣ ንበቢ ዓይነቶም ናይ ገዛ ኣቑሑት፣ በቢ ዓይነቶም ናይ ኤሌክትሮኒክስ ኣቑሑት ኩሉ እዚኦም እውን ምስ ፋሽናት እንዳተኣሳሰርናዮም ክንከይድ ንኽእል ኢና። ስፔሻሊ ኣብቲ ኣልባሳት ክንመፅእ እንድሕር ኮይና ግን ፋሽን ካብቲ ቅድሚኡ ቀጻሊ ትገብሮ ነገር ፍልይ ዝበለ ክኾነልካ ስለ ዝደሊ እቶም ናቱ ኤክስፐርት ወይ ክኢላታት እውን ነቲ ሰብ ዘድልዮ ተቲ ዘዝመኖዎ ብሓድሽ እንዳተክዎ ስለ ዝኾኑ እቲ ሰብ ከዓ ነዚ ክጥቀመሉ ስለ ዝደሊ ከም ፋሽን ይተኣታቶ ማለት እዩ። ፋሽን እንታይ እንድሕሪ ኢልና ሕጂ ብሕብረተሰብና ባህላዊ ደረጃ ናይ ዓድና ክንሪኦቶ ኮይና ንኣብነት ደቂ ኣንስትዮ ዝመልሶኦ ሽፎናት ብብዓይነቱ ሓደ ዓይነት ኣይኮነን እቲ ሕብሪ ዝመፅእ ኣብ ውሽጢ ክልተ ቀንዮም ጃፓናውያን፣ ቻይናውያን፣ ትርካውያን ዝቀይርዎ እቲ ማእሎሙ ድዩ እቲ ሕብሪ ድዩ ትገለ ድዩ እዚ ሕጂ እንድሕራ ዝተቢልና ብዙሓት ደቂ ኣንስትዮ ዝዕድገዎ ብዕዳጋ እሱ ይኮናን ድመልሳት ጀለብያት ሽፎናት ዝተፈለየ ካብኡ ሕብሪ ዝተፈለለየ ኣሰፋፍያ ይደልያ ንዕኦም ንባዕሎም ሕጂን እዚኦም እንታይና ትንታነ ክንእትዎም ፋሽናዊ ዝኾነ ኣሰራርሓት እውን ነቶም ዝሰርሑ የድልዮም ማለት እዩ። እዚ ፋሽን ንብሎ ሓድሽ ነገር ካብቲ ቅድሚ እዩ ዝነበረ ብፍልይ ዝበለ ደረጃ ዝረአ ነገራት እዩ ኢለ ክገልፆ ይኽእል።
0: ምምራፅ እንክደኖም ክዳውንቲ ብብዙሕ ነገራት ክፅሎ ይኽእል። ቅዲ ናይቲ ክዳን፣ ዓይነት ጨርቂ፣ ሕብሪ ክዳን ወዘተ ኣብ ድሌትና ተመርኪስና እንገብሮ ምርጫ ክኾኑ እንከለዉ ኩነታት ማለት ዘለናዮ ኣጋጣሚታት፣ ቁመት ሰውነትና፣ ሕብሪ ቆርበትና፣ ኩነታት ኣየር ወይ ድማ ወቅቲ እውን ካብቶም ኣብ ምምራፅ ክዳን ዝፀልውና ዓበይቲ ረቑሒታት እዮም።
1: እወ ፀለውቲ ነገራት ኣብ ፋሽናት ብዙሓት እዮም። ንኣብነት እንታይ እዩ ንሓደ ነገር ክትገብሮ ከለካ ምሳኻ ማች ክገብር ናይ ምኻል ተቕሎ ዘለዎ መጀመርያ መፅናዕቲ የድልየካ እዩ። እንታይ ሕብሪ ይስኻ ዘለካ ምሳኻ እንታይ ዝኸይድ ክዳውንቲ ኮ ንባዕሎም እቶም ፋሽናት እውን ንሶም ሓሲቦም እዮም ዝሰርሕዎም። ሓፂር ሰብ እንታይ ክገብር ኣለዎ፣ ነዊሕ ሰብ እንታይ ክገብር ኣለዎ፣ ዋላ ትሪጋቶ ናይቲ ክዳን እሱ ንባዕሉ ገዛ እዩ። ኣማሻሽጣ ተኮይኑ ከምኡ ዳኣምሰለ እዩ። እንታይ ክትምሸጥ ኣለካ፣ ጫማ እንታይ ክትገብር ኣለካ፣ ማች ምስቲ ክዳን ክገብረልካ ዝኽእል ነገራት እንታይ እዩ። ትሕዝቶ ስለ ዝውስን እንተዘይኮይኑ ናቶም ሕግታት እውን ኣለዎም ማለት እዩ። ንኣብነት ፀሊም ሰብሲ ፀሊም ክዳን ክኸድን ይኽእል ዶ፣ ከመይ ይኸይድ ምስኡ ኢልካ ክትሓስብ፣ ቀይሕ ሰብ ከእንታይ ዓይነት ክዳን እዩ ወይ ቀያሕ ጓንሰይቲ እንታይ ዓይነት ክዳን ክትገብር ኣለዋ። ንዚኦም ኣብ ግምት ዘእተወላ ኣብሳ ክትገብር ዝበለፀ እዩ። ኣብ ርእሲኡ እውን እቲ ትገብሮ ፋሽን ንብዙሕ ነገራት ዝወከለ እንተኾነ ዝበለፀ እዩ። ከምቲ ቀዲምና ዝገለፅናያ ነቲ ሕብረተሰብ ንዓኻ እውን ምችውነት ንዓኻ ክበካ ዝኽእል ከንቀሳቀሰካ ዝኽእል ካብ ፅበትን ግፍሕን ተመጣጠነ ክኸውን ክትመርፆ ዝሓሸ እዩ። ኩሎም ነገራት እዚኦም ኣተኣሳሲርካ ክትገብሮም ከለካ ኣብቶም ኣልባሳት ግርማ እውን ክበካ ስለ ዝኽእል ንዓኻ ፅቡቅ ኮይኑ ስማዓኒ እታ ዜርና እንታይ ኢና ንብል ኣብ ድሌትካ ጥራሕ ትመርኮስ እንዲና ንብል ንኣብነት ኣብ ሓደ እንዳሓዘንሲ ከምቲ ቀዲምካ ክትገልፅዮ ዝፀናሕክ ዙርያ ገይራ ክትከይድ ጓንሴችን ድሌትናታ ዋላ ይኹን እምበር ኣይፍቅዶን እዩ ሕብረተሰብና። ካልእ እውን ተመሳሳሊ ኣብ ባድላ ጌርካ ክትጎደሉ ዝግባእካ መርዓ ኖርማል ጌርካ ክትከይድን ፍልል ኣሎ ኣብቲ ለባብሳ ማለት እየ። ዙርያ በይ ትጥቀመሉ ሽፎና በያ ትጥቀመሉ ጓንሴቲ ወዲ ተባዕታይ ከባድላ በይ ትጥቀመሉ እቶም ካልኦት ክዳን ከበይ ትጥቀመሎም እዚኦም መጀመርያ ኣፍልጦ የለየና እዩ። ነዚኦም ኣብ ግምት እቲና ክንመልስ ፅቡቅ እዩ ጥራሕ ፋሽን ኢልና ዘይኮነ እዩ።

ወቕቲ ካብቲ ንፋሽን ወይ ሞዳ ክዳውንቲ ዝጸሉ ዓበይቲ ረቑሒታት ሓደ እዩ። እዚ ዝኾነሉ ምኽንያት ድማ ምስ ምቅይያር ወቕትታት ኩነታት ኣየር ክቕየር ግድን ስለ ዝኸውን ኣብ ዕዳጋ ዝቕርቡ ክዳውንቲ እውን ነዚ ኣብ ግምት ዘእተው ክኾኑ ግድነት ይኸውን። እዚ ወቕታዊ ሞዳ ወይ ድማ ሲዝናል ፋሽን ተባሂሉ ይጥቀስ። ኣብ ነፍሲ ወከፍ ወቕቲ ዝፈርዩ ክዳውንቲ ምስቲ ኩነታት ኣየር ናይቲ ወቕቲ ዝኸይድ ባህር ዘለዎም ጌርካ ይምስርሑ። ኣብ ሕብሮም፣ ዓይነት ጨርቆም፣ ቅዶም ድማ ካብ ወቕትና ወቕቲ ይፈላለዩ። ኣብ ናይ ፋሽን ዓለም ወቕትታት ቀውዕን ሓጋይን ኣብ ሓደ ዝጠቓለሉ ክኾኑ እንከለዉ ንጽድያን ክራማትን ድማ ብሓደ ማለት እዩ። እዚ ዝኾነሉ ምኽንያት ድማ ኣብ መንጎ እዞም ዝተጠቕሱ ወቕትታት ዘሎ ኩነታት ኣየር ዘመሳስል ስለ ዝኾነ እዩ።

0: ኣብ ወቕታዊ ፋሽን ማለት እቶም ብወቕቲ ተጸልዮም ወይ ድማ ተወኪሎም ዝፈርዩ ኣልባሳት ኣብ ቅዲ ሕብርን ከይተረፈ ኣተኪርካ ዝስርሓሎም ዋላ እኳ እንትኾኑ ዓይነት ነቲ ኣልባሳት ንምስራሕ ዝጥቀመሉ ጨርቂ ግን ዝዓበየ ቦታ ይሕዝ። ምክንያቱ ምርጓድን ምርቃቕን ረሃፅ ዝሰትን ዘይሰትን ሙቐት ኣካላትና ዝቋፃፀርን ካልእን ብሓፈሻ ኣብቲ ባህርያት ናይቲ ጨርቂ ተመርኪስካ ኣየናይ ዓይነት ጨርቂ ኣበይናይ ወቕቲ ብምባል ይስርሓሉ።
1: ደረጃ ዓለም ብጣዕሚ ብስነ ፍልጠት እዮም ዝኸዱ። እዞም በዓል ኤስያ ኤሮፓ ገለ ንብሎም እተን ኢንዳስትሪ ኩሉ ግዜ ከፍርያ ከለዋ ናይተን ወቕትታት እዮም ዘፍርያ። ኣብ ግዜ ሳምር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ዊንተር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ከምዚ ዓንቲ ወይትን ከም ዘበልናዮ ናይ በረድን ናይ ውርጭን ግዜ እንታይ ክጥቀሙ እዮም ፈልጡ እዮም። ግዜ ብርቱዕ ማይ ዝዘንበሉ ኣብዘይ ወቕቱ እውን ይሓስቡሉ እዮም። በቢ ዓይነት ሮንኬታት ኣፍርዮም ፅ በቢ ዓይነቶም ጫማታት ኣፍርዮም ፅ ክሳብ ቆቢዕ በቢ ዓይነቱ ናይ ሓጋይን ናይ ክረምትን ናይ ቆራርን ኢሎም እውን ይፈልዩ እዮም። እንታይ እዩ ክዳውንቲ ከምቲ ቀድማ ቢለ ዝገለፅ ኩርኪ ናቱ ትሕዝቶን ኳንቲትን ኣለዎ ኣብ ውሽጡ ታ ፋብሪካ ክተፍርዮ ከላሲ ካብ ምንታይ ካብ ምንታይ እዩ ትሕዝቶ? ንኣብነት እንታይ ይብለክብ ገሊኡ ተሪክ እዮ ፖሊስተር 65 ኮተን ከዓ 35 ንብል፣ ኣብ ገሊኡ 50 ፖሊስተር 50 ኮተን ንብል፣ ኣብ ገሊኡ ተሪክ 80 ፖሊስተር 20 ኮተን ንብል። ሕጂ ዕላማ ኣለዎም ከምኡ መግበር እዮም። እቲ ክዳን መዓስ መዓስ ኢኻ ክትመልሶ ዝደሊ ገሊኡ ከዓ ውሕድ ዝኾነ ትሕዝቶ ዘለዎ ሊኖ ዝበሃል ኣሎ ንኣብነት። ወላ ክዳን ድሕር ክብ ትሕዝቶ ብዙሕ ዓይነት እዩ። ዝበዝሐ ግዜ እዚ ናይ ቻይና ዝመፀና ንዓለም ወፍር ክገብሩ ስለ ዝደለዩ ነቲ ሕብረተሰባት ትሕሱር ዝገዝእ ስለ ብብዝሒ ዘፍሪ ኢሉ ፕላስቲካት እዮም። ተስተቢል ክምሸት ክስታ ይገብር። ናይ ሓዊ ምውላዕ ባህሪ ትሪኦ ኣልያ። ጃኬት ከተውፅእ ከም ትርኢ፣ ስረ ከተውፅእ ከም ትርኢ። ደቂ ኣንስትዮ ዝመልሶ እውን ተመሳሳሊ ማለት እዩ። ኣብቲ ዕዳጋ ተሪኸ ከዓ ሕስር ዝበለ ይኸውን። ኮተን ንድሕር ኮይኑ ግን ብልጭታ ምሸት ኣይገብርን እዩ። ምክንያቱ ካብ ጡጥ ተሰርሐ ነገር ስለ ዝኾነ ማለት እዩ። ብኡ መጠን ኣብቲ ፕራይስ ናቱ ከዓ እሱ ይኸብር። ሕጂ ነዚኦም እዮም እቶም ወቕትታት ዝፈላለዩ።
0: ናይ ጽድያን ክረምትን ዝፈርዩ ክዳውንቲ ኣብቲ ሳመር ክሎዝስ ማለት ክዳን ክረምቲ ዝብል ቅጽል ዝጠቓለሉ ኮይኖም ኩሉ እዚ ኣብ ቅድሚት ክዝረበሉ ዝጸንሐ ረቑሒታት ኣማሊኦም ድማ ነቲ ኩነታት ኣየር ብዝምጥን መንገዲ ይቐርቡ። ክረምቲ ጸቕጢ ዘለዎ ማይ ዝሃርመሉ ሳሕቲ እውን ቁሪ ዝረኣየሉ ወቕቲ ብምዃኑ ንኹሉ ኣብ ግምት የእቲኻ ይስርሓሉ። ኣብዚ ወቕቲ እዚ ዝፈርዩ ክዳውንቲ ድማ ፎኪስን ግፍሕ ዝበሉ ቅድን ክህልዎም እንከሎ ብሩህ ሕብሪ ከም ዘለዎም ጌርካ ይስርሑ። ከምኡ ምዃኑ ድማ ንዋዕ ፀሓይ ኣብ ክንዲ ዝሕዞ ስለ ዝነፅጎ ተመራፂ ይገብሮ። ጡጥ፣ ሲልክ፣ ሊነን ካብቶም ኣብ ምስራሕ ክረምታዊ ክዳን ዝምረፁ ዓይነት ጨርቂ እዮም። ኣብዚ ክረምታዊ ወቕቲ ናይ ማይ ምዝናብ ባህሪ እውን ስለ ዘሎ ነዚ እውን ተሓሲብሉ ንዕኡ ዝከላኸል ክዳን ይዳለውሉ።
1: ትሕዝቶኦም እንታይ እዮም እንተልና ግን ብዙሕ ግዜ ማእከላይ ደረጃ ዘለዎም ክኾኑ ከለዉ ኣብቲ ትሕዝቶኦም ከዓ ኮቶን ድመስልዎ የለን ወላ ኣብ ክረምቲ ግን ኣየዋፃእካኒ ኩሉ ክዳውንትካ ኣልባሳትካ ኮቶን ክትገብሮም። ስለዚ ገለ ሕዋሳት ዘለዎም ፖሊስተር ኮይኖም ኮቶን ከዓ ዝዓብለለ ዘለዎም ክንመልሶም ከዓ ተመራፂ ክኸውን። ክሳብ ጫማ ይውክል እዚ ወላ ጫማ እውን ሰንተቲክ ጫማ ኣሎ፣ ኮቶናዊ ዝኾነ ስራሓት ኣሎ፣ ሌዘር ኣሎ። ንዕኦም ውን ውክሉና እዮም ክብለክ ኢለ እዩ።

0: ኣብ ግዜ ቀውዕን ሓጋይን ዝፈሪ ግራውንቲ ድማ ከም ክዳን ሓጋይ ይጥቀሱን ንዑ ብዝምጥን ምስ ክሌማ ዝኸይድ ጌርካ እውን ይስርሑ። ኣብ ሓጋይ ዝምረፁ ዓይነት ጨርቂ ካብ ጡጥ ወይ ድማ ውል ዝፈሪ ኮይኖም ሙቐት ሰብነት ናይ መሓዝን ምዕቃብን ባህር ዘለዎም ቁሪ ከም ዝከላኸሉን ብርቱዕ ንፋስ ከምዘይሕልፉን ጌርካ ይስርሑ።
1: ኣብ ሙቐታዊ ግዜ እቶም ኮተን ትሕዝቶ ዘለዎም እንተተጠቒምናሎም ዝበለፀ ክውናዓና፣ ምክንያቱ ቴምፕሬቸር ናይ ምዕቃብ ክእለት ኣለዎ። ኮተን ኣብ ኣካላት ከዓ ኮምፈርቲ ምቾት ኣለዎ። ክትመልሶ ከለካ መቐረት ኣለዎ። ከምዝበልኩ ከምሸት ጠርዓርዓ ይብልን እዩ። ክትመልሶም ከለካ ነቶም ረሃፃት ናይ ምስታይ ባህሪ ኣለዎ። ኮተን ክትገዝኦም ከለካ ኣብ ዕዳጋ ግን ክቡራት እዮም። ኮተን ኮ ናይ ሙቐት ባህሪ እውን ኣለዎ ኣለዎ። ሓጋይ ሕጂ ንዕኦም ክውክልና ዝኽእሉ ብምሉእ ኣልባሳት ኮተን እንተኾኑ ተመረፅ እዩ። ሕጂ ናይ ኮተን ጥራሕ ነቲ ክሌማ ኣይኮነን ዝከላኸለልና። ኣብ ቆርቦትና እውን ምችውነት ኣሎ። ንቆርቦትናስ ምቹ እዩ ኮተን። ዝኾነ ሳይድ ኢፌክት የብሉን ኮተን። እዞም ብጎማ ዝስርሑ ነገራት ግን ኣብ ብዙሕ መስርሓት ስለ ዝኣትዉ ኢላስቲክ ዓይነት እውን ስለ ዝኾኑ ቆርበትና ከዓ ኩሎም ዓይነት እዞም ብልጭታት ዘለዎም ነገራት ተኣፋፍኾን ገሊኡ ሰብ ከሎ ክዳን ናይ ጎማ ዓይነት ዘለዎ ትሕዝቶ ተገይሩ ኣለርጂ ዝገብረ ኣሎ። ክመልሶ ከሎስ ናይ ኣለርጂ ባህሪ ዘለዎ ብሓካይም ድእዘዝ ኣሎ ኮተን ግበር ዝበሃል እውን ኣለዎ እኮ ምስቲ ቆርበትና ሳይድ ኢፌክት ስለ ዘለዎ ማለት እዩ። ስለዚ ኣብ ሓጋይ ንገብሮም ክዳን ተመስ ንክኾኑ ንኮተን ዝያዳ ተድሃብናሉ ዝበለፀ እዩ ለኣነ ሓስብ ኩሉ ግዜ። እዚ ምስ ምንታይ ምስ ትሕዝቶ ዝኸይድ ስለ ዝኾነ ግን ከመይ ኢኻ ክትገብር ዘለካ ናይቲ ዓዳጋይ ኢኻ ትገድፎ ናብቲ ዓዳጋይ ኢኻ።
0: ካልእ ኣብ ብጨርቂ ዝስርሑ ክዳውንቲ ውፅእ ኢልና እውን ካብ ቆርበት እንስሳታት ዝፈሪ ብዝተፈላለየ ዓይነት ቅዲ ወቂቡ ዝስፈ ክዳን ኣብ ጃኬት፣ ስረ፣ ጎና ደቂ ኣንስትዮን ጫማን ካልእን እውን ክንረክብ ንኽእል ኢና። እዚ ሌዘር ወይ ድማ ቆርበት እንብሉ ዓይነት ክዳን ካብ ቆርበት ዝተፈላለዩ እንስሳታት ተመስርሑ ዝተፈላለየ መስርሓት ሓሊፉ ኣብ መወዳእታ ብሰብ ንኽውደ ድልው ይኸውን። ሌዘር ምስ ካልእ ንዕኡ ዘመሳሰሉ ባህር ዘለዎም ነገራት ተሓዊሱ እውን ዝምስራሕ እኳ እንተኾነ እቲ ሙሉእ ብምሉእ ካብ ቆርበት እንስሳታት ዝዳሎ ግን ዝያዳ ንነዊሕ ዓመት ከይተባላሸወ ዘገልግልን ብዋጋ እውን ክብሪ ዘለዎን እዩ። ዋጋ ናይ ሓንቲ ካብ ቆርበት እትስራሕ ክዳን ብመንፀር ናይቲ ዓይነት ቆርበቱ ተጠቂምካሉ ዘለካ ዓይነት እንስሳ ይፈላለ።
1: ናያ ዘለና ናይ ሓሰማ ሌዘር ኣሎ፣ ናይ ቢክ ሌዘር ንብሎ ማለት እዩ፣ ናይ ጤል ኣሎ ጎትስዌድ ንብሎ፣ ናይ ኣብዑር ኣሎ፣ ናይ ላም ኣለኒን ንብሎ፣ በቢ ዓይነቱ ሌዘር እዩ ዘሎ። እዚ ናይ በዓል ገበል ዓይነት ገለ እውን ትርኢት ኮን ይኸብ ዕዳጋ። ሕጂ እቲ ሌዘር ፅቡቅ ነገሩ ኣብ ወዲ ሰብ ኣብ ብዙሕ ኣገልግሎት እዩ ዝውዕል። ካብ እግሩ ዝረግፀት ሒዝካ ማለት እዩ። ጫማታት ብምልኦም ሌዘራት እዮም። ኣብዚ ዘበና ግን እቲ ሰንተቲክ ዓብሊሉ ነቲ ሌዘር ዝበሃል ሲ ኣርቲፊሻል ሌዘር መፂዎ ማለት እዩ። ኣመስሪሖሞ ከም ዝብለካ ዓለም ፋስቲ እያ ዘላ። ንኩሉ ኣብ ዕዳጋታት ብየናይ ብሕስር መገዲ ክሸይጥ ምእንቲ ነቲ ሌዘራት ከዓ ሌዘር ከበሩ ብጣዕሚ ናብ ኣብ ዕዳጋ ክንሪኦ ከለና ክብሪ ኣለዎ። ንምሳሌ እንድሕሪኢና ብስኮርፊት ዝሽየጥ ዓለባ ክንብል ከለና ብሜትሮ እዩ ዝሽየጥ። ብሜትሮ ጌርከ ክስኺ እንዳ ዓለባ እንድሕር እንዳ ሰፋያ ኬትኪ ክልተን ፈረቓን ጀለብያ ትውድእ ብሉ ኺ ናይ ሓንቲ ሜትሮ ኸ ክንዲ ዝዋጋ ብሉ ኺ። ኣብ ቆርበት ግን ከምኡ ኣይኮነን። እቲ መሸጡ ስኮርፊት እዩ። ሓደ ስኮርፊት ማለት ከዓ ሓደ ጫማ ማለት እዩ። ብካልእ ኣዘራርባ ሓንቲ ስኮርፊት 30 ሰንቲሜትር እያ።
0: በዚ ተበፂሒ ዘሎ መድረኻት ፋሽን ቆርበት ኩሎም እንስሳታት ከከም ኣገዳስነቱ ኣብ ጥቕሚ ይውዕል ኣሎም። ቆርበት ሓርገፅን ገበልን ከይተረፈ ኣብ መዓላ ይውዕሉን ኣዝዩ ክቡር ዋጋ ይኽፈለሎምን። ኣብ ቆርበት ዝስርሑ ክዳውንቲ ወይ ድማ ሌዘር ኣብ ዝኾነ ኩነታት ኣየር ድሓን ዝኾነ ማለት ኣብ ክልቲኡ ናይ ምስ ምማዕ ባህር እኳ እንተሃለዎም ብዝያዳ ግን ኣብ ግዜ ፀሓይ እንተዘይተዘውተሩ ተመራፂ ይኸውን። ከምኡ ውን ኣብ ግዜ ዝናብ ወይ ድማ ማይ እንተዘይረኽቦም ይምረፅ። እዚ ድማ ነቲ ቆርበት ካብ መልፍዑ ኣትሒዝካ ክሳብ በቲ ተደልዩ ዘሎ ቅዲ ተመስርሑ ዝቐርብ ብዙሕ መስርሓትን ኬሚካላትን ስለ ዝሓልፎ እዞም ዝተጠቕሱ ነገራት ምስቲ መስርሕ ኣይሰማምዑን። ከም ውፅኢቱ ድማ እቲ ክዳን ቀልጢፋ ትባላሾ። ሌዘር ወይ ካብ ቆርበት ዝምስርሑ ክዳውንቲ ከምቲ ዝተባህለ ዳርጋ ካብ ቆርበት ኩሎም እንስሳታት ክዳለዉ ዝኽእሉ እኳ እንትኾኑ ተመራፅነቶም ግን ከከም ዓይነት ቆርበት ናይ እንስሳ ይፈላለ።
1: ሺፕ ናባ ንብሎ ናይ በጊዕ ስራሓት ማለት እዩ። ናይ በጊዕ ዓይነት ቆርበት ማለት እዩ። ሕጂ ተመራፂ ኣብ ጃኬት ናይ በጊዕ እዩ። ናይ በጊዕ ቆርበት ብጣዕሚ ኮምፎርት እዩ። ኣብ ስውነትካ ምቹ እዩ። ብበዝሒ ጃኬታት ናይ በጊዕ ዓድና ዝፈሪ። ናይ ብዕራይ ከቢድ እዩ። ቲክነስ ናት ኣለዎን እዩ። ናይ በጊዕ ረቕቕ ኢሉ እዩ። ኣላፋፍዑ ሶፍት እዩ። ብጣዕሚ እንድሕር ኣብኢትካ ሒዝካያ ትፈልጥ ኢኻ ናቱ ክእለት ስለ ዘለና እንታይ ዓይነት በካ ምቾት ኣብኢትካ ትፈልጦ ኢኻ ወላስ ክውን ድሕር ርኢኸ ክልቲ ቆርበት ቀሪቦ መልኪ ኣብትን ኣብትን ዘሎ ፍልል መዓት ትሪኦ ኢኻ ማለት እዩ። ስለዚ ዝበዝሐ ግዜ ክትመልሶ ዝግባአካ እቲ ናይ በጊዕ እዩ፣ እቲ ሺፕ ናብ ባይል ናብ ዕዳጋ ንገዝኦ ማለት እዩ። እዚ ፅሑፋት ኣለዎ ለብል ኣለዎ፣ እቶም ሸየጥቲ እውን ይሕብሩካ እዮም። ኣብቲ ዋጋ እውን ፍልል እዩ ትፈልጦ ኢኻ ማለት እዩ። ናይ ብዕራይ እንድሕር ኮይኑ ግን ሓደ ክብድ ብል ይብስውነትና ክትመልሶ ከለካ ርዝነት ኣለዎ። ካልኣይ እንድሕር ኮይኑ ከዓ እቲ ናይ ብዕራይ ምስቲ ናይ በጊዕ ምችውነት ውሕድ ኢል እዩ። እቲ ከም ክዳን እዩ ክትመልሶ ከለካ ፍኹስ ዝበል እዩ፣ እቲ ግን ርዝነት ኣለዎ። ሽዑ ኣብ ፀሓይን ኣብ ገለአን ክኾን ከሎ ከዓ ቀልጢፉ ናይ ምድራቕ ባህር ኣለዎ እቲ ናይ ብዕራይ። እቲ ናይ በጊዕ ግን ነዊሕ የገልግለካ። ናይ ጤልካ ኣብ ኩሉ ኣትዩ፣ ወላ ብናይ ደቂ ኣንስትዮ ወላ ብናይ ደቂ ተባዕትዮ፣ ኣብ ቦርሳ፣ ኣብ ጫማ፣ ኣብ ዝተፈላለየ ነገራት ኣትዩ። ሕጂ እንታይ እዩ ግን ትፀገሙ? ናይ ጤል ዝጎድሶ የድ ንብሎ ማይ ኣይፃወርን እዩ። ማይ ናይ ምፅዋር ክእለቱ ትሕት ኢል እዩ። ስለምንታይ እቶም ናቱ ናይቲ ቆርበት ናይ ጤል ናይ ምጭጓር ባህር ኣለዎ። ንድሕር ርኢናዮ ጤል ምዃና ታክዳ እንታ ቆርበት ትፈልጣ እያ ጭጉር ዝበለ እዩ። ስለ ዝኾነ ነገራት ንኸዓልቦ ምችእነት ኣለዎ ማለት እዩ። ስለዚ ብዙሕ ግዜ ኣይትመርፆን ኢኻ፣ ትመርፆ ትኽእል ኢኻ፣ ጥንቃቐ ናይ ኣለባብሳ ግን የድልየካ እዩ። ብፍላይ ጫማ ኣዝዩ ኣገዳሲ ናይ ጤል ሽም ኣለዎ ትፈልጦ ኢኻ ናይ ጤል ምዃኑ ማለት እዩ። ዝያዳ ግን ኣብ ኣለባብሳ ተመራፂ ዝብሎ ኣነ ካብ ዝገበርክዎ መፅናዕትታት እቲ ናይ በጊዕ ቆርበት እዩ። ኩሎም እኳ ማይ ዘይፈቱ ተኾኑ ተፀዋርነት የብላ እንታ ናይ ሓሰማ፣ እቲ ናይ በጊዕ ቆርበት እዩ ተመራፂ ናይ በጊዕ ቆርበት እዩ። ኣብ ኩሉ እዚ ቻይናውያን እዮም ዘፍርይዎ ብብዝሒ። እዚ ፒክሌዘር ድብሎ ቻይና እዮም ዘፍርይዎ። ማንም ሰብ ኣይፈልጦን እዩ ኣብ ዕዳጋ። ብጣዕሚ ኣደናጋሪ እዩ። ኣነ ስለ ዝፈልጦ እየ ዝነግረክ ዘለኹ። ተሓዊሱ እውን ክመፃካ ይኽእል እዩ፣ ግን ነቲ ሰብ ንእሽተይ ሓበሬታት ሂብካ የፈልጣ እዩ። ምክንያቱ ካብታ ናይ ብዕራይን ናይ ጤልን ናይ በጊዕ እንታይ ትፈልያሳ ነጣቁ ነጣቅ ኣለዋ፣ ደቂቕ ነጣቅ ኣለዋ። ንዓውን ከም ማሳስልዋ ፍቱን እንዲዮም ትፈልጣ ያኻ። ግን ብኡ መጠን ኣገልግሎታ ከዓ ካብቶም ናይ ካልኦት እንስሳ ታዝኸፍአ ትሰያ። ማይ እንድሕር ሃሪሞዋ ቁሩብ ጨና ትገብር እያ፣ ክጥንቀቐላ ኣለ። ካብ ማይ ከይትመልሳ ዋጋኣ ከዓ ብጣዕሚ ሕስርቲ እያ ማለት እዩ።

መሰንክራዊ እምባ ጥንጊ። እዚ ጥንጊ ማለት ብቋንቋ ማዳጋስካር ባዶ እግርኻ ዘይስጎመሉ ቦታ ማለት እዩ። እዚ ቦታ እዚ ኣብ ዓለምና መወዳደርቲ ዘይተረኽቦ ክጥምቶን ከለኻ ልክዕ ብእምኒ ዝተሰርሐ ጫካ ማለት ስቶን ፎረስት እዩ ዝመስል። ብሰንኪ ፍሉይነቱ ሓደ ካብቶም መዝገብ ውርሻ ዓለም ቀጻሊ ምክትታልን ሓልዋን ዝገብረሎም ቦታታት እዩ። ቅድሚ 200 ሚልዮን ዓመታት እዚ ቦታ እዚ ሙሉእ ብሙሉእ ኣብ ትሕቲ ባሕሪ ዝነበረ ናይ ኮራልን ንኣሽቱ ፍጥረታትን ዝርከብሉ ለማፅ ምርኢት እዩ ነይሩ። እዚ ድማ ንዘመናት ተዘቒጡ ናብ ግዙፍ ናይ ኖራ እምኒ ተቐየረ። ብሰንኪ ውሽጣዊ ምንቅስቓስ መሬት እዚ ናይ ኖራ እምኒ ካብ ፅፍሐ ባሕሪ ንላዕሊ ተደፍአ። ንሚልዮናት ዓመታት ዝነፈሰ ሓያል ናይ ትሮፒካዊ ዝናብ ነቲ ልስሉስ እምኒ እናሓፀቦን እናበላልዖን ከደ። እቲ ዝተረፈ ተሪር ክፋል ድማ ሎሚ እንርእዮም ክሳብ 100 ሜትሮ ቁመት ዘለዎም ከም በሊሕ ካራ ዝተሰናደዉ ኣእማን ኮይኖም ቆሙ። እዚ ፓርክ እዚ ንበጻሕቲ ኣብ ክልተ ይመቀል። ግራንድ ጠንግዚ፣ እቲ ዝዓበየን ኣዝዩ ዘፍርሕን ክፋል እዚ ቦታ እዩ። እቶም ኣእማን ኣዝዮም ነዋሕትን በላሕትን እዮም። ኣብዚ ቦታ ንምጓዓዝ ፍሉይ ናይ ድሕነት ገመዳትን ናይ ሓፂን መሳለላትን ከምኡውን ኣብ ሰማይ ተንጠልጢሎም ዘለዉ ናይ ገመድ ድንድላትን ምርጋፅ ስለ ዘይድሊ ብርቱዕ ስብዓት ይሓትት። ፔቲት ጠንግዚ፣ እዚ ኣብ ጥቓቲ ዓዲ ዝርከብ ኮይኑ ኣእማኑ ሓፀርትን ዝተሓላለኹን እዮም። ፍሉይ ናይ ድሕነት ገመድ ከየድልየካ ብቐሊሉ ክትዘዋወረሉ እትኽእል ናይ መዘናግዒ ቦታ ድማ እዩ። እዞም በሊሕ ኣእማን ንደቂ ሰባት ከም መከላኸሊ መጋረዲ ስለ ዝኾኑ እቶም ኣብ ውሽጢ እቲ ትንጭሮታት ዘለዉ እንስሳታት ንኣሽሓት ዓመታት ብሰላም ጸኒሖም እዮም። ስለዚ ድማ 85 ሚታዊት ካብቶም ኣብዚ ቦታ ዝርከቡ እንስሳታት ኣብ ዓለምና ካብቲ ቦታ ወፃኢ ኣብ ካልእ ቦታ ኣይርከቡን። ንኣብነት እቲ ጻዕዳ እንስሳ ወይ ሲፋካ።

ኣብዚ ቦታ ዝርከብ ፍሉይ ናይ ለሙር ማለት ንህበይ ዝመስል ዓሊት ኮይኑ ዝረገጾ እምኒ ከይቆረፆ ኣብ ልዕሊ ቶም በላሕቲ ኣእማን ብሰላም እናተሰራሰረ ዝነብር መስተንክር ፍጡር እዩ። ኣብ ትሕቲ ዞም ኣእማን ብሰንኪ ውሕጅ ዝቆሙ ዓበይቲ በዓትታትን ናይ ማይ ዋሓየዘን ይርከቡ። ናብዚ ቦታ ዝወስድ ወላ ሓደ ናይ መኪና ጽርግያ የለን። ከም ሓደ ኣማራጺ ብነፋሪት ድሕሪ ምእታው ብብርኽ ዝበላ ዓይነት መኪና ኣብ ማእከል ጫቃ ኣእማን ካብ 8-17 ሰዓታት ዝወስድ ጻዕሪ ዝሓትት ጉዕዞ ምጓዓዝ እዩ።

ሰብ ዲ ጸሪቦ ወይስ ብሓቂ እዩ ዘብል ልክዕ ቅርፂ ሓደ ዓብዪ ሓርማዝ ዘለዎ መሰንክራዊ እምኒ ሓርማዝ ማለት ኤለፋንት ሮክ። እዚ ኣብ ውሽጢ እታ ሄማይ እትበሃል ደሴት ናይ ኣይስላንድ ዝርከብ ግዙፍ ዓንቀፅ እምኒ ነቲ ርእሱ ዓብዪ እዝኑ ከምኡውን እቲ ንማይ ባሕሪ ዝሰትዮ ዝመስል ነዊሕ ንጎቱ ብምሉእ ተፈጥሮዊ ውሕልነት ሒዙ ንዓለም የገርም ኣሎ። እዚ እምኒ እዚ ሙሉእ ብምሉእ ካብቲ ብሰንኪ እሳተ ጎመራ ዝፍጠር ተሪር ጸሊም እምኒ ዝቖመ እዩ። እቲ ከባቢ ብናይ እሳተ ጎመራ ምንቅስቓስ ኣዝዩ ፍሉጥ እዩ። እቲ ልክዕ ከም ናይ ሓርማዝ ረጒድ ቆርበት ዝመስል ተዓጻጺፉ ዘሎ ክፋል እዚ እምኒ እቲ ፍሉሕ ላቫ ምስቲ ዝሑል ማይ ውቅያኖስ ብሃንደበት ክረኸብን ከሎ ብቕልጡፍ ብምዝሓሉን ብምጭብባጡን ዝተፈጠረ ናይ ባህሪ መስመር እዩ። ንኣሽሓት ዓመታት ዝገረፈ ሓያል ማይ ባሕርን ማዕበልን ነቲ ጸዳፍ እምኒ እነበላርዖ ስለ ዝኸደ ነቲ ከም ዓይኒ ሓርማዝ ኮይኑ ዝርአ ዓብዪ ጉድጓድ እቲ ኣብ ትሕቲ ንጎት ሓርማዝ ዝመስል ዝርከብ በዓትን ብውሕልነት ቀሪጽዎ እዩ። እዚ እምኒ እዚ ልክዕ ኣብ ገጽ ባሕሪ ዝርከብ ጸዳፍ ስለ ዝኾነ ብእግሪ ኬድካ ክትረግጾ ዘኽእል ናይ ጉዕዞ መገዲ የለን። እቲ ዝሓሸ ዝበሃል መገዲ ካብቲ ናይታ ደሴት ወደብ ብናይ ፍጥነት ጀላቡ ተሳፊርካ ልክዕ ኣብ ቅድሚ ተሓርማዝ ብምቕራብ ምዕዛብ ግዳይ ይከኣል።

ተፈጥሮን ሰብኣዊ ምህንድስናን ብሓባር ተዋሒዶም ኣብ ጫፍ ሓደ በሊሕ ፀዳፍ እምባ ዘቐምዎ ድንቂ ወርቃዊ መቕነስ ፋንጂንግ ናይ ቻይና። እዚ ካብ ፀፍሒ ባሕሪ 2336 ሜትሮ ብራኸ ዝርከብ ቤት መቕደስ ሓደ ካብቶም ዓበይቲ ውርሻታት ናይ ዓለምና ኮይኑ ኣብ ገጽ ዓለምና ካብ ዘለዉ ኣዝዮም ዘገርሙን ዘፍርሁን ናይ እምነት ቦታታት ሓደ እዩ። እዚ ጫፍ እምባ እዚ ብሰንኪ ሓደ ዓሚቕ ናይ እምኒ ጋግ ኣብ ልክዕ ዓቐን ናብ ክልተ ተመቐሊ ይርከብ። ኣብቲ ደቡባዊ ጫፍ እቲ ናይ ቡድሃ መቕደስ ማለት ህሉው ህይወት ዘመልክት ክርከብ እንከሎ፣ ኣብቲ ሰሜናዊ ጫፍ ድማ እቲ ናይ ማይትሬያ መቕደስ ማለት ናይ መጻኢ ህይወት ዘመልክት ይርከብ። እዞም ክልተ በሊሕ ኣኽራናት ብማእከል ዝራኸብ ሓደ ጸቢብ ናይ እምኒ ድልድል ኣለዎም። ብመሰረት እምነት ቡዲዝም ኣብ ልዕሊ እዚ ድልድል እዚ ምስጋድ ማለት ካብቲ ዘለኻዮ ሎሚ ወይ ህሉው ህይወት ናብቲ ብርሃን ዝመልኦ መጻኢ ከም ምስግጋር ይቝጸር። እዞም ቅድሚ 500 ዓመታት ኣብ እዋን ሚንግ ጃረስ ዝተሰርሑ መቕደሳት ነቲ ኣብ ጫፍ እምባ ዘሎ ብርቱዕ ንፋስን ማዕበልን ንምጽዋር ካብ ተደራረብቲ ኣእማንን ጽኑዕ ናይ ሓጺን ናሕስን እዮም ተሃኒጾም። እዚ ቦታ እዚ መብዛሕትኡ ግዜ ብናይ በረድ ኩምራን ጸሊም ደበናን ዝተሸፈነ እዩ። እቲ ጸሊም ደበና ነቲ ስንጭሮ ክዓርቆ እንከሎ እዞም ክልተ መቕደሳት ልክ ኣብ ሰማይ ተንጠልጢሎም ዘለዉ መርከብ ኮይኖም እዮም ዝረኣዩ። ብርሃን ናይ ቡድሃ ሳሕቲ ዝናብ ሓሊፉ ፀሓይ ክትበርቕ እንከላ እቲ ብርሃን ምስቲ ጸሊም ደበና ተደማሚሩ ኣብ መንደቕ እቲ እምባ ፍሉይ ናይ ቀስተ ደመና ሕብሪ ዘለዎ ክቢ ብርሃን ይፈጥር። እቶም ጥንታውያን ሰባት እዚ ምርኢት እዚ ህያው ናይ ቡድሃ በረኸት እዩ

ኢሎም ይኣምኑ ነይሮም። ናብዚ ቅዱስ ቦታ ንምብፃሕ እቶም ጥንታውያን በፃሕቲ ልዕሊ 9,000 ብእምኒ ዝተሰርሑ ናይ ፃዕሪ መሳልል ክድይቡ ነይርዎም። ናብቲ ናይ መወዳእታ በላሕ ጫፍ ክትበፅሕን ከለኻ እቲ መገዲ ኣዝዩ ፀዳፊ ስለ ዝኸውን ሰባት ሰንሰለት ሓፂንን ተደጊፎም ጥራዮም ንላዕለ ዝሰሓቡ።

ኣብ ደቡባዊ ምብራቅ ቻይና ክፍለ ግዝኣት ጃንግሺ ዝርከብ ከምቲ ኣብ ናይ ቻይና ጥንታውያን ምስእልታት ዝርአ ምስጢራዊ እምባ ሳንቂንግ። እዚ ቦታ እዚ ብሰንኪቶም ብንፋስን በረድን ዝተቐርጹ ሰማይ ጠቀስ ዓንዲ ኣማኖን ዓሚቕ መንፈሳዊ ታሪኹን ኣብ ትሕቲ ዩኔስኮ ዝተሰፈረ እዩ። እዚ እምባ እዚ 48 በሊሕ ጫፎምን 89 ግዙፋት ናይ ሓዊ እምንን ዓንድታትን ዝሓዘ እዩ። መብዛሕትኡ እዋን ብምስጢራዊ ናይ በረድ ኩምራን ደበናን ተሸፊኑ እዩ ዝነብር። መንፈሳዊ ትርጉሙን ስሙን እዚ ቦታ እቶም ሰለስተ ቅዱሳን ሳንቂንግ ማለት ብቋንቋ ቻይና ሰለስተ ንጹሃን ማለት እዩ። እዚ ስም እዚ ዝተዋህቦ እቶም ሰለስተ ዓበይቲ ጫፋት እቲ እምባ ልክዕ ከምቶም ኣብ እምነት ታኦይዝም ዘለዉ ሰለስተ ኣማልኽቲ ጎኒ ንጎኒ ተቐሚጦም ስለ ዝመስሉ እዩ። እቲ ዝለዓለ ጫፍ ዩጂንግ ጫፍ ተባሂሉ ዝፅዋዕ ኮይኑ ካብ ፅፍሒ ባሕሪ 1819 ሜትሮ ብራኽ ኣለዎ። እዚ ቦታ እዚ ካብ ዘመነ ጂን ቅድሚ 1600 ዓመታት ጀሚሩ ናይ እምነት ማእከል ኮይኑ የገልግል ኣሎ። ኣብዚ ቦታ እዚ ዝርከቡ ሰሓብቲ ቦታታት ናይ ምብራቕ ኣምላኽ ማለት ኦሪየንታል ጋደስ። እዚ 86 ሜትሮ ቁመት ዘለዎ ግዙፍ ናይ ተፈጥሮ እምኒ ኮይኑ ርሑቕ ኬድካ ክጥምቶን ከለኻ ልክዕ ሓንቲ ነዋሕ ፀጉራ ጓል ኣንስተይቲ ኣብ ማእከል ቶም ኣእዋም ኮፍ ኢላ ብተምሳጥ ትዕዘብ ዘላ እዩ ዝመስል። እቲ ግዙፍ ተመን ማለት ፓይተን ሮክ 128 ሜትሮ ንሰማይ ዘንቃዕረረ ቀጢን ዓንዲ እምኒ ኮይኑ እቲ ጫፉ ልክዕ ከም ሓደ ካብ ማእከል ስንጭሮ ርእሱ ዘውፀ ግዙፍ ተመን ፓይተን ይመስል። መቕደስ ሳንቂንግ ኣብ ሰሜናዊ ክፋል እምባ ዝርከብ ኮይኑ ልዕሊ 230 ጥንታውያን ናይ እምኒ ጽሑፋትን መቓብራትን መቕደሳትን ዝሓዘ ናይ ተፈጥሮ ቤተ መዘክር እዩ። በጻሕቲ ነዚ ዘፍርሕ ጸደፍቲ ኣእማን ንምዕዛብ ክጥዕሞም ተባሂሉ ልክዕ ከም ኣብ ገጽ እቲ ጸዳፊ እምኒ ዝተሰርሑ ኣብ ሰማይ ዝተጠልጠሉ ናይ ኮንክሪት መንገድታት ኣለዉ። እዚ መንገዲ እዚ ኣብ ቻይና እቲ ዝነውሐን ዝለዓለን ናይ ገደል መንገዲ እዩ።

ኣብ ደቡባዊ ምብራቅ ዩታ ሕብራት መንግስታት ኣሜሪካ ዝርከብ ተፈጥሮ ብዋዛ ዝቐረፀቶ ዝመስል ምስጢራዊ እምኒ ሜክሲኮ ሜክሲካን ሃትሮክ እዚ ኣብ ጥቓ ሓደ ዓብዪ ጽርግያ ዝርከብ ቀይሕ እምኒ ቅርጺ ሓንቲ ዓባይ ናይ ሜክሲኮ ባህላዊ ቆቢዕ ሶምብሬሮ ብመሓዝ ኣብ ልዕሊ ሓደ በሊሕ ጎቦ ተደጊፉ ንዘመናት ሚዛኑ ሓልዩ ጸኒዑ ምህላዉ ንዓለም የገርም ኣሎ። እታ ኣብ ጥቕኡ ዘላ ንእሽቶ ከተማ እውን ስማ ካብዚ ቦታ እዚ ብምውሳድያ ተሰይማ። እዚ ተፈጥሮ እዚ ካብ ክልተ ፍጹም ዝተፈላለዩ ናይ እምኒ ዓይነታት ዝቖመ ኮይኑ ዕድሚኡ ልዕሊ 250 ሚልዮን ዓመታት ካብ ዘመነ ፐርሚያን ዝተቖጽረ እዩ። እቲ ከም ናይ ቆቢዕ ገጽ ኮይኑ ሰፊሑ ዝርአ ጸፍጻፍ እምኒ ካብ ኣዝዩ ተሪርን ዘይበላልዕን ናይ ሑፀ እምኒ ዝቖመ እዩ። ንውሓትን ርጉድን እዚ እምኒ 18 ሜትሮ ብ3.7 ሜትሮ ይበጽሕ። እቲ ነታ ቆቢዕ ተሰኪምዎ ዘሎ ቀጢን ዓንዲ ግን ካብ ፎኪስ ቀይሕ እምኒ ዝቖመ እዩ። እቲ ታሕተዋይ እምኒ ልስሉስ ስለ ዝኾነ ንፋስን በረኻዊ ውሕጅን ነቲ እግሪ ብዝቐልጠፈ መገዲ እናበላልዖ እዩ ዝኸይድ ዘሎ። እቲ ላዕለዋይ ተሪር እምኒ ግን ንኹሉ መኪቱ ንበይኑ ይተርፍ። እዚ ፍልልይ እዚ ድማ እቲ እምኒ ልክዕ ከም ተንጠልጣሊት ቆቢዕ ክመስል ገበሮ። እዚ እምኒ እዚ ካብ ቀንዲ ናይ ዩታ ጽርግያ ብቐሊሉ ዝርአ እዩ። ነቲ እምኒ ብቐረባ ክትረግጾ ምስ እትደሊ ድማ 126 ሜትሮ ዝንውሓቱ ጸቢብ ናይ እግሪ መገዲ ኣለዎ። ፍሉያት ናይ እምባ ደየብቲ ማለት ሮክ ክላይምበርስ ነቲ ጸዳፊ ገጽ እታ ቆቢዕ ተንጠላጢሎም ብምድያብ ልክዕ ኣብ ጫፍ እታ ቆቢዕ

0: ዓስቢ ኩሉ ነገሮም ከዓ ሽዑ ክክፈልዎ
1: ንዓይ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
2: መንገዲ ከመይ መፅኺ
3: ክመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
2: እንታይ ዳኣልክ ተሸኻኺም
4: ኣብ ሞ ከዓ ኣብ ቤት ክፈላእትዮም ዘመቲ ዘሚቶምኹም ኮይኖም ሕማቅ ረኺብኩም
5: ይ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
6: ርሄድ በለ ከዓ ትባዓይ ትበሎ ወይ ነገሩ ብልዑ ኣንታኸ መጣዓያኹም ጌርኩም ብልዑ
5: ይ
7: ዘምህረትካ እንታይ ደለ ወይ ታውሽጡኮ ጋንጋ እዩ
8: ሓራም ሓራም በሊ
7: ሙሒዳ ናበይ ገፅካ ኢኸ
8: ሆሆ ኣንትኒ ቤተ እየ ክብለ ኩለኹ ግዳ ክነግረክ ሎ ኣብዞም እንዳኸፈላ እንዴ ዓንተ ወይ ተዛዊረ ነይረ እዘን ኣንስተ ዓድናሲ ድሓ ንዴ ዓላብሻ ቅድስ ኣደይ ምልእተ ኣደይ ኣመተሲ ቁርዲድን ቆርበትን ኮይነን ቀኒ ብድሓን እንዴ
9: እንታ ሸላው ዶ ክብል ኣንታ ኹንኩምማቱም ዓዲ
1: ንታኹምዘሎ
9: እንታ ዝግልበት ገልቢጥኩም ዝሕረድ ሓሪድኩም ናይ ብሓቂ ዘይትብሉ እቱም
1: ሰባትሰባት ተገልቢ ስዓንቦ የበርሀ ሓሰርካብ ምቅፃሉ ዓዲ ቀሲኒ ሓደረ

0: ኣኽሎም ብኣኽሎም
1: ኣብ ዝግበርዎ ሞትኸበሩ
0: ሓራ ይኹን ጓይላ ድንቂ ኢደ ዝቕፅል እንተኾይኑ ግና
1: ኣየ ዝኸበሩ እብርይዎም
2: ደኣን ክንረአና
3: ዘበሎ

0: አንተ አንዳን ዕሱን ደሐንዶ ሐግርኩም ከመይ ሐግርክ ደሐንዶ ሐግርኩም
1: ለምስከ
0: መስከ
1: አይጣሁን ደሐንዶ ተጎላብኩም
0: እንዳ ከጥዕዳ እንታይ ዘጥዕዶ ረኺበለኹ እንቲ ምልእተይ እ ንስኹም እንዳ አልኩም አንተ እንታይ ገዛ ኸኣቲ ስቁስ ክበል ንበጃኺ ዋህ ብሕሙም ከብደይ እኮ ዝሓድር ዘለኹ ይህ ዝብለባ ስምዒ እስኪ ስምዒ ሞ ክነግረኪ ኣነ ኮ ኣብዚ ዓዲ ወዲ ዓዲ ወዲ ርስቲ ኮ ከም ጨው ድየ ክሓቀልኩም ትደልዩ ዘለኹ
1: ተክትረክብቱ
0: ሓሰራይ እኮ ይስስን ኣይኮነን ዘሎ ሓሰር ተቃፂሉኒ ተበልኩ ኣብ ርእሲ ዘላታ ዝተወሰኸታ ንልክ በዓል ቤትክ ከዓኒ ድሓንሕራይ እንዳበለ ኣብ ዓዲ ኣኪቡ ዓብዪ ዓዲ እንተበልኩ ኣብ ዓዲ ኣኪቡ ንሄለክካ ይገልፆ ነተሸጉጡዎ ዘሎ ተሸጉጡ ዘሎ ከየውፅ ዓብኒ እስኪ ከዓ ከም ሰበይቲ ሳንታ ሰብኣይ እንታይ ገበረ ክትብሊ ትኽእል
1: ኣንቱም በርሓ ወይ ነደል እንዳለ መዓስ ደቂሽ ሓሪሩ ሰብ መሲልኩም ንደቀሰኩ የለን ዋላ ቆልዑ ክኾኑ ጎረሞ ዋላ ቆልዑ ክኾኑ እዮም ጎረሞ ቆልዑ እውን ከንድድዎ ክኽእሉ
0: እዮምሪድዎም ቆልዑኩም
1: ኢኹም በስምኣም መወል ቅድም ወለከ
0: በስምኣም እንዳይ ትበልኒ ሓሰር ኮይ ተቃፂሉኒ ዝበዘሎወ
1: ደይ ጠቅም ሓሰር ተቃፂልኒ ኢልኩም ደይ ጠቕሚ ቆልዑ ጎረሞ እንትኾነ ኸ ምስ ሙር ዓዲ ክትቀሓሩ
0: ይነትወሪድኩም ይነት ቆልዕዮም
1: ሓሰርፈለቃዕ ክገብሩ ድኽእል
0: ኩም ኢ በጃኺ ንገርለይ በጃኺ እንታይ ዝገበረ ሰብኣዩ ዘቃፀለሉ ዘይትምፁ ኢል ክትዛርብ
1: የናዲ ወንደሎ ማዓስ ደቂሾም ሓዲሮኣይኮነንዑ በስማኣም ወልድ መንፈስ ቅዱስ ክምኩምስኽእል
0: በስማኣም ዘብል ሕማም ድዩ ሒዝኩዩ ካብ ሰብኣይ ክንስ ክትሓሽ እንተበልኩ ከመይ ድ ትክሳይክን
1: ህድግለነ ግብር ኣብልኩም ገፅክልቱ እንታይ ወረድኩም ይነብስኩም ተሓ
0: ኣነ ዘቃፀለለይ እንተተረኸበ ፅቡቅ ምልእታ ሓፍተይ ኣይተረኽበን ግን እንሃለኹልካ ኣነ ኣይገሪፈን ኣነ ንኩልኹምን ኣይገድፈኩም ክቃፅለኩ
1: ዋይ በስማኣም ወልድ መንፈስ ቅዱስ ህድግለነ በልኩም ሰብኣይ ተፀሊሎም እዮም ግዲ ሕነ ሓሰን ሰዓዲ ምሎ ከተቃፅሉ
0: ዓዲ ሙሉ ኣይበልኩኹን ኣገለ ከይገኩን ዓዲ ሙሉ ኣይበልኩኹም ትዘቃፀለ ከቃፅሎ የለኩም
1: ወይ ሕራ ይበሉ ሕራ
0: ይ
1: ኣይተዓኹምን ኣይተዓኹምን ወይ ሓወይ እንታይ ጉድእት እዙ ኣብ ፅላለ ድሂብሎም ካን ዋይ በስማኣም ወልድ መንፈስ ቅዱስ ተወሪድዎም ኢቲ ሰኦም ክዛረብ ደግዳ ዋ
2: ዓመተይ ሎሚ ክዚ ዘይ ስራሕ ክትሰርሐይ
3: ሕና ዘላ ብቐላቅል ከመይ ትብልዎ ሽግሪ ዘክ
2: ሽመይ

0: ኣስ ኮይና እንድያ ኣብያትካ ድሓን ኣኽለካ ዶ እዚአን መቕቕር ኣብለልና ዝወደት ይኣኽለካ እዩ
1: ኣርሓ ቦ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዘሎ እምበኣር ክሳብ ዓይኑ ዝነቁር ሃሪምካ እዩ
2: ኣቦ መን እዩ
1: ዝወቕዕ ካዮ ጠፊካ እንታ ኣክንዳ ዓይኖም ዘሪኻ ሲ ሰማይን ስምካን ከተጥፍእ ኣረ እንታይ የበዲለካ
2: እንታ ቦ ኣነ ክንዳ ዓይኖም ዘርኢ ዛሃርምኮ ሰብ የብለይ ታኸነለየ ዘርኢ ዛሃርም
1: ኣበ ውርዚ እናተረኺቡለይ ስነገር ክትሓባበ ፅጋብካ ካብ ኣብ ሰብ ኣብዕ የውዕሎ
0: ኣንቱም እንታይ እያ ኣቢስ ዝቆልዓ እንታይ እዩ ገይሩ
1: ንዳይ ናብ ክንዳ ዓይኖም ዘርኢ ሃሪሙ
2: ኣቦይ መን ይኸምኡ ድበለካ
1: ዳይር በዕሉ
2: ሕሱ ኣቢሉ
1: ዓይኑ ክፈስ ዝተረኸቡ ዘይብሉስ ሕሱ ቢሉ ትብላ ኣለካ
2: ምህረማ ዓይኑ እንተኮይኑ ካልእዩ
3: ሓቂ ቦይ ትማሉ ምሸታ ጎይላ ሽማ

0: ወይስ ሓንጎጦ ክበሮ ክሕድጎ መፂእ እዮም ተሰሓሒቦ ሕድሩ ምስ ካልኦት ኮይኖም ካኣገላጊሎም ሓሳዊ ኮይኑ እምበር ንሕድሩ ዘሪኻ ንዲ ዝበሎ
1: እምበርካ ክንዳ ዓይኖም ዘሪኻ ይወቕዕኸዩ
2: ኣንታ ቦ እንታ ኮነ ኢለየ ክንዳ ዓይኖም ዘርኢ ዘወቕዕኹ ዓይኖም በይና ዘይተኣኽሉ
1: እንታ ቆልዓ ግለ ነገር ሱር ከም ዝሰደ ነገር እዩ ነጊርኒ
2: ኣቦ ወየ ነገር ገላቢጣ ካብፀወዮም ኣነ ውን ንገብሮ ኣሎ
1: እንታ ክንገብር ንታ
2: ኣብራኹ ሰረ ሓላ ውስጥ ሕጎ
1: ኣነ ከፈላ ኣነ እንታ ንዓተመለ ተመለስ እኒ ዝብለካ ዘለኹ እንታ ንዓተመለስ
3: ዋይ ኣነ ከፈላ ኣነ

0: ክንጭዑ
1: ብኣንፈስ ምሰቦን ከመይ ዓይነቱ
0: እንድዕሉ ኣብቲ ተወሊጁ ዛዕበየላ ዓዲ ገለጋኒን ለኺዕዎ ክኸውን ኣለዎ።
1: ብኣኽሊ ቁፃባ ሰትየሳ ዓዲ ብዓዳ ባኣኸን ከም ትዛርብ ጌርክና
0: ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደለይዎስ ከም ዘይበልኩምዎ ፅቡቅ ገይሮም ፈልጡ እዮም።
1: ሳንደይ ከዓ ብመጋብር ክንዳ ሽመት ከኩሕደክም
0: ሳንዳይ ነዩ እንዶንበላ
1: እዚ ዶንዮ ባሃል ኮይኑ
0: ስምዓን እንዶግዳ በዓላት ደ ውራይ ከም ዘለዎን ላዕሊን ታሕትን ክብላ ቀኒና ኣለዋ።
1: ሕይባ ዘረባ ምፅኸ ደይ ኣነስ ኣርሚ ምንዘቕኒየ ነገር ብድሓነ እንደን ከሳንዲ
0: ንንድዒ በዓላት ደይ ልበን ዘይርከብ ምስጢር ገይረንኦ ተብሕትም ኢለን እየን ዘለዋ ሳንዲ
1: ንዕኸዓ እምበር ሳንዲ እዚኣስ ገለሳላታ
0: ካብዛ በዓላ ቦይ ከፈላ እንታቦት ፅሕማ ዝመፁ ኣያ ዘጎ ሓንሳእ ንገዛና ሓንሳእ እንዳያ ምሕፁን ክብል ኮለል ክብል እዩ
1: ዝውዕ ንሱ ረኣ እንታይ ቀረም ስካብ ምስ ሰብኡት ምስ ኣንስቲ ጉጁም ዝበሎ ይበዝሕ
0: ድሓንድሓን ንሱሲ እንሽማይ ሕድሩ ብኣድጋ ዕንጨይቲ ፅዒኖም ክኸዱ ርእዮ ምን ተሓተትኩም ንፈልጦ የብልናን ንሕና እውን ተላኢኽና ኢና ኢሎምኒ
1: ዋይ ሞዳኣትን ሳንደይ ገለዶ ርኣ ንዓኸን ብሕቡቕ ከመርዕኹን ኢሎም ኮኑ
0: ኣቲ ክንደይ ተሓስማ
1: ዋ እሞ ተበፅቢፅና ኮሳንደይ ኣፍ ዘይብላ ጉዳይ ተረኺባ ወይ ለከ እዚ ኢልካ ክዕየር ዘይከኣ ደፋና መጃኸይና ክንግረፋራ ዝሓመም ሕመመሉ
0: ዋ እንታይ ደኣ ሞጌረ ክና ባይ ተፀጓዖትን ሳንደይ
1: እባዳ ክነግረክ
2: ኣያበረ
3: መኒኻ
2: ኣለኻ ዶ ያበረ
3: ኣለኹለኹ መኒኻ
2: ኣነ ዳይረ
3: ዳይር ወደ ንዓንደና ናብዴት እተዳ
2: ኣይፋሉን ኣያበረ ክኸይደ
3: ኣነኻ ክወፅ እንዳ ተቀራረብኩ ኮይ እንታይ ደኣ ንዓንደቶ
2: ኣይፋሉን ክኸይድ
3: ዋዕ
2: ኣነሲ ኣብቲ ዛዕበ ኩሉ ዓዲ ክበፅሕ
3: ዋዕ ዛዕበ ኩሉ ዓዲ ደኣ እንታይ ደኣ ሃንደበትና ናይ ድሓ
2: ዝሓሰብኩ ኣለኒ ያበረ
3: ሓሰብኩ ኣለኒ ሞቲ ዝሓሰብካይ ዶ ተጓብሎ እንታይ ኸ ኮንካ
2: መዓልቱ ይኣኸሉ ግና እንታይ ያበረ ኣነስ ንዓይኖም ዘይበቅዕ ሰብ
3: እታ እንታይ ሃንደበት እዩ እንታ ኮንካ ደ ከምኡ ተማርር ኣለኻ ትበቅዕን ፈረቓን እምበር እንታይ ኮንካ ዘይትበቅዕ ወለከ ንገረኒ እንታይ ኸ ኮንካ እንታይ ይቲ ዘንክሰካ ዘለኹም ፍርካ ዳይር ወደይ እንታይ ኸ ኮንካ
2: ካብ ኣበይን ዝገብሮ ኣለኒ ያበረ
3: ድሓ ንቲ ትገብሮ እሞ ኣብ ሸውዓተ መዓመቆ ቅብር ኣብሎ ድሓን ኣብ ልብኻ ግበሮ ንዓይ ግን ተጉ እንደብሎ ንገረኒ እስኪ ንገረኒ
2: ድሓን ዝገብሮ ኣለኒ
3: እቲ ትገብሮ ኮ ረዲፎኖ ይብለካ ኣለኹ ብልብኻ ኣለዎ እንታይ እዩቲ ከምኡ ዝገብረካ ዘሎ ይብለካ ኣለዎ
2: ጋ ድሓና ያበረ ሸዓይለ ክምለሲ እንተ ኸዓ ሰላም በለለ
3: ዋ ድሓን እንተ ኸዓ ዳ ሰላም ንለዋወረ ናብ ሳውንያ ከይዳ ዘላ ቀልጢፋ እንተ ተመሊሳ እዩ ድሓን ሰላም ዳ ይብለልካ ድሓን ግዲ ይብልካ
2: ራይ ከይዳ ኣነ ብርኩም ዕልቲ
3: ንዓበል ንዓ እሞ ንዓሎ ክትቆፅር ንዓ ንዓ ዝወደይ
2: ድሓን ሸዓይለ ድኣ ክኸይድ ግና ንዘርኡ ሓወይ
3: እወ
2: ኩሉ ኣብዚ ዓዲ ዝወረደትኒ እሪ ቁፅር ኣቢልካ ንገረለ ከየጉደልካ እሪ ቁፅር ኣቢልካ ንገረለ
3: ኣድሓ ንሱ ስሪኤካ እንደ ዘለኹ ወሪድ እኳ ዘሎ ሪኤካ ኮየ ዘለኹ ዛ ዓዲ ኮየ ዘለኹ ብዛዕባ ምንጋር ኩሉ ዝወረደካ ዓዲ ምልእቲ ናትካ ኣንፃር ከም ዝኾነት ክነጉረ እየ ብዛዕባ ንሱዳ ረኽቦ እንድ ንጉረ ግዲ ይብልካ ግና ንዓ እሞ ንዓ ንዓ
2: ኣይፋሉ
3: ንዓ ንቅድም ኣሎ ቅጫ ዝገበርክዎ
2: ኣይፋሉ ድሓን ሸዓይለ
3: ኣታ ንዓ
2: ብርኩም ዓልቲ
3: ራይ ብርኩም ዓልቲ እስኪ ኣይ ወደረያ እንዳረኣያ ሳ ከምዚ ወዲቕኩም ከይ ዝበለ ሕለልኩም እሲ

0: በቲ ጨዲዶ ሞ በቲ ተርቢዖ ሞ በዚ ኣይሰለጦ
1: ከመይ ዝበለ ከመይ ዝበለ ስምእነት ዝነበረ ገዛ እንዳሰምዑት ነበረ ገዛ ኣርኣያ ኣርኣያ እንኳዕ ተመሊስካ ይትሪኦ እዚ ደቅኻ ረኪቦሞ ዘለዉ ታዚ ዓዲ እዚኣ ሰብ ኮፈተብል ዘይትኽእል እታ ከመይ ዝበለት ዓዲ ኣቦን ይፈሃና እንታ እታ ከመይ ዝበለት ዓዲ እያ እንታ ወይ እዋይ እዋይ
2: ኣባዳ ርሲ ሰሊጥዎ ደኹ
3: ንምንታይ ኢኻ
4: እዋ እቲ ጓልኩም ሃቡና እምበሪ
3: ወይ ኣብ ምንታይ በፅሑ ሳይጠይቅዎ ንወዲ ቐሺ ድኢኽዎ ነፍሲ ይፅበ ኢሉ
4: ዋይ ሓንቲ ተኻ ኣቐዲም ግዜ ትነግሪ ነበር
3: እንታይ ተባሂልና
4: ክሊ ኣቐዲመ ጓላን ወዳን መፍለጥ ክዎ ነይረ
2: ግዲ የብልካ በፍንጫ ብኢድና ክነእትዋ ኢለ
3: ዓይኖም ዶ ዋዛ መሲልካ
2: ኣትኽሊ ጓልሲ ካብ ምራን ማዕለኻ ምቑላፍ መን ሕለፍ ኢልዋ እዩ
3: ሓቂ ሓይሳ እውን ዓይኖም በዚ ትዕይሮ ዘለካ መዕየሪ ትዕየር ጎብ ዘይኮነ
4: ወይታይ እዛ ዓይኖ ናይ ሰብ ፍጥረት ዘይብላ ኣጣምታ ኣጣምታ ንብሪ ኣራግፃ ኣራግፃ ኣንበሳ ኣይእወ ሓወይ ነዚኣ ምውናን እኮ
3: ኣነ ዝፈርሕ ናይር ኣብ ሰማይ ዘሎ ደበና ከይኮነ
4: እዋ ከምዚ ጎይታይ ድበልዎ በፍንጫ በፍንጫ ኸውን
2: እዚ ዕላ እዛ ጎርዞ ካብ ናይ ካልኦት ጎራዙ ዝጥዕም ዕላል እዩ ዘለዋ መልክዓ ከድሓን ድያ
3: ሓንያ ተተፈያሪኻ
2: ኣይ ሰነፍ ሰብ ኳይ ፍቱንሳውን

0: ኣነ ዳ ዳየር ክህሉ ዘጋጠሞ ምስ ነገረኒ ምስቲ ማህርም ትሪእ ንደየ ዓይነታ
1: ማ መዓልቲ ውዒሉ
0: እምበርከት ዝርያ ዝበሎ ንዓይኖም
1: ኣብሒ ስዋቢ
0: ኣላና ሰንቢደይ ነረ
2: ንዓይኖም እንተዘረየላ እሞ ጓልዓዱ ማዕሩ እንዳኣላ ንመን ደ ዘርእ
0: ብዘይ የለን ብዘይተባሃለን ስመይ ክፅልማ ኣይደለን እየ
2: እሞ ንሱ ኮ ተረፍ ሕርቃኑ ኣባ ዓይኖም ንዓይኖም እንተኸልእዎሲ ንወደይ
0: ወይ ኣባ ዓይኖም ንዳይር ኣብ ወዲ
2: ወኢለከ ያበየ ኣለኹ
0: ዘይፈለጥኩ
2: ብኣሞ ነብረሃ ክጓጥጠሎም ብክሳዶም ሓኒቁ ፈጠቅ ከብሎም ምስ ረኣየቶ ዓይኖም ነጢራ ከይዳ በዛ ክሳዱ ፈጠቕ ከተብሎም ካደለየ ከምዛ ማይ ዝኣተወታ ንጭዋ ነብርሃ ክፋጥጠሎም ከምዘይፀንሐ ጥርቅም
0: ኣብርሃም ስንካ ኣንበሲት ይወሊዱ
2: ሓሳዊ ዓይኖም ዳኣ እሞ ተባዕታይ እንድያ ዓሰርተ ወዲ ዘይወለድኩ ከይትብል ኣለኻ
0: ምስ ዓይኖም እንታይ ኣለካ እዩ ግዲ
3: ኣቦይ ዘለዉዎ ደኣ ዓዲ እኳ ዘይብረ ኣሎ ዝንኣፎ ዝሃቦ እንዳሉ ተዘሪቡ
0: ንሃ

0: ንሕና ዳ ዝሓለፈ ልቢ ተዋሂልኩም ከይትኾኑ ዝብል ኣፍ እዩ ተዘይብልኩም ድማ ንሓ ቀሲሉ ክበርህ እንዲ ናይ ጥራሕ ሓምሳሕና መኮንከይ
1: ንዕሉ ዕፉሕ ኮይኑስ ገማዕማዓ እዩ
2: ቤተ ክመላለስ ትንፋስ ምልቆቆን ኣታ ወፀጎ ኣነ ዘምህረት እየ ኣለኻ ከመይ ኢልካ ውዒልካ
3: ከመይ ቀኒኻ
2: ንሓንዶ
3: ስኖ
2: ድንቂ ኣይተረኣና ንቀኒና ኣንታ ናብዚ ቤትካ ዝተዛዊሩ ነሩ ወኢሎምን
3: ኣንታ ወደልየካ ነይረ እንታ ዘምህረ
2: በየ ንዳኣድካ ሎምቕነ ተብተብ ትብሎ ዘለኻሲ ንበይኒ
3: ናይ ድሓነ ኣበይ ኮንሪኢኻ ንኮንካ ኢኻ
2: ወይ ግረፍንዶ ነውነጀው ክትብልና ፀሓይ ዓሪባትካ ዘላ
3: ይ
2: ብድሓንካ ዲኻ
3: ብነብስኻ ኢኻ እምበር ዘምህረት ኣነስ ነውነጀ ኣይወንኩም
2: ወይ ግደፍንደ ግደፍንደይ ትሕባ እዮ
3: ኣንታ ስማዓ ንግዳ ናብቲ ቁም ነገርና ክንኣቱ
2: ድንቂ
3: ነቲ ኻ ደልያ ነይረ እሞ ኣብ ቤታ ስኢናያስ ኣይረእኸያ
2: ዋይ ነዚ ቐሊል ዲኻ ኸ ደሊኻ ንቕኒኻ ወኻርያ ዳ ደይንዳ ዝብያ ትርከብ
3: ሓስኩኻ
2: ዓብሳ እውን ኣላትካ
3: ብኸመይ ኣጥሊልካ
2: ኣንተ ኣነ ሞ ሰሪ መዓንታይ በዛ ዓይነይ ቁልሕ ኢለ ይረእኽዎ ግን ካብሳ እውን ሓሊፋስ ናብ መንከይቲ ኸይዲኻ ትኸ ወኻርያ
3: እንታይ ሞ ፈሪጥ እንታ ዘምህረት
2: ብድሓን ዲኻ ደኣ ንተኸዓ ዘድሊ ነገር
3: ኣይረድ ደለያ ወደያ እንታ ዘምህረት
2: ዎዎ ተኸዓዛ ተኻሊት ነገርሲ ወዲ ዘጎደሊኻ እያ ሞይ ጣዕኻ
3: እንጣይ ስትዕ እየ ተሪኢኻ ግዳን ግርም
2: እማ ተመኸርኩኻን ተመዓድኩኻን ዝትጸልኦ ዶ
3: ግርም ምቕራሓውካ ዶፅለን
2: ተኸዓ ኣንስተይቲ ወኻርያ ምዃና ትፈልጥ እንዲኻ
3: ቀፅል
2: ነዚ ተባዕታይ ወኻርያ ናበይ ከም ዝኸደ ዘይትሓቶ ዘለ
3: ወኻርያ ኢልካ ንባርትኻ ሞኻ ተባዕታይ ወኻርያ ኸ ኣለዋ ኣንታ መን ድኸውን ደለኸ
2: ብርሄ
3: ዘምረ ንስኻ ዘይትብሎን ጤለይቲ ጣጥሞን እኮ የለን ኣየ ዘምረ ፅባሕ ንጎኻ ንዓና ግልብፅ ምስበልና ገለሽን ክተጠምቐና
2: ይ ግደፍ ግዳ ግደፍ ግደፍ ግደፍ ክሳብ ሎም እሞ ድሓን ኢኻ ፀኒሕኻ ሎም ሎም እሞ ንተኸዓ ወኻርያ ዘድሊ ነገር ካብ ኣምፃኻ ፍኢካ ዶ ፍኢካ ዶ
3: ንዓበል ንዓ ንዓስከ ብጠጠውካ ኮይኑ ዓ ሞቶ ገለለ ኺፍካ ትኸይ
2: ኣያ ሰብይ ዝሰርሑ እኳ ይፈተወንን
3: ግደፍ ሓራይ ነቲ ኸዓ ተረኺብካ የበል ንገረለ ኢኻ
2: ክነግረልካ የ ዓታ ረሲዑ እየ ኸኣ ደኻ ንስተይቲ ወኻርያ ኢሎም ኣለው በረሀ ተባዕታይ ወኻርያ ኢሎም ኣለው
3: ኢለዩ ኣሎ ኩንዶበል
2: ወዲ ዘጎ ንድሕር ደሊኻ እዮምዚ ነፊኢካ ዶ ዓድና ካ ርጉማት ድዮም ተኹላ ኸይብሉካ
3: ጠቀስካ ምባርሰውፅና
2: በል ከና
3: ዋሓዱ መደት ውፅዋ በቃ

0: ታዝዚ ኸዘለኻ
1: ወለ ሽማ
2: ናይ ቤት መፅ እንደስ ነገር
1: እ ናይ ድሓን
2: ኣንታ ወረ እንዲ ሕዘልካ መፅ
1: ሓየ ከመይ ዝበለ ወረዱ
2: ወርዓይኖ
1: ወይለከይ ሕማ ወርዓይኖ ከመይ ዘለኒ
2: ኣንታ ትሕቱር ዳያርዶ ንሞስ ዋሕቲትና ኣይነበረ

0: ስድራዮም
1: ኦ እሞ ሰሪ ንስ በዓ ምሆ ላዕልን ታሕትን ዝተባሃለ ኦይ ኣነ ደኣ ብድሕረይ ደኾን ይዓይልዎ ይኮይኑ እዩ ኢለ እንዲ ሓሜካ
0: ባሉ እንታ ዝበረ ቤት የበፅሕ ንዓይኖም ፈትዋ ተባሂለ ሰርናውቲ ሕንሕና ምሳይ ሒዝዎቕን እዩ
1: እንታ ዳየር ካ በላዓልካሲ ካብሳ በዓ ምሆ ትበኣ ሱላሲ ኣብዛ ዓዲ የለ
0: ኣብቢሉ
1: እንታይ እንታይ እሞ ክንብል ኢልካ ና ኢኻ ከም ድመስለኒ እውን እታተ ከዓ ኣብዛ ዓዲ የላ
0: ናብቲ ሰይጣን ሰውን ከይዶ ምኾኑ
1: ወ ኣብዛ ዓዲ እንተዝህሉ ሲ በት ኢልካ በቲ እንተረኣየ ነይሩ
0: ደቀ ረኣያ ሲ ሓቢሮም ሓዊ ካኣግዱ
1: ዓይረ እንታይ እሞ ክንብል
0: እንታ ዓዲ ኣብዮምና እምበር ኣያብርህ እንተከኣል ናብ ባህ ድበሎም ከይንቀሳቀሱ ተዝግዘዙ
1: እንዳይ ከምኡ ጌርካ እውን ፅቡቅ ዝሓልፍ ኣይመስለኒን
0: ተመቢሉ
1: ኣንታ ሰውን ተንቀሳቂሱ ድላይ እናገበረሲ ንሶም ኣበይ ምህላዊ ምፍላጦም ከፀግም
0: ምሽክናይ ነተወድቀ ሽኻ ዝርከቡ ናይ ቅጫ ዘሚቱ ትሪፉሉ
1: እንታይ እሞ ክንብል ወረይ ኣብ ዝጎደበሲ ሰለስተ ጣዕዋ በፂሑ ሎ ኢሎምካ
0: እንታታይ ኢኻ ትብል
1: እዛ ዝብለካ እየ ሕጂ ዝገደደ ደስ ዝበሎ ተበርዞ መሪፁ ወስድ ምህላው ይብኢሱ ዘሎ
0: ወዲ ኸፈላኸ እንታ እንታ ሞይትና እንዲና ዳ
1: ሞይትና ወ ዓዲ እንደሞ ምሕጋዝ ኣብያት ሎም ወደ ፅባሕ ክንማኸር ክንላዘብ እንዳበሉ ክላሶቕበልካ ይበጃ ኸኢለክ ዋ እንታ ካብ መፀኻሲ ኣብዚ ኣላ ሓፁር ምፃር ረኣ ቤትኒ ሞ ዓነ ይሓግዘኒ ኣነ ንምፃ እያ

0: ዋይ ንኸዓን ክስክስቲ
1: ኣንታ ውዕለኒ እ ኣኽለኒ ባሕጅ ዚ ስለ ግን ውዕለ
2: ተኸዓ እዛ ዓይኖም ትበሃል ጉርዙ ብዓይነይ ክሪኦም ደለኹ
1: ናይ ድሓ እንዳ
2: ድሓኒ እዚ ኩሉ ድፍረታ ባህ ኢልኒ
1: እሞ ባዕለይ ወጢጦ ከም ፃእሳይ ትፀብል
2: መቸም ኩሉ እዩ ዘፍርዓኪ
1: ኣንታ ሰውን ዓይኖም ሰብ ዲ መሲልካ
2: ነባኣነ ዲኣን ብጥዑም መልሓስ ጓልኩም ክወስዳ ይኽሎም እዩ
1: ኣይ ጣዓኻ
2: ጥዕና ዳዕመል እዩ ሰበይቲ ናይ ኣንስታ ገዲፋ ስብእነታ ኸተርኢ ምኽኣል ብኹሪ እዝነ እዩ
1: ኣብ ኩልና
2: ንዳየር እንታይ ከም ዝበልዎ ነገርኒ እምቢ እንተይ ኢሎሞ ካብ ማእከል ዓዲ ጎጥቂጠብ ዚ ከምፀ
1: በላይክንደ
2: ፅባሕ ንጎ ክትከዲኢኺ ወቢልካ ከዓ ይትጥፊ
1: ናይ ዝምምልላሰይሲ ገለ ዘይ ትገብር
2: ክንገብር ኢና ድሓ
1: ንማዓሰይ
2: ሓደ መዓልቲ
1: ኣረ
0: ንዳየርሓ ወይሲ ከኣብይዎ ማለት እዩ
2: ድሓ እንታይ ኣበይ ከዓ ኣብዚ ኸነምፃ ኢለ
0: ክርን ሽዑ ዳየርሓ ወይ ምርዕዋ ማለት እዩ
2: ሄይ

0: ሰባት ርእቶ ንቐፌታ ኣገዳሲ እሞ 12/4/47 መስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከነንግረኩም ንድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ሓበን ሃብቱን ብምዃን ኢና ሰብ ዝመፅእ ሰሙን ይበለና ሰርናይቅነ
1: Gaba Manai.

ጓሓፍ ብዓይነቱ ኣብ ደረቕ ፈሳስን ጋዝን ዝበሃሉ ጉጅለታት ይከፋፈል። ደረቕ ጓሓፋት እንብሎም መብዛሕትኦም ኣብ ዘይቤታዊ ኢንዱስትርያውን ንግዳውን ንጥፈታት ንእለቱ ወይ ድሕሪ ገለ መስርሓት ካብ ተጠቃምነት ዘይኣድላይቲ ተባሂሎም ዝእለዩ ነገራት እዮም። ከም ቀሊል ኣብነታት ፕላስቲካዊ መዐሸጊ፣ ዝተፈላለየ ዓይነት ወረቐት፣ ጎማ መኪና፣ ዕንጨይቲ፣ ጣውላ፣ ሓፂን፣ ዝተፈላለዩ መትሓዚታት፣ ብረቑሒታት ብቕዓት ዝተማሕደጉ ፍርያት፣ ኣብ መስርሕ መፍረ ተረፍ ዝኾኑ ነገራት የጠቓለል። ብሓፈሽኡ ደረቕ ጓሓፋት ባህሪ ደረቕ ነገራት ማለት ካብ ፈሳስን ጋዝን ወፃኢ ዝኾኑ ዘጠቓልል መለክዒ ጓሓፍነት ዘማሉ እዮም። ደረቕ ጓሓፋት ዘይኣድለይቲ ተባሂሎም ዝውገኑ ዝእለዩ ከም ስሞም ዝጓሓፉ ነገራት እዮም። ኣብ ካልእ ኣገልግሎት ወይ ከም ንጥረ ነገር ካልእ ፍርያት ኣብ ዝጥመትሉን ብግቡእ መስርሕ ኣብ ዝሓልፍሉን ድማ ብርቅን ኣገደስትን ፍርያት እዮም ዝቕየሩ። በዚ መንፅር ድማ እዮም ጓሓፋት ኣብ ልዕሊ መሬት ዝርከቡ ዕደና ዘየድልዮም ብርቂ ፀጋታት ተባሂሎም ዘፅውዑ። ጓሓፋት ናብ መዓላ ንምውዓሎም ኣብ ቀረባ ዋግኦም ሕሱር ዝፈጥርዎ መኽሰብ ድማ ተዓፃፃፊ ክንዲ ዝኾነ ገለ ሃገራት ዓለምና ጓሓፈን ኣፃፊፈን ብመልክዕ ዕታው ካብ ካልኦት ክጠልባ ክዳናዳና ምርኣየን ኣብነት ጥቕሚ ጓሓፍ ዘጉልሕ እዩ። ጓሓፍ እንብሎ ብኣብርኡ ንሓደ መለክዒታት ደረቕ ነገር ዘማልእ ኣብ ግቡእ መዓላ ንኽውዕል መስርሓት ጥራይ ዝተርፍዎ ጥረ ነገር ካልኦት ፍርያት ምዃኑ ኢና ክንግንዘብ ንኽእል። ነዚ ረቑሒ ጓሓፍ ኣብ ባይታ ጋህዲ ንምግባር ግን እቲ ፃዕሪ ፈለማ እቲ ጓሓፍ ቅድሚ ምፍራዩ ብርእሰ ግትኣት ካብ ኣህላኽነት ብምቆጣብ ኣብ ምፍጣሩ ድማ በብዓይነቱ ዝምሽምሽ ዘይምሽምሽ ዝተፈለየ ተባሂሉ ክምመ ይግባእ። ኣብ መዓላ ክውዕል ዝኽእል ከም ኮምፖስቲ፣ ባዮጋዝ ኣብ ምፍራይ ብደረጃ ጥረ ነገርነት ከገልግል፣ እቲ ኣብ መዓላ ዘይውዕል ድማ ንኻልእ ኣገባብ ምሕደራ ብፅፉፍ

ሕመም እዩ ብዓይነቱ ተፈልዩ ካብ ቤት ንግዳዊ ትካልን ኢንዱስትሪን ብግቡእ መስርሕ ኣብ እዋኑ ከም ፀጋ ተቆፂሩ ዝቕመጠሉ ጎልጎል ጉድጓድ ወዘተ ክበፅሕ ይግባእ። ንቕሓት ተገዳስነትን ተበግሶን ቀንዲ ርቑሒ መስርሕ ምሕደራ ጓሓፍን ብግቡእ እስትራቴጂ ዝበዝሐ ክፋሉን ኣብ ቁጠባዊ ዕቤትን መስርሕ ምዕባልን ንምውዓሉ ዝግበር ፃዕሪ እዩ። ምሕደራ ጓሓፍ ካብ ምፍጣር ጓሓፍ ክሳብ ናይ መወዳእታ መዕለቢኡ ዘሎ መስርሓት ይሓቁፍ። ግቡእ ምሕደራ ጓሓፍ ብግቡእ ኣተኣላልያ ኣብ መዓላ ምውዓሉ ጥረ ነገር ካልኦት ፍርያት ምግባሩ ኣብ መስርሕ ዳግመ ተጠቃምነት ምእታው የጠቓለል። ኣብዚ ግዜ እዚ ቴክኖሎጂካዊ ምዕባለ ማዕረ ማዕሪኡ ተዓፃፂፉ ንዝበዝሐ ክፋል ጓሓፍ ዝበሃል ናብ ጥረ ነገርነትን ዳግመ ተጠቃምነትን ንምውዓል በቂዑ ይርከብ። ጓሓፋት ብዘይግቡእ ኣልያ ተሓዋዊሶም ኣብ ዝጓሓፍሉ ጠንቂ ብከላታትን መፍረይ ዝተፈላለዩ ጥዕና ወዲ ሰብ ዝገድኡ ተሃዋስያንን ብከላማይን ኣየርን እዮም። ቀንዲ ዕላማ ምሕደራ ጓሓፍ ዓለምና ንምንባራ ዝመችአት ንኽትከውንን ካብ ኣትያቶ እትርከብ ዓዘቕቲ ከባብያዊ ፀገማት ሓራ ንኽትወፅእ ዘኽእልን እዩ።

ምሕደራ ጉሓፍ ካብ ሃገር ናብ ሃገር ብመንፅር ደረጃ ምዕባለ ዝተፈላለዩ ርቑሒታትን ዝተፈለየ እዩ። ብደረጃ ዕላማታት ግን ጉሓፍ ብዓይነቱ ፈላለኻ ምእካብ ኣብ ዳግመ ተጠቃምነት ምእታው ኣብ ዳግመ መስርሕ ምእታው ዝብሉ ዓበይቲ ኣምራት ዝሓቆፈ ናይ ድሕነት ኣከባብን ጥዕናን መስርሕ እዩ።

ብደረጃ ዓለም ኣብ ዘሎ ክውንነት 1 ቢልዮን ቶን ክብደት ዝበፅሕ ጎሓፋት ብንቡኡ ከም ዝቃፀል 1/4 ብግቡእ ከም ዘይእከቡ እቶም ካልኦት 1/4 ብዘይግቡእ መስርሕ ኣዕነዊ ኣልያ ከም ዝሓልፉ ፀብጻባት የረድ። ኣብ መስርሕ ምሕደራ ጎሓፍ ምቅፃል ጎሓፍ ከም ናይ መወዳእታ ኣማራፂ እዩ ዝውሰድ። እቲ ምንታይ ብቐረባ ኣብ ቦታ ፍፃመ ክግመቱ ዘይክእሉ ሓደጋታት ኣከባቢ ስለ ዘስዕብ ዳግመ ተጠቃምነትን ዳግመ መስርሕን ጎሓፋት ምዕዛዝ፣ መጠን ኣብ ጎዳጉዲ ዝድፈኑ ጎሓፋት ምጉዳል፣ ካብ ጎሓፋት ፀዓት ናይ ምውፃእ መስርሕ ብዝተፀንዐ ኣገባብ ምትግባር ገለ ካብ ዝስርሓሎም ገዛእቲ ኣምራት እዮም። ምሕደራ ጎሓፍ ጎሓፍ ከም ፀጋ ናብ ጥቕሚ ብምውዓል ኣብ ቀጻሊ መስርሕ ናይ ዕቤትን ምዕባለን ዝፅንበረሉ ኩነት ናይ ምሕላፉ ባይታ ምጥጣሕ ዝተንብዩ እዩ።

ወናንን ኣማሓዳር ናሽናል ማኒፋክቸሪንግ ኢንተርፕራይዝ ኣቶ ተመስገን ፀጋይ ንብድሆ ፕላስቲካዊ ኩምራ ጓሓፋትን ኣሉታዊ ከባብያዊ ኣመታቱን ናብ ጉልቡት ፀጋ ክቕይሩ ካብ ዝተበገሱ ኣፈርቲ እዩ። ንሱ ካብ ዓመተ 2007 ናት ሒዙ ኣብየ ከባቢኡ ዝርከብ ፕላስቲካዊ ጓሓፋት ናይ ሽቕለት ዕድል ፈጢሩ ብምእካብ ኣብ ትካሉ ዳግም ብምምስራሕ ዝተፈላለዩ ኣቑሑ ኣፍርዩ ንዕዳጋ ውሽጢ ሃገር ክቕርብ

ዝበሃል ከመይ ዝኣመሰልዎ እዩ። ምሕደራ ጉሓፍ ብዘይምኹኒ ኣህላኽነት ዝፍጠር ጉሓፍ ብምንካዩ ዝፍለም። ምሕሳም ጉሓፍ ዝፈጥሩ ዘይኣድለይቲ ነገራት ምጉዳል ተጠቃምነት ጉሓፍ ዝፈጥሩ ነገራት ቀዳሞት ዓንድታት ምሕደራ ጉሓፍ እዮም። ድሕሪ እዚ ዝስዕብ ዳግመ ተጠቃምነትን ጽገናን ዘካተተ ኣገባብ ተጠቃምነት ኣብ ፍርያት እዩ። ንሓደ ንጥፈት ዝተሰርሐ ንብረት ደጋጊምካ ኣብ ኣገልግሎት ንዝሰናሕወ እዋን ከም ዝጸንሕ ምግባር ኣብዚ ዝተጠቕሰ መስርሕ ንዘጋጥም ምብልሻወት እውን እንተኾነ ጽገና ብምክያድ ናይ ኣገልግሎት ጸንሐቱ ምንዋሕ የጠቓልል። እቲ ሳልሳይ መስርሕ ዝተፈላለየ ንብረት ንኻልእ መዓላታት ዝውዕልሉ ኣገባብ ምድህሳስ ኣብ ዳግመ መስርሕ ብምእታው ናብ ሓድሽ ንብረት ምቕያር ዝምልከት እዩ። ኣብ መወዳእታ ድማ ነቲ ዝተረፈ ብምሕዱር ኣገባብ ብምቅጻል ማለት ቃጸሎ ንዝምንጩ ጸዓት ዓቂብካ ኣብ ጥቕሚ ምውዓሉ የካተት። ዝኾነ ንብረት መጠን ጉሓፍ የዛይዲ ወይስ ኣብ ተጠቃምነት ንነዊሕ ዝጸንሕ ኣብ ቅድመ መፍረ ዘሎ መድረኽ ዲዛይን እዩ ዝውሰን። ኣብ ዲዛይን ዝኾነ ንብረት ጠንቂ ምኽዕባት ጉሓፍ ከም ዘይከውን ንብከላ ኣከባብን ጥዕና ወዲ ሰብን ዘይጸባእ ኣብ ቆጠባ እውን እንተኾነ ርትዓዊ ኣገልግሎት ንወዲ ሰብ ዝህብ ኮይኑ ክህንደስ ይግባእ። ድሕሪ ዲዛይን ዝስዕብ ተጠቃምነት ኮይኑ ኣብዚ መስርሕ እዚ እውን ንቑሕ ዘያባኻኒ ተጠቃምነት ዳግመ ተጠቃምነትን ዳግመ መስርሕን ናብ ናይ መወዳእታ ገጻት ምሕደራ ጉሓፍ ምስጋር እዩ ዝስዕቡ። እዚ መስርሕ ካብ ፈለማ ዲዛይን ኣብ ዘሎ መስርሕ ብዕቱብን ብትውፊትን ዝግባእ ስጉምታት ምስ ዝውሰዱ ኣብቲ ናይ መወዳእታ መስርሕ ውሳነ ናይ ዝተርፍ ውሑድ መጠን ጉሓፍ እንታይ ይኹን ንቴክኖሎጂን ቴክኖሎጂያዊ ኣማራጺታትን ግዜን ዝግደፍ እዩ።

ኣምሓራ ጉሓፍ ኣብቲ ዕማም ብቐጥታ ዝዋፈሩ ሰራሕተኛታት ኣብ ኣከባቢኡ ንምእረራ ዝዋፈሩ ግቡእ መከላኸሊ ዘይዓጠቑ ሰባት ዓባይ ሰዓልን ኣዝማን ዝርከብዎም ፀገማት ስርዓተ ስትንፋስ ከም ዘስዕብ እዩ ዝግለጽ። ጉሓፍ ኣብ ምንጩ ብግቡእ መምያ ምስ ዝካየደሉ ንዕማም ኣብ ኣህላኺ ስራሕ ምሕደራ ጉሓፍ ዓብ ሓገዝ ንጥዕና ኣብቲ ስራሕ ዝተዋፈሩ ይኹኑ ካልኦት ኣብ ከባቢ ጉሓፍ ዝነጥፉ ኣብ ምውሓስ ዕዙዝ ስራ ኣለዎ።

ኣብ ምሕደራ ጉሓፍ መስርሕ ምቕባር ጉሓፍን ምቅፃልን ከም ናይ መወዳእታ ኣማራፂ ዝውሰዱ ምዃኖም እዩ ዝግለጽ። መቕበር ጉሓፋት ኣብ ተጠቃምነት መሬት ንኻልኦት መዓላታት ዘለዎ ፅልዋ ኣብ ግምት ክኣቱ የድሊ። ንመቕበሪ ዝምረፅ መሬት እውን ማዕሪኡ ብመንፅር ካልኦት መዓላታት ዝጥመትን ንባዕሉ ምቕባር ጉሓፍ እቶም ጉሓፋት ኣብ ትሕቲ መሬት ምሕደራ ከይተገብረሎም ምቕባሮም ዘስዕብዎ ጉድኣታት ክስትብሃለሉ ይግባእ። ዳግመ ምምስራሕ ጉሓፋት ንዝተፈላለዩ ማዕድናት፣ ፕላስቲካት፣ ኣፅርቕቲ ጠዋሉ ዝተመስርሑ ጉሓፋት ኣብ ዳግመ መስርሕ ኣእቲኻ ዳግም ሓድሽቲ ፍርያት ኣብ ምፍጣር ዝሰላሰል ዕማም እዩ። ፍርያት ኣሉሚንየም መትሓዝ ዝተፈላለዩ ዕሹግ መስተታት፣ ፍርያት ፕላስቲክ ዝኾኑ ከረፂታትን ዝተፈላለዩ መትሓዝታትን መዕቀቢታትን ፕላስቲካዊ ነገራት ጠዋሉ ሓፃዊን ኣጭርቕትን ዝኣመሰሉን ንዕኦም ዝተሰርሐ ቴክኖሎጂካዊ መመስርሒታት ኣብ ዳግመ መዓላ ከም ሓደሽቲ ፍርያት ኮይኖም ንኽወፁ ወይ ድማ ከም

ቁጠባዊ ማህበራዊ ከባቢያውን አመንጎህሉን መጻአት ወለዶታት ርታዓው ተጠቃምነት ጸጋታት ዘረጋግጽ ዕላማታት ዘወቅዒው ሽቅለታ መፍጠር ንገለ አካላት ህብረተሰብ ካብ መስመር ትሕቲ ድኽነት ኣምብራኽ ሓደሽቲ ንጥፈታት ቁጠባ ኣምፍጣር ድሕነት ኣከባቢ ኣምውሓስ ልዑል ግደ ዘለዎ እዩ። እዞም ዕላማታት ከምቲ ዝድለ ንኽውቅዑ እቲ ብቅድመ ቀዳምነት ክሰርጽ ዝግብኦ ረቋሒ ምሕደራ ጓሓፍ ቅድሚ ምፍጣሩ ብንቕሓት ኣህላኽነት ብምጉዳልን ናይ ዳግመ ተጠቃምነትን ዳግመ ምምስራሕን ኣገባባት ኩሉ ሰብ ተረዲእዎም እታ ብዓቕሙ ክገብራ ዝኽእል መምያ ዓይነታት ጓሓፍ ማለት በብዓይነቶም ዝምሽምሹ ዳግም ዝምስርሑ ዘይምስራሕ ኣብ ዝብል ምቓን ፈላለኻ ምጓሓፍ እዩ።

0: ቤተሰባት ኤርትራዊ እዩ ንዕኡ እንታይ ትብሎ እዚኣ ሲ ከም ገለ ጌርካ ውፃኢ እያ ትብሎ ከብዲ ውፃኢት ሒዝዎ ፍርሒ ርኢ ምስ በለቶ ዋ ግድፍ ወበል ንስኻ ዝተረክቦም እኳ በዓልካ ኢላ ብምሸት በዕላት ሓንጊጣ ንንዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፅርግያ ስጌራ ኣብታ ዝብፅሕ ኣብፂሓታ ምዚ ብሃል ዓዲ ምስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ ፀላእ መፂእዎም ኣብቲ ዓዲ ከለዉ ከለዉ ስለ ዝመፀ ከምዚ ኢሎም መፂኦም ኣለዉ ምስተባሃለ ኣብእትያ ዝቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉንን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቀቡ ተገይሩ ድሕሪኡ ተወፂኦም ከይዶም
1: ትሕዝቶ ከይሰሰዓ ተፀጊዒ ይፅንሓኒ ኣብ ክስቶ ይፅንሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳሲ ኤርትራ ክስለምኦ ወይ ድማ ኣብ ሓዳሲ ኤርትራ ዝለዓለ ሃብቲ ወይ ካልእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተኣ ብሂወት ተሪፍና ኢለን ማለት እዩ ነዚ ተን ዝተሰዋኣ ትሰዊአን እተን ዝተመልሳ ግን ኣብ ደቂ ኣምሓር ኣለዋ ኣራንሽን ለተብርሃነን ይቐኒየለይ
2: ካብተን ናይ ፍረ ፃዕር ናይቱ ጀማሂር ኣብነት ክጠቅስ ዘ ካብቲ ድሒሩ ሙሉእ ንጥፈታት ተካየደሉ ብህዝባዊ ግንባር ሽሜጃናን ከባቢ ፀሮናኒ እተን ከም ኣብነት ኩሉ እቲ ንጥፈታት ተካይዱ ብዙሓት ንጡፋት ደቂ ኣንስትዮ እውን ኣፍሪና ኢና ካብተን ኣብነት ስጋዕ ሕጂ ዋላ ከብደ

0: ኣትሒዘን ከማና ከም ጀማሂራ ይንቀሳቐሳ ስጋዕ ሕጂ ደቕፅልኦ ዘለዋ ግን ካብቲ ድሕር ዝበለ ቦታ ዝነበረት ሕጂ ለምለም ሓጎስ ኣብኽራን ቤት መጣ እዩ ብሰይትስቡ እያ ክልተ ቆልዑ ነይሮማ እዚ ንጥፈታ እዚ እንዳካየደት ተወዲባስ ንካልእ ክትውድብ ናይ ወረዳ ናይ ዓዲ ሓላፍነት ሰኪማ ትንቀሳቐስ ነይራ ዕንቅፋት ብሓሙታ የጋጥማ ነይሩ ቆልዑ ገዲፍክስ ብቐዱእስ ክተትኸድ ኣለኺ ምስ ተጋደልቲ ምልጋብ እውን ብካልእ ዓይኒ ይርዮ ስለ ዝነበሮ እሱ ይቃወማ ነይሩ መታን ሙሉእ ተኣሽማ ኣድሂባ ክትሰርሕ ደቃ ናብ ቤት ትምህርቲ ሰውራ ሰዲዳ ብንጥፈት ሕጂ ሙሉእ ህወታ ምስቲ ጀሚር ኮይና ትሰርሕ ነይራ ድሕሪኡ ስጋዕ ሕጂ እውን ቀፂላቶ ካብ ባይቶ ኣውራጃ ስጋዕ ሕጂ ባይቶ ዞባ እቲ ብንጥፈት ትሳተፍ ደላ ኣደ እያ ሽመጃና እውን ከምኡ እተን ክስጋዕ ካድር ደምሃርናየን ኣብኣያሱን ፀገ ገብርኤልን ስጋዕ 86 ብንጥፈት ሰርሓ ነይረን 86 ንሕና እቲ ቦታ ምስ ገደፍናዮ ግን ኣማራፂ ነበረንን ሓንቲ ናብ ፀላእት እያ እቲኣ ከዓ መታን ናብ ዝረሓቐት ከይድ ናብ ፀላእ ከይትጋለፅ ክትብል ንዓሰብ ከይዳ ኣብኡ እኳ ብሕማም መይታ ግደይ ተስፋ ግን ስጋዕ ሕጂ ትሰርሓላ ብንጥፈት ኣብነት ናታ ዝገርመኒ ሰብኣያ ሳብ ደገ እዩ ነይሩ መፂኡ ንዓዲ እንተኣትዩ ኮፍ ክብል ኣይክእል እዩ ንብዓዲ ምክንያቱ ሳ ኮፍ ኣይትብልን እያ ፍቅዲ ገዛውት እናኸደት እያ ትሓድር ጠቕሊላ ግን ምሳ ናይ ተፀምረትን ምክንያቱ ሂወትናስ በረኻ እዩ ኣብ ገዛ ይናሓድርና ኩሉ ግዜ ናብራና በረኻ ስለ ዝኾነ እሳ ሕጂ ኣብ ገዛውት እናቀየረት እያ ትሓድር ሰብኣያ ምስ መፅ ሕጂ ናብ ኢሮፕ መኸታ ኸይዳ እያ ናይ ዕርፍቲ ግዜ ኣቢላቶ ተመልሻውን ገዛ ኣይኣትወትን ከምኡ ነይሩ ናብረኣ ስጋዕ ሕጂ ከዓ እቲ ንጥፈታ ቐፂሉ ካብ ባይቶ ኣውራጃ ስጋዕ ባይቶ ዝወኸ ስጋዕ ሕጂ ትነጥፍ ከም ዘላ ክሕብር ኢለ እዩ
1: ሕጂ ኣነ እንታይ እያ ገለፅ ዘለየ ሓፈሻዊቲ ንጥፈታት ደቂ ኣንስትዮ ብወገኑ እንድዮ ክግለፅ ፀኒሑ ከም ገለ ፍሉይ ኣብነት ትዝ ድብለካ ከ ኣሎ ንኣብነት ካልኣይ ጉባኤ ናይ ዞባ ክግበር ኣብ ፀሮና ልዕሊ 70 ደቂ ኣንስትዮ ሒዝና ኣማዓያ ሓዲርና ካብ ሰሓርቲ ማለት እዩ ካብ ዝኩሉ ውሽጢ መስመር ተወኪለን መፅን ኣማዓያ ሓዲርና ስለ ድመሰየኡ ክነተኣኸኸብ ንጉሆ ከይበርሀ ሓዳስ ምስ ወረድና ዝቀርፀቐምጠ ሓዳስ ቀርፀቐምጠ ምስ ወረድና ሰራዊት ተሰሪዑ ይመፅእ ሕጂ ንሕና ኣይፈለጥናን ብኡ ብደጀን ሰራዊት ክመፀካ ኸ ኣይትፅበን ኢኻ ሕጂ እንታይ ገይረን ሓንቲ እዛ ሓፋሽ ክንብላ ዝፀናሕና ሓንቲ ኣኽበረት ትበሃል ሓንቲ ፀጋ ትበሃል ሰለስትኤን ንሕና ርእስና ክንኣስር ኢና ንቐብሪ ንበሎም ገለ ኢለ ኣብ ቀርፀቐምጦ ምስ በፃሕና ማለት እዩ ሕጂ ተረኣናዮም ምሩኻት ዝሓዙ ናይ ብሓቂ ሰራዊት ናይ ፀላእስ ኣይኮነን ግን ትንጥፈተን ናይ ብሓቂ ክስታይ ይገብረካ ባዕለን የምሂዞን ኣሽዑ ሕጂ እቲ ርእሲ ምእሳር ተሪፉ እሳቶም ከዓ ናና ምዃኖም ፈሊጥና ከይዶም ማለት እዩ ስለዚ ንጥፈታት ናይ ደቂ ኣንስትዮስ ብጣዕሚ ገሊፅካ ይውዳእን እዩ ወላ ትማሊ ኸባን ናይ ገይረ ነይረ ኣብዚ ኣኼባ እንዳገበርና ከለና ሰንበት ውድባህታ ምስ ከድዐ ብላዕሊ ብጉባ ዝመፁ ዝነበሩ ፀላእቲ ብታሕቲ ብዳምባ በቲ ዓብ ጎቦ ብወርዒ ዝወሪዶም ብኡ ኣኽቢቦምና ሕጂ እንታይ ንግበር ደሓን ሱቕ በላ ጥራሕ ኣነ ንፅግሃና ነኢና ሱቕ በላ ጥራይ ገለ ኢለን ርእሰን ኣሲረን ዓብ ጃሚዓ ካበይ ከም ደምፀኦ ሰኽቲተንኦ ብላ ሓንቲ ካይተኣለየናን ስቕ ኢሉ ክሒዱ ሕጂ ተራ ናይ ደቂ ኣንስትዮስ ኣዝዩ ሰፊሕ እዩ ክትገልፆስ ኣይትኽእልኒ ካብ ሓፂሩ እንዳተመላላእና ጨጫፉ ነቋስሎ ጥራሕ ሓገዳ
2: እቲ ርእሰን ምእሳር እንታይ እዩ
1: ንቐብሪ ኸዳ ኣለዋ ንቐብሪ ናበይ ኢኽን እንተበሉናስ ቀብሪ ንኸይዳ ኣለና
2: ክትብላ
1: ትበሃል ማለት
3: ሕራይ ኣነ ከዓ ንግስቲ ሓጎስ ይበሃል። እዚ ክግለፅ ዝውዓለ ናይ ብሓቂ ዋላ ዘን ክገልፆ ዝውዓላ ኣብዚ ዘለዋ ካብቲ ከምኡ ዝነበረ ወዲበን ናብ ጆማሂር ድዩ ናብ ዝኾነ ምዕጣቕ ድዩ ዘብፅሓ ኣብፆትና እውን ቅድመና ዘለዋ እንዳመስገና። ኣነ ክብሎ ዝደሊ ሕጂ ናይተን ውዕሎ ንብሎ ዘለና ሲ መግለፂ ይብሉን እንተዘኪርካዮ መመሊሲ እዩ ዝመፅእ ማለት እዩ። ንሕና ሕጂ 84 85 ፀላእ ብኩሉ መፅኡ ካብ እንዳ ዮሃንስ ደብሪ ኣሮ ካብ ማዕኹኖ ዝበሃል ዓዲ ንደብሪ መፂና ካብ ደብሪ ምስ መፃና ከዓ ናብኡ መፅናና ኣደይታይ ኔራኡ ነዚ ቑሑት ኩሉ ገገሊኡ ትርፍዎ ኢልሃና ብኡ ጌርና ከዓኒ ነጉላዕ ዝበሃል ዓዲ ደዲሕረና መፅኦም ኣምሓራ ብኩሉ እያ ወሪዳ። ሕጂ ኣብ ተውሮ ምስ በፃሓና ሓቂ ሓይሽ ደኺምና ኣነን ጓል ፃዕዱ ዝብልዋ ንሳብ ካይ መፀተን እምበር ንሕና ደኺምና በዓል ኤፍሬም በዓል መምህር ምክኤል ዝበሃል ኣለዉ። ሕጂ እኳ ኣብዚ ኣለውን ኤፍሬም ስኳ ተሰዊኡ ኣሎ መምህር ምክኤል ካ የሎ ንገሹ ሕጂ ብዙሓት ኢናኡ ነርና ሓፋሽ ውድባትኑ ነረን ምስ በፃሓና ሕጂ ደኺምና ምስ ደኸምና ሕጂ ሓደ ምሓራይ ከምዚ ክብሎ ዝፀናሓ ህሩም ነይሩ ናብ አን ኣይተብሉን ምስአን ፅናሕ ኢሎም ሲ እዚአንሲ ክቐትላኒ እየን ናባኻት ዳሕሸን ንበር ኢሉ ከይዱ ናብኦም ኣብ መገዲ ይፀኒሑና ሕጂ መሊሱ ምስኦም ደይቡ ብኩሉ ምስ መፃ ሕጂ ንሳቶም ንደብሪ ገፆም ኮይዶም ንሕና ከዓ እቲ ቑሑት ኣነ ዘይብል ሳንጣታት እዩ ነይሩ እሞ ንስኻትክን በዚ ፅንሓ ንሕና ግን ሕጂ ኩነታት ክንብል ኢና ወይ እንዳደቆ ወይ ከዓኒ ንማሕፃ ገፅና ክንከይድ ኢና ንስኻትክን ግን ዝቑሑት ሒዝክን ኣብዚ ፅንሓ ኢሎምና ሕራ ኢልና ንሕና ከዓ ድኻም ከዓ ነይሩ ኣቑሑት ከዓ ነይሩ ሓያቂ ሓይሽ መልእዩ ሕጂ ሓንቲ ምናት ትበሃል ኣብ ተውሮ ኣብቲ ገዛ ኢና ነርና መእተዊ ጀማሂር እያ ሕጂ ካብኣ ኣብኣ ምስ ዋዓልና ምስ ሓደርና ኣባ ንሳቶም ሕጂ ክድሃይ ክገብሩልና እንዳበሉ ናባና ፅንሕነ ኢሎምናስ ክመፁና እንዳበሉ ሕጂ ቤን መፅኡ ብጉራዕ ገይሩ ከምዝሉ መፅኡ ሕጂ ንሳቶም ብቤን ገይሮም ንደብሪ ከይዶም ሕጂ ንሕና ኣብኣ ከለና ብድል ተበልና ንጎ ዝዓዲ ስልም ኢሎማ ናበይ ከነብል ሕጂ ንሳ ንዕነ እጅኹን እዚ ብሳንጣታት መዓቲ ኮመንቲ ዘለዎ ናይ ኩሎም ሳንጣ እዩ ዋላ ውሽጢ ዘለዋ ሓፋሽ ድባት ናይ ኩሉ ሕጂ ንስኻትክን እዘን ሳንጣ ኣብዛ ናይ ጉድጉድ ኣሎ ከምዚ ክስታይ ዝሰርሖኦ ንዕኡ ፈግፊ ገብኣ ክእትወኒ እስኻትክን ግን እዛ ገዛ እያ ኩሉ ኣብዚኣ ስለ ዝብሉና ፋሕ በላ ክልቴኸን ኢላትና ኣጋጣሚ ኣነ ሓንቲ ጓል ዓድና ናብኡ ዝተመርዓወት ነራ እሞ ብዝላ ኢሎማ እሞ ናብኣ ከይድ ኢለንሳ ናብ ካልእ ከይዳ ንዓኣ ንዕዳ ኣጆኽ ኢላ ስገም ሂባታ ዝቕሎ ንሳኡ እንዳቆለወት ርእሳ ሸፊና ማለት እዩ። ኣነ ከዓ ናታ ክዳን ገይረ ርእሰይ ሸፊነ ለንቂጠ ማለት እዩ ለንቂ ጥርሓና ጅኹን ሕጂ ሓንቲ ከይትብላ ኢለና ናተ ዓዲ ስልም ኢሎማ እዮም እዚ ቑሑት ክን ዋላ ሓንቲ በዓልና ክንሓበ ኢና ኢለናና ሕጂ ንስኻት ክን ግን ኣጅኹን ክምዛ ደቂ ዓዲ ኮንክን ንስኺ ስገም ቆለዊ ንስኺ ከዓኒ ልንቃጦ ለንቅጥ ኢልሃኒንዓይ ኣነ ዛ ርእሰይ ገይረ ለንቂጠ ብዙሕ ለንቂጠቡ እሳቶም ሕጂ ተመሊሶም ኣብቲ ዓዲ ዝፈተሽዎ ሓቂ ሓይሽ ንሕና ኣብቲ ዝነበርናዮ እኳ ኣይመፁና ኣይመፁና ነብቲ ዝነበርክዎ ነዛ ዋ ፃዕዱ ዝነበረቶ ግን ንደ ኢሎም ንድዕ ቅጫ ገለ ሂበኖኦም ብኡ ገይሮም ሓሊፎም ትቑሑት ከዓ ከምዚ ዝብለክን ኣብኡ ትሪፎሞ ማለት እዩ። ስለዚ ሕጂ ደቂ ኣንስትዮ ሲ ከምዚ ገይረን እየን ኣናጊፈን ዘውፅኣን ምባል ሕጂ ኣነ ዝዛረብ ዘለኹ ናታተን ሲ መናሻዕ እንድሕሪ ዘኪርካየ ሲ ኣብ ደቂ ኣንስትዮ ዝነበረ ሲ እዚ ከዓኒ ብምሉኡ ዝተገብረ ፃዕሪ ኣብቲ ህዝብና ዝነበረ ክብል ህዝባዊ ምሕዳር ዝወደቦ እንታይ ክገብር ከም ዘለዎ ስለ ዘንቆሖ ነዚ ህዝቢ ክፍሊ ህዝባዊ ምሕዳር ሲ ብዙሕ ፍረዩ ፍርዩ ማለት እየ ዋላ እኳቱ ምንቃሕ ምውዳብ ምስላፍ እንተሃለዎ ሲ ኣብ ውሽጢ ዝሰርሕ ዝነበረ ሓፋሽ ውድባት እውን ሲ ናይ ብሓቂ ኣብ ፈጮቓ ዝበሃል ዓድኻ ኣኼባ ነይሩ በዓል ወዲ ክፍሉ ኣኼባ ገይሮም ነይሮም ሕጂ ዓባይ ሰበይቲ እያ ኣብ መሸላ ናብ መሸላ ትሕሉ እያ ምስለኒ ነራ ሕጂ መፂኦም ነቲ ዓዲ ወይ ሮመሳቶም ከዓ ሰሚናር ገብሩ ኣኼባ ገይሮም ሕጂ ዝነግሮም የብሎምን ተዓዲኻ ብሎ ተኣኪቡ እሶም ከዓኒ እንዳ ፍግራይ ገይሮም ከዓ መፂኦም ሕጂ ንሳ እንታይ ትብላላ ኣትፋእኺያ ዝዓዲ ኢላ መፂኦም ክትብል እግሪ ብላን ናብኡ ክትከይድ ግን ኣጥፋእኺያ ኣትህበይ መፂ ኣትፋእኺያ ዝዓዲ ትፋእኺያ ዝዓዲ ኢላ ሰይቲ ባሻ ወላይ ዝበሃል እያ ዝኳ መይታ ሕጂ
4: ዘይትባሻ ወላይ ከምዚ ዝበለ ስ ገለ መፅኡ ኣሎቶም ሰባት ውፁን ዓዲ ገለ ትብላላ ኢሎም ውፅእ ተበሉ ኣምሓራ መፅኦም

0: ሰብ ከዓ ፋሒሉ ሕጂ ነዚ ህዝቢ ነዚ ተጋዳላይን ከዓኒ ኣናጊፋቶ ማለት እየ። ስለዚ ሕጂ ዴታትናሲ ብዙሕ ታሪክ እዩ ዘለዎን ናይ ብሓቂ እሱ ከዓኒ በቲ ፃዕሪ ክፍል ህዝባዊ ምሕዳር ዝገበሮሲ እቲ ታሪክ ሓያል እዩ ማለት እየ።
1: ሽመይ ገነት ርእሶም በሃል ኣብ ሰሓርቲስ ብሓፋሽ ድባትን ብጀማሂርን ሰሪሕ ኣብ ሰሓርቲ ክትገልፆ ዘይትኽእል ምስጢር እዩ ነይሩ። ኣብዚ ግን ብዙሕ ኣብኡ ድሰርሐ ሰብ ስለዘየለ ዝተገልፀ የለን ናይ ሰሓርቲ ስጋ ሕጂ። ምክንያቱ ብሙሉእ ንኣዴታት ንሕና ሓፋሽ ድባት ከለና ብሓንሳ ሰለስተ ኣርባዕተ መስመር ነርና ኣብ ዓዲ ቐሺ ዓዲ ሕደሮ ምስ በዓል ነብያት ኣብ ዘላ ብኣካል ዓዲ ሓውሻ ነርና ብሙሉእ እዚ መስመር እዚ ካብ ዳንባ እንዳተበገስና ኢና ንንቀሳቀስ ነርና። ኣብዚ ክንንቀሳቀስ ከለና ብሙሉእንተን ዝቕበላና ኣዴታትን መልእኽትን ዘምፃኣ ብሙሉእን ሓያል ምስጢራውያን ኣዴታት እየን ነረን። በዓል ኣዲ ምብራት በዓል ጉዒ ገርህላሰ ዝበሃላ ነረን ብመስመር ንረክበን ዝነበርና ብሙሉእን ምዚአን እንዳተንቀሳቀስና ክንከይድ ከለና ኣብ መንጎ ሓደ ግዜስ ኣነ ንዳንባ ካኣቱ እዛ ጉዒ ዝብለካ ካብ ዳንባ ንንቦይቶ ክትመፅስ ኣብ መገዲ ተረኪብና ንፈለጥ ኢና መተዓቢት ኢና ከምዛ ዘይንፈለጥ ስኢልና ንሓልፍ ሓሲብና ድሓር ጓ ኣንቲ ጓር ርእሶም ንዕስከ ንሕና ሲ እቲ ምስጢር ምስጢር እዩ እቲ ሰላምታ ግን ናይ እግዚኣብሄር እዩ ንዕልል ትብለኒ ዓራ ኢለያ ሓንሳ ክፍልና እንዳፈራሕና እንዲና ገለመለ ተባሂልና ብኡ ኣነ ንዳንባ ቀፂለ በዓል ጓል ቀሺ ሳ ንንቦይቶ ከይዳ ማለት እዩ። ካብኡ ድጀመረ ሽዑ እዚ ኮንጎ ተባሂሉ ክጥቀስ ፅንሐ ኣነ ብኣካል ዝተሳተፍክዎ ነይሩ ማለት እዩ። ሓ ሓሙሽተ ሚእቲ ኮንጎ ሒስክ ንምፃ ተባሂልና ሓሙሽተ ሰብ ገንዘብ ተባሂብና ካብ ዳንባ ንስመራ ትኽኢልና ኸይድና ካብ ኣስመራ ኮንጎ ገዚእና ክንወፅእ ከለና ማዕት ወተሃደራት እዮም ነይሮም ኣዋልድ ፈተሽቲ ነይረን ከመይ ጌርክ ንዝተሐልፍኦ ናበይ ደሊኽን ደቂ ኣምሓረ እዚ ናይ መኒ ናይ መኒ ንሕና ናይ ኣርባዕቴና እዩ ኣርባዕቴና ነናህና የን ከዓ ዘን መሸማዓት መሊአን ዘለዋ ተባሂሉ ካብ ብሎኮ ብክንደይ ገድሊ እቲ በዓል ዓረብያ ሚእቲ ቅርሺ ሂብልና ነቲ ወተሃደር ይሕልፍና ማለት እዩ። ካብኣ ምስ ሓለፍና ንቦይቶ ገፅና ትኸይድና ኣብ ዓዲ ሓውሻ ክፀንሑና እዮም ሕጂ ብዓዲ ቐሺ ክነቋርፅ ኣለና ተባሂሉ ብዓዲ ኣውሪድናዮ ዓዲ ቐሺ ገሊኡ እንዳተሰከምና ገሊኡ ገለ ዓዲ ቐሺ እቲ ኣብ ዓዲ ቐሺ እንዳ ሰለሙን መብራህቶ ዝበሃሉ ኣዲል ተፅን ትበሃል ናይ ብሓቂ ሓርበኛ ሰበይቲ ነራ እሳ ተቐቢላ የእዱ ጌራ ዳንባ ወሲድሃልና ብከምዚ በዓል ኣዲል ተፅን በዓል ኣዲ መብራት ብሙሉአን ዝለዓለ ምስጢር ይሰርሓ ነረን ተጋደልቲ ሎሚ ክንኣትዩና እንተ ደኣ ተባሂልና እታ ትመፅእ ደብዳበ ንኩላ ንእዝራ ማለት እዩ። ኣብ ከምዚኣ ክሓዘ ስለዝኾኑ ጀማሄር ሎምለይቲ በብዘለናየ ንከታተል ንበሃል በቢ ዘለካዮ ኣብ ዝመፆ ቦታ ፀላእ ከዓኒ ሓንቲ ተልያ ሓደ ሰብ ኣበጊስካ ብጉያ ናፍታ ጀምሄር ዘለዋ ቦታ ትወስድ ብከምዚ እንዳኸድና ከለና ምስ በዕል ወዲ ባህታ ኣብ ዓሊ ገደ ሓደ ናይ ዞባ ኮርስ ወሲድና ብሓንሳ ካብኡ ኣብኡ ወሲድና ብሓንሳ ምስ ወፃና ክንሰርሕ ምጀመርና ኣጋጣሚ ትምህርቲ ንስሓል ከይደ ካብ ሰሓል ሓደ ዓመት ፀኒሕና ምስ ተመለስና ወዲ ባህታ ከዲዑ ፀኒሕኒ ከዲዑ ምስ ፀንሐ ተደጋጋሚ ግዜ ኣብ ገዛና እንዳመፀ ንስድራ ይሸግሮም ነይሩ። ሓደ መዓልቲ ደንባዓ ፀገደ ሓዲርና ጨጉረይ ተቆሪፀን እየን ኣይ ተቆነንኩን ጀለብያ እውን ኣይገበርኩን ገዛኣቱ ገዛኣት የ ድመፀ ጋሻ ካብ ኣስመራ ከምዚ ዓይነት መልእኽቲ ተዋሂበ እየ ምስ ኣተኹ ኣጋጣሚ ኣነ ገዛ ከኣቱ ካልኦት ከዓ ብድሕረይ ነይሮም ዋላ በዓል ፍፁም ወዲ ሽዱሽተ ገለ ተልእኮ ነይርዎም እሶም ከይኣተዉ ኣነ ምስ ኣተኹ ፀላኣይ ድሮ ነተዓዲ ኩላ ከቢብዋ ማለት እዩ። ምስ ኣተወ ወዲ ባህታ ሕጂ ንዓይ ኣነ ኣይፈለጥኩን ፀኒሐ ምስ ኣተኹ እንጀራ ከማናይ በላዕኹን ፀላኣ መፂ እዩ ንገዛናስ ኩሉ ግዜ ስለዝጥርጥሮም ፀላኣይ ቀዳምነት እንዳርእሶም እዩ ድብል እንዳጎየቶም ዓዲ መፂኦም ሰብ ኣሎ ድዩ ገዛኹም ፀላኣ መፂ ተባሂሉ ገነት ኣላ ዋ በታ ዝመፃኸዋ ካሃዲ ምስ ሓሰብኩ ንዕ ደኣ እንድሕር ቦኦ ሃዲም ክ ደኣ ተኩሾም ክሃርሙ ክንድዮም ንስኺ ሕጂ እንክ ዝዓጠቕ ትዓጠቕ እያ ጨጉሪኺ ነፀላ ግበሪ እዛ ጀሪካን ተሰከም እያ ተበገስኒ ንስምራ ገፅ ማለት እዩ ንሩባ ናብቲ እንዳማይ ናብኡ ገፅና ምስ ተበገስና

0: ሰብ ከዓ ነይሩ ድፈርሐ ነብሱ ድፈርሕ ማለት እዩ ንወዲ ባህታ ዝፀልኦ ወዲ ባህታ ምስ ወዲ ባህታ ፊት ንፊት ኣብ ከምዚ ተረኺብና ማለት እዩ ሕጂ ወዲ ባህታ ብሽም ሰበይቲ ጀሪካን ሒዛ ድዩ ብሽም ናብቲ እንዳገብረ ኣብ ሃይለ ትበሃል ገዛ እሱኸ ኣለ እሱ በዚኣ ተኣልዩ ኣነ በዚኣ ሓሊፈ ንሩባ ወሬደ ንንቦይቶ ኣትየ ዓዲ ሕደሮም ገይረ ንዳንባ ወፅየ ማለት እዩ ብድሕሪ እዚኣ ናብ ገድሊ ቀፂለ ማለት እዩ ኣብታ ከባቢ ተመዲበ ምስ ኩሎም እዞም ሰሓርቲ ዝነበሩ ከዓ ኣብኣ ንንቀሳቀስ ነርና ብሙሉአን ኣብ ሰሓርቲ ዝነበረ ኣዴታት ግን ብዝለዓለ ደረጃ እየን ነቲ ሰውራ ዝሕግዛን ብምስጢር ዝሕዝኦን ነይረ ሕጂ ኣብ ጀምሄር ምስኣተ ከዓ ኣቐዲምካ እንድሕር ንዳንባ ተኣትኾንካ ሕጂ ናብ ዳንባ ነቲ ተኣምኖ ሰብ ደብዳበ ድዩ ንእሽተ ወረቐት ፅሒፍካ ወይ ሰብ ጌይርካ ፅባሕ ክትመፂእና ተኸታተል ኢኻ ትብሉ ነደይ መብራት ተፈረት ትበሃል ሕጂ ብሂወት የላን ደብዳቤ ተሰዲድላ ሰለስተ ሰብ ኢና ነርና ኣነ ተስፋ ማርያም ሓጎስ ማለት እዩ ሰለስተና ምስ ተላኢኽዋ እንዳመፃና ካብ ዓዲ ቀረፅ ንዳንባ ክንኣቱ ፀላእ ከዓ ብምሉኡ ንዳንባ ከቢብዎ ማለት እዩ ሒዝዎ ሽዑ ደይ መብራት ኩሉ ገዛኣ ሳብታ ጠቃ ቤተክርስትያን ናይ ኮተልኢካ ገዛ ኩሉ ገዛኣ ብምሉኡ ፀላኣይ ደው ኢሉ እንዳሃለዎ ከሎ ወፂ ኣብቲ ገምግም ኣብቲ ደንደስ ተስፋ ማርያም እተነእድጉ ዓዳኣትን እተነእድጉ ዓዳኣትን ኢላ ምስ ፀውዐት ሰሚዕናያ ኣብኡ ከለና ትመሊስና ማለት እዩ ፀላኣይ ከምዚ ወይ ክዕዘና ድዩ ወይ ገለ ድዩ ክጎይ ምስ ጀመረ በቲ ሩባሩባ ጌርና ወፂና ማለት እዩ ብከምዚ ኩለን ኣዴታት ኣብ ሰሓርቲ ኣብ ገዘአን ጉድጓድ ዘይነበረ ኣይነበረን ኣብ ገዘአን ካልእ ዝኾነ ነገር ተገላላይ መፂኡ ክሕባኣሉ ዝኽእል ቦታ እንዳ ሃንደሳ ድኸዳ ዝነበረ ኣዴታት እየን ነረን ሕጂ ክስቶ ክስቶ ኢልካ ንኩለን ክትገልፀን ክብድበለ ስለ ዝኾነ ምስቲ ግዜ እውን ገለ ክስታይ ትገብር ብዝለዓለ ደረጃ ግን ነቲ ሰውራ እንተ ብንዋት እንተ ብኣካል እንተ ብሂወት ዝለዓለ ተሳትፎ ዝነበረን ኣዴታት ኣብ ሰሓርቲ ብዙሓት እየን ማለት እዩ ስለዚ ኣነ እዚኣ ኢለ ክጠቕሰን ኣይደልን ሓፈሻዊ ግን እዚ ነይሩ ይቐኒለይ
1: እዘን ኮንጎሲ ኣጠቃለለ የ ደልየ 7,000 ኮንጎ የን ወፅአን ሕጂ ጓል ሃይለ ጠቕሰን ነራ ኣኽበረት ዓንቶ ኣልዒላተን ጓል ርእሶም ከዓ ሕጂ ትብለን ፀኒያ እዚአን እቶም ብብዝሒ ወያነ ሽዑ ንተዕሊም ክወርዱ ምስ መፁ በቲ ናቶም ጫማታት መፂኦም ስለ ዝነበሩ ንአም ክኾና ተባሂለን እየን ተን 7,000 ኮንጎ ጫማት ኣዚዘን በብቲ ንጥፈቶም ከዓ እተን ዝነበረ ሓፋሽ ውድባት ኣምፅአናት ሕጂ ካልእ ምዝ ተራ ናይ ደቂ ኣንስትዮ ዝግለፅ ዘሎ ክልተ ሓርበኛታት ስዕድን ሓሊማን ስለ ዝተረስዓ ንአን እየ ክዝክር ደልየ ስትን ሓሊማን ሕጂ እዚኣተን ኣብቲ ፅንኩር ናይ ምውዳብ ግዜ ዝነበረሉ ደቂ ኣንስትዮ ብወዲብካ ክተስርሕ ኣይኮነ ዶ ኣብቲ ብሄረ ትግረሲ ኣብቲ ብሄረ ትግርኛ እውን ኣዝዩ ፅንኩር ዝነበረሉ ግዜ ምስ ህላወ ተጋድላ ሓርነት ከዓ ተዛሚዱ ኣብዚ ከባቢ ደቂ ኣምሓረ ብፍላይ ከዓ እቲ ውስን ዝበለ ከባቢ ኣብቲ ኺላ ዓውታ ዝበሃል ዓዲ ዝነበራየን እዚኣተን ኣብቲ ናይ ምውዳብ ደቂ ኣንስትዮ ብሓፈሻ ብፍላይ ከዓ ኣብ ምውዳብ ናይ ደቂ ኣንስትዮ ኣብ ብሄረ ትግራይ ብኣብነት ዝጥቀሳ ሓርበኛታት እየን ሓሊማ ብሕማም ምክንያት ተሰዊኣ ስዕዲ ብሂወት ኣላ ክሳብ ባይቶ ኣውራጃ ኣኮሎ ግዛይ እውን በፂሓ ነራ እዚአን ብኣብነት ዝደቀሳ ሓርበኛታት ክዝክር ስለ ዘሎ
2: ስድጉስ ዝበሃል እንታይ ክጠቅስ ዘለየ ኩሉ እቲ ንጥፈታት ናይ ደቂ ኣንስትዮ ክጥቀስ ውዒሉን ድዩ ሓደ ካብቲ ሓደ ከዓ ይባላለፅ ማለት እዩ ኣይኮነን ዶ ኣብ ድሓን ደረጃ ምዕባለ ዝነበረ ሕብረተሰብ ወላ ኣብቲ ዝረሓቀ ምዕባለ ደረጃ ዘለዎ ሕብረተሰብና እውን እንተኾነ ደቂ ኣንስትዮ በቲ ምምልማል ናይ ህዝባዊ ጉማር ኣብ ልዕሊ ደቂ ኣንስትዮ ዝተካየደ ጎስጓስን ንጥፈታትን ኣብ ዝለዕለ ደረጃ እየን በፂሐን ማለት እዩ ንኣብነት ክጠቅስ እንድሕር ኮይነ ኣብ በዓል ክራን ካብቲ ጉሉል ቦታ ሞ ከዓ ንምዕባለ ርሕቕ ዝበለ ትራንስፖርት ጥራሕ ዘይኮነ ከማ ካብ ትምህርቲ ናይ ትምህርቲ ዕድል ዘይነበሮ ቦታታት እዩ ነይሩ ማለት እዩ ኣብዚ ጓስጓስ እዚ ነተን ኣብኡ ዝነበራ ደቂ ኣንስትዮ ንዕአን መሲልካ ወዲብካ ኣንቂሕካ ኣብቲ ዝነበረ ንጥፈታት ንኽተሳትፈን ዝለዓለ ተሳታፍነት ዝገበረ እየን ማለት እዩ ንኣብነት ኣብቲ እዋንቲ እንታይ ንብል ነርና ምሕደራ ብድሆ ሽማግለ እዩ ነይሩ። ካብዚአን ተወዲበን ካብ ገዝአን ወፅአን ኣብቲ ምሕደራ ናይ ብድሆ ሽማግለ ኣብ ፍርዲ ሽማግለ ተመዲበን ክስርሓ ከለዋ እተን ዝነጥፋ ፍትሓውያን ነቲ ሓቂ ብልክዕ ዝገልፃ ዝነበራ እየን ማለት እዩ። ካልእ ኣብ 83 ምጥፋእ ማሃይምነት ንዝክር እንዲሕር ኮና ቤት ትምህርቲ ሰውራ ኣብቲ ዝረሓቐ ቦታታት ምጥፋእ ማሃይምነት ዘድልዮ ዝነበረ ቦታ ተዋፊሮም ነይሮም። ብብዝሒ ከዓ እዞም ክንብሎም ፅናሕና ወዲ ገባ ዝበሃሉ የሸግሩና ነይሮም እዮም ማለት እዩ። ካብ በዓል ዛላንበሳ ሰንዓፈ ተበጊሶም ንኽራን እዮም ዝመፁ ነይሮም። ሕጂ ዝያዳ ከዓ ንመን ደልዩ ነይሮም እቲ ትምህርቲ ክሰፍሕ ከም ዘይብሉ ክጎድቡ ከም ዘለዎም ነቶም ቤት ምሰውራ ንምሓዝ ብዙሕ ቃልስታት ትገብሩ ነይሮም። ካብ በዓል ዛላንበሳ ተበጊሶም ንኽራን መፅኦም ነቶም ዝምህሩ ዝነበሩ ክሕዙ ምስ መፁ ሓንቲ ኣደይም ለሰት ተኽሉ ንብላ ነርና ዓባይ ሰበይቲ እያ። ማዕረ ክንደይ ግን ወላተን ዝርዳኣ ንኣሽቱ ኮይነን ዝሰርሓ ጥራሕ ዘይኮና እተን ኣዴታትና ኮይነን ወላ ሓንቲ ኣፍሉጠ ዘይብለን ኒሕ ሓቦ ሰኒቐን ማዕረ ክንደይ ዝሰርሓ ከም ዝነበራ ንምግላፅ እዩ ማለት እዩ። ሕጂ ኣደይ ኣምለሰት ጫፍ ገዛ እያ ነራ ኩሉ ግዜ እናሓድረላ ኣብኣ ከም ዝሓድሮ ከዓ ብጭቡጥ እቶም ወዲ ገባ ፈሊጦም እዮም ማለት እዩ። መፂኦም ኣበየለዉ እዞም ኣብ ዘለዎ ቆልዑ ካብ ሳሕል ዝመፁ ገለኢሎማ ዋይ ኣዴኻ ኣነ ዳ እሞ ዓባይ እንዴ እንታይ ደልዮም ናባይ ይመፁ ኣይፈለጥኩን ኢላቶም። እቶም ቆልዑ ግን ኣብቲ ገዛ ነይሮም። እንታይ ገይራቶም ኣብ ንእዲ ምልምል ኣቢላ ኣደቂሳ እዚ ሱማ ዝተኸትከተ ነይሩ ሱማ ኣንፅፋ ኣቢላ ኣብልዕልኦም ሱማ መሊኣታ ነታ መደቀሲቶም ማለት እዩ። ሕጂ ንዑዶ ገዛ እተዉ ውሽጡ እተዉ ኩሉ መርምርዎ ወልሓደ ሰብ የለን ኢላ በቲ ሳ ዝበለቶ መቸም ብጭቡጣዊ ምህላው እናፈለጡ በቲ ሳ ዝገበረቶ ምክልኻል ኣብኣ ደብዲባቶም ከላ ከምዘየለዉ ፈሊጦም ኮይዶም ማለት እዩ። ሕጂ እንታይ ንምባል ኢና ንጠቅስ ዘለና ደቂ ኣንስትዮ ሲ ብምምልማል ናይ ህዝባዊ ግንባር ኣብቲ ዝለዓለ ደረጃ በፂሐን ዝለዓለ ተራ ከም ዝነበረን ኢና ንገልፅ ነበርና። ሕጂ ቁሩብ ስክፍታይ እንታይ ኣለና ኣነ ሓደ ብሓደ ሽማት ጠቂስና ክንዛረብ ከለና ክንዲዝን ልዕሉኡን ዝሰርሓ ከማን ዘይተጠቕሳ ክህልዋ ይኽእላ ስለ ዝኾና ነዚኣ ኣብ ግምት እቲና ምዝራብ ፅቡቅ ኮይኑ ስምዓኒ ማለት እዩ። ማለት ዘይዘከርናየን ኪነዚ ንጠቕሶ ዘለና ንዛረቦ ዘለና ተግባር ዝተግበራሲ ክህልዋ እየን ማለት እዩ።
3: ጠቕሳ ዝደለኹ ካብ ብሄረሳሆ ኣብ ከባቢ ፀሮና ኣራዝን ዝበሃል ዓዲ ሓንቲ ንጥፍቲ ኣባል ብሄረ ሳሆ ነይራ። ነቲ ፀቕጢ ናይ ብሄረ ሳሆ በዲሃ ሓፋሽ ውድባት ኮይና ተወዲባ ብተወፋይነት ምሳና ዝሰርሕ ፕላስ ብቕሉዕ ኣብ ዝኾነ ሰሚናራትን ኣኼባታትን ትሳተፍ ስለ ዝነበረት ከይተጠቕሰት ክትሓልፍ ስለዘይደለኹዋ እየ። ካልእ ግን በብወገኑ ክዝረብ ፀኒሕ እዩ። ብዝኾነ ግን ዘይተጠቕሰ ከዓ ማእለያ ዘይብሉ ንጥፈታት ናይ ደቂ ኣንስትዮ ኣሎ። ብዝኾነ ግን እዚኣ ከዲጃ እያ ትበሃልታ ብሄረ ሳሆ ሕጂ ኣብ ምንታይ ኩነታት ኣላ ይፈልጥን። ብዝኾነ ግን ብንጥፈት ትሳተፍ ከም ዝነበረት ንፀቕጢ ናይ ብሄረ ሳሆ በዲሃ። ስለዚ እዚ ቀሊል ንጥፈት ኣይኮነን ምዃን ኣብዋ እምበር ነተን ካልኦት እውን ክትውድብ ቃልስታት ተካይድ ነይራ እያ። ብዝኾነ ግን ከይጠቐስኳ ክሓልፍ ስለዘይደለኹ የቐኒየለይ።
0: ቅድሚ ሕጂ ተዛሪብና ኣላ ስለዝነበር ናይ ዕሽሽለ እያ ነይረ ማለሲ ኣደይሲ ካብተን ኣለዋ ባህላዊ ፍያት ሓፋሽ ድዋት እያ ነይራ ምስ ጀማሄርን ምስ ባዶ ሽዱሽተን እንዲኣ ትሰርሕ ነይራ። ኣብኡ እንዳሰርሐት ኮላ ሕጂ ድሕሪ ምዝላእ ድሕሪ ክድዓት ናይ በዕሊ ውድባታ መራጣ ሞትዋ ነይሮም። ሕጂ ኣብ መንጎ እዚ ብውድብ ዝተለኣኸ ኣብቲ ውሽጢ ገዛ ዝኾነ ሓደ ምዕቆብ ናይ ተጋደልቲ እንደር ክስራሕ ከም ዘለዎት መልእኽቲ ተመሓላልፉ ማለት እዩ። ካብኡ ኣብቲ ገዛ ኣቦይ እንዳኸደ እንዳመፀ ከምኡውን ሓደ ሓቦና ነይሩ ብሓንሳእ ኮይኖም ምስ ኣሕዋት ማለት እዩ ነቲ እንደር ፍሒሮማ እቲ እንደር ንደገ እያ ብውሽጢ ገዛ እቲኻ ንደገ ኢኻ እታ እንደር ኩላ ማለት እዩ። ኣብቲ ልዕሊ ኣ ንእዲ ተሰሪሑ እቲ ንእዲ ከምዚ ብራንዳ ኣለዎ ብላዕሊ ንስኻ ሕጂ ክትኣቱ እንድሕር ደሊኻ ተኺልካ ንውሽጢ ገዛእቲ ካብ ውሽጢ ገዛ ጌርካ ናብቲ ኣንደር ንውሽጢ ተኣቱ ማለት እዩ።

0: ዝሕጂ ኩለን ማለትሲ ካብ ውሽጢ ከተማ ብፀላአት ደልየን ድወፃ ዝነበራ ሓፋሽ ድባትን ከምኡውን ገለገለን ስራሕ ዝተለኣኹ ተጋደልትን ኣብታ ጉድጓድ ይክብኡ ነይሮም ማለት እዩ። እዚ ክሕብኡ ከለዉ ሕጂ ነቲ ጉድጓድ ምስ ነደቕዎ ብኸመይ መንገዲ ክመሳሰል ኣለዎ ኢላ ትምህዞ ናይ ደይ ማለት እዩ። ብምሉኡ ሓንቲ ፀበብ ንሓደ ሰብ ተእቱ ኣፍ ደገ ገይራ ነቲ ኣፍ ደገ ከምዘይ ትፍለጥ ገይራ ምሕተሚ መዕፀው ገይራ ኣላ ማለት እዩ። ብድሕሪኡ ንብምሉእ ኣነታ መንደቕ ከብሒ ተሰሪሓትላ እታ ከብሒ ተሰሪሓ ኣብቲ እግራ ዝኾነ ነገር የቕምጡላ ብዋላ ሓደ ሰብ ደልዩ ዝረኽባ ሰብ ኣይነበረን። ብከምዚ ከዓኒ ነቲ ዝነበረ ምስጢር ንምዕቃብ ዝያዳ ክሳይ ትገብር ነራ። ኣብ ገዛ ውሽጢ ተጋደልቲ ኮፍ ኢሎም ዳሃለዉ ከለዉ ዝኾነ ሰብ ናብኣ ከይመፅእ ፀላአ መፂ ወይ ገለ እንተ ተባሂሉ እሳ ክፍተብለለን እቲ እትው ኢለን ነታ ቦታ ሳዓፅያታ ንደገ ገፃ ትወፅእ ማለት እዩ። ብከምዚ ብዙሓት ተጋደልቲ ኣብታ ቦታ ይዕቀቡ ከም ዝነበሩ ክገልፅ ደሊ።
1: ዛዛሚ ኩናት ሲ ቀንዲ ውግእ ኣብቲ ዞባ ነይሩ። ኣበርክቶ ህዝቢ ሕጂ ድሕሪ ተመሊስ ክትርእዮ ከለኺ ብኸመይ ትግምግም እዮ? ብፍላይ ናይተን ደቂ ኣንስትዮ
2: ሕራይ እዚ እቲ ንጥፈት ናይ ደቂ ኣንስትዮ ዝያዳ ብዞባ ደረጃ እንድዩ ነይሩ። እቶም ሓለፍቲ ናይ ክፍልታት እዚ ኩናት ከም ግንባር ዶ ምስ በለ ይቕፅል ስለ ዘሎ ናይ ህዝቢ ሓገዝ የድልየና ኢሎም ንባዕድ ሰመረ ምስ ነገርዎም ንሳቶም ከዓ ነቲ ኩለንተን ኣብቲ ዞባ ዝነበረ ንኡስ ዞባታት ማለት እዩ ንዓኣቶም መምርሒ ተዋሂቡ እቲ ነፍሶ ከፍ ሰብ ኣብቲ ዓዲ ነፍሶ እቲ ጀማሂር ዘሎስ ነቶም ኣብ ዓዲ ዘለዉ ብማሕበራዊ ሓይሊ ጎጅሉ በቢግዜኡ እናወደቡ ክሰድዎም ከም ዘለዎም ተገይሩ እቶም ዝመፁ ስንቆም ቆፂሮም እዮም ዝመፁ። ሕጂ ከም ማእከላይ ቦታ ተባሂሉ መስርዕና መስርዕ ከባቢ ደቂ ኣምሓረ በረቒት ዓባይ ነይሩ። እተን ኣብ በረቒት ዓባይ ከዓ እቶም ናይ ሕክምና ናይ ነፍሲ ወከፍተን ክፍለ ሰራዊታት ኣብ እምባክብርቲ ነይሮም ኣብ ብርኪት ኣብዚ ዓዲ ኩታ ነይሮም እንደገና ዓዲ ሓዲድ ነይሮም ናይቶም ቁጠባ ከዓ ልክዕ ከምኡ እዚኦም ሕጂ ነፍሲ ወከፎም ኣብ በረቒት ኣባል ኣለዎ። ሕጂ እንታይ እዮም ዝገብሩ? እቲ ትን መሳርዕ ነቶም ጉልበት ምስ ሰደደኦም ኣብ በረቒት እቲ ኣብኡ ዝነበረ ተቐቢሉ ከዓ ናብቶም ዝምልከቶም ንክሰድድ ከም ኣፍታ ናይታ መስርዕ ሲ ትቐንዲ ብቲ በራቒት ዓባይ ነይሩ ካልእ ኣብ ማይሓ እንደገና ኣብ ጎደይቲ በቲ ካልእ መስመር ዝመፅእ ከዓ ብኡ ከዓ ናይ በዓል ሰገነይቲ ካልእን ከዓ ነይሩ እዩ። ሕጂታ ካብ በረቒት ትዋፈር ዝነበረት ግን እዛ ናይ ማይሓን ናይ ጎደይትን እያ ነይራ። ኣብ ማይሓ ክፍል ህዝብ ኣለው፣ ኣብ ጎደይቲ ክፍል ህዝብ ኣለው፣ ኣብታ በረቒት ዓባይ ከዓ ክፍል ህዝብ ኣለው። ሕጂ እዚ እቲ ብደገ ዝመፅእ ሓይሊ ኮይኑ እቶም መስርዕ ናትና ከዓ ነቲ ህዝቢ በብማሕበራዊ ሓይሊ ጎጅልና ገሊኦም መንእሰያት እዮም፣ ገሊኦም ማእከላይ ዕድሜ እዮም፣ ገሊኦም ዓበይቲ እዮም። ሕጂ ነቲ ደቂ ተባዕትዮ ጥራይ ዘይኮነ እተን ደቂ ኣንስትዮ እውን ልክዕ ብከምኡ መልክዕ እንተወዲበን ሕጂ ብከምዚ ጌርካ ንኣብነት እንዳ 52 ክትከውን ትኽእል ክንዲዚ ሰራዊት የድልየና ኣሎ፣ ክንዲዚ ህዝቢ የድልየና ኣሎ፣ ስደዱልና እንድሕር ተባሂሉ ናብቲ ግንባር እንታይ ዓይነት እዮም እቶም ዝደልይዎም ዘለዉ ምስኦም ንረዳዳ ካብቶም መንእሰያት ኮይኖም እቶም መንእሰያት ሕጂ እንታይ እዮም ዝገብሩ? ንብረት ተሰኪቦም ልክዕ ኣብቲ ድፋዕ ምስቲ ሰራዊት እዮም ዝኾኑ። ካብቲ ሰራዊት ሕጂ ዘድሊ ንሶም ብቀረባ ንሶም ረኽብዎም ኣለዉ ማለት እዩ። ኣብ ማእከል ከዓ እቶም ማእከላይ ዕድመ ሕጂ እንታይ እዮም ዝገብሩ? ካብቲ ማእከላይ ቦታ ደሎ ናይተን ክፍለ ሰራዊታት ካብኣተን ዘድለይ መልእኽትታት ሒዞም ይኸዱ። ንኣብነት ጠያይት ድዩ መግቢ ድዩ ተሰኪሞም ኣብኡ ኣብቲ ፍርቂ መንገዲ የብፅሐሎም እሞ እቶም ንኣሽቱ ቀጥታ ናብቲ ግንባር ይእትውዎ። ውግእ ሃልዩ ውግኣት እንዳሕራልዮም ኮይኖም እቶም መንእሰይ ኣብቲ ግንባር ዘለዉ ንሳቶም ናፍቲ ማእከላይ ዕድመ ዘለዎ ፍቲ ፍርቂ የብፅሕሎም እቲኦም ከዓ ተሰኪሞም ናፍቲ ሕክምና ይብፅሕዎ። እቶም ዓበይቲ ከዓ እንታይ ይገብሩ? ኣብቲ ዓዲ ዘሎ ካብቶም እንዳቁጠባ ሕሩጭ ወሲዶም ነተን መራሕቲ ጉጅለ ዘለዋ ናይ ተኸባቢ ንዓኣተን የብፅሑለን። እተን መራሕቲ ጉጅለን እተን ናይ ማሕበር ደቂ ኣንስትዮ ዝነበራን እሳተን እውን ኣብ ንፍስ ቅፍ ዓዲ ኣለዋ ንሰን ከዓ ተቐቢለን ነተን ዓዲ ዘለዋ ኣዴታት የዘራለን እተን ገሊአን ስንክታ ገለ ከዓ ዕንጨይቲን ኩቦን ካብቲ ከባቢ ዘሎ እናምፃእ ከዓ ንዓኣተን ይህበአን። እዚ ሕጂ እቶም

ነቲ ሕሩጭ ዘብፅሑ የእዱግ ተሰክ ሒዞም ዝመፁ እቲ እንጀራ ምስ ተሰንከተ ኣኪበን ኣብ ሓደ ቦታ ይገብራሎም ንዕኡ ተሰኪሞም ናብቲ ማእከላይ ቦታ የብፅሕዎ ንሳቶም ከዓ እቶም ሓለፍቲ ዘዝኣዘዝዎ ከዓ ንላዕሊ እንደገና በቲኦም ካልኦት ጌርካ ከዓ ይኸይድ ማለት እዩ። እዚ ሕጂ ከምዚ ኮይኑ እተን ደቂ ኣንስትዮ እተን መንእስያት ኣብቲ ሕክምናታት እየን ዘለዋ። ኣብ ሕክምናታት ሕጂ ነቶም ናይ ውግኣት ክዳውን ተሓፅባ ንውግኣት መግቢ የዳልዋ ይሕግዝኦም ኣብቲ ምብላዕ ንገለን ነቶም ውግኣት። እተን ማእከላይ ዕድመ ንብለን ዘለና ከምዚ ብለክብቲ ምስጋት ሕሩጭን ኣብቲ ነቲ ክስታይ ምባልን ኣሎ። ካልእ ብጀካ ዚ ሕጂ ብጀካ እቲ ሕክምናታት ከምዚ ክገልፆ ፀናሕኩ ኣብ በዓል ብርኪቶ ኣሎ ዓዱ

0: ማኢ ኮይኑ ነይሩ ሽዑቲ ኩናት ዝነበረሉ እቲ ግንባር ዝነበረሉ ሕጂ ኣብ መንገዲ ፊስቶታት ኣሎ ማይ ዝግበረሉ ሕጂ መን እዮም ዘምፅኡ እቶም ዓበይቲ ኣዱግ ሒዞም ዝኸዱ ሕሩጭ የብፅሑ እንደገና ብጅርባ ገይሮም ብጀሪካናት ገይሮም ከዓ ነቲ ፊስቶታት ይመልኡ ንሱ ሕጂ ዝመፀ ሰብ ኣብቲ ግንባር ደይቡ ዝፀንሐ ንግንባር ዝኸይድ ናብ ካልእ ቦታ ዝኸይድ ማይ ከይሽገር ማይ ኣብኡ ድልዋ ኣሎ እቶም ካብቲ ንካልእ ንእዞባታት ዝመፁ ንሳቶም ከዓ መበገስ በረቀት ዓባይ ጌርካ ካብኡኦም ዝኸዱ ሕጂ ሻሂ ገለ መለ ከፍልሑ ከለዉ ባዕሎም እዮም ዝገብሩ እቶም ክሳብታ ጉጅለኦም ትበፅሖም ንኣብነት ናይ ዓዲ ክስቶ ተባሂላ ቀዳምነት እንድሕር ከይዳ ድሕሪኣ ትፅበ ዓድላ ሕጂ ኣለዉ ንሳቶም ከኣብኡ እቲ መግቢ ክገብሩ ከለዉ ሻሂ ከፍልሑ ከለዉ እቲ ናይቲ በራቂት ዓባይ ዝነበረ ዕንጨይቲ ተፀፍፂፉ ንገለ መለ ዝቐምጥሉ ዝነበሩ ኩሉ እቲ ዕንጨይትታት ኣብቲ ዓዲ ዝነበረ ዳርጋ ትወዲኡ እዩ ሕጂ ብከምዚ እቲ ናይቲ ህዝቢ ኣበርክቶ ክሳዕ እቲ መወዳእታት ኩናት ዝኸውን ብከምዚ ነይሩ እቲ መወዳእታት ግንባር ምስ ፈረሰ ክቕፅሉ ከለዉ ከዓ ኣብኡ ከለዉ ብምሉኡ ደድሕሪኦም ኮይዶም ዋላ ቶም ትረፉ ዝተባሃሉ ከይተረፈ ቀፂሎም እዮም ንኣብነት ሓደ ነይሩ ሲ ሸውዓተ እንዲኦም ዳሕራይ ድስውኡ ሓደ ካብኦም ተባሂሉ ምሑር ዝበሃል ወዲ ነይሩ ክኸይድ የብሉን ኢልና ኩሉ ግዜ ኣብ ዝኾነት ግርፋ ክመፅእ ከሎ ነትርፎ ዝነበርና ወዲ እዩ ኣጋጣሚ ካብ ኣፈልባ ተበጊሱ ኸይዱ ምክንያቱ እቲኦም ምስ ከዱ ኣብኡ ከለዉ እሱ ከዓ ይተርፍ እኒ ኢሉ ኸይዱ ተሰዊኡ
1: መትረፊኡ ምክንያት እንታይ ነይሩ
0: እቲ ኩሎም ኣሕዋቱ ተጋደልቲ ስለ ዝኾኑ ብፍላይ ገለሲ ሽዑ ዝተሰውኡስ ንፈልጥ ነርና ኢና በዓል ድግሳ እዚ ወዲ ክፍለ ዝበሃል ኢድ ቆራፅ ዝነበረ መራሕ ናይ እንዳኣርባዕተ መራሕ ክፍለ መራሕ ብርጌዲ ነይሩ ከምኡታሲ እዚኦም ከም ዝተሰውኡ ንፈልጥ ነርና ሕጂ እቶም ስድራ ከዓ ብምልኦም እቶም ደቀም ስለ ዝኸዱ ክተርፉለዎም ተባሂሉ ኣብ ዝኾነ ግፋን ገለን ዝነበረሉ ዋላ ተገፊፍ እንተመፀ ከድና ኢና ነውፅኦ ነርና ኣብዚ መወዳእታ ከይዱ እታ ጥይት መፅያ ከዓ ንዕኡ ወቂዓቶ ሕጂ እቲ ህዝቢ እዚ ተን ደቂ ኣንስትዮ ሕጂ እቲ መወዳእታ እቲ ፋሕ ምስ በለት ኩናት እናቐፀለ ምስ ከደ ኣብቲ ቦታታት እቶም ጦር ገገዲፎም መጠያይቶም ዝሃድሞ ብዙሓት እዮም ነይሮም ሕጂ እቲ ሰራዊት ንቅድሚት ጥራይ ምቕፃል ስለ ዝነበረ እቲ ዝተረፈብኡ ደቂ ኣንስትዮ እዮ እንዳኣርዮ ነረ ነቲ ካላሽናት ቡምባታት ካልእ ተሰኪመን ብሕቆአን ንሰገነይቲ ናብቶም ኤምዳድ ናብቲ ካልእ ክፍልታት ዘለዉ ኣብኡ ከይደን የብፅሓ ነረ የረክብኦም ነረ እተን ካልኦት ጉጅለታት ኣብ በዓል ማይሓ ኣብ በዓል ጎደይቲ ዝነበረ ከዓ ልክዕ ከምኡ ዝጉልበት ምስ መፆም ተቐቢሎም ንሶም ከዓ ምስኣቶም እናተራዳድኡ ዘዘድልያ ነፍሲ ወከፍ ክፍለ ሰራዊት ነፍሲ ወከፍ ብርጌድ ተላ ዘዘድልያ ምስኣቶም እናተራዳድኡ እቲ ጉልበት ንኩሉ ክባፅሕ ከም ዘለዎ ይግበር ነይሩ ስለዚ ኣብቲ ዘዛም ኮይናሲ ብምሉኡ ትዞባ ደቡብ ዝነበረ ህዝቢ ካብ ነፍሲ ወከፍ ዓደታት ቀረባ ናይቲ ግንባር ዘሎ ጥራይ ዘይኮነ ካብ በዓል ፀሩና ከይተረፈ ካብ በዓል ሰንዓፈ ከይተረፈ ሰብ መፂኡ ኣብኡ ኣብቲ ኩናት ክሳተፍ ከም ዘለዎ ይግበር ነይሩ ጅስ ልዑል ተሳትፎ ናይ ህዝቢ እዩ ነይሩ
2: ሕራይ ዛዛ ምኹናት ሲ ቅድሚ ዛዛ ምኹናት ሓንቲ ዘይተጠቕሰት ኣላ ክሳድ ሓዝ ነይሩ እዩ ዓዲ ቀይሕ ምስ ተታሕዘት ፀላኢ ፋሕፋሕ እንዳበለ ገሊኡ ንኸባብኹ ዓጢት ገፁ ገሊኡ ንመረታ ሰበነ ብዳብር ገይሩ ነሰጣሕ ሰንጢቑ እንተሰለጦ ንትግራይ ገፁ ክኸይድ ብማይ ዓይኒ ገይሩ ገለ ከዓ እንተሰለጦ ደቂ ኣምሓረ ገይሩ ንበዓል ማይሓ ገይሩ ደቂ ኣምሓረ ከኣቱ ዝሰንጥቕ ፋሕፋሕ ዝበለ ሰራዊት ነይሩ እዩ ኣብቲ እዋን እቲ ብሓለፍቲ ናይ ዞባ ክሳድ ሓዝ ኢልኩም ንኩሉ ህዝቢ ንገርዎ ተባሂሉ ወረቐት ተሰዲዱ ብምሉኡ ገሊኡ ጉራደ ሒዙ ገሊኡ ብረት ሒዙ ፋስ ሒዙ ገሊኡ ብደንጎላ ኣዴታት ዕጥቀን ነፀለአን ድግድግት ዓጢቐን እምኒ ሒዘን ነቲ ፋሕ ዝብል ዝነበረ ሰራዊት ናይ ፀላኢ ንምምምራኽ ብዝለዓለ ደረጃ ክሳድ ሓዝ ሒዙ እቲ ህዝቢ ዝዋሳኣሉ ዝነበረ ግዜ ከዓ ነይሩ እዩ ንኣብነት ገረዝግሄር ተስፋ ጋብር ድበሃል

ካብ ብራቂት ዓባይ ነታ ነፀልኡ ጠውዩ ሕማላ ገይርዋ ነታ በትሩ ከምብረት ገይሩ ኣብ ቁጥቋጥ ኮይኑ እዚህን ስጥ ቁም እንዳበለ ብዙሓት ወተሃደራት ማሪኹ ካብቶም ዝማረኾም ብረት ሕድጉ ከዓ እግሪ እግሮም እንዳጎየ ዝማረኽን ንብረቶም ዕጥቆም እንዳዘመትካ ዝለዓለ ተራ ነይሩ እዩ። እዚ ከም ኣባል ክፍሊ ህዝቢ ኣብኡ ነረብቲ እዋን እቲ ኣነን ባሕሮን ዝበሃል ነርና ካብ 20 ንላዕሊ ወተሃደራት ተማሪኾም ልዕሊ 20 ሽሕ ገንዘብ ኣብ ጅቦኦም ዝፀንሐና ገንዘብ ዕጥቆም ብረቶም ንዝምልከቶ ኣካል ኣረኪብናዮ። ስለዚ እዛ ናይ ክሳድ ሓዝ ብሕፅር ድበለ እዚኣ ነራ። ኣብቲ ዛዛ ምኹናት ክንመፅእ እንድሕር ኮይኑ ቅድሚታ ናይ ዛዛ ምኹናት ኣገዳሲ ዝበሃል ኣኼዋታት እዚ ሕጂ ሰገነይቲ ምስ ተታሕዘ ድፋዓት ናይ ደግራ መሬቱ ሓሊፍካ ኣብ ኣፌልባ ምስተዓገተ ድፋዓት ምስ ተሰርሐ ንዕኡ ዝኸውን ምድላዋት ክግበር ንህዝቢ ኣኼባታት ተኻይዱሉ እዩ። ኤፍረም ኣብ ኣኽሩር ኣኼባ ካይዱ ዝከረና ኣነ ሓደ ቦ ኣበይ ሓጎስ ዝበሃል እኦም ሓፊ ኢሎም ሎሚ ደቅና ብሰንኪ እስትራቴጂካዊ ምዝላቅ ምግባሮም ንነዊሕ ዓመታት ካብኦም ተፈሊና ፀኒሕና ኢና ከምኡ ከይድገም ሕጂ ገዛና ዓፂና ጥሪትና ገዲፍና ኩሉ ዋኒንና ገዲፍና መምርሒ ከይደለና ንበገስ ኩላና ኢሎም ቶም ሰብኣይ ሓፊ ኢሎም ኩሉ ህዝቢ ዓወትና ሓፋሽ ዓወትና ሓፋሽ እንዳበለ ናፍቲ ዕማ ናይ ናፅነት ተበጊሱ ኣብ ሰገነይቲ እውን ካብኡ ዘይፍላእ ኣኼባ ተኻይዱ። ብድሕሪኡ እዩ እተን ጉጅለታት ኣብ መስርዕ ከባቢ ሰገነይቲ ኣርባዕተ ነቑጣታት ተኻይዱ። ኣነ ሓንቲ ካብተን ኣብ በራቂት ዓባይ ዝነበራ ነቑጣ ናይ ትዛዛ ምኹናት ነይረ። ኣብቲ እዋን እቲ እተን ደቂ ኣንስትዮ መልእኽቲ ይደልያ መምርሒ ይደልያ ንናፅነት ክጓያያ ለይትን መዓልትን ከይደቀሳ ክስንክታ ይሓድራ ይውዕላ ነይረ። እተን ዝነኣሳ ደቂ ኣንስትዮ ከዓ ኣብቲ ሕክምናታት ምስ ውጋኣት መግቢ ክገብራ ክዳውንቲ ክሓፅባ እተን ሕክምናታት ዘለዎ ቦታ ሲ ነተን ዓድታት ክንዲ ትጠቅስ እንደ 52 እንድሕር ኢልካስ እምባኽብርቲ ምባል ኣየድልየካኒ እንደ 16 ተይልካ ዓዲ ሓዲድ ነታ ዓዲ ምጥቃስ ኣየድልየካኒ ኩሉ ህዝቢ ብከምኡ እዩ ተረዲእዎ ነይሩ። እተን ደቂ ኣንስትዮ ኣብዚ እዋን እዚ ግን ብሙሉኡ እቲ ህዝቢ ዝተሳተፎ ዕማሚ ነይሩ። ከም ኣብነት ንምጥቃስ ግዜ ከይንውድእ ሓንቲ ኣብ በራቂት ዓባይ ደሃብ በርሀ ትበሃል ውፊቲ ሓፋሽ ውድባት ምምሕዳር ናይቲ ዓዲ ዝነበረት ምስቶም ኣባላት ሕክምና እያ ትዋሳእ ነይራ። ኣብዚ ነቶም ውጉኣት እንታይ ትገብረሎም ጡጥ ጌራ ኣፎም ከይትርክስ ብጡጥ ጌራ ተሓፅበሎም ክሳብ ሓካይም ድመፅዎ ኣንቲ ማይ ደይተስቲና እንድሕሪ ኢሎማ ሓካይም ክመፅኹም እያ ትብሎም ምስቶም ኣባላት ሕክምና ዝዋስኡ ዓበይቲ ካብቲ ዓዲ ነቶም ዝተሰውኡ ዝቐብሩ ገለ ከዓ ነይሮም። እቲ ምቕባር ሕጂ ካልእ መቓብር ክትገብር ኣብ ዝኾነ ክትቀብር ስለ ዘይከኣል ምስቲ ናይቲ ዓዲ መቓብርካ ትቐብሮም። ኣብቲ እዋን እቲ ሕጂ ደሃብ እንታይ ትገብር ነይራ ሽንፋእ ደቒሳ ኣብ ሸሓኒ ገይራ ነቲ ሬሳታት ናይ ስዋኣት ትነፅገሉ ነቶም ዝቐብሩ ከዓ ከይትብከሉ ኢላ ኢዶም ብሽንፋእ ከም ዝሕፀቡ ትገብሮም ነይራ። ለይቲ ደዲሕሮኦም እንዳኸደት ነቲ ሬሳታት ናይ ተጋደልቲ እዚ ከም ማንም ሬሳ ወይ ከም ማንም ምዉት ኣይኮነን ምእንቲ ናፅነት ተሰዊዖም ኢላ ደዲሕሪቶም ዝቐብሩ እንዳኸደት ዕረት ተኽለሉ ነቲ መቓብር መለለይ መፍለይ ዝኸውን ፅባሕ ንግሆ እዞም ስዋኣት እዚኦም መዕረፉ ቦታ ክረኽቢኦም ምስ ብፆቶም እዮም ዝዕርፉ ኣብቲ ዝዕርፉሉ ቦታ ዝብል ኣረኣያ ስለ ዝነበራ ነቲ ሬሳታት ዕረ ተኺላ

0: ወዳእታ ናፅነት ምስ ኮነ ከዓ በቲ ንሳ ዝገበረቶ መፍለይ ናይ ዕረ ኩሎም ተላዒሎም ኣብቲ ዝግብኦም ቦታ በፂሖም። ስለዚ ኣዴታትናሲ ሬሳታት ይሓብኣ፣ ዕድቅታት ይሓብኣ፣ ኣንደራት ይገብራ፣ ለይቲ ምድሪ ምስ ሬሳ ዕረ ክትኽላ ይሓድራ። ዘይገብርኦ ነገር ኣይነበረን የለን። ከምኡ ስለ ዝገበራ ይ ከዓ እዚ ናፅነት እዚ ህያው ኮይኑ። ስለዚ ናይ ኣዴታት ኤርትራ ታሪክ ቀሊል ኣይነበረን።
1: እስኹም ኢኹም በፂኹም ዘለኹም የቐኒ የልና ወይዘሮ ብርህት ኣብርህት ሃይሌ ዳኛ ላዕለዋይ ቤት ፍርዲ፣ ወይዘሮ ፀጋይ ኤልያስ ኣመሓዳሪት ንኡስ ዞባ ሰንበል፣ ፅቡቕ ናይ ስራሕ ዕድል ምነየልክን ንኩልኹም ከዓ የቐኒ የለይ ክብረት ሃብኩም።

Thank you.

ሰላም ኣብ መላ ዓለም ኩንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ሞቕ ሰላምታ የቕርበልኩም ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዚኩኒ ምስ ናይ ኮሚደረ ስጎ ክኸውን እዩ። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተዳልዩ ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ፅሬታ ደጥዕና እያ። ስለዚ ኩሉ እዋን ንምዝኽኻር የዕዳ ወይ ድሕፀብ ደለኹ ኩሉ እዋን ኣብ ምግቢ ክንቀርብ ከለና ኣእዳውና ክንሕፀብ ብግዲ እዩ። ሓራይ ዚኩኒ 1 ኪሎ ዚኩኒ ተከቢብ ተመቲሩ ተሓፂቡ ተቐሪቡሎ ማለት እዩ። ዚኩኒ እኳ መቕራፍ ዚኩኒ ኣብቲ ዝሓለፈ ሰሙን ናይ ዱባ ተማሂርና ነርና ክንቀርፍ ከም ዘይብልና፣ ዚኩኒ ግን ዘይ መቕራፍ ልሙድ እዩ ኣብ ዓድና ማለት እዩ። ስለዚ ከይተቐርፈ ተሓፂቡ ንእስ ዝበለ ደቕቕ ዝበለ ፔፐሮን እዚ ዚኩኒ ንቐሪብ ኣለኹ ሶሪ። ስለዚ ዚኩኒና ሓንሳእ ቀመማቱ ግብር ኣቢልና ከነንፈኽፍኾ ኢና። ድሓር መሊስና ድማ ሓንሳእ ኣብ ፎርኖ ከነፍስሎ ኢና ማለት እዩ። ዚኩኒና ተሓፂቡ ብከቢብ ተመቲሩ ተቐሪቡሎ ማለት እዩ። ድስቲ ገልቢጠ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ ከዓ ቀሪብ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ

ربع كوبايه زيت سمسم يتقام عليه مخنياته እቲ ናይ ኮሚደረ ስጎና ዘይቲ ከዓ ስለ ዘለዎ ዘይቲ ገርና ስለ ነዳለዎ ቁሩብ መሽለቁ ጥራሕ ሃራይ ከምዚኣ ጌርና ንስክትታ ሃንሳብ ሽሉቅ መስ በለትልና ኣውፅኢና

እንዚኣ ጌርና ሽሉቕ ምስ በለትልና ኣውሪድና መሊስና ኣባዴላ ጌርና ሓንሳ ኣብ ፎርኖ ክነእትዋ ኢና ማለት እዩ። ሓራይ ሽሉቕ ኢላ ትልና ኣላ። ፍርቂ ማንካ ሻሂ በርበረ ፀሊም ገይረ ኣለኹ። ሓደ ማንካ ሻሂ ጅንጅብል ገይረ ኣለኹ። ቆርብ ጨው ናይ ኮሚደረ ስጎስለ ንጥቀም።

ሓራይ ሽሉቕ ኢላ ትልና ኣላ ዝኩንና። ስለዚ ኣውሪድና ቀመማትናን ዝኩንናን ብሓንሳብ

ከምዚ ኢላ ሽሉቕ ኢላ ትልና ኣላ። ስለዚ ሕጂ ቅብኣት ዝተገብረሉ ባዴላ ቀሪብና ፍቃ ብታሕቲ ክንገብራ ኢና። ዝኪኑና መጀመርታ ብማይ ተሓፂቡ ፀሪው ድሓር ብከቢብ ተመቲሩ ድሕሪኡ ኣብ ድስቲ ገልቢጥና በርሰሜሎ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብሓንሳእ ዝደኸመ ኣብ ልዕሊኡ ጌርና ውሑድ ዘይቲ ብላዓሊ ኣፍሲስና ዘይቲ ስምስም ኢና ተጠቒምና። ምክንያቱ እቲ ናይ ኮሚደረ ስጎና ዘይቲ ስለ ዘለዎ ዘይቲ ምእንቲ ከይበዝሓና ውሑድ ዘይቲ ኢና ጌርና ላ ደለና ማለት እዩ። ስለዚ ብናታ ማያ በሲላ ደላ ወይ ድማ ተሸሊቃ ደላ ምስተን ቀመማታ ማለት እዩ። ድሕሪኡ ጨው፣ በርበረ፣ ፀሊም ጅንጅብል ከዓ ጌርና ኣላ። ሕጂ ፍርቃ ኣብ ባዴላ ሰሪዕና ኣለና። እዚኣ ዚኩኒ ምስ ናይ ኮሚደረ ስጎ እያ። ናይ ኮሚደረ ስጎ ክንሰርሕ ከለና ጥሑን ኮሚደረ ንስኽትት ዘይቲ ዘይቲ ስምስም ተጠቒመ ሰሪሐ ያለኹ ማለት እዩ። ጥሑን ኮሚደረ፣ በርበረ፣ ፀሊም ሽጉርቲ ፃዕዳ፣ በርሰሜሎ ጌርና ንዓኸ ኣቃሚምናየ ኢና። ድሓር እታ ሕፍስ ክሳዕ ትብለልና ድኾነ ማይ ነእትወላኒ ኢና። እታ ኮሚደረ ሕፍስ ክሳብ ትብለልና ንስኽትታ ብሓዊ ማለት እዩ። ሕፍስ ምስ በለትልና ነውሩዳ ሳያዛ ናይ ኮሚደረ ስጎ ማለት እዩ። ስለዚ ኩሉ ናይ ጥዕና ኣሰራርሓ እዩ። ምንም ዘይተቀላለወ ዘይተጠባበሰ ሓዊ ድማ ዘይበልዖ እዩ። ሕጂ ናይ ኮሚደረ ስጎ ክለክአ ኣብ ልዕሊኡ ፈርማጆ ክነስንሰ ፈርማጆ ክንክ ንደሊ ክንክዮ ንኽእል ኢና። ወላ ሓደ ፀገም የብሉን። እታ ፍርቃ ሰሪዐ እያ ኣለኹ። ድሕሪኡ ከዓ ናይ ኮሚደረ ስጎ ይለክ ኣለኹ። ናብ ኮሚደረ ደሎ ትሕዝቶ ከዓ ብጣዕሚ ብጣዕሚ ኣዝዩ ብዙሕ ትሕዝቶ እዩ ደሎ ኣብ ኮሚደረ። ስለዚ ኩሉ ክንጥቀመሉ ከለና እቲ ናቱ ትሕዝቶ ንጥቀም ኣለና ማለት እዩ። እታ ስጎ መጀመርታ ኮሚደረ ጢሒናዮ ድሓር ኣብ ድስቲ ጌርና ሰኽቲትናዮ ሽዑ፣ ጨው፣ በርበረ፣ ፀሊም፣ ዘይቲ፣ ሽጉርቲ ፃዕዳ፣ በርሰሜሎ ጌርና ከዓ ቃሚምናያ። ሽዑ ሓፊሳ ጦቕ ምስ በለት ወላ ሓንቲ ማይ ነእትወላኒ ኢና። እታ ኮሚደረ ሕፍስ ምስ በለትልና ነውርዳ ማለት እዩ። እዚ ኣያታ ናይ ኮሚደረ ስጎ ትበሃል። ሽጉርቲ ቀይሕ ገለገለ ኣይኣተዋን ማለት እዩ። እታ ኮሚደረ ባዕላ ቀመማት እቶም ቀመማት ጥራሕ ኢናእቲና ኣላ ደለና። ስለዚ እዚኣ ናይ ኮሚደረ ስጎ ትበሃል። ስልሲ ኣይኮነትን ናይ ኮሚደረ ስጎ እያ፣ ወይ ከዓ ናይ ኮሚደረ ሶስ እያ ማለት እዩ። ከምዚኣ ጌርና ልኺና ድሓር ፈርማጆ ንንስንሰሉ ፈርማጆ ንስኒስና መሊስና እታ ዝተረፈትና ዚኩኒ ኣብ ልዕሊኣ ንገብር።

ከምዚኣ ጌርና ተዓራሪና ከዓ መሊስና ናይ ኮሚደረ ሽጎ ኣርቅቕ ኣቢልና ጌርና ፈርማጆ ነስኒስና ሓንሳ ኣብ ፈርኖ ከነእትዋ ኢና። እዚ ብሱል ስለ ዝኾነ ኣብ ዘለና ጌርና ከዓ ከነብስሎ ንኽእል ኢና፣ ወላ ሓደ ፀገም የብሉን። ምክንያቱ ኩሉ ብሱል እዩ፣ ሽግር የብሉን ማለት እዩ። ከምዚኣ ጌርና መሊስና ኣርቅቕ ኣቢልና ናይ ኮሚደረ ስጎ ንለኽያ ኢና።

ከምዚ ኣጌርና ርቅቕ ኣቢልና ኣለኺና ንሓር ፈርማጆ ነስኒስና ኣብ ፈርኖ ክነእትዋ ኢና።

ከምዚኣ ጌርና ኣብ ፈርኖ ከነእትዋ ኢና። ፈርኖና ምእንቲ ክረስነልና ተወሊዕልና ኣሎ። ቁሩብ ደረቕ ምስ በለትልና፣ ቀይሕ ምስ በለትልና ኣውፂና ንምግቢ ከነዳልዋ ኢና።

ሓራይ ፎርኖና በሲላ ትልና ኣላ። ከምዚ ኣይላ ቀይሕ ምስ በለትልና ሓደ ዕስላ ደ ዝኸውን ኣብኡ ፀኒሓልና ማለት እዩ። ቀይሕ ኢላ ትትሕሕዝ መሰበለትልና ከምዚኣ ጌርና ኣውሪድና ንምግቢ ነዳልዋ ማለት እዩ። እዚ ድማ ከምቲ ብቲ ዝሓለፈ ሰሙን ክንገልፆ ዝቀነና ምስ ቅጫ ምስ ባኒ ምስ ካልኦት ዓይነት ምግብታት ክንምገቦ ንኽእል ዓይነት ምግቢ እዩ። ዚኩኒ ካብቶም ዓይነት ኣሕምልቲ ካብቶም ቪታሚናትን ማዕድናትን ዘለዎም ካብኦም ድማ ሃፍታም ዝኾነ እዩ ማለት እዩ። እቶም ኩሎም ቀጠልያ ኣሕምልቲ ብቪታሚናትን ማዕድናትን ኣዝዮም ሃፍታማት እዮም። ቪታሚናትን ማዕድናትን ክንብል ከለና ንሕማም ዝከላኸሉ መኣዛታት ማለት እዩ። ኣብቲ ኮሚደረ ከዓ ብጣዕሚ ሃፍታም ዝኾነ ትሕዝቶ እዩ ዘሎ።

ሚደረ ኩሉ ግዜ ደጋጊምና ኢና ንገልፆ ኣብዚ ድማ ብዝሒ ተጠቂምናሉ ስለ ዘለና እታ ስጎና ኮሚደረ ስለ ዝኾነት ኮሚደረ ብጣዕሚ ፅቡቕ ትሕዝቶ እዩ ዘለዎ። ኮሚደረ ብቪታሚን ሲ ሃፍታም እዩ፣ ብኣይረን ሃፍታም እዩ፣ ንወቕዒ ልቢ ወቕዒ ሓንጎል ዝቋፃፀር ትሕዝቶ ኣለዎ። ንብዙሕ ተመሓላለፍትን ዘይተመሓላለፍትን ሕማማት ዝከላኸል ቅመማዊ ትሕዝቶ ኣለዎ። ስለዚ ኮሚደረ ኩሉ ግዜ ክንጥቀመሉ ኩሉ መዓልቲ እየ ዝላቦ ማለት እዩ። ብፍላይ ክሓስር ከሎ ከም ሰላጣ ጌርና ምስ ምግቢ ክንቅርቦ፣ ምስ ምሳሕ ምስ ድራር ክንቅርቦ ከለና ብጣዕሚ እቲ ናቱ ዝኾነ ፍረሽ ከሎ ኣቃምም ኣቢልና ፅቡቅ ጌርና ክንቅርቦ ከለና ብጣዕሚ ጥዑም ሰላጣ እዩ። እንደገና ድማ ፅቡቅ ትሕዝቶ እዩ ዘለዎ። ስለዚ ኮሚደረ ኣዚና ክንጥቀመሉ ፅቡቅ እዩ። ኮሚደረ ብቪታሚን ቢ1 ይውነን፣ ቪታሚን ቢ3 ይውነን። ሕጂ ብጣዕሚ ኣዝዩ ፅቡቅን ብሉፅን ዝኾነ ትሕዝቶ እዩ ዘለዎ። ካብ ኣሕምልቲ ኣዝዩ ዝሃፍተመ ትሕዝቶ ኣለዎ። ውሑድ ስብሒ እውን ኣይሰኣኖን ማለት እዩ፣ ጠቃሚ ስብሒ ማለት እዩ። ስለዚ ኣዚና ክንጥቀመሉ ብጣዕሚ ፅቡቅ እዩ። ብፍላይ ኣብዝሓስረሉ ግዜ ኩሉ ግዜ ተጠቀምቲ ናቱ ክንከውን ከለና ኣዝዩ ፅቡቅ እዩ ማለት እዩ። ስለዚ ከምዚ ኣይላ ቅይሕ ምስ በለትልና ትተሓሕዝ ምስ በለትልና ኢና ንምግቢ ነዳልዋ ማለት እዩ።

ከምዚኣ ኢላ በሲላ ትልና ኣላ። ስለዚ ከምቲ ኣብዝሓለፈ ግዜ ክንገልፆ ዝቐነና ነቲ ካልኦት ኣሕምልቲ ምስ ቅጫ ክንጥቀመሉ ንኽእል፣ ምስ ቅጫ ስጋም ክንጥቀመሉ ንኽእል፣ ምስ ቅጫ ጣፍ፣ ምስ ቅጫ ዳጉሻ። እዚ ኩሉ ናይ ጥዕና እዩ ዝገልፆ ዘለኹ ቅጫታት ማለት እዩ። ንጥዕና ፅቡቅ ትሕዝቶ ዘለዎ ማለት እዩ። ምስኡ ጌርና ክንቀርቦ ከለና ከም ምሳሕ ክንገብሮ ንኽእል፣ ከም ድራር ክንገብሮ ንኽእል። ከምቲ ዝበልክዎ እካብቲ ፈርማጆካ ክንንኪዮ ተደኣ ደሊና ንዕኡ ነኪና ክንሰርሖ እንተደኣ ኮይናካ ወላ ሓንቲ ፀገም የብሉ ክንንኪዮ ንኽእል ኢና ማለት እዩ። ስለዚ ናይ ሎሚ መዓልቲ ኣሰራርሓ ዚኩኒ ምስ ናይ ኮሚደረ ስጎ ኣብዚ ኣወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰናይ ቅነ

0: ኣፅቢ ሕማም መፂና እምበር መዓዝ ንፍለ ኣባቂ ደርዓመት ተመሊዘ መሳኺ ክፃት ክሕጎስ ኢለ ቤት ትምህርተይ ብንጉኡ መፅ ኣብ ደንበኺ ዘሊለ መሳኺ ተሓጒሰ ትምህርተይ ቀሲነ እዚ መፅ ደሞ ኢለ ግዜ ዶ የርክበላ ኢለ ዓቢኻ ደጊ ኢኪ ኣኸለ መዓልቲ መመራእታ መፀ ሽዑ ብዙሕ ሓዚነ ክፍለኪ ኣዝዩ ከበደ ንዓተይ ደሪዘ ግን ብዙሕ ተሓጊሰ ኣባኺ ምዕባየይ ኣዘየ ተዓቢነ ቻ ቤት ትምህርተይ ቻ መምሃረነይ ቻ ቤት ክላሰይ ክምለሰይ ካብፅሕ ንኣሽቲ ሕዋተይ ክምለሰይ ካብፅሕ ንኣሽቲ ሕዋተይ
1: ንፍልላይ ምስ ትምህርትናስ እንኳዕ ከማን ንክልተ ወርሒ ጥራይ ኮነ ምክንያቱ ናፍቆታ ፈፂሙ ናይ ምክኣልነን ብፍላይ ድማ ፍቅሪ መማሃርትና ኣዝዩ ንኸበደና ሓንቲ መሓዛይ ብዛዕባ እዚ ክዛረብ ከላሲ ፍቅሪ ቤት ትምህርትና ልክዕ ከም ፍቅሪ ወላዲት ኢላትኒ ምክንያት ነግረኒ ከላ ከዓ በቃ ኣደ ወላ ንስዓታት ዕዳጋ በፂሓ ክመፅእ ከላ ከም ገለ ሓጎት ውፅውፅ ይብለና ምስተመሰት ከዓ ደስ ይብለና ቁርብ ከየፀናሕካ ትሕንቅቕ ትርብሻ ብዙሓት ካብ ኣሕዋትና ነዴና ዝሕጉስ ተግባራት እናሰርሑ ሓጎሶም ዝገልፁላ እኳ እንትኾኑ እቶም ካልኦት ከዓ ብውሽጦም ፍትው እናበልዋ ግን ከዓ ርብሽ የብልዋ ምስተፈለየት ከዓ ናብታ ምድፍናቆቦም ኢላትኒ ሓቃያ ፍቅሪ ቤት ትምህርትና ካብቲ ማሓዛይ ዝገለፀቶ ኣይወፅን እዩ ልክዕ ከም ፍቅሪ ወላዲቲ ኣብ ቤት ትምህርትናስ ክንደይ ኣብነታውያን ንሕግን ስርዓትን እቲ ቤት ትምህርቲ ተኸቲሎም ንመምሃራንን ምሕዳርን ዝሐጉስ ኣካይዳ ሒዞም ዝኸዱ ኣለውን ዶ ሓደ ሓደ ተምሃሮ ከዓ ዋዕ ስለ ዘለዎም ብዙሕ ግዜ ብተግባራቶም ክቕፅዑ ይረኣዩ ይኹን እምበር ትምህርቲ ትዕፀላ ክበሃል ከሎ ቀጨውጨውጨውጨው ኢሎም ገና ከይከዱ ምስ መምሃርቶም ይናፍቁ 10 ሰዓት ክራኸቡን መዘክርታ ክሰኣሉን ይውዕሉ ነዘን 2 ወርሒ ክረንታዊ ዕረፍቲ ከም ነዊሕ ግዜ ብምሕሳብ ብምድፍናቕ ይፋለዉ በዚ ኮይኑ በቲ ግን ንክረምታዊ ዕረፍትና ንፋሎ ኣለና ድሕሪ 2 ወርሒ ዳግማይ ክንረኸብ እኳ እንትኾና 2 ወርሒ ግን ቀሊል ግዜ ኣይኮነን ዳርጋ ርብዕ ዓመት ማለት እዩ ኣብ ሓንቲ ዓመት ናይ ሓደ ክፍለ ትምህርቲ ማለት ናይ 2 ሰሚስተር ትምህርቲ እንሽፍነሉ ግዜ እንተኮይኑ ርብዕ ዓመት ከዳ ብኸመይ ኢና ከነሕልፎ ሓሲብናሉ ዶ ንፈልጥ 2 ወርሒ ከም ግዜ ሞ ንርኣዮ ቁም ነገር እንተሰሪሕናሉ ሕጂ ምሳና ዘይ የለን ፈፂምና ዘይንፈልጦ ዝነበርና ሞያ ዋናታት ኮይና ክንሰርሓሉን ክንጥቀመሉን እንኽእል ግዜ እዩ ንኣብነት ሕጂ ፈፂምና ዘይንሰምዖን ዘይንጠቀመሉን ሓድሽ ቋንቋ ሓደ ኢልና እንተጀሚርናዮ ምናልባት ድሕሪ 2 ወርሒ በቲ ቋንቋ ክንዛረበሉን ክንረዳድኣሉን እንኽእል ማለት እዩ ሎሚ ፈፂሙ ምሳና ዘየለ ክእለት ድሕሪ 2 ወርሒ ክኢላታት ናይቲ ሞያ ኮይናስ ክንሰርሓሉን ንዓና ኮይኑ ንካልኦት እንጠቕመሉ ኣጋጣሚ ንፈጥረሉ ግዜ እዩ 2 ወርሒ ሓደ ሓደ ግዜ ኣብ ገዛና ዝኾነ ነገር ኮይና ጭንቕ ንብለሉ እዋን የጋጥመና ዶ ንኣብነት ናይ ገዛ ቴሌቭዥን ተባላሻትና ከነዕርያ ብዘይ ምኽኣልና መን ኣሎ ዝዕርኢልና ቴክኒሻን ንፅውዐሉ ኣጋጣሚ ወይ ከዓ ገዛና ንምፅባቅ ሕብሪ መንደቕ ዝለኸልና ብፍላይ ከዓ ስእሊ ዘለዎ ፅቡቅ ዲኮ ገብረልና ምስ እናሓስብ መን ኣሎ ክኢላ ቀባኢ ኢልና ደሊና ዶ ንፈልጥ ወይ ድማ

ቅፅል ገዛና ንእሽቶ ተክሊ ክንተክል ደሊና ግን ከዓ እንታይ ከም እንተክል ብከመይ ከም እንከላኸላ ክሕብረና ዝኽእሉ ምስቲ ሞያ ምትእሳር ዘለዎም ንፍዓት ኣትክልተኛታት ደሊና ዶ ንፈልጥ ወይ ከዓ ናይ ገዛ ብሽክለታ ጓዕጓዕ እናበለት ምስ ኣሸገረትና ናብ እንዳ ችክልስታ ኬልና ንሓደ ክኢላ ፀገማለ ጌርና ክዕርየልና ሓቲትናዮ ዶ ንፈልጥ እዚ ኩሉ ሞያታት እዩ። ሓደ ካብዞም ክኢላታት ወይ ወለንቲ ሞያ ክንከውን ከዓ ክልተ ወርሒ ናይ ስልጠና ኣዋርሕ እኩላት እዩ። ምስ ተመክሮ ከዓ ሞያና እናዓመቆን እናስፋሕናዮን ንኸይድ ማለት እዩ። ሽዑ ሕሰብዎ ወለንቲ ናይቲ ሞያ ተባሂልና ገዛና ኳሕኪሖም ከምዚ ኣሽግር ኣጋጢማትናስ ተፀጊምና ኮይና ሞያኹም ተጠቂምኩም ፍትሑልና ኣባ ክብሉና ከለውስ ከመይ ኩርዓት ይስማዓና? ወይ ክልተ በበይኑ ዝቋንቁኦም ክረዳድኡ ብዘይምኽኣሎም ዳርጋ ናብ ፀማማት ኣብ ዝተቀይሩሉ ኣጋጣሚ ናይ ክልቲኦም ቋንቋ ብግቡእ እትመልኽ ስለ ዝኮንካ ኣብ መንጎኦም ኣቲኻ ብስርዓት ከተረዳድኦም ከለካ እንታይ ዓይነት ባህታ ይፈጥረልካ? ነዚ ኩሉ ንምግባር እምበኣር ናይ ክልተ ወርሒ ናይ ስልጠና መደብ እዩ ዘለየና። እሞ ኸዳ ቤት ትምህርትና ንክልተ ወርሒ ናይ ዕረፍቲ ግዜ ሂባትና ኣላ። ኣብ ከመይ ዝበለ ሞያዊ ትምህርቲ ወይ ካልእ ጠቃሚ ግዜ ከም እነሕልፎ ንዓና ዝምልከት እኳ እንተኾነ እቲ በትሪ ኣብ ኢድና እቲ ተመን ኣብ እግርና እዩ እሞ ልብና ይዓቢ። ብዝኾነ ግን ኩልና ተምሃሮ ሰናይ ክረምታዊ ዕረፍቲ ክኾነልና እናተመነና ኣብ ዝመፅእ ዓመተ ትምህርቲ ንሕና ተደመሮ ሓደ ዓመት ካብ ዕድሜና ሓደ ሞያን ወይ ክእለትን ወሲኽና ድሕሪ ክልተ ወርሒ የራኽበና እናበልኩ ክፋነወኩም። ንክረምታዊ ዕረፍቲ ኮንኩም ክፋነወኩም ዝብለኩም ዘለኹም ሎሚ ተዳልያ ዝነበረት ምክርፍዮና ወዲኣስ ናብ ኣቅራቢት መደብ ክፋነወኩም ማለት እየ። እምበር ኣብ ዝመፅእ ሰሙን ካልእ ምክርፍዮና ሒዘልኩም ስለ ዝቐርብ ሲ ነዊሕ ኣይንፈላለየና ድሓንቀኒዩ።

0: እንደው ፈሬ ኬና ዓርብ ትኮነለይ እንዴ ክትፅበፀኒያ እንኳ ትራይ ተወደት እንኳ ዓርበታት ክትፋ ኬና ዝገበረቶ ሰማ ምፀላኹማ ከማል ምፀላኹማ
1: እሞ ንገርና ባታይ ፀገም ፅከረካት ሃርማ
0: ባልያ ካ ድርብሽ ነዚያ ኣሚነ ፈተና መቕዳሒ ከማን ገድ ዜሮ ካብ 30 ኮ የረኺበ ባዕለ ተስፍትነኮ ፍርቂ ፍርቂ ከማንኮ ምረኸብኩ ነይረ
1: ዋ እሞ እንታይ ፀገም ባ ንገረና ኣትሽኽሉ ይቆለጥ ኮይ ክነገረኪ ኣቕሪሓት ንብል መሊሲ ድማ ኣዳናግራት ንብል ባዕልካ ስከ ንገራ ብጃኸ ባዕልካ
0: ጓለይሲ ፈተና ቅድሚት እንዳሕሪቱን ኮፍ ኢልና ነርና ኣነ ከዓ ዮሩስ ንፍዕት የለ ከተቕድሓኒ ናምበር ዋን ናምበር ቱ ናምበር ስር እናበልኩ ከተቕድሓኒ ረብሻ ምስ ረበሽ ኳሳ ከዓ ሓንቲ ጭራን ወረቐት ብታሕቲ ሕሊፋትለ ብታሕቲ ሕሊፈ ኣነ ከዓ መልሲ ዕለ ኣምፅሕሊ ግንፅል ግንፅላ ኢለ ተዳ ዋስተይ ስከ ፀኒሓትኒ ፈተና ክውዳእ 10 ደቂቕ ምስ ተረፎ ኣብ ኮሽን ፔፐር ፅሒፈ ክበከየ ሓንሳ ዓቕሊ ግበር ትብለኒ ኣነ ከዓ ብዓቕሊ ተተፀበቕዋ ተተፀበቕዋ ፈተና ክውዳእ ልክ 10 ደቂቕ ምስ ተረፎ መልሲ መሊሳ ትበኒ ኣነ ከዓ ጠስሚ ኢለ ተፈትፊቱ ዝመፅ ንመልሲ ኣብ ከለኹ ኣምፃሒለ ኣብ ከለኹ ኣብ ዓብ ውሽጢ 10 ደቂ ምልስ ምልስ ኢለ ወዲአ መምህር ይብያ ደገ ምስ ወፃናስ ነቲ ናይ ፈተና ወረቐት ምስ ናይ ካልኦት ምስ ንፉዓት ተምሃሮ መሰራ ክወስ ወላ ሓደ ሓንቲ ታይቲ መልሲ ኮይ ወላ ዘየብላ ዜሮ ዜሮ ኣባዕ ከማንተ ትብላ
1: ኣታተ እግሪካ ክብ ጥዑድ እዩ ኣትያርስ ከምኡዶ ግበሪ ኣቕድሕኒ ናበለ ብፅብፅ ኣቢልኒ እሞ ዘይኮኑ መልሲ ክትነግርዮ ስቕበሉ ክመሃር ኣለዎ

0: እንተ ተነፊሓ ክትጓራበት ኢኹም እንተ ተጓራቢትኩም ከዓ ኣብ ሓደጋ ክትኣትው ኢኹም። ስለዚ ኣያ ተራፊክ ፅቡቅ ምእዩ ዝልኩም ኣሎ ለከሌ ጋ ተንርክብ ኳ ፅቡቅ ኳ ዩ ነይሩ ትበዓል ለከሌ ከግነ ፀናሓና ንዕላንሕና ተጨኒቕና ኣብዚ ስኻ ትላገፀልና ኣላ በዓል ሃንጎሊማ ሌካ ሌካ ክትበልዑ ሃደፍ ነፍነፍነፍ እንዳበልኩም ምሽ ተጓራቢትኩም ብዘይከየድ መንገዲ ኸድኩም ብዑዳ ሌካ ሌካ ዝዕድል ዘይኮነ ነይሩ በዓል ሞቶ ትራፊክ ይውኡ ነይሩ። ኣነ ከዓ ኮነ ኢለ ኢና ባሰደኩ ፅቡቅቲ ትምህርቲ ክትምሃሩ ስለደሎ ኸ ያ ንዓናሽ ከበጃኸልካ ዋ ኣትዮርስ ክንደይ ትረግሚ
1: ኮነ ኢልክስ ተራፊኮም ተሓዝ ትገብሪ
0: ስቕበሉ ጥራይ እዚኦም ክምሃሩ እዮም ዘለዎ ቻው ጥራይ

0: ሂወት ንህልያሉ
1: ንሃለዎ ኣሎኒ
2: ንኪዩ ሰሚረ ዓርኪ ንኪዩ ከዓ ሲና ሓፍቲ ጠሚዒ ከዓ ዝፀኒሐ
0: ምልካ እንተይ ገርናልካ
3: ናይ ሲና ሓፍቲ ሓሰ ክዛረብ
0: ኣቲ ሲና ሓፍቲ ወላ ገዛ ክደትዎ እዚዮ ከደምፀካምሽ
1: ዎ ፈለማ ተሰጊገ ምስ በለኒ ንዓ ናይ ምሳይ ንገዛና ኢለ ብሓንሳ ውዕድና ምሳና ከዓ ተመሲሖ ድሓር ግን ዮርስ ነጊርያ ዮርስ ከዓ ንገዛና እንታይ ከም ዝበለቶም ሸዓነ ሸዓዮም ኣባሪሮሞ እስኻ ተደለ ከምሳ ካደትዎ ዞ
0: ዎ ኣሾምከ ገዛና ክወዝዶ ኣብ ደገምሲ ክፃተሮሞ ክቆትሉን እዮም ገዛና ዮርስ ካብ ገዝኡ ዝተባረረሉ ምክንያት ምስ ነገረቶም ሽዑ ንሽዑ ዕፅርኹ ሽዑ ፅዮም
2: ድሓናይ ትሰኮፍ ገዛ ኮለኒ ባባ ብዝገበርክዎ ጌጋ ኣይወደይኒ ካይሉ ሰጉኒ ዮርስካ ኣብዝኣተኽዎ ገዛ ና መፀት ኣራዚና ከምዝወፀ ጌራትኒ ሰለስተ መዓልቲ ካብ ስድራይ ተፈለ ካብ ከልቢ ዝኸፍእ ውርደት ረኺበ እየ ገዛና ኸይረ ኣብ ብርኮም ወዲቐ ይቕሬታ ክሓቶም እዩ እንታይ ዶ ክገብሩኒ እዮም ቻው
0: የስ

0: Aloni.
1: Aloni.
2: Che orsanse.
1: Wow! Che mira azia? Aghdi khum nambe?
3: Bu. Tara khals khosko.
4: Zaodi.
3: Skwe.
0: Navi navi da.
2: Aghdi khum nari khilki. Nayorus marra izagni. ንዘን ዝሓተትኩም ንሕቶ ምስ ናይ ዮሩስ ኣተኣሳሲረ ክምልሰልኩም እዩ። ዮሩስ እኮ ካብ ገዛና ምስተሰጎኩ ዕላማ መቕፃዕቱ ክውን ክኸውን እንተኮይኑ ኣይተቕቕብዎ እናበለት ኣብ ዘዝኣተኮ ገዛ ከም ዝባረር ገይራትን እያ። ሸዑ ብፀሓይ ብንፋስ ብቑሪ ድከተይ ምስተተኹ ከይፈተኹ ንገዛና ከይደ ይቕሬታ ሓቲ እዮም። ስድራይ ድማ ጌጋይ ምሂሮም ናብ መቑቱ ፍቕሮም ሓዊሶም ወይ ሳላኺ ዮሩስ ሓብቲ ካልእ ከዓ እንታይ ደኣ ካስኮ ጌርካ ኣሪኻ ዝበልካኒ ጠገለ ዘይብሉ ከይዳ ሳይክል ናኸድኩ ክንደይ ግዜ ካብ ሓደጋ ምስ ክላእ ወፅ እየ። ዮሩስ ኮደ ኢላ ብተራፊክ መሰተሓዘትኒ እንተ ኮይና ከምኡ ጌይራ ኢለ ተማራሚረሉ

0: ሓሲ በሉ ኸ ናቱ ትፈልጥዎ እንዲኹም ትወዲ ገዛውትና ከመይ ድ ነይሩ ማውቱ ብሽክለታ ገይርና ኸደ እንዲ ኣብ ታሕቲ ዓባይ መኪና ኣትዩ እስየ ኸዓ ዘኪረ ሸዑኡ ሓቀይ ኣባይ የሩስኩም ክትብለኒ ኢለ ሕጊ ተራፊክ ክኽተል ጀሚረ እዚ ኻስኮ ኸዓ ሕጊ ናይ ተራፊክ እዩ ፅቡቕ ኢኻ ናበይ ናበይ ዲኻ ዝበልካኒ ባኑኸ ኣብ ክላስና ዘይኮውን መልሲ ነጌራ ዜሮ ከም ዘምፅእ ዝገበረትኒ እንታይ ኮይነ ኣኹም ጌራትኒ ኢለ ክማራ ተማራሚረሉ ያኻ ፅብቕቲ ትምህርቲ ክምኢልክ ንየሩስ ካብ ሰብ ከይደ ኣለኹ በዕሊ ያፅኒዐ በዕሊ ክሰርሕ ዓባይ ትምህርቲ ክምኢርክኒ ፈፂሙ ዘይርሳዕ ትምህርቲ ምኢርክኒ በርሕሪኦ ኸዓ ግዜ ብግቡእ እናተጠቀምኩ ኣብ ትምህርተይ ክነፍዕ ቃልኣቲ እዚ እውን ሳላኺ እዮሩስ ሃብቲ እሞ እዚ ኩሉ እናገበረትለይ ሓቂፈ እንተሰዓምኩ ኣውሕዳ ሕጂ ከማ ከመስግነ ይቀኒ ለ ዮሩስ ሓብቲ እንታይ ክሞ ትብልኒ ነርክ ዮሩስ ሓብቲ
1: ሱቕ በሉ ክምሃር ኣሎ ፅቡቕቲ ትምህርቲ ክትምሃሩ ስለደሎ ኸ
2: ክምሃር ኣሎ
0: ተማሂረ

እዛ ድራማ ከመይ ክንከታተላ ፅንሕና ፍትዋ ተኸታተልቲ መደፊርና ካብ ድራማ ኪነ ምዝንጋዕ ብዙሕ ቁም ነገር ተማሂርና ክንከውን ተስፋ ገብር ባርከስ ፍትዋ ተኸታተልቲ መደፊርና ፊዮርና ሎሚ ኣደላቶም ዝነበረ ትሕዝቶታት እዚ ክትከታተልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ተሓጊዝኩም ዓጊብኩም ብዓብዪ ድማ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኸብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ ብመለሳት ዘለዎም ትሕዝቶታት ይኸውን ክሳዕ ሽዑ ግን ሰሰናይ ንኽእልና

ኣብ ኣሜሪካ ልዕሊ 12 ክልል ሃገር ፕላስቲካዊ መሳርያ ንኸይእገድ ሓበሬታ ከመሓላልፋ ከለዋ ኣስታት 100 ከተማታት ናይ ኣሜሪካ ግን ፕላስቲክ ክእግዳን ኣድላይነት ምስ ዝህልዎ ድማ ቀረፅ ክኽፍላን ይረኣያ። ሓንቲ ካብዘን ፕላስቲካዊ መሳርያ ዝኸልከላ ከተማታት ሲያትል ኮይና ነቶም ሓንሳብ ተጠቒምካ እትድርብዮ መስ

ሳርሒታት ማለት ብልምዲ ዩዝ ኤን ስሮ ተባሂሎም ዝፍለጡ ከም ፕላስቲካዊ ከረጺት መምፀይ መስተ ከይተረፈ ዝኣገደት ዝዓበየት ናይ ኣሜሪካ ከተማ ተባሂላ ትፍለጥ። ቤካ ፎልስ ተባሃለት ናይ ሲያትል ህዝባዊ ኣገልግሎት እትሰርሕ ከም እትገልጾ ወላ እውን እቲ ዝበለጸ ዳግመ ምምስራሕ ዘካየድ ትካል ብቑዕ ከም ዘይኮነ እያ ትገልጽ። ምክንያቱ እታ ማሽን ንዝተወሰነ ዓቐን ዘለዎ ፕላስቲክ እያ እተመስርሕ። ንኣብነት ከም መምፀይ መስተ ዝኾነ ስትሮው ንእሽተይ ስለ ዝኾነ ከይተመስርሐ ካብ ማሽን ክወድቕ እዩ ዝረአ ትብል። ማሚ ሃራ ዝተባሃለት ህዝባዊ ኣገልግሎት ናይ ሲያትል እተመሓደር ወሲኻ እቲ ኣነ ዝጥቀመላ መምፀይ መስተ ኣብ ሰላማዊ ውቅያኖስ ከይዳ ንኣሽሓት ዓመታት ክሓቕቕት ብምፅናሕ ንዓሳታት ክትቀትልን ወይ ድማ ድሕሪ 10 ዓመታት ኣብ ውሽጢ ኣካላት ናይቲ ክምገቡ ቕሪብ የ ዘለኹ ዓሳ ክትፀንሐኒ ኣይደልን እየ ትብል። እዞም ኣብ ትሕትያ ተቖፂሮም ዝነጥፉ ጉጅለ ቅድሚ ነዚ ናይ ሲያትል ምእጋድ መስርሕ ምጅማሮም ኣብተን ፕላስቲክ ዝጥቀማ ትካላት ሓላፍነት ክወስዱ እዮም ተረኣዮም። መብዛሕትአን ትካላት በዚ እገዳ ክሰማምዓ እንከለዋ ገለ ግን ነቲ ኣብ ክንዲ ፕላስቲክ ክጥቀምሉ ከም ዘለዎም ዝተሓበርዎ መሳርሒ ዋጋ ከቢርና ብምባል ከማርሩ ይረኣዩ ኣለው። ነዚ ድማ ንረብሕኦም ብዘይሓስብ መገዲ ፍታሕ ኣብ ምርካብ ሓሶ ኩሉ ጀሚሮም ኣለው። ኣብ ዓመት ልዕሊ ሚልዮን መምፀይ መስተ ማለት ስትሮው ንገዝእ። ኣብዚ ሕጂ እዋን ግን ዋጋ ናይዚ ሓድሽ ብመንግስቲ ዝተኣዘዘልና ስትሮው ብ3 ዕፅፊ ዛይዱ ይርከብ ይብል ባብ ዳንከን ዝተባሃለ ዋና ናይዛ ንልዕሊ 80 ዓመታት ዝሰርሐት ቤት መግቢ ኣይቫርስ። ንሱ ቐፂሉ ንዘዝመፀ ዓሚል ኣይኮናን መምፀይ መስተ እንህብ ቅድም ይደሊ እንተኾይኑ ንሓቶ። ብድሕሪኡ ነቲ ብኣትክልቲ ዝተሰርሐ እሞ ምስ ተጓሕፈ ድማ ተመስርሑ ንመስቢሒ መሬት ዝኸውን ድኹዕ ዝቕየር መምፀይ መስተ ንህቦም ይብል። እዚ ግን ፍታሕ ኣይኮነን። ምክንያቱ በዛ መምፀይ መስተ ክትሰቲ እስከ ፈትኒ በላ ነዛ ጋዜጠኛ ክትመፂ ምስ ፈተነት ዘይከምቲ ናይ ቀደም ፕላስቲካዊ መምፀይ መስተ በዚ ንክትሰቲ ኣዝዩ ከቢድ ምዃኑ ተረድኣ። ንሱ ቐፂሉ ዋጋ ናይዚ ሕጂ ማዕቢሉ ዘሎ መምፀይ መስተ ካብቲ ቅድሚ ሕጂ ዝነበረ ወይ ዝተለምደ መምፀይ ብ3 ዕፅፊ ዛይድ ቁሩብ ዋጋ እንተጎደለ ብምባል ብጃምላየ ዝዕድጎ። እዚ መንግስቲ ዝሃበና መምርሒ ፍትሓዊ ይኮነን። ንሕና ዓማዊልና ዝጠለብዎ ከነማልኢና ንደሊ ይብል እናማረረ። ዌስት ቤንሰን ዝተባሃለ ወናኒ ናይ ታኮ ታይም ዝተባሃለ ትካል ነቲ ናይ ከተማ ሲያትል መምርሒ ብግቡእ ክትግብሮን ካልእ ኣማራፂታት ብምጥቃም ኣብነታዊ ዝኾነ ኣካይዳ ይኽተል ከም ዘሎን ይሕበር። ኣብዚ ሕጂ እዋን እዛ ትካል ንዓማዊላ እተቕርቦ ኣቕሓ ካብ ዝነኣሰ ክሳብ ዝዓበየ ኮምፖስት እዩ። እዚ ማለት ልክዕ ንፕላስቲክ ዝመስል ኮይኑ ግን ብባህርያዊ ነገራት ዝተሰርሐ ኣቕሓ እዩ። ምስ ተጓሕፈ ድማ ተጣሒኑ ንመስብሒ መሬት ድኹዕ ይኸውን። ወናኒ ናይዛ ትካል ዝኾነ ቤንሰን ብዛዕባ ዝመብርህ ክህብ እንከሎ ንሕና ወነንቲ ትካላት ነዚ ኮምፖስት ወላ ብ5 ዕፅፊ ዋጋ ናይቲ ቅድሚ ሕጂ እንጥቀመሉ ዝነበርና ፕላስቲካዊ ናውቲ ንግዛእዮ ንድሕነት ነዚ እንነብረሉ ኣከባብን ሕብረተሰብን ክሳብ ዝኾነ ዝግባኣና ፃዕሪ ከነካይድ ይግባእ ይብል። ኣብዚ ክንርድኦ ዘለና እዚ ኮምፖስት ዝበሃል ናውቲ ምስ ተጓሕፈ ናብቲ ዝግባእ መሳለጥያ ወይ ኣብ ውሽጢ ማሽን ክኣትለዎ፣ በዚ ድማ ናብ ሓመድ ተቐይሩ መስብሒ መሬት ማለት ድኹዕ ይኸውን። እዚ ሕጂ እንዕዘቦ ኣብ ሲያትል ዝርከብ ናይ ኮምፖስት ኢንዳስትሪ ናይ ስድራ ትካል ኮይኑ ብጄሰን ለንስ ዝተባሃለ ወዶም ይካየድ። ጋዜጠኛ ኣምና ፕላስቲካዊ ትሕዝቶ ዘለዎም ነገራት ዘምፅእዎ ሳዕቤን ምስ ሓተተቶም እዚ ኢልካ ክግመት ዘይከኣል ሳዕቤን እዩ ዘለዎም ብምባል መግለፂ ከም ዝስእነሉ ነገራ። ኣብዚ ትካል ከይተረፈ ምስቲ ኮምፖስት ማለት ብባህርያዊ ነገራት ዝተሰርሐ ኣቕሓ እሞ ሕጂ ተጣሒኑ ንድኹዒ ዝቕረብ ዘሎ ሓመድ ሓሓሊፍካ ፕላስቲክ ከም ዝርከብ ይረአ። ጄሰን ለንስ ካብ 2008 ጀሚሩ እዩ ኣብዚ ስራሕ ዝነጥፍ ዘሎ። ናይ ሲያትል ላዕለዎት ሓለፍትን ሕብረተሰብን ነዚ ሓሳብ ብምል

ድጋፍ ዘይትሳተፍ ወይ ዘይትሓባበር ነይሩ እንተ ደኣ ዝኸውን እዚ ትካል ኣይመሃለወን ነይሩ ይብል። ማይታይ ሽሓቶን ዝግመት ኮምፖስት ናብ ድኹዒ ይቕይር። ካብቶም ኣብ ስያትል ዝርከቡ ነዚ ፍርያት ዝደልዩ ዓበይቲ ትካላት ጀሚሩ ክሳብ ኣብ ናይ ውልቆም ገዛ ጀርዲን ዝገብሩ ውልቀ ሰባት ድማ ክሸይጥ ይኽእል። ከተማ ስያትል ኣብቲ ጠገለ ዘይብሉ ሰብ ዝሳተፎ መፃወቲ ሜዳ ናይ ዝተፈላለየ ግጥማት ዝኾነ ስታድዮም ከይተረፈ ኮምፖስት ዝኾነ ናውቲ መብልዕን መስተይን ጥራሕ ንኽጥቀማያ ኣኺላ። ኣብ 2017 እዚ ሜዳ ካብቲ ሰብ ተጠቒሙ ዝጓሓፎ ኮምፖስት 96 ሚታዊት ኣብ መዓላ ናይ ድኹዒ ከም ዝውዕለ ይፍለጥ። ትሬቨር ጎቢ ዝተባህለ ብዛዕባ እዚ ክገልጽ እንከሎ ድሕሪ ግጥማት ነቲ ሰብ ዝገድፎ ጓሓፍ ኣየናይ ዩ ፕላስቲክ ኣየናይ ከ ኮምፖስት ኢልካ ክትፈላለ እኳ ኣህላኽ እንትኾነ ግን ቲፎዘና ዝሰማምዕሉ ክሳብ ዝኾነ ንዓና ኣዕጋብ እዩ ይብል። ጋዜጠኛ ኣምና ቀፂላ ገለ ከተማታትን ትካላትን ናይ ኣሜሪካ ፕላስቲካዊ ናውቲ ንምውጋድ ዝከኣለን ክፅዕራ እንከለዋ ካናዳ ግን ኣብ መላእቲ ሃገር እገዳ ናይ ፕላስቲክ ከም ዘጽደቐት ይፍለጥ። ቀዳማይ ሚኒስትር ጃስቲን ትሩዲው ኣብ ግንቦት 2019 ዘውፅኦ መግለጺ ካናዳ ኣብ 2021 ተጠቃምነት ናይ ፕላስቲክ ከም እተወግድን ነዚ መሸጣ ወይ ከፍርያ ዝተረኽባ ትካላት ድማ ግቡእ መቕጻዕቲ ከም ዝብየነለን ሓቢሩ ነይሩ እዩ። እዛ ኣምቦክስድ ዝተባህለት ኣብ ቶሮንቶ ትርከብ ቤት መሸጣ እቲ ንግዚኡ ተጠቒምካ እትጉሕፎ ፕላስቲክ ጠቕሊሎም ከም ዘወገድዎ ይፍለጥ። ዋና ናይዛ ትካል ሚሸል ከም እትሕብሮ እትዕድጎ ኣስቤዛ ካብ ኣብ ጎማታት ተዓሽጉ ዝመጸካ ፍሬሽ ማለት ብሓድሽ ክትሪኦ ክድህስሶ ሽቱኡ ከተስተማቕሮን ኣለካ ዝብል መምርሒ ተኸቲልና ኢና ነቲ ንሓደ ግዜ ጥራሕ ተጠቒምካ ዝድርበ ፕላስቲክ ነወግድ ዘለና ትብል። ኣብዚ ትካል ክዕድጉ ዝመፁ ዓማዊል መብዛሕትኦም ናቶም ሳንጣ ወይ ጎማታት ናይ ጸባ ሒዞም እዮም ዝመፁ። ነቶም ዘይተማልኡ ዝኸውን መሸጣ ግን ኣሎ። ኣብዚ ትካል ገለ ትሕዝቶ ንኸይበላሸዉ ግድነት ኣብ ጎማታት ክቕመጡ ዘለዎም ኣለዉ። ሚሸል ብዛዕባ እዚ ክተብርህን ከላ ቀንዲ ዕላማ ናይ ትካልና ነትን ሓንሳብ ተጠቒምካ እትድርብዮ ፕላስቲክ ንምውጋድ እዩ። እዚ ዝተፈላለየ ትሕዝቶ ተቐሚጡሉ ዘሎ ፕላስቲክ ግን ንነዊሕ እዋን ከገልግለና እዩ። ምስቲ ዩዝ ኤን ስሮ ተባሂሉ ዝስመ ፕላስቲክ ዝወዳደር ኣይኮነን። እዚ ንነዊሕ እዋን ዘገልግል ዘላቕነት ዘለዎ ፍርያት እዩ ትብል።

ክሓሙ ከም ዝኽእሉ ወዲ ሰብ ግን ብዛዕባ እዚ ብዙሕ ኣፍልጦ የብሉን ምክንያቱ ብዛዕባ እዛ ንነብረላ ምድሪ ስለ ዘይግደስ ትብል እዚ እናኾነ ዩኒሊቨር ዝተባህለ ግሎባዊ ትካል ፍርያቱ እቶም ኣብ ዓለምና ተፈተውትን ፍሉጣትን ዝኾኑ እዮም ገለ ካብ ፍርያቱ ዶቭ ሻምፖ ሊፕቶን ከምኡውን ቫዝሊን እዮም ናይዚ ትካል ፍርያት ኣብ ፕላስቲካዊ መቐመጢ ተዓሽጎም እዮም ዝሽየጡ እዚ ትካል ዓመታዊ ክሳብ 700,000 ሜትሪክ ቶን ንምዕሸግ ዝኸውን ፕላስቲክ ይጥቀም ጃን ኮይን ዝተባህለ ናይዚ ትካል ኣካያዲ ንሕና ከም ትካል ንፕላስቲክ ክነወግዶ ኣይንኽእልኒ ኢና ምክንያቱ ዓለም ምሉእ ፕላስቲካዊ ነገራት ተጠቒሙ እናጓሓፈ ንሕና ንበይንና ተጠቃምነቱ ብምቁራፅ እናምፅኦ ለውጢ የለን ኣብቲ ናይ ዝተጓሕፉ ፕላስቲካት ኣብ ዝግበር ዳግመ ምስራሕ ግን ኣበርኩተና ከነዛይድ ክንፅዕር ኣለና ብምባል ከምዘየቋርፅዎ ይገልጽ ካናዳውያን ንእገዳ ናይ ፕላስቲክ የተግብርዎ ኣለዉ ትካላት ከ ከምቲ መንግስቲ ዘመሓላለፎ መምርሒ ዝኾነ ትካል ክሸይጥ ወይ ከፍር ዝተረኽበ ሓላፍነት ብምስካም ንጌግኡ ክቕፅዓሉ ምዃኑ ኣጠንቂቑ እዩ ጋዜጠኛ ኣምና ነዘየዕግብ መግለፂ ኣብ ክንድነተን ከማኹም ዝኣመሰላ ፕላስቲካዊ መሳርያ ዝጥቀማ ትካላት ነዚ ንኸይጥቀማ ዝእገዳ ወይ ካልእ ኣማራፂታት ዝጥቀማ ነቶም ነዚ ፍርያትኩም ብምዕዳግ ዝጥቀሙ ሰባት ክጉሕፍዎ እንከለዉ ክጥንቀቑ ኣለዎም ኢልካ ምንቃፍ ኣየድልን እዩ ክትብል እያ ነዚ ናይ ዩኒሊቨር ኣካየዲ ስራሕ ተቃውማ ክትገልጸሉ ተረአያ ናቱ ግብረ መልሲ ግን ነቲ እነፍርዮ ፕላስቲካዊ መዐሸጊ ንዓና እንተ ኣኽሲብና ምስ ተጓሕፈ ክንዲ ፍርቁ እንተ ደኣ ዳግም ኣመስርሕና ኣብቲ ዝበሃል ዘሎ ፕላስቲካዊ ብከላ ዓብ ለውጡ ኸነምፅእ ንኽእል ኢና ብምባል ኣብ ክንዲ ካብ መሰረቱ ነቲ ሓደጋ ዘምፅእ ዘሎ ፕላስቲክ ምፍራይ ብምቁራፅ እንከላኸሎ ምስ ተሰርሐ ንዝግበር ምፍዋስ ምዃኑ ኣተኩርኡ ብምግላጽ እዩ መኽሰቡ ጥራሕ ከም ዘገድሶ ዝገለጸ ንሱ ወሲኹ እቲ ንሕና ናብ ዕዳጋ እንዝርግሖ ብፕላስቲክ ዝተዓሸገ ፍርያት ውሑድ እዩ እተን ከምዚ ኸማና ዝኣመሰላ ምስ ተጠቐምካ እትጐሕፎ ፕላስቲክ ዘፍርያ ትካላት ክሳብ ክንደይ ሚእታዊት ንሕብረተሰብ ክሃስያ ስለ ዝኽእላ ኢና እሞ ትካላት ክዕሸግ ወይ ክእገድ ኣለዎ ትብሊ ዘለኺ በላ እሞ ንሳ ድማ 40 ሚእታዊት ናይ ዝብከላ በዚዩ ዝስዕብ ምስ በለቶ እሞ ሕብረተሰብ ነቲ ሓንሳብ ተጠቒሙ ዝጉሕፎ ዝነበረ መሳርያ ከም ፕላስቲካዊ ከረፂት ዳግማይ ክጥቀመሉ ኣለዎ ብምባል እቲ ጌጋ ናብ ዓዳጎ ብምፅጋዕ ንትካሉ ነፃ ኸውፃ ኣይተራእዩ እንተኾነ እዚ ክኢላ ኢንዱስትርያዊ ስነ ኣከባቢ ዝኾነ ሮልንጋየር ከም ዝሓበሮ ግን ዳግመ ምጥቃምን ዳግመ ምምስራሕን ነዚ ፀገም ክፈትሖ ኣይክእልን እዩ ብፍላይ 91 ሚእታዊት ካብዞም ፕላስቲክ ክምስርሑ ዘይክእሉ ብምዃኖም እዩ እብል እዚ ሓቂ ነቲ ኣብ ዓለምና ብፍርያት ፕላስቲክ ኣብ ቀዳማይ ደረጃ ዝስራዕ ትካል ፀገም ፈጢሩሉ ይርከብ እዚ ናይ ኮካ ኮላ ትካል እዩ እዚ ትካል ካብቲ ነዚ ፍርያት ክሰርሓሉ ዝጀመረ ቅድሚ 133 ዓመታት ጀሚሩ ከምዚ ኣብዚ ዝካፋለ እንዕዘቦ ዘለና ዝተፈላለዩ መትሓዚዩ ተጠቒሙ ጥርሙዝ ሓፂን ኣሉሚንየም ከምኡውን ፕላስቲካዊ መትሓዚ ኣብ 1978 እዩ ነዚ ፕላስቲካዊ መትሓዚ ክጥቀመሉ ዝጀመረ ኣብዚ ሕጂ እዋን እዚ ትካል ኣብ ዓመት ክሳብ 120 ቢልዮን ኣብ ፕላስቲክ ዝተዓሸገ ኮካ ይሸይጥ ነዚ ፕላስቲካዊ መትሓዚ ጎኒ ንጎኒ ብምስራዕ ንዙርያ ናይ ዝእንነብረላ ምድሪ 700 ግዜ ክጥቕልላ ይኽእል ላዕለወይቲ ምክትል ፕረዚደንት ናይ ኮካ ኮላ ዝኾነት ቢ ፔርስ ክትገልጽ እንከላ ፕላስቲክ ዘስዕቦ ዘሎ ጸገም ዓብዩ ንምፍትሑ ድማ ኩላትና ክንፅዕር ኣለና ምድሪ እንተዘይረጊኣ ሕብረተሰብ እንተዘይነቕሑ ዝዕወት የለን ካልኣት ድማ ዕውታት ኣይኮናን እየን ልክዕ ከምቲ ኣቐዲምና ዝተዓዘብናዮ ትካል ዩኒሊቨር ናይ ኮካኮላ ትካል እውን ብፕላስቲክ ዝዓብለለዩ ኮይኑ ዘሎ 3 ሚልዮን ሜትሪክ ቶን ዝኸውን ፕላስቲክ ኣብ ዓመት የፍሪ ቢ ፔረስ ከም እትገልጾ ቀንዲ እዚ ትካል ዝፅዕረሉ ዘሎ ኣብ ክንዲ ሓድሽ ፍርያት እነፍሪ ነቲ ቕድሚ ሕጂ ዘፍረናዮ ፕላስ

ፕላስቲክ ዳግም ብምስራሕ ጥራሕ ብቐጻል ክንጥቀመሉ ሓድሽ ፍርያት ካብ ምስራሕ ክንቁጠብ ከም ዘለና ኢና ኣብ ስምምዕ በፂሕና ዘለና ትብል ጋዜጠኛ ኣምና ብምግራም 3 ሚልዮን ሜትሪክ ቶን ፕላስቲክ ኣዝዩ ብዙሕ እዩ። ስለዚ ኣብ ዓመተ 2030 ነዚ ቁፅሪ ንምቕናስ ክትበፅሕዎ ዘለኩም ዕላማ ኣሎ ድዩ ብምባል ምስሓተተታ ቢፔረስ ዝመለሰቶ፣ እቲ ቐንዲ ዕላማና ዘሎ ነቲ እነፍርዮ ቁፅሪ ንምቕናስ ዘይኮነ ነቲ ዘፍረናዮ ብዝሒ ፕላስቲክ ብቐጻሊ ዳግማ መስርሕና ክንጥቀመሉ እንተ ደኣ ክኢልና ሓድሽ ፕላስቲካዊ ፍርያት ኣይከነፍርን ኢና። ስለዚ ንኹሉ ዝተሰርሐ ንምስርሖ እንተ ደኣ ኮይንና ተጓሒፉ ብከላ ዘምፅእ ፕላስቲክ ኣይክህሉን እዩ። ኣብ ዓመት 2030 ነዚ ንምትግባር እዩ ዘሎ ቀንዲ ዕላማና ትብል። ቤን ጆርዳን ዝተባህለ ኣብ ኮካኮላ ዳይሬክተር ናይ ኣከባብያዊ ምሕደራ ዝኾነ ከም ዝሕብሮ ድማ መዓልታዊ 2 ቢልዮን ካብ ፍርያት ናይ ጥለብ ነቲ ፍርያትና ብምስታይ ድማ እቲ መትሓዚኡ ይጓሓፍ። እዚ ጓሓፍ ዳግም ንኽምስራሕ ይምለስ። ከም ገለ ከይተረአየ ምስ ዝሓልፍ ድማ ኣብ ዘይማዕበላ ሃገራት ብሕጋዊ መገዲ ምድብ ስርሖም ጓሓፍ ዝኣራርዩ ሰባት ኣለዉ። እዚኦም ኣኪቦም ይሰድዎ። ንሕና ከም ትካል ነቲ ዘፍረናዮ ዳግም ብምምስራሕ ዘይንጉሕፎ እንተ ደኣ ኣለና ኮይንና ዕዉታት ኢና ክብል ይዛረብ ትካል ኮካኮላ። ነቲ ዝሰርሕዎ ፕላስቲካዊ መትሓዚ ኣብ ዓመተ 2025 100 ሚታዊት ዳግም ክምስራሕ ዝኽእል ኮይኑ ክቐርብ ከም ዘለዎ እዩ ዕላማኦም ዘሎ። እዚ ብምትግባር ኣብ ዓመተ 2030 50 ሚታዊት ካብዚ ዳግም ተመስሪሑ ኣብ መዓላ ክውዕል እዩ። ኣብ 2018 እዚ ሚታዊት 30 ሚታዊት ጥራሕ እዩ ነይሩ። ምክትል ፕረዚደንት ናይ ኮካኮላ ቅፂላ ዕላማናትና ነቲ ዘይተርፍ ክኸውን ዘለዎ ኣብ ግዜኡ ክማላእ ከም ዘለዎ ኢና ንፈልጥ። ምክንያቱ ኣብ መጻኢ ዝነቐሐ ወለዶዩ ክመጽእ። ንሕና ከም ትካል ነቲ ንሕብረተሰብ ክጐድእ ዝኽእል ከነወግዶ እንተ ደኣ ዘይጸኒሕና ንሕብረተሰብ ብኣወንታ ዘይጸልዉ ትካላት ዝሰርሕዎ ፍርያት ኣይንዕድግን ኢና ዝብሉ ወለዶዮም ክመጹ። እዚ ንዓና እውን ሃሳይ እዩ። ምክንያቱ ኣብ መጻኢ ንፍርያትና ዝዕድግ ኣይክህሉን እዩ። ስለዚ ካብ ሕጂ ነቲ ንሕብረተሰብ ይሃስዩ ዝተባህለ ፕላስቲክ ዳግም ብምምስራሕ ካብ ጎዳእነት ክንከላኸል እንተ ደኣ ጸኒሕና ንዓማዊልና ብዓብኡ ድማ ንሕብረተሰብ በብግዜኡ ከነሐጉሶን ክንጥንቅቐሉን እንተ ደኣ ጸኒሕና ኣብ ስራሕና እውን ብቐጻሊ ዓወት ክንረክብ ንኽእል ኢና ትብል።

ካልእ ኣብነታዊት ዝኾነት ትካል እዛ ኣብ ዓባይ ብሪጣንያ እትርከብ ትካል ኮይና እዚኣ ንዝተጓሕፉ ፕላስቲካዊ ነገራት ተጠቒማ ጽርግያ ክትሰርሕ ጀሚራ ኣላ። ንዝተጓሕፈ ፕላስቲክ ናብ ኣስፋልት ወይ ቅጥራን ብምቕያርዮም ስርሖም ዘጻፉ ዘለዉ ቶቢ ምካርኒ ዝተባህለ ኣካያድና ይዛ ሚክሪቤር ዝተባህለ ትካል ኣብ መግለጺ እዩ ዝተፈላለየ መጽናዕትታት ከም ዝሕብርዎ ፕላስቲክ ንኽሓቅቕ ኣማይት ዓመታት እዩ ዝወስደሉ። ስለዚ ንሕና ድማ ጽርግያ ከይተባላሸወ ነዊሕ ክጸንሓልና ኢና ንደሊ። ንጽርግያ ብፕላስቲክ እንተሰሪሕናዮ ድማ ነዚ ውፅኢት ከርእየና ይኽእል እዩ ይብል። እዚ ትካል ዝበለጸ ሓሳብ ይምጽኡ ድሮ እውን ኣብ ብዙሕ ሰሪሕ ኢሉ እዩ። ግን እዚ ትካል ንበይኑ ነቲ ኣብ ዓለም ምሉእ ዝጓሓፍ ዘሎ ፕላስቲክ ኣብ ጥቕሚ ከውዕሎ ኣይክእልን እዩ። ካልእ ኣብዚ ሕጂ እዋን ንዝተጓሕፈ ፕላስቲክ ንምጥፋእ ዝካየድ ዘሎ መስርሕ ኣብ ፋብሪካ ምቅጻል እዩ። እዚ ግን ንባዕሉ መርዛም ዝኾነ ትኪ ናብ ኣየር ስለ ዝሰድድ ዓብ ጸገም ክፈጥር እዩ ዝርአ ዘሎ። ሞርጋን ቪግ ዝተባህለት ተመራማሪት ክትገልጽ እንከላ ፕላስቲካዊ ጓሓፍ ኣብ ኩሉ ተዘርጊሑ ካብሃለወ ንዕኡ ዝምገቡ ባክተርያ ክፍጠሩ ግድነት እዩ። ስለዚ ባክተርያ ንጸገማትና ብዓቕሞም ዘፋኽሱ ክኾኑ ይኽእሉ እዮም። ኣነ ካብ ዝተፈላለየ ቦታታት ርስሓት ብምእካብ ንምርመራ ኣቕሪበዮ ኣለኹ በለት። ነዞም ካብ ብብዝሒ ርስሓት ዝርከብሉ ቦታ ዘምጻዓቶም ባክተርያ ኣብ ላቦራቶሪ ብምቕራብ ፕላስቲክ ጥራሕ ክትህቦም ተራእየት። ከምቲ ናይ ጽሑፍ መጽ

ሰማዕታ ድማ ነዚ ክምገብዎ ብግብሪ ተዓዘበት። ወላ እኳ እዚኦም ነዚ ፕላስቲካዊ ጓሓፍ ንምጥፋእ ክእለት እንተሃለዎም ግን ኣዝዩ ዝሕል እዩ። ስለዚ እዞም ባክተርያ ንክሃርፍዎ መታን ካብ መጀመርታ ፕላስቲክ ክስራሕ እንከሎ እንታይ ዓይነት ባእታታት ክኣትዎ ኣለዎ ከነፅንዕ ኣለና። እዚ ብምግባር ነቲ ክእለቶም ከነቀላጥፎ ንኽእል ኢና ትብል

ኣብ ዝተፈላለዩ ከባቢታት ገለ ሰባት በብውልቆም ፕላስቲክ ንምጥፋእ ኣበርክቶ ክገብሩ ይረኣዩ ኣለዉ። እዛ ክሪስ ዝተባህለት ዝተሰርሐት መሳርሒት ኣብ ባሕሪ እትቕመጥ መእከቢት ጉሓፍ ኮይና ንዝኾነ ኣብ ጥቓ ጸንበለል ዝብል ፕላስቲካዊ ጉሓፍ ብምስሓብ ትእክቦ። እዛ ንብረት መዓልታዊ ክሳብ 4 ኪሎ ግራም ዝኸውን ፕላስቲካዊ ጉሓፍ ክትእክብ ትኽእል።

ሎሪ ጎፍ ዝተባህለት መንእሰይ ድማ ፕላስቲክ ንምጥፋእ ካብታ ካፕቴን ፕላኔት እትብል ናይ ካርቱን መደብ ዝሰመዐታ ንብከላ ክትከላኸል እንተ ደኣ ደሊኻ እቲ ፍታሕ ኣብ ኢድካ እዩ ዘሎ እትብል ሓረግ ከም ዝተጸልወት ትሕብር። ንሳ ኣነ እውን ንዓለም ብኣወንታዊ ስርሐይ ንኽጸሉ ንዝኾነ ከይተጸቡኹ ክብገስ ግቡእ እዩ ብምባሌ ነዚ ሕጂ ሒዝዮ መጽእ ዘለኹ ሓሳብ ዘመሓላልፍ ትብል። ንሳ ነቲ ፋብሪካ ቢራ ተጠቒሙ ዝጉሕፎ ናይ ስርናይ ጓሓፍ ብምምስርሕያ ካብ ፕላስቲክ ነፃ ዝኾነ መጠቕለል ካሪመለ ዝሰርሐት። እዚ መጠቕለሊ ንባዕሉ ክብላዕ ከም ዝኽእል ድማ ትገልጽ። ነቲ እንዕሽጎ ካሪመለ ኣይኣባላሽዎን እዩ፣ ተግባራ እውን ዘየጠራጥርን እዩ፣ መርዛም እውን ኣይኮነን። ብዓብኡ ድማ ኮምፖስት እዩ፣ ማለት ብተፈጥሮኣዊ ነገራት ስለ ዝተሰርሐ ምስ ተደርበየ ወይ ምስ ተጓሕፈ ናብ ድኹዕ እዩ ዝቕየር ትብል ጋዜጠኛ ኣምና ቐጺላ። ምምሃዝን ምሕዳሽን ንጎኒ ገዲፍና መብዛሕትኡ ሰብ ፕላስቲካዊ ብከላ ንምጥፋእ ብወገኑ እንታይ ኣበርክቶ ክገብር ከም ዘለዎ ይሓትት እዩ። ክኢላታት ነዚ ግብረ መልሲ ክህብሉ እንከለዉ ብንእሽተይ እሞ ጀምር ድሓር ክትዓቢ ኢኻ ይብሉ። ቪኪ ፖፓ ዝተባህለት ኣደ ብመስተይ ሽሐያ ነዚ ለውጢ ጀሚራቶ። ንሳ ንኹሉ ኣብ ገዝኣ ዝነበረ ፕላስቲካዊ መትሓዚ ናብ ጥርሙዝያ ቀይራቶ። ንቱዝ ፔስት ማለት ሳምና ስኒ ብልሙድ ኣፀዋውዓ ናይ ሃገርና ድማ ኮልጌት ዝበሃል ከይተረፈ ኣብ ጥርሙዝ ከተቐሙጠ እያ ትርያ። ንሳ ካብቲ ኣምቦክስድ ዝተባህለ ዓብ ድኳንያ ኣስቤዛ ትገብር። ኣብዚ ትካል ናትካ መትሓዚ ሒዝካ ብምምፃእ ኢኻ እትዕድግ። እንተዘይተማሊእካ ድማ መትሓዚ ዝኸውን በብዓቕኑ ዝሸየጥ ተራሙዝ ይርከብ። ጋዜጠኛ ኣምና ነዚ ንምፍታን ናብቲ ድኳ ከደት። ዘድልያ ኣስቤዛ ካብኡ ድማ ዓደገት። ፕላስቲክ ዝበሃል ዘይብላ ናብ ገዛእኻ ተመልሰት። ብኣንጻሩ ኣብ ካልኦት ዓበይቲ ድኳናት ብምኽያድ ነተን ኣስቤዛ ኩለን ደገመተን። ኣብዚ ግን ኩሉ ኣስቤዛ ብጎማ ዝተዓሸገ እዩ ጸኒሕዋ። ክሳብ ክንደይ ብደቀቕቲ ነገራት ንህሰ ከም ዘለና ድማ መብርሂ ኮና። ብዛዕባ ናይ ፕላስቲክ ጉድኣት ንሕብረተሰብ ንምንቃሕ ዝዓለመ ዝተፈላለየ ኣስተምህሮታት ይካየድ ኣሎ። ብድሕሪ እዚ ነዞም ናይ ካልኣይ ደረጃ ተምሃሮ ዝተኻየደሎም ኣስተምህሮ ኣብ ገማግም ንዝወደቑ ፕላስቲክ ምእራይ ይሳተፉ ኣለዉ።

ካብዚ ብኣሽሓት ኪሎሜትራት ሪሕቖም ኣብ ኢስተርን ዝተባህለት ደሴት ሓንቲ ተቐማጢት ፍልይ ዝበለ ኣገባብ ብምጥቃምያ ኣስተምህሮ ትህብ ዘላ። እዛ መሃኒ ቴያቢ ዝተባህለት መንእሰይ ብዝተጓሕፉ ፕላስቲክ ኣብ ዝተሰርሐ ናይ ሙዚቃ ትምህርቲ እያ ትምህር። ንሳ ብዛዕባ እዚ ክትገልጽ እንከላ እዚ ህንፃ ብ2500 ጎማ ናይ መኪናን 4,000 ዝኸውን ጥርሑ ጠራሙዝን ዝተሰርሐ እዩ። ንምድሪ ንምፅፋፍ

ኣብዚ ሕጂ እዋን ኣብዚ ትምህርቲ ባህላውን ዘመናውን ሙዚቃን ሳዕስዒትን ዝምሃሩ ተምሃሮ 100 በፂሖም ይርከቡ። ኩሎም ኣብዛ ሰነዳዊት ፊልም ዝረኸብናዮም ወነንቲ ትካላት ይኹኑ ተመራመርቲ ከምኡውን ውልቀ ሰባት ነፍሲ ወከፎም ፕላስቲክ ንምጥፋእ ድሌት ከም ዘለዎም ኢና ተገንዚብና። ንሶም ብሓፈሻ ከም ዝገልጽዎ እዚ ዝኾነ ሳይንሳዊ መረዳእታ ኣየድልዮን እዩ። ኩላትና ትካላት ኣውፈርቲ ዕዳጋታት መንግስትን ውልቀ ሰባትን ብሓባር ነዚ ጎዳእ ምዃኑ ተፈሊጡ ዘሎ ፕላስቲክ ንኸነጥፍእ እንተ ደኣ ሰሪሕና፣ ናይ ጽሬት ወፍርታት እንተ ደኣ ተኣካይድናን፣ ነዚ ጸገም ፈጢሩ ዘሎ ባእታ ንኽንብድህ ኣየጸግመናን እዩ እዮም ዝብሉ። እቲ ሕቶ ግን ኩላና በብዓቕምና ነዚ ንኽንብድህ ጠቕሊልና ፕላስቲክ ካብ ህይወትና ንምጥፋእ ዓብ ስጉሚ ክንስጉም ንብገስ ዶ ዝብል እዩ ብምባልያ ኣቕራቢት ናይዛ መደብ ዝኾነት ጋዜጠኛ ኣምና ትፋነወና።

ነገር ሴኒ ሕሽመለ ንተብልም ዝኸበርኩም ተኸታተልቲ መደብ ማገር ከመይ ጥቕኒ እዩ ንሎምውን ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደብ ማገር ብምሓዝ ኣብ ሰዓትና ተረኺብናሉና ንስኻትኩም ድማ ክሳብ ፍፃሜ መደብና ምሳና ክትሓብሩ ብኸብሪ ንዕድም

ክብራት ተኸታተልትና ትሕዝቶ መደማገር ብደርፊ ፈሊሙ ዘሎ ሕጂ ድማ ናብታ ስዒባ ትቐፅል ትሕዝቶ መደማገር ተኸታታሊ ፊልም ሕዳጋት ክስክረኩም።

0: carro, o caper.
1: مرافقة

0: ዓርውናትና ፃብ ጣውና መጋዘም ገሊ ደውና ዝተምር ኣለም ገለት ዓርውናት ክበር ሃለካ
1: ላኢላ ላ ስምዓኒ እብልልት ከይ ዘለየ ከመካይድ ረቢኒ ዳያ ኮን ብል ሆስ ከሬና መገብሰኒ ትጠያበ
0: ኣዳም ቀደሞም ዕሉ ከይስሩኝንታ ኣመለታ መትሌት መንገብ የኒ ሃፍ ንበል
1: ሕነ ለ ከይባ ምዕል ዝረቢታ ላኪን ረቢማ ኣምዕልኩም ዝብደየለት ንቤላ ከምራትኩም ሃንርጦ ከምራትኩም ደው ይቤላ

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይከኣል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝውሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካዳማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብ ዘና ቐዲመን ክግለጻ ዝጸንሓ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽን ይኸይድን ኣሎ። ብሕፅር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካዳማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጹሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና

0: ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንግዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ፀኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
1: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ ንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ፀጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ፀጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትፃወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክፅናዕ ካብ ዝጅምር ነዊሕ እዋን ኮይኑዎሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ናይ ተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከዓ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ንዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና ንሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕርኽ ንደይ ክምዕብል ከም ዝኽእል ማዕርኽ ንደይ ሓሳባት ከም ዘሎ ማዕርኽ ንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስቲ ካልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነ ፍልጠት ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርናያ
2: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር ነዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ እዚ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ።

0: እቶም ሶሻል ሳይንስ እቲ ናና ዓቕሚ ክነርእዮ ስለ ዝዘለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና። ብዙሕ ጥቕምታት ኣለዎ። ኢትስ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና። ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ? ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም። ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ። ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ። ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ። ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
1: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነ ፍልጠት እናትና ዕላማ እቲያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነ ፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባል እያ ትብል ነራ። እዚ ክለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና። ሓደ ኣብ ማሕበራዊ ስነ ፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልቲኡ ቢንቶ ምዃኑ ማሕበራዊ ስነ ፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ።
3: ኣነ ሂትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥ ኮ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና፣ ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
4: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ፣ ዝተፈላለዩ ጨንፈራት ኣለዎ። እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ። ሊንግዊስቲክስ ብሓፈሻ ሊንግዊስቲክስ ኣሎ ላንጉዌጅ እታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉዌጅ ማለት ቋንቋ እዩ። ሊንግዊስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
5: ኩሉ ግዜ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮና ኣሎ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ኩሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

ሕጂ ቀዳማይ ቀዳማይ ፀላብ እንታይ እተይና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎስ እንተኾይኑ ከ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኮይና ግን እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ኣብ ባህርያዊ ስነፍጥር ድዩ ዝምርከስ ወይስ ኣብቲ ማ

0: ራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቱ የብልካ፣ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን እዩ ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንሱ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመጻእ ከዓ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ፣ ጂኦግራፊ እንተኣተየ ክምዕብል ኽእል እየ፣ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እቲ መጀመርተዉ ማለት እዩ። ሕጂ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኽፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ። ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፍራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን። ዶክተር ተሃልዩ ከ ፍራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፍራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ። ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን። እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ።
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ዘሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዝሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ። ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ። ስለዚ ሓደ ተምሃራይ ናይ መፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ክኣቱ ይኽእል እዩ።
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ። እቲ ቐንዲ ዘገድስ ነገር ንዓኸ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ናይ ማይ ነፍሒ ናብ ኦክት ኬድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮም በዘን ሳብጀክታት በዘን ዓውደ ትምህርትታት ኣጉሊሕና ርኢናዮ ኣለና። ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣሎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ከኣት ወይና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቓት ተባሂሉ ይኣቱ ኣብኡ ከዓኒ ኣብእውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና እንዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ከዓ ካብኣተን ዕላማታት እየን ዘን ሰብ ዘዝተፈላለየ ክእለታት ኣሎ ኣብ ዘዝተፈላለየ ከዓ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንካን ክትኮን ዘለካ ወረባት እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ነኖ እዚ ናይ ሕማቓት ኣይኮነን። ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ዘይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ዘይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ። ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ። ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቆል ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሕፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቓት ኣይኮነን
4: ወለክዕ ከምታ ዝበልከያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርትኡ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ከላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ። ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓትዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም።

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኸኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብሮ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርኢ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሑዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ይሰርሕ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ጭዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ካ ይሓትት እዩ ማለት እዩ እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክምባሃል ደሊ ማለት እዩ
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት ይዓቢ ኮና ንዝብል ዘለና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብዚ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እው እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍል ኣለው እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ
7: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርትስ ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ

ሰላም ተኸታተልትና ፍቅርትን መጽሓፍ ንሎሚ ኣብ ድሃይ ሕትመት ክልታ ኣገደስቲ መጽሕፍቲ ቀሪብናልኩም ኣለና። ታሪኽ ካምዝንታው ዘይተረፍ ዕዳ ብሌትናል ኮኖርየል ባህታ ሚካኤል፣ ከምኡውን ጥበብ ኣተዓባብያ ደቅና ብጋዜጠኛ ጴጥሮስ መንግስት ዝተዳለዋ መጽሕፍቲ ከነላልየኩም ኢና። እዛ ብሌትናል ኮኖርየል ባህታ ሚካኤል ዝተጻሕፈት ታሪኽ ካምዝንታው ዘይተረፍ ዕዳ ዘርእስታ መጽሓፍ ኣብ ቅዲ መዘክራዊ ድርሰት እትስራዕ ኮይና ኣብ 181 ገጻት ዝተዘርግሑ 11 ምዕራፋት ዘካተተት እያ። ምስቲ ዛንታ ዝኸዱን ተወሳኺ መብርሂ ክህቡ ዝኽእሉን ኣስኣል እውን ኣብዛ መጽሓፍ ሰፊሮም ኣለዉ። ግምግምትን ኣስተማቐርትን ናይዛ መጽሓፍ ብመጀመርታ መዘክራዊ ድርሰት ኣብ ሰፊሕ ታሪኽ ከመይ ከም ዝረአዮም ከብርህኪ ኢሎም። ከምዚኦም ዓይነት መጽሕፍቲ ብጉዕዞ ውልቀ ሰባ ቢሎም ንሓፈሻዊ ታሪኽ ከይጐሰዩ ሓቀኛ ተመክሮ የመሓላልፉ። ኣብ መዘከር ባህላዊ፣ ታሪኻዊ፣ ፖለቲካውን ማሕበራውን ዛንታ ኣይትንክፉ። ኣብ ዝተወሰነ ነገር ብምትኳርካ ነገራት ብዕንቆትን ብስምዒትን ይድህስሱ። እዛ መጽሓፍ እውን ከምዚ ዓይነት ትሕዝቶ ሒዛ ዘላ።

1958 ክሳብዚ ዘለናዮ መድረኽ ዝተሓለፈ ውልቃውን ሓብራውን ዛንታ ተጠቓሊሉ ኣሎ። ታሪክ ምርሳዕ ብርሃን ዓይኒ ካብ ምስኣን ዝንእስ ኣይኮነን። ስለዚ ዝኽርታት ክስነድ እዩ ዘለዎም። እንተዘይተሰኒዶም ድሓር ትርእዮ ነገር የለን። ስለዝኾነ እምበኣር እዛ መጽሓፍ ካብ ዓዲ ንፋስ ኣስመራ ዛግር ኣብ ዝተፈላለየ ከባቢታት ሳሕል እንደገና ኣስመራ ደቀ ምሓሬ ኣሜሪካ ብምጥቃስ ገፊሕ ዛንታን ሰፊሕ ቦታን እያ ተርእየና ብምባልዮም ገምጋሞምን ምስትምቓሮምን ኣቕሪቦም። ሳልሰይቲ መጽሓፍ ንሕትመት ዘብቅዐ ሌተናል ኮሎኔል ባህታ ሚካኤል ኣብ መወዳእታ ቃሉ ኣስሚዒ ነይሩ። መድረኽ ብዝፈጠሮ ምስኩላትና ብዙሕ ፍሉይ ፍጻሜ ዝሓዘ ዛንታ ኣለና። ስለዚ ካብ ምሳና ሒዝናዮ ንሓልፍ ከነትርፎ እዩ ዘለና። ዘይከኣል የለን እናበልና ብዙሕ ነገር በዲህና መጺና ኢና። ነዚ ኣባህላ እውን ብተግባር ርእናዮ ኢና። ሕጂ እውን ዘይከኣል የለን እንተ ኢልና ክንገብሮ ንኽእል ኢና። እንተ ኽኢልና ንጽሕፍ፣ እንተ ዘይክኢልና ድማ ንዝጽሕፉ ነዘንትወሎም። ስቕ መባል ግን ጽቡቕ ኣይኮነን። ዓብዪ ነገር ጌርና ክንስና ንእሽቶ ነገር ክተርፈና የብሉን። ደቅናን ደቂ ደቅናን ከዓ ዝጭበጥ ታሪኽ ክነጽንሓሎም ኣለና። ስለዚ የነዛ መጽሓፍ ታሪኽካ ምዝንታው ዘይተረፍ ዕዳ ክብላኪ ኢለ ከማርእስቲ ጥራይ ዘይኮንኩ ንነፍሲ ወከፍ ሰብ ንምዝኽኻር እውን እየ ከምኡ ክብላ ዝደለኹ ብምባል እዩ ሓሳቡ ዛዚሙ።

እዛ ብጋዜጠኛ ጴጥሮስ መንግስ ዝተጻሕፈት ጥበባት ዓባብያ ደቅና ዘርስታ መጽሓፍ ኣብ 186 ገጻት ዝተዘርግሑ ቀንዲ ዕማም ወለዲ ውጥናት ዓባብያ ደቅና ንውልድና ከም ዘለዎ ምቕባል ኣቲ ዓባብያ ደቅና ካብ መንምሃሮ ምዕባይ ቈልዑ ኣብ ወጻኢ ብወለዲ ብቐጻሊ ዝለዓሉ ሕቶታት ዝብሉ 6 ምዕራፋት ዝሓዘት ኮይና ናብ ደቀቕቲ ዝርዝራት እትወርድ እዋናዊትን ኣገዳሲትን መጽሓፍ እያ።

ኣብዛ መጽሓፍ ርእይቶኦም ካብ ዝሃቡ ዳይረክተር ጨንፈር ድሕነትን ቆልዑን ስድራ ቤትን ምንስትሪ ዕዮን ማሕበራዊ ድሕነትን ተስፉ ሰሎሙን መጽሓፍ ጥበባት ዓባብያ ደቅና ንዅሎም ኣብ ቅድሚ ወሊድን ኣብ ናይ ወሊድ ዕድመን ዘለዉ መንስያት ውሉድ ዘዕቢ ዘለዉ ወለዲ እናሓጐታትን ኣባሓጐታትን እተምህርን እተማእዝንን ብልጽቲ መጽሓፍ እያ። ጸሓፊ ኣብ ተመክሩኡን ፍልጦቱን ከይተደረተ ናይ ዝተፈላለዩ ክኢላታትን ተመክሮታትን ርኽበታት ናብ ክውንነት ሕብረተሰብ ኤርትራ ኣቕሪቡ ስለ ዘዳለዋ መሃሪትን መወከሲትን ክትከውን እያ ዝብል እምነት ኣሎኒ ይበል። በዓል ሞያ ስነ ልቦና መምህር ኣብ ኮሌጅ ትምህርትን መጽናዕቲ ቋንቋን ዓዲ ቐይሕ ጳውሎስ ዘካርያስ ብወገኑ ኩሉ ወላዲ ኩሉ ብሕጂ ክወልድ ዝሓስብ ኩሉ መምህር ኰታስ ኩሉ ምስ ቈልዑ ርክብ ዘለዎ ሰብ ነዛኣበ ክብርታት ሕብረተሰብናን ዘመናዊ ስነ ፍልጠትን ዝተመርኮሰት መጽሓፍ ከንብባን ንቕሓቱ ኣዕብው ንደቁ ንተምሃሩኡን ብእወታዊ መንገዲ ከኣለ ንምሕፀን ብምባል ሓሳቡ ኣካፊሉ። ካብ ሚኒስትሪ ጥዕና ክኢላ ኣእምራዊ ጥዕና ሰሎሙን ነማርያም ብወገኑ መጽሓፍ ጥበባት ዓባብያ ደቅና ወለዲ ነፍሶም ንኽፍትሹ እትሕግዝ ኮይና ርኺበ እያ። ንቈልዑ ካብ ሕፃንነቶም ብግቡእ እንተኾስኩስናዮም ጥዑይ ኣእምሮ ኣተሓሳስባን ባህርያትን ይህልዎም። እዛ መጽሓፍ ንጽርትን ብውሕሉል ኣገባብን ጽፉፍ ቋንቋን ዝተጻሕፈትን ስለ ዝኾነት ከ ተነባቢት እያ። ብዅሉንትንኦም ብቑዓት ቈልዑ ንኽንውንን እዛ መጽሓፍ ዓብዪ ኣበርክቶ ከም ዘለዋ እተኣማምን ብምባልዮም እዞም ናይ ዝተፈላለየ ዓውዲ ክኢላታት ርእይቶኦም ሂቦም ብላ እዛ ብጋዜጠኛ ጴጥሮስ መንግሥት ዝተጻሕፈት ጥበብ ኣተዓባብያ ደቅና እትብል መጽሓፍ ንምንባቡ ቐሊል ንምርድኡ ፈኲስን ጥዑሙን ኣገባባ ጻሕሕፋ ትኸቲላ ዘላ መጽሓፍ ክንደይ ዓይነት ወለዲ ከም ዘለውን ናቶም ኣሉታውን ኣወንታውን ኣገባባት ምህናጽ ርእሰ ምትእመማን

ደቅና ንኽሰምዑና ክንገብሮ ዘለና ሜላ ሕርቃን ፍርሒ ሓጎስን ሓዘንን ተቆጻጸር ተቆጻጸር ዝብል ስምዒታት ካምግታእ ንደቅና ምስማዕ ሕግን ምዕባይ ደቅናን ኣብ መንጎ ኣሕዋት ዝረአ ምትልላኽ ደቅናን ስርቅን ሓሶትን ወልፍን ስምዒታትን ካልኦት ደቀቕቲ ዝርዝራትን ዝሓዘት እያ። እዛ መጽሓፍ ብተወሳኺ ኣብ ርእስቲ ዘለውዋ ብርክት ዝበሉ ኣሳል ኣብ ነፍሲ ወከፍ መዓልቲ ምስ ደቅና ዘጋጥመና ፍጻመታትን መፍትሒኦምን እውን ኣስፊራ ኣላ። ንደቅና ብፍልጠትን ብንቕሓትን ክንመርሖም እትሕግዝ ብኣእምሮ ብኣካል ብመንፈስ ብሞራልን ድልውነትን ብቑዓት ቈልዑ ከነዕቢ እዛ ጥበባት ተዓባብያ ደቅና ትብል መጽሓፍ መሪሕ ክትኮነና እያ። ሕይወት ጥዕምትን ውፅኢታዊትን ንኽትከውን ኣብ ዝዓብዪ ቈልዒ እዩ ዝምርኮስ። ስለዚ ከምዚኦም ዓይነት መጽሕፍቲ ብምውካስ ንደቅና ብመረዳእታ ንዕቢ እዩ።

ኣዒንቲ ካብተን ኣዝየን ተነቀፍቲ ክፋል ኣካላትና ስለ ዝኾና ልዑል ክትትልን ጥንቃቐን ዝሓታ የን። ኣዒንቲ ዝተፈላለየ ክፋላት ዝሓወፋ የን። ነውሶ ከፍ ክፋል ዓይንኻ ጉቡዕ ማማ እናሰላሰለት ትነጥፍ።

0: ኣዒንቲ ክርእያ እንተ ኾይነን ብመጀመርያ ዝጸልወን መጠን ብርሃን ኣብ ሓደ ኣከባቢ እዩ። ምጡን ብርሃን ንዓይንቲ ብዘይ ዝኾነ ጸገም ኣተኪረን ክጥምታን ንጡፍ ስርሕን ከሰላስላን ይኽእለን። መጠን ብርሃን ዓቑኑ ምዝሓልፍ ወይ ምዝጐድል ከዓ በንጻሩ ሃስያ ኣብ ዓይኒ ይጅምር። ንምዃኑ ኣዒንቲ ዝጸርኦ ዓይነት ብርሃን ክሳብ ክንደይ ዓቕን ክህልዎ ይግባእ? ኣብ ግዜ ቐትርን ምሸትን ንኣዒንቲ ዘድልየን ዓቕን ብርሃን ከ ይፈላለ ዶ? ካብቲ ብተፈጥሮ እተዋህበና እንሪኦ ብርሃን ማለት ፀሓይ፣ ወርሒ፣ እቲ ብደቂ ሰባት ዝማዕበለ ብርሃን እንታይ ፍሉይነትን ሃስያን ክህልዎ ይኽእል? ዓይነታት መብራህታትን ዓቕኖምን ብኸመዮም ዝፈላለዩ? እቶም ንኣዒንቲ ኣዝዮም ጐዳእቲ ዝበሃሉ ዓይነታት መብራህትን ሕብርታቶምን ከ ከመይ ዝኣመሰሉ እዮም ዝብሉን ካልኦት ሕቶታትን ኣብዚ መደብ ክምለስ እዩ። ሰናይ ምክትታል።
1: መብራህቲ ማለት እዚ ፀዓት ኮይኑ ናብ ውሽጢ ዓይንና ኣትዩ መስርሕ መስረቲና ዝበሃል ወይ ከዓ መትና ዓይኒ ተራኺቡ ምስሊ ዝፈጥር እዩ። መብራህቲ ማለት ንሕና ንሪኦሉ እዩ ንሕናስ ድፍጥረሉ እዩ ሓይ ኢነ ፀዓት ኮይኑ ምስ ናይ መትናዊ ዓይነ ተራኺቡ ዝፍጠር ምስሊ እዩ ማለት እዩ። ሕጂ እዚ ብርሃን እዚ ወይ ከዓ እዚ መብራህቲ እዚ ኣብ ኩሉ ግዜ ንኣብነት ኣብ ብርሃን ኩሉ ግዜ ንሓና ሞዴል ንብሎ ኣብ ቀትሪ ዝጥቀመሉ መብራህቲ ንኣብነት ናይ ፀሓይ ብርሃን ኣብ ምሸትካ ጸልማት ማለት እዩ። ልክ ኣካላትና ከዓ ብኡ መጠን ዝተኣሳሰረ እዩ። ንኣብነት ኣብ ግዜ ለይቲ ኣብ ግዜ ቀትሪ ትድቅሶ ናብ ግዜ ለይቲ ትድቅሶ በበይኒ እዩ። ምክንያቱ ለይቲ ሆርሞንስ ኣለዉ ወይ ከዓኒ እዚ ሜለኒን ፕላስ ዶፓሚን ዝበሃሉ ክልተ ሆርሞንስ ኣለዉና። እዞም ሆርሞንስ እዚኦም እቶም ሜለኒን ኣብ ግዜ ምሸት ዝፍጠሩ ኮይኖም ንናይ ድቃስ ፕሮሰስ ኩሉ መስርሕ ነቲ ኣይሪስ ዝበሃል ኣሎ ወይ ከዓ ብሌን ዓይኒ ንብሎ እቲ ብሌን ዓይኒ ብርሃን ኣግፊሑ ወይ ከዓኒ ኣብ ግዜ ጸልማት ኣግፊሑ ንክርኢ ዘግፍሖ መስርሕ ኣሎ። ልክዕ ከም ናይ ቀትሪ ማለት እዩ፣ ከም ናይ ምሸት ማለት እዩ። እዚ ዶፓሚን ዝበሃል ከዓ መብዛሕትኡ ካብ ኣካላትና ተመንጭዩ ኣብ ግዜ ቀትሪ ኮይኑ ዝሰርሕ ዓይንና ፅብብ ዝበለ ብርሃን ክቋፅ ብርቱዕ ብርሃን ስለ ዘሎ ብርሃን ክቋፃፀር ዝሕግዝ ማለት እዩ።

0: ካብቶም ብተፈጥሮ ዝተዓደሉና ብርሃናት ማለት ኣብ ግዜ ቀትሪ ፀሓይ ኣብ ግዜ ለይትኻ ወርሒ እቶም ብደቂ ሰባት ዝተመሃዙ መብራህትታት ኣብ ባህርያቶምን ከስዕብዎ ዝኽእሉ ሳዕብናትን ኣዝዮም ዝተፈለዮም ዓቐኖም ሓሊናን ግቡእ መከላኸሊ ምስ ዘይንገብረሎም ድማ ኣዝዮም ሓደገኛታት ይገብሮም። ብፍላይ ኣብዚ ሎሚ እዋን ምስ ቴክኖሎጂካዊ ምዕባለ ተኣሳሲሩ ዓይነታት መብራህትን ኣቕኖምን እናበርትዐ ይመፅእ ስለ ዘሎ ግቡእ ጥንቃቐ ክንገብር ንግደድ።
1: ሕጂ እዚ ናይ ብርቱዕ ብርሃን ዝበልካዮ ኣብ ዝኾነ ዝረአ ዘሎ ዝበልካዮ ኸዓኒ ንኣብነት ኣብ ግዜ ፀልማት ንብል ከለና ኣካላትና ልክዕ ብኡ መጠን ልክዕ እቲ ተፈጥሮና ማለት እዩ ከምዚ ዶፓሚን ሜለኒን ዝበሃል ኣብ ኣካላትና ስለ ዝፍጠር እቲ ምግፋሕ ወይ ከዓ እቲ ብሌን ዓይኒ ይገፍሕ እሞ ሕጂ ልክዕ ከም ቀትሪ እቲ ብርሃን ናቱ ዝኸኣለ መስራሕ ኣለዎ። ንኣብነት ኣብ ሓደ ብርቱዕ ብርሃን እንድሕር ኣቲኻ ሕዱር ሳዕብኒ ህፁፅ ሳዕብን ዘምፆ ለውጡ ኣለዎ ማለት እዩ። ኣብ ሕዱር ሳዕብን ዘምፆ እዚ ፎቶ ከራታይትስ ንብሎ ብህፁፅ ነገር ቀልጢፉ ይደጉሓኳ ማለት እዩ። ምስ ደጉሐ ደምፆ ኣብ ዋሃዮናይ ጉልማሽ ዓይኒ ኣብኡ ማህር እምቲ የስዕብ እቲ ህፁፅ ንብሎ ሽዑ ሰብ ክነብዕ ጅምር ክጨባበጠ ጅምር ጭዋዳ ብርቱዕ ብርሃን ኣይርእን ድሕሪ ግዜ ማለት እዩ ውፅእ ምስ በለ ብርቱዕ ብርሃን ኣይርእኒን ይሽገር ማለት እዩ። ተሸጊሩ ሕጂ ሲ ብቐጥታ ናብ ሕክምና ከይዱ ናትፍወስ ኣለዎ ማለት እዩ። እዚ ብህፁፅ ዘስዕቦ ማለት እዩ። ብሕዱር ዝተስዕቦ ብርቱዕ ብርሃን ምክንያቱ ኣብ ፀልማት ብርቱዕ ብርሃን ምህላው ቁርብ ከገፊሑ ስለ ዘሎ እቲ ናይ ብሌን ዓይኒ ብርሃን ቀልጢፉ ይዳኣቱ ቀልጢፉ ምስ ኣተዎ ከዓኒ ሕጂ ናብ ውሽጢ ዓይንና ናብ ረቲና በፅሕ ኣብ ረቲና ድምፆ ሳዕብን ኣለዎ እሱ ከዓኒ ከምዚ ምስ ዕድመ ዝመፅእ ናይ ምርኣይ ፀገም ዝገብር ከምዚ ኤጀርላይትድ ማኩላር ዲጀነሬሽን ንብሎ ምቁ ፀገም ምፅእ ካልእ ኣብ ውሽጢ ንባዕሉ ኣብ ጉልማሽ ዓይነት ፀገም ምፅእ እዚ ብብዝሒ ዘለዎ እዚ ናይ ካታራክት እዚ ናይ ዓፅሚ ዓይኒ ምፅእ ብዓብዩ ከዓ እቲ ናይ ሓበላ ዝበሃል ቀንጥኻ የቀላጥፎ። ስለዚ ኣብ ግዜ ፀልማት ብርቱዕ ብርሃን ናቱ ዝኸኣለ ምስቲ ናይ ቀትሪ ዝሰማማዕ ዓይነት ብርሃን ክኸውን ከም ዘለዎ እዩ ዝነግረና ሳይነስ ማለት እዩ።

ብዓብኡ ብርሃን ማለት ሕጂ ኣብ ክልተኹም መቕሎ ንኽእልና እዚ ኣልትራ ቫይለት ንብሎ ምስ ዝከኣለ እቲ ዌቭሌንግዝ ናቱ ታሕቲ ካብብርሃን ዓይንና ንኣብነት ካብ ፀሓይ ብርሃን ዳይረክት ዝመፅእ ኣሎ ካብ ባሕሪ ተንፀባሪቑ ድመፅእ ኣሎ ካብ ብርሃን ልሙፅ ነገር ተንፀባሪቑ ድመፅእ ኣሎ ሕጂ ኩሎም እዚኦም እዞም ጩራ እዚኦም ንዓይንና ኩሉ ግዜ ዓይንና ክካታተሎ ክዓግቶ ዝግብኦ ናቱ ዓቐን ወይ ከዓ ዌቭሌንግዝ ንብሎ ኣሎ ሕጂ እቲ ዝበዝሐ ዝዓግቶ እዚ ጉልማሽ ዓይንን እቲ ናይ ተፈጥራዊ ለነስን እዩ ዝበዝሕ ዝዓግቶ ነቲ ብርቱዕ ብርሃን ማለት እዩ እቲ ዌቭሌንግዝ ወይ ከዓ እቲ ንብሎ ዘለና ካብኡ ንላዕሊ ዝኸውን ግን ይሓልፍ እሞ ኣብ ኮርና ፀገም ገብር ኣብ ጉልማሽ ዓይኒ ማለት እዩ ኣብ ተፈጥራዊ ለንስ ኣብ ውሽጢ ረቲና ከዓ ፀገም ገብር ማለት እዩ ስለዚ እቲ መብዛሕትኡ ንሕና ንጥቀመሉ እዚ ቪዚብል ላይት ወይ ከዓ ዝርአ እዚ ፃዕዳ ብርሃን ንብሎ እሱ ከዓ 7 ሕብርታት ዝሓዘ እዩ ንኣብነት ቪቢጎር ይበሃል ብዶኔትድ ክኸውን ከሎ ንኣብነት ቫዮለንት ኢንዲጎር ዝበሃል ኣሎ ብሉ ግሪን የሎው ኦራንጅ ሬድ ሕጂ ዓይንና ድመችኦ እቲ ዝበዝሐ ዌቭሌንግዝ ዘለዎ ካብ ግሪን ንላዕሊ ዘሎ ግሪን የሎው ኦራንጅ ሬድ ዘሎ ሕጂ እዚ ፅቡቅ እዩ ዓይንና ንብሎ ማለት እዩ ካብኡን ታሕቲ ግን እቲ ኢነርጂ ሃይ ኢነርጂ ስለ ዘለዎ ወይከዓ ፀዓት ስለ ዘለዎ ናብ ውሽጢ ዓይንና ምስኣተወ ነቲ ዝመፅእ በሰላታት ኣብ ውሽጢ ዓይኒ ዓብ ፀገም ምፃልካ ማለት እዩ ድሓር ኣይርዳእካን እዩ ከምቲ ሕዱር ስለ ዝኾነ እቲ መጀመርያ ኣይርዳእካን እዩ ግን ቀስ እንዳለ እናሓደረ መብዛሕትኡ ግዜ እዚ ንብሎ ዘለና ኤጀላይቲ ማኩራ ዲጀነሬሽን እዚ ናይ ዓፅሚ ዓይኒ ወይከዓ እዚ ናይ ሓበላ ቀልጢፍካ ቅድሚ ዕድመ ቅድሚ እቲ ዕድሜካ ክበፅሖ ዝግብኦ ናይ ሓበላ ፀገም ትገብር ማለት እዩ እዚኦም ሕጂ ብሰንኪቲ ካልእ ናቱ መስርሕ ዝኸኣለ ዞምፀኑ ብሰንኪ ናይ ብርሃን እዩ ማለት እዩ

0: ኣብ እንድቅሰሉ ኾነ እንዕርፈሉ ክፍሊ ቀጻልን ተለዋዋጥን ምውሳኽ ዓቕን ብርሃን ከነዘውትር ከም ዘይብልናዩ ብኽኢላታት ዝምከር ብፍላይ እንጥቀመሉ መብራህቲ ሕብረታት ዝበዝሖን ካብኡ ናብ ከዓ ብዝያዳ ሰማያዊ ሕብሪ ምስ ዝኸውን ከነወግዶ ከም ዘለናዮም ወሲኾም ዝሕብሩ
1: ኣብ ሓደ ሩም ንኣብነት ካብ ሽሕ ስጋብ 10 ሽሕ ካልቪን ወይ ከዓኒ እቲ ከለር ቴምፕሬቸር ንብሎ ማለት እዩ እጂ ዚ ከለር ቴምፕሬቸር ምስ ናትካ ዝተኣሳሰር ነገር ኢኻ ትገብሮ ዘለካ እቲ ብርሃን እቲ ሩም ክንደይ ከልቪን ሒዙሎ እቲ ብርሃን እሱ ይደቀን ከለር ቴምፕሬቸር ማለት እቲ ብርሃን ዝዕቁኖ ማለት እዩ ንኣብነት ሕጂ እንታይ ንብሎ ዎርም ኣሎ ዳርክ ዎርም ኣሎ ሚድየም ኣሎ ኤንድ ኮልድ ከዓ ንብሎ እዚ ሕጂ ብኡ መሰር ማለት እዩ እቲ ከልቪን እንዳዋሓደ ከይት ከሎ ናብ ዎርም ክኾኑ ኣሎ ማለት እዩ ሕጂ እዚ ዎርም እዚ መብዛሕትኡ ካብ 2700 ስጋብ 3000 ከልቪን እንድሕር ኮይኑ እዚ መብዛሕትኡ ግዜ ከምዚ ምስ ስራሕናትካ ደ ተኣሳሰር ነገር ከሉ እስኻሲ ፅቡቅ ጌርካ ንክትሪዮ ነገራት ዝሕግዝ ዓይነት መሳርሒ ማለት እዩ ጀስ ድቕቕ ድበለ ከም በዓል ጋራጅ ገለ መለ ዘለዎም ወይ ከዓ እዚ ቦቲ ገለ መለ ዘለዎም ሕጂ እዚ ዓይነት ክሳይ ክጥቀሙ እንድሕር ኮይኖም ማለት ሲ ብዙሕ ደ የሸግሮም እንተኮይኑ እዚ ዓይነት ዎርም ንብሎ ወይ ከዓ ካብ 2700 ስጋብ 3000 ከልቪን ንብሎ ማለት እዩ ካብ 3000 ስጋብ 5000 ዘሎ ከዓኒ መብዛሕትኡ ግዜ ዘን ሆስፒታላት ላቦራቶሪስ ገለ ዘለዎ ከዓኒ እዚ ዓይነት ብርሃን ወይ ከዓ ከለር ቴምፕሬቸር ክጥቀም ኣለዎ ማለት እዩ እቲ ዝበዝሐ ንብሎ እዚ ካብ 6500 እዩ ማለት እዩ እዚ ሕጂ ንኣብነት ከምዚ ልክዕ ከምዚ ናይ ብርሃን ናይ ቀትሪ ብርሃን ንሪኦ ነገራት ልክዕ ከምኡ እቲ ናይ ቀለይቲስ ልክዕ ከምኡ ክኸውን ኣለዎ እዚ እቲ ዝበዝሐ ማለት እዩ 6500 ማለት እዩ እዚ ንድሕር ኮይኑ ሕጂ እንታይ የድልየካ ንኣብነት ደቀቕቲ ነገራት ክትፈልዮም ደቀቕቲ ነገራት ንክትፈልዮ ዝገድሰካ እተኮይኑ ስጋብ 6500 ከልቪን ክትጥቀም ትኽእል ኢኻ ካብኡ ንላዕሊ ንድሕር ኮይኑ ግ ንብለካ ሕጂ ሕጂ እቲ ሰብኣዊ ዛእቲ እዩ ዝኣቱ ናብቲ ተገልጋልን እቲ ኣገልጋልን ዘሎ ሰብ ዝሽገር ሕጂ ምሲ ሕጂ ካብዚ ንላዕሊ ብርሃን እንድሕር ከይዱ እቱ ምስ በለ ቀልጢፉ ይደግሖ ሕጂ ምድጓሕ ተመፅኡ እታ ክብለካ ፅናሕ ኮይ ማለት እዩ ውን ሕዱር ሳዕብን ውን ከዓ ህፁእ ሳዕብን ከተመፅ ማለት እዩ እቲ ሕዱር ሳዕብን ተዓንቶ እዩ ዝበልኩ ማለት እዩ ህፁእ ሳዕብን ከዓ ቀልጢፉ ድጉሕ መሰበለካ ምክንያቱ ሩብ ግፍሕ ሒሉ ስለ ዘሎ ትናትካ ብሌን ዓይኒ ቀልጢፉ ብርሃን ልዕሊ ዓቐን ብርሃን ኣትዩሎ ማለት ቁሩብ ግዜ ክትበለካ ነቲ ብርሃን ክትፀወሮ ትኮንካ መጀመርያ ግን ብጣዕሚ ይደጓሓካ ምስ ደጓሓካ ኣብ ውሽጢ ዓይኒ ወይ ከዓ ኣብ ውሽጢ እቲ ንሕና ክንሪኦሉ ንኽእል ዝለዕለ ናይ ምርኣይ ዝዕቁነሎ ውሽጢ ረቲና ይጉዳእ ማለት እዩ ክጉዳእ ይጅምር ማለት እዩ ስለዚ ካብ 6500 ከልቪን ንላዕሊ ክጥቀመሉ የብልካን እቲ ብርሃን ወይ ከዓ ክለር ቴምፕሬቸር ንብሎ ማለት እዩ ስለዚ እዙ እቲ ዝውዙ ሕጂ ኣብ ክትሪኦ ከለካ ኣብ ዋላ ኣብቲ ኢሜጅ ክትሪኦ ከለካ ኣብ 3000 ከመይ ነይሩ ኣብ 4500 ትከለር ክትሪኦ ከለካ ፍፁም ኣይደጓሓካን በቃ ንዓኻስ ደስ ዝብለካ ከምዚ ምሻሎ ቀትሪ ኮይኑስ ግን ሰግለለት ዘለዎ ነገር ልክዕ ከምኡ ኮይኑ ንረአካ ሕጂ ካብ ፀልማት መፅኢኻ ናብ ሓደ ብርቱዕ ብርሃን ዘለዎ ልሕርኣትኻ እዚ ጎዳ እዩ ይጎዳእካ እዩ ብርቱዕ ብርሃን ናብ ውሽጢ ዓይንኻ ይኣቱ ብኡ መሰረት ከዓኒ ካልእ ዘይተኣደነ ፀገማት ሕዶር ሕማም ዋላ ትህፁፅ ሕማም ከስዕበልካ ይኽእል ማለት እዩ ኣብ ንኣሽቱ እንታይ እዩ እቲ ታ ተፈጥራዊ ለነስ ንብሎ ፅሩ እዩ ሕጂ ቀልጢፉ ብርሃን ድስሕብ እንደገና እታ ብለን ዓይኒ ከዓ ኣብ ቆለዋ ካብ ቁሩብ ግፍሕ ህብል ሕጂ ብርሃን ንከኣቱ ቀልጢፉ እዩ ዝኣቱ ማለት ህፁፅ ሳዕብን ኣብ ቆለዎ ይረአ እዩ ኣብ ማእኸላይ ዕድመ ዘለዎም ዝሓሸ እዩ ኣብ ዕብይ ዝበለ ዕድመ ዘለዎ ግን ግድን ናይ ቅድሚ ሕጂ ዝፀንሖ ንኣብነት ሕጂ ከምዚ ኣውደር ንብሎ ኣብ ግዳም ስርሑሲ ሙሉእ ሙሉእ ኣብ ግዳም ጥራሕ ዝሰርሕ እንድሕር ኮይኑ ብዙሕ ከዓ እዚ ናይ መከላኸሊ ከምዚ ናይ ብሉ ፊልተር ንብሎ ወይ ከዓ ናይ ፀሓይ ብርሃን መከላኸሊ ዘይጥቀምተ ኮይኑ ግድን ሕዱር ሕማም ኣለዎ ኣብዚ ዝብለካ ነገር እቱ ምስ በለ ግን

ሽዱሽ ካብ ሓሙሽ ሸሽሕ ስኒ ካብ ሓሙሽ ሸሽሕ ንላዕሊ ከልቢ ክኸውን የብሉ ከምዚኦም ዕበይ ዝበሉ ሰባት እቲ ብርሃን ነዚ ማእኸላይ ዕድመ ዝሓሸ እዩ ኣብ ናእሽቶ ከዓ እቲ ዝኸፈ እዩ ኣብ ዓበይቲ ከዓ ዝኸፈ እዩ ማለት ሕጂ ኩሉ ግዜ እቲ ሓደ ሕዱር ሕማም ክህልዎ ኢልካ ዝኣመንካ ካብ ሓሙሽተ ሽሕ ካልቪ ንላዕለ ክኸውን እዩ።

ዘየገድስ ማለት እዩ ጠንቂ ናይ ብርሃን ዘምፅኦ ለውጢ ዘምፅኦ ፀገማት መወዳእታ ዘይብሉ ዘየሎ ሕጂ ኩሉ ግዜ ዓይነኻስ ብጥዕና ክንነብር ኣለዋ ብጥዕና ከምዚ ብሙሉእ ኣካላትካ ብጥዕና ክነብር ዘለዎ ዓይነኻ ከዓ ብጥዕና እንተነራ ትናትካ ምርኣይ ስጋብቲ ዕድሜካ ዘሎ ክነብር ኣሎ ክትነብር ኣለካ ማለት እዩ እዚ ተኮይኑ ብምንታይ ዳ እዩ ጉዳእ ናይ ምርኣይ ክእላትካስ ብምንታይ እዩ ጉዳእ ተወሳኺ ካልእ ሕዱር ናይ ኣመጋግባ ካጋል መለ ካልእ እኳ ተወሳኺ ተሎ ወይ ከዓ ሕዱር ሕማም ተለካ ዝተወሳኺ እንተሃለወ እቲ ዝበዝሐ ንኣብነት ካብ 11 ስጋብ 15% እዚ ማለት ሚልዮን ስኒ ኣብ ዓመት WHO ካብ ደውፅኦ ማለት እዩ ናይ ሓበላ መጥባዕቲ ይገብሩ ማለት እዩ ካብዚኦም እቶም 20% ብናይ ብሰንኪ ናይ ዘይስሩዕ ኣጠቃቅማ ብርሃን ማለት እዩ ወይን ኣብ ግዳም ስርሖም ምስ ናይ ግዳም ምትእሳር ወይ ከዓ ምስ ዳይረክት ምስ ናይ ፀሓይ ብርሃን ምትእሳር ዘለዎም ዝኾነ መከላኸሊ ኣይጥቀሙን ንኣብነት እቲ ኣልትራቫይለት ናቱ ኣለዎ ብሉ ላይት ንብሎ ከዓ እቲ ሃይ ማለት ብርቱዕ ዝበለ ወቭለንግስ ዘለዎ ወይ ከዓ እቲ ኢነርጂ ትፅዓት ናቱ ዝበዝሐ እዩ ንሱ ከዓ ቀጢፉ ጎዳ እዩ ዋላ እኳ ኣካላትና ክኣግቶ እንተፈተነ ድሕሪ ግዜ ግን እቲ ዝብለካ ዘሎ እንዳኣተወ ካልእ ፀገማት ኣምፀልካ ማለት እዩ ስለዚ ንድሕሪ 20 ሚታዊት ብሰንኪ ናይ ብርሃን ዝመፀ ናይ ሓበላ ናይ ከምዚ ኤጅ ሪላትድ ማኩላ ዲጀነሬሽን ማለት በስ ዕድመ ዝረአ ናይ ማኩላ ፀገም ወይ ከዓኒ ደምፆ ዘሎ ዝኩሉ ለውጢ ብርሃን እዩ ማለት እዩ ስለዚ ንስኻ ኣብ ትገብሮ ዝኾነ ናይ መዓልታዊ ስራሕካ ንኣብነት ኮምፒተር ክጥቀም ትኽእል ቴሌቭዥን ክጥቀም ትኽእል ኩለን ዘን ስማርት ፎንስ ንብለን ቴሌቭዥን ቲቪ ኩለን ዚአን ትጥቀመለን ኩሉ ካብዘን ዝብለካ ደለዉ እዚ ሰማያዊ ብርሃኒ ካብዚ ናይ ዩቪ ላይትን ዝከላኸል ዓይነት ክትገብረሉ ኣለካ ምክንያቱ ድሕሪ ግዜ ግድን እዚ ሕዱር ዝብሎ ሳዕብን ግድን ክመፀካ እዩ ሕጂ ካብዚ ክትከላኸል መብዛሕትኡ እዚ ኦፊስ ወርከርስ ንብሎ ወይ ከዓ እዚ ኣብ ኦፊስ ትሰርሕ ምስ ሞባይል ምስ ገለ ምትእሰር ዘለዎ ነገራት እዚ ኩሉ ኩለን ሕጂ እዚ ዲጂታላይዝ ዓለም እቲ ዝኸፍአ እቲ 20% ዝበልናዮ ሜቢ ክውስኽ እዩ ማለት እዩ ቲ ፀገማሲ እንዳወስኪ ይከይድ ምክንያቱ ጠቃቅማና ስለ ዘግድ ብዓብዩ ኣብቲ ናይ ስራሕ ሸቐጥ ከዓኒ ንምንታይ ንስኻ ንዓኻ ዝጎዳእካ ነገርሲ ትገብር ንዓኻ ዝጎዳእካ መጀመርያ ኮ ሰብ ነብሲ እዩ ክከላኸል ዘለዎ ሕጂ ብኣፍልጦ ክትገብሮ ከለካ ካብ 65 ከልቪን ካብኡን ላዕሊ ብርሃን ወይ ከዓ ክለር ቴምፕሬቸር ካብኡን ላዕሊ እትገብሮ እንድሕር ኮንካሲ ንዓኻ ውዕላ ሓዲሩ እስኻኻ ንነዊሕ ግዜ ትቕመጥ ዘለካ ስለዚ እስኻኻ ትብደል በዚ ዝብሎ ዘለኹ ማለት እዩ ቀልጢፍካ ሓበላ ፀገም ትገብር ቀልጢፍካ ናይ ረቲና ፀገም ትገብር ከምኡ ናይ ዓፅሚ ዓይኒ ኩሉ እዚ ፔኒኩላ ንብሎ ብሰንኪ ናይ ፀሓይ ዝመፅእ ኩሉ ብርሃን ባዕሉ እዚ ናይ ካንሰር ናይ ቆርበት ናይ ሸፋሽፍቲ ጉልማሽ ዓይኒ ቆርበት ናይ ካንሰር ዝበሃል ከምዚ በዛልሰል ካርሲኖማ ንብሎ ወይ ከዓ ስኳመሰል ካርሲኖማ ንብሎ እዚኦም ኩሎም ብሰንኪቲ ናይ ብርሃን ዝመፅእ ፀገም እዩ ብፍላይ ከዓ እቲ ብዙሕ ፀዓት ናይ ዌቭሌንግ ፀዓት ዘለዎ ዘምፆ ለውጢ ዘምፆ ፀገማት እዩ ስለዚ ኣብ ሓደ ናይ ስራሕ ትካል ልክዕ በቲ ኣፍልጦ ብኣፍልጦ ዝተወሳነየ ንሰብ ዘይደጉሕ ንዓኻ ዘይደጉሕ ኩሉ ግዜ ዓይንኻ ደሲሐካ ዘቐንዝወካ ወይ ከዓ ርእስኻ ድሕመካ ዘንባዓካ እንድሕር ኮይኑ እቲ ብርሃን ናትካ ልዕሊ ዓቐን ከይደሎ ማለት እዩ ስለዚ ፀገም ገይረልካ ኣሎ ማለት እዩ ስለዚ እዚ ፀገማት እዚ ብኣፍልጦ እንተኮይኑ እቲ ዝሓሸ እዩ ኣክንዲ ኩሉ ምስ ካልእ ዘይኮነስ ልክዕ ምስናኻስ ንዓኻ ጥዕናኻ ማዕርክ እንደ ሃሳይ ክኸውን ይብሉ ኩሉ ግዜ ንጥዕናኻ ዝሕሉ ነብስኻ ዝሕሉ ንዓይንኻ ናትካ ናይ ምርኣይ ዝሕሉ ክኸውን ኣለዎ ዝብል እምነት እዩ ዘለና

እቲ ብሌን ዓይኒ ብርሃን ብዓቐን ምስ ናትካ ዝኸይድ ብዓቐን እያ ትቕበል። ኣብነት ኣብ ሓደ ፀልማ ተኣትካ ተለካ ገፊሑ ኣለዎ እቲ ገፊሑ ኣሎ ምክንያቱ ብርቱዕ ብርሃን ክኣቱ ኣለዎ እቲ ዝኾነ ምስሊ ክትርክብ ትኾንካ። ሕጂ ንኣብነት ኣብ ክትግድቅሰሉ ዘለካ ዓይነት ብርሃን፣ ኣብ ትምገበሉ ብርሃን፣ ኣብ ትሰርሓሉ ኩሉ እዚ ንናቱ ዝኽኣለ ኣፍልጦ ኣሎዩ ማለት እዩ። ኣብ ትሕቲ ኮቦርታ ኣቲኻ ወይ ከዓ መብራህቲ ጥፍእኻ ቴሌቭዥን ምርኣይ ሕጂ እዚ ጉዳኢ እዩ። ምክንያቱ ገፊሑ በቲ ሓደ ኣብ ኣከባቢኻ ከምታ ኣንቶ ይደልኮ ሜሌኒን ኤንድ ዶፓሚን ዝበሃሉ ካብ ኣካላትካ ዝፈርዩ ነገራት ንክድቅስ ሓስቡ ንድሕር ኣለዉ ኮይኖም እስኻ ሕጂ እቲ መብራህቲ ትጥቀምተ ኣለኻ ሓደ ኣብ ጥዕናኻ ፀገም ኣምፃልካ እዩ ብዓብዩ ኣብ ጥዕናኻ ካልኣይ

0: ብርቱዕ ብርሃን ናብ ውሽጢ ዓይንካ ኣትሎ። ስለዚ እታ ንፀላእ ዘለና ከዓ ንሕና ይኮና ነገዲና ዘለና በዓልና ኢና ንሕና ነምፅኦ ዘለና ኣካላትና ገፊሑ ከሎ እቲ ብለን ዓይኒ ብርቱዕ ብርሃን ምስ ተጠቀምና ፀልማት ገርና ኣብ ብርሃን ምጠቀምና ብርሃን ኣትዩ ኣብ ውሽጢና ድሕሪ ኣብ ሓፂር ግዜ ማለት እዩ እቲ ሕዱሩን ህፁፅ ሳዕብን ዝበሃል ዘምፅእ ጠንቂ ይኸውን ማለት እዩ። ስለዚ ከነወግዶ ዝግባአና ነገራት ብዙሕ ንዓይንና ጥዕና ዝኾኑ እዝብለካ እዩ። ንኣብነት ልክ እቲ ትሪዮ ነገራት ሲ ምስቲ መብዛሕትኡ ኩሉ ግዜ ናና መሰረት እቲ መዓልታዊ ማለት እ መዓልቲ ዘላ ፀሓይ ካብኡ ዝበርትዕ ክኸውኑ የብሉ እቲ ዝበርትዕ ፀሓይ ፋዱስ እንተኮይኑ ካብኡ ዝበርትዕ ክኸውኑ የብሉ። ንኣብነት ንምንታይ ድና መከላኸሊ ፀሓይ ንጥቀም ካብ ሰዓት 6ዱሽተ ወይ ከዓ ካብ ሰዓት 1ሰርተ ስጋብ ሰዓት 4ርባዕተስ ናይ ፀሓይ መከላኸሊ ክንገብር ኣለና እቲ ዝበርትዐሉ ነገራት ሕጂ ብርቱዕ ከዓ ንሕና ንጥቀም ኣለና ዲጂታል ኣይ ዝኾነ መከላኸሊ ካ ንጥቀም ኒና ዘለና እዚ ንባዕሉ ሓደ ዓብ ፀገም እዩ። ስለዚ እቲ ኣካላትና ክድቅስ እንዳደለየስ ንሕና ግን ከይ ፈተና ኣለርት ንገብሮ ኣለና ማለት ሲ ነባራብሮ ኣለና ርኢና ብሉ ላይት ዝበሃል እዚ ሓደገኛ ዝኾነ ነገር ማለት እዩ። ስለዚ ኣብ ግዜ ፀልማት ወይ ከዓ ኣብ ትሕቲ ከበርተ ኮንካ ወይ ከዓ ቴሌቭዥን ኣጥፊእካ መብራህቲ ምርኣይ እዚ ክውገድ ዘሎ ወይ ከዓ ላፕቶፕ ኩሉ ክውገድ ኣሎ ብርሃን ኩሉ እቲ ከባቢካ ምስኡ ምስ ጠናካ ዘይኮኑ ምክንያቱ ምሕሳይ ተጀሚሩ ጠንቂ ጀሚሩ ኣሎ ማለት እዩ። ዓይና ክትሓሲ ቀንዛ ርእሲ ካልእ ዘይተርዳእካ እሳይ ርዳእካ ናይ ከምኡ ምኳኑ እዚታት ተጀሚርካ ይብርታዕ ኣሎ ማለት እዩ። ስዑ ድሕሪ ግዜ ቀልጢፍካ ስኻ እቲ ናይ ዕረት መንገዲ ብሰንኪ እዚ ናይ ዕድመ ዝመፅእ ናይ መትናዊ ዓይኒ ድመፅእ ፀገም ንስኻ ቀልጢፍካ ተጠቀዐ ማለት እዩ።
1: ከምቲ ብግዜ ቀትሪ ብሓካይም ካብ ናይ ፀሓይ ብርሃን ክንከላኸል ዝሕብረና ኣብ ግዜ ምሸት እውን እንተኾነ ካብ ሰማያዊ ብርሃን ክከላኸል ዝኽእል ኣዝዩ ውፅኢታዊ ዝኾነ መነፅር ዓይኒ ከነዘውትር እዩ ዝምከር።
0: ሕራይ እጂ እቲ መብዛሕትኡ እዚ ብሉ ላይት ንብሎ ወይ ከዓ ነዚ ሰማያዊ መብራህቲ ዝበሃል መብዛሕትኡ ግዜ ሱ እዚ እንታይ ሱ እቲ ኢነርጂናቱ ድበስዕ ድበርትዕ እዩ ድበርትዕ ኢነርጂ ንድሕር ኣለዎ ከዓ ንውሽጢ ኣካላትና ኣትዩ እቲ ዝሃስየና ከእስ እዩ ፎክስ ዝበለ ኢነርጂ ከም በዓል እዚ ቀይሕ ብጫ ኦራንጂ ዓይነት ተኮይኖም ግን ትዳሓሸ እዩ። ስለዚ ሕጂ መብዛሕትኡ ግዜ ዋላ ንሕና ንእዝዞ ንኣብነት እዚ ብሉ ፊልተር ዝበሃል ዳብሰክተ ዝተወንካስ ብሉ ፊልተር ዘለዎ ነቲ ብሉስ ዘውፅእ ምክንያቱ ብሉ ፊልተርኒ ዩቪ ላይትኒ እዚኦም ንኣካላትና ጎዳኢት ኢልና ንኣምን። ስለዚ መብዛሕትኡ ግዜ እዚ ብሉ ዓይነት ሕብርታት መብዛሕትኡ ግዜ ጎዳኢ ምኳኑ ዝበዝሐ ፀዓት ዘለዎ እዩ ንዓይንና ካ ጎዳኢ ስለ ዝኾነ እዚ ዓይነት ኣጠቃቅማ ኣብ ነውሰካፍ ክስታይና ክንጥቀም የብልና እንታይ ደኣ እቲ ዝሓሻ ኸማ ናብ ሬድ ወይ ከዓ የሎ ወይ ከዓ ናብ ገፁ ንጥቀመሉ ተዝሓሸ እዩ ማለት እዩ። ስለዚ ብሉ ክንጥቀም የብልናን ብሉ ላይት ኩሉ ግዜ ፊልተር ክንገብሮ ኣለና ክንዓግቶ ኣለና እቲ ካልእ ዝሓሸ ናብ በዓል ሬድ የሎ ገፅና ክተተጠቀምና ተዝሓሸ ሕብሪ ክኸውን ማለት እዩ።

ብከበርኩም ተኸታተልቲ መደብ ዕዱም መድረኽ ጋሻ ማገር ናይ ሎሚ ትሕዝቶ መድረኽ ዕዱም ጋሻ ማገር ኣብ ቅርዓት ኤክስፖ ተረኺብና ባህልን መንእስያትን ኣብ ትሕቲ ዝብል ይከኸውን ኣርእስና ኣብዚ ድማ ኣብ ዝተፈላለዩ ቦታታት ዝረኸብናዮ መንእስያት መንእስያትና ኣብ ምዕቃብ ባህልን ክብርታትና ከመይ ኣለዉ ከምኡ ድማ ከመይ እንተኾና ኢኸ ዝያዳ ባህልና ዓቂብና ነቶም ብሕጂ ዝመፁ ዘሎ ወለዶታት እነመሓላልፈሎም ዝብል ይከኸውን ክሳብ ፍፃሜ ምሳና ክትሓብሩ ብኸብርን ዕድም

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሳባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣደ ወንበር ኮሚቴ ኣታውት ሊትን ሙዚቃን እየ ራ መንእሰያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና

ዝሰፍሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩለንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ እዩ ክሳብ ሕጂ መፅኡ ዘሎ። ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብዪ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ኹን ብድኻም ኹን ባህልኩ ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣገባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታካካ እንታይ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብምንታይ ገዛ ቆመጡ እንታይ መግቢ ምገቡ ኣብ ውሽጢ ገዝኦም እንታይ እንታይ ኣቑሑ ትጥቀሙ እዚ ኩሉ ኣብዚ ሎ ማለት እዩ። ሕጂ እዚኣ ብፍላይ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብ ተርዋ ዘለዎ ክቅፅልን ብዝሰፈሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ኣነ ስመይ ኣማንኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታዊ ትሊትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ኣና ኣብዚ እዋን እዚ ማለስ ኩላ ኣነ ሃባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራ ዝባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣዘራርባና ንበሎ ብዓብዪ ከዓ እቲ ክብርታት ናይ ሕብረተሰብ ንክህባርና ኩሉ እዚ ከይጠፍእ ክንፃወቶ ዘለና ተራ ማለት እዩ። ንሕና ከም ዞባ ደቡብ ኩለን ዞባታት ከዓ በቢ ዓውደን ኣብዚ ሃገራዊ ቅልዓት እዚ ዝመፃ ዘለዋ ነዚ ዓይነት ክብርታት እዚ ነቲ ናይ ኣቦታትና ዝነበረ ከመይ ገርና ንዕቁቦ ማለት እዩ። ምክንያቱ ባህልታትና እንድሕር ዓቂብና ክብርታትና ተዓቂብና ሃገራውነትና ዓቂብና ኣለና ማለት እዩ ወይ ሓድነትና ዓቂብና ኣለና ማለት እዩ። ብኡ መጠንካ ኣዘራርባና ንበሎ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣካይዳና ንበሎ ብምሉእ እዚ መንእሰይ ናቱ ማለት እዩ ንናቱ መሲሉ እንድሕር ከይዱ ሃገራዊ ክብሩ ኩሉ ነቶም ኣቦታትና ነተን ኣዴታትና መሲልና እንድሕር ከይድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብ ዝወፃእ ከይድና ግን መንእሰያት ተፀለውቲ እዮም ብቁልጡፍ ካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቕ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባለኻ ካ ትዕቅብ ናትካ ክብሪ ማለት ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ። ከምቲ ንሕና ካብ ቦታትና ዘምፀናዮም ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዓ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸይድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመይ ኣንጀል ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ኣራይ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳዋሃደ ከይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ብሓቂ

መንእሰያት እዮም ታራ ክፃወቱ ዘለዎም። ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር፣ ኣመፃፅኣቲ ብሄር ከመይ ኣሎ፣ ከመይ ነይሩ ኣብ ንምፍላጥ እንዳተዳሕሰ እቲ ትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናዕታዊ ኣካይዳ ብመፅናዕታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰራሕ እዩ ዝግባአና ኣብዚ ግዜ ማለት እዩ። ባህሊ ማለት ክብሪ ካም ክብሪ እዩ። ባህሊ ክብሪ እዩ። ባህሊ ዘሎ ሓደ ሰብ መለሊ ባህሊ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ እየ ኩናማ ብምዃነ ክኮርዕ ኣለኒ ብቲ ኣነ ሂዘን ዘለኹ ኩናማ ዘሎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉም የብሉን ማለት እዩ።

0: ምስ ትሕሶታት ስም ድማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብና መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ እትርእዩኒ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደጊምና ምክተልኩም ምሳና ክኸውን ብክብሪ ዕድም
1: ባህሊ ምትእሳር ኣለዎ። ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ። እቲ ባህሊ ከ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ። ሓደ ሰብ ሲ ኣብቲ ዘሎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ። ቁሱን ብምህላዊ ከ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ። ካልኣይ ልክ እቲ ባህላዊ ልምድታት ኣሎ። ባህላዊ ልምድታት ሕጂ ብእግሪ መንገዲ ኻ ሳዕበናቱ እንዳገለፅካ ክትኸይድ ከለካ እውን ኣውታት ሕጂ ኣብቲ ናይ ምሬት ክኣት ከሎ ወይ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ባዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣውታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ።
0: ኣረይ ፅቡ ከምዝበልከ ባህሊ ኣብ ነፍሲ ወከፍ ሙያ ወይ ድማ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ። ኣራይ ጂሚ መንእስያት ከምዚ ክትብሎ ዝፀናሐካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል?
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለና የቆሸት ወግዒ ኻ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክወርስ ዝግባእ ባይታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ድምፅ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት እንድሕር ከም ዝላቱ ንድሕር ኣንፀባሪካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ። እቲ ዘሎ ወለዶካ ክወርስ ይኽእል እዩ።

ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለም ለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንሕና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብላልና ወይ ብካልኦት ኣይተፀላናን ማለት ኣይኮነን ሕጂ መንእሰያት ከም መንእሰያ

0: ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢ ካ ብመን መፅእ? ብመንእሰይ እዩ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪ ተመሊስና ገዛ ይነበረ፣ ገለ ይነበረ፣ ክዳን ኣይነበረ፣ ገለ ይነበረ። ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳነ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ። እቲ ፅቡቕ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት መፅና ተረክበ ኢልና ቴክኖሎጂ ኹን ዋላ ካልእ ምዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፍአና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፍአና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን መበል ከዓ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ንእሽተይ ቆልዓ ንድሕር ኣምፂ ከ ኣብዚ እንታይ እዩ ድመስል ብሄርናና ብሄራት ናና ትሽዓትየት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዙ እዩ ዝኸይድ ካብዚያ ሕጂ እዚ ኣቕሊልና ክንሪኦ የብልና ማለት እዚ ቅርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ ይመስላ ኣብዚያ ቆልዓ ተምፂኻዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ውኡ መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደዓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብኡ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽከዓና ክእል እዩ ማለት እዩ። ንፅባሕ ንዎ ግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለ ዝኾነ ኣብ ደዓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ። ካብዚ ንላዕሊ ከዓ ሓይልና ክንወፅእ ኣለና ማለት እዩ።

0: ሕጂ ኣብዚ ግዜ ባህሊ ኣብ ምእካብ እዚ ፈስቲቫላትን ዓበይቲ በዓላትን ባህሊ ክንድህስስ ዝገብረና እምበር ኣብ ኖርማል ግዜ ሰብ ብዛባ ባህሊ ዝገዲ ሰብ ኣብዚ ግዜ ቁርብ ጎዲሉ ኣሎ ግን ሓንቲ ጉዳይ ወይ ሓንቲ ባህሊ ከምዚ ናይ ፈስቲቫል እንድሕር ተዳልዩ ወይ እንተሎ ሰብ ተብተቢሉ እተን ባህሊ ኣበይ ከም ዘሎ እንታይ እንታይ ገብር ከም ዘለዎ ኣብዩ ዝጉይ ሕጂ ኣብ ከምዚ ዓይነት ኩነታት ጥራሕ ዘይኮነ ኣብ ዘለዉ ግዜ ኣብ ዝኾነ ግዜ ብዛባ ባህሊካ ክትሓስብ ኣለካ ብዛባ ባህሊ ከመይ ጌርካ ክትዕቅብ ኣለካ ከመይ ጌርካ ክተምፀ ኣለካ ኣበይ ኣበይ እንታይ ይገብር ከም ዘሎ ብዙ ምፍታሽ የድለየና ስለ ዘሎ ኣነ ኣብዚ ግዜ ሲ ቁሩብ ካብቲ ዝነበሮ ደኺሙ እየ ዝብል ተራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ተራ ክፃወት ዘለዎ ካልኣይ ነገር ከዓ ባህልን ስፖርትን ትበሃል ኣገደስቲ ሰባት ብዛባ ባህሊ ተገዳስነት ዘለዎም ሰባት ዓቂቡ ኣበይ እንታይ ይገብር ከም ዘሎ ከይዶም ፈትሾም ብሰነድ ክሕዙ ከም ዘለዎ እዩ ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዘን ዝበልኩኺ ትካላት እየን ተራ ክፃወት ኣለዎ እሱ ጥራሕ ዘይኮነስ ዓበይቲ ሰባት ኣለዉ ኣብ ከተማታት ዘይኮነስ ኣብ ገጠራት ዓበይቲ ሰቡት ብዛዕባ ባህሊ መፅሓፍቲ እዮም ሶም ንኦም እንደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዉ ቦታታት ዓድታት እናኸድና ከመይ ጌርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያት ጥራሕ እያ ዝብላኒ ማለት እዩ
1: መንእሰያት ከም እንታይ ክንፀታይ ተራ ክንገብራና ሕጂ ስኻ ከመንእሳይ ንዙ ክትብሎ ፀናሕካ ባህሊ ንኹሉ ካብቶም ዓበይቲ ሰሚዕጋስ ኣብ ምንፅብራቕ ወይ ድማ ንዑ ንምግላፅ ዝርከብ ኣለካ መንእሰያት ተክገብርሎም ባህሎም

0: ክትገልፆ ፀንሐካ ኩሉ በተሕላፍ ሓበሬታ ገረ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ብኩሉ መንእሰይ ወላብትርሖ ገጠራ ዘሎ ፀሊልና ኣሎ። ስለዚ መንእሰያት ነቲ ባህል ቦታትና ክንዕቅቦ እንታይ ናክገብር ዘለና ትምርስኻ ከመንእሰይ?
1: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለና ፌስቲቫል ሓደ ዕላምኡ እንታይ እንዳሕር ኢልና ዕላምኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሄራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሩ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቀነ መንእሰያት ናይ ሃማማተ ኣሎ ቀነ ተምሃር ኣሎ ልክዕ እዚያን ሕጂስ ኣብ ሕብረተሰብ ኣብ ውሽጢ ሕብረተሰብ ዝካየድ በዓላት እዩ። ኣብዚ በዓላት ከ እቲ ባህሊ ብዘለኻዮ ኩለን ክትቕርቦ ትኽእል ኢኻ። ሕጂስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንዳሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቀነ መንእሰያት ይኹን ቀነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፍለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩለነት መሳርሒታት ብቆርበት ዝስራሓ ብዕንጨይቲ ዝስራሓ እንድሕር ኣቕርብካዮ ወላ ሓትትካዮም ዘይምልሱ እውን ኣሎ። ሕጂስ ሓትትካ ዘይምልሱዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸለልካዮ ባህልኻ እንዳጠፍ ይኸይድ ከምኡ ንኸይኸውን ኩለን እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ክረአ ኣሎ። ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማለአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረትካ እቶም ዘና ኣሱ ደቂ 6 ዓመት ከወት ሕዝና እንድሕር ክነውርሶም እንድሕር ፈቲና እሶም እንዳ ዓብዮ ምስ ከዱካ ሽዑ ድሕሪኦም ዘለካ እንዳወርሲ ዝኸዱ ባህሊ ንኸውርስ ወይከ ባህሊ ንኸይተርፊ ክንስርሕ እንትኾና ግን ኩሉ መንእሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊኣኻ ካብ ሰብ እንዳወሰድካ ገሊኣኻ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኺብካ ኣብ ሓደ ምሪት ክትሪኦ ከለኻ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክብርፍ ስለ ዝኽእል ኣብዘ ዘለናዮ ቦታ ኣብዘ ዘለናዮ ዓቕሚ ኣብ ኩለን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ።
0: ኣዝዩ ፅቡቅ መግለፂ ጅሚ በዚ ኣጋጣሚ ኣዝየ ከመስግነካ ድ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከምሃል ብድሕሪኻ ዝመፁ ንኣሸ ወለዶታት ተሰጋግሮ መካልካ ኣዝየ ዘመስግነካ ንዓመትኻ ባህሊ ስፍሕ ዝበለ ፕሮግራማት ወይ ድማ መደባት ስምፅካ ተስፋ ይገብር ይኣምነለ
1: ይቕነለገንዚ
0: ክብሮት ከታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ዝፀንሐና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቅ ባህሊ እንብሎ ንምዕቃብ ሓላፍነት ኩላና ክንስከም በዛ መደብ ተማሂርኩም ክትኮኑ ተስፋ ይገብር። ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም።

ዝነበርኩም ተኸታተልትና ናይ ሎሚ ትሕሶ መደባእገር ኣብዚ ተዛዚሙ ኣለዎ ኣብዚ መፅእ ሰሙን ብካልኦት ትሕሶ ይክኸኑ ምረኻብና ክሳብ ሽዑ ዝተሰናይ ብሩቅና እናበልኩ ቅድሚ ምስንባተ ንስኹም ዝፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳእላ ዮሃንስ ዮሴፍ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤርቲቪ ነስክረኩም

0: ሰላም ከመይ ከምኩም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ መደብና ንቃፀሎ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና ብዝተፈላለየ ክፋል ናይ ኣካላትና ብዝተፈላለየ ምክንያት ቃፀሎ የጋጥም እዩ። እዚ ምክንያታት እንታይ እዩ? ብከመይ መንገዲ እዩ ቃፀሎ ዘጋጥመና? እንታይ ዓይነት ጥንቃቐ ክንገብር ኣለና? ብብዝሒ ዝረአ ቃፀሎ እንታይ እዩ? ኣብ ኣካላትና ዘውርዶ ሃስያኸ እንታይ እዩ? እንተዳ ከምኡ ዓይነት ሓደጋ ኣጋጢሙና ቀልጢፍና ኣብ ገዛና ክንገብሮ ዘለና ነገራት እንታይ እዩ? ክንገብሮ ዘይግባአና ነገራት ከ እንታይ እዩ? ኣብ ሕክምና ምስከድና እንታይ ዓይነት ክንክን እዩ ዝግበረልና? ንሓዋሩ ኸ ንክንሓዊ ወይ ካብቲ በሰላ ንሓዊ ዲና ኣይንሓውን ክንድህስስ ክንፍትን ኢና። ናይ ሎሚ ዕድምትና ዶክተር ፍናን ገብሪ ህይወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ። ዶክተር ዕድመና ክቢር ክምምፃእ ከዓ ዝየ ኣመስግነኪ። ብሳይንሳዊ መንገዲ ቃፀሎ ቅድም እንታይ እዩ? ብኸመይ ኹም ትገልፅዎ ቃፀሎ ክንብል ከለና?
1: ታንክ ዩ ጴጥሮስ። ሎም ማዓንቲ ዛዕባና ቃፀሎ እዩ ክኸውን። ቃፀሎ ክበሃል ከሎ ሓደ ሓደጋ ዘስዕቦ ማህሰይቲ ኣብ ቆርበት ኮይኑ ካብኡ እውን ካብ ቆርበት ሓሊፉ ድማ ናብ ካልኦት ኣካሊታት ዝኸይድ ኮይኑ ብሰንኪ ቅፅበታዊ ምቅላዕ ናብ ዘይንቡር መጠን ምቆት ዘለዎ ኩነት እዩ። ሕጂ እዚ ሰለስተ ነጥቢ ጠቂስና ኣለና። ሓደ ሓደጋ እዩ ቃፀሎ። ሕማም ደይኮነ ሓደጋ እዩ። ሓደጋ ወዝቢ እዩ። ሓደጋ ከጋጥም ከሎ ድማ ኣብ ቆርበት ጥራሕ ደይኮነ ድቃፀል ከዓ ካልኦት ክፋላት ናይ ኣካላትና እውን ቃፀሎ ከጋጥሞም ይኽእል እዩ። ሳሳይ ነገር ቅፅበታዊ ዝኾነ እዩ ማለት ኣኪዩት ንብሎ ብካልእ ኣዘራርባ ቅፅበታዊ ምስ ዘይንቡር ሙቐት ምስ ነብስና ምስ ዘራኸብ ቃፀሎ የጋጥም። ሕጂ እንድሕርዳት ዓዚብና ቅፅበታዊ ኩነት መንደቲ የጋጥም። እዚ ድማ ዋህዮታት ናይ ቆርበትን ናይ ካልኦት ኣካሊታት ናትና ሞት የጋጥሞም እሞ ነዚ ነብስና ንክትክእ ሓደ ንውሕ ዝበለ መገዲ ወይ ፕሮሰስ የካይድ ኣብ ዝተናውሐ ከዓ ናይ ምሕዋይ መስርሕ የካይድ ማለት እዩ። እዚ ብሕፅር ዝበለ ቃፀሎ ክንሰሚዑ ንኽእል ማለት እዩ።
0: ከመይ ዘጋጥም ከም ዝበልከ ሓደጋታት ዝተፈላለየ ዓይነት ኣለዎ ማለት እዩ። ክትገልፅዎም ከለኹም ስኹም ክፋላት ኣለዎ።
1: ቃፀሎ ዘስዕቡ ኩነታት ብዙሓት እዮም። ቀዳማይ እቲ ሙቐታዊ ቃፀሎ ወይ እቲ ተርማል በርን ዝበሃል እዩ። እዚ ሙቐታዊ ቃፀሎ ልዑል ዓቐን ሙቐት ዘለዎ ነገር ናብ ነብስና ክፅጋዕ እንከሎ፣ ንኣብነት ሕጂ ሓልሓልታ ናይ ሓዊ ክኸውን ይኽእል፣ ውዕያት ፈሰስቲ ኩሎም፣ ሻሂ፣ ቡን፣ ፀባ፣ ፀብሒ፣ ካልኦት ከዓ ልዑል ሙቐት ዘለዎም ድሩዓት ነገራት ንኣብነት ፋርኔሎ በሎ ዝኾነ ናይ መሳርሒ ሓፂን በሎ ናብ ነብስና ክቐርብ እንከሎ ሙቐታዊ ወይ ተርማል በርን የጋጥም ማለት እዩ። ሕጂ ዕምቆት ናይቲ መንደቲ ኣብ ኣካላትና ዘጋጥም ድምርማር ናይቲ መጠን ናይቲ ሙቐት ናይቲ ዘጋጥሞ ነገርን ክንደይ ግዜ ኸ ናብ ነብስና ጠቢዑ ንኣብነት ሻሂ ተቐሪባ ኣብዚኣ ንድሕዳ ዝሕል ኢላ ፀኒሓ እሳ ተምፃን ውዑይ ሻሂ ዝፀንሐን በበይኑ እዩ ዝፍሉጥ እዩ። እዛ ሻሂ እዚኣ ኣብ ኢድና ክስዓ ክንደይ ፀኒሓ ካልኣይ ኣሎ እቲ ግዜ ማለት እዩ። እዚ ሕጂ ተደማሚሩ ክንዲምንታይ ዕምቀት ናይ መንደቲ የጋጥመና ይውስን። ካልኣይ ዓይነት ኩነት እቲ ኬሚካላዊ ቃፀሎ ዝበሃል እዩ። ኬሚካላዊ ቃፀሎ ዝኾነ ቀመም ማለት ቃፀሎ ክስዕብ ዝኽእል

0: ጠመም ናብ ቆርበትና ወይ ናብ ኣካላትና ክቐርብ ከሎ እቲ ብውድ ስራሕ ኬሚካላዊ ሪኣክሽን ኣብ ነብስና ዘጋጥሞ ቃፀሎ ማለት እዩ። ዝተፈላለየ ዓይነት ኬሚካላዊ ወይ ቀመማት ኣለዎ ነዚ ዘቃልዑና። ንኣብነት ሕጂ ኣሲድ ናይ ባትሪ ናይ ማኪና፣ ኣሲድ መፅረይ ናይ ዘቤታዊ ዕዮታት ንገብረሉ ናይ ዓይኒ ምድሪ በሎ መናድቕ በሎ መፅረይ ንጥቀመሉ፣ ኣብ ስራሕ መፅረይ ወርቅን ካልእን ዝጥቀምሉ ኣሲድ ኣሎ። እዚ ናብ ኣካላት ክቐርብ ከሎ ቃፀሎ የስዕብ። ቁርብ ፍልይነት ናይ ኬሚካላዊ ቃፀሎ ሓንሳ ሓንሳ እቲ ቃፀሎ ሽዑን ሽዑን ኣብቲ እዋን እቲ ዘይክትሪዮ ትኽእል ማለት ይፈሰካ ኣብ ኢድካ ሞ ወይ ኣብ ነብስካ ፈሰካ ሞ ሽዑን ሽዑን ምልክት ዘይክህበካ ክእል እዩ። ፀኒሑ ድሕሪ ሓደ መዓልቲ ድዮ ክልተ መዓልቲ ግን እቲ ኬሚካል ቀስ ኢሉ ነቲ ቆርበትና ነቶም ኣብኡ ደለዎ ሂወታት ክቐትል ምስ ጀመረ ምልክታት ናይ ቃፀሎ ክረአ ይጅምር ማለት እዩ። እንደዚ ኣፀቢቕና ፈሊጥና ክንጥቀቀሉ ዝግባአና ዓይነት ቃፀሎ ማለት እዩ። ብሳሳይ ደረጃ ኤሌክትሪካዊ ቃፀሎ ወይ ናይ በርቂ ቃፀሎ ኣለና። ኤሌክትሪካዊ ፀዓት ኣብ ሰምነትና ምስ ኣተወ ናብ ሙቐት ይድቕየር፣ ልዑል ዝኾነ ሙቐት የምፅእ። እዚ ሙቐት እዚ ከዓ ካብ ኤሌክትሪክ ናብ ተርማል በን ይቕየር እሞ ቃፀሎ ኣብ ሰብነትና የጋጥም ማለት እዩ። ብተወሳኺ ናይ ዝብ ቆርበትና ዘጋጥም ቃፀሎ ኣብ ውሽጢ ሰብነትና ካልእ ዓይነት ሕማም የምፅ እዩ። ንኣብነት ሕጂ ከም በዓል ልቢ ዝኣመሰሉ በዓል ኣእምሮ ዝኣመሰሉ ክፋል ናይ ኣካላትና ብመልኣት ናይ ኤሌክትሪክ ዘለዎም ዋህዮታት ዝተሸፈኑ እዮም ወይ ኣክሽን ፖቴንሻል መምብሬን ዝበሃል ኣለዎም ማለት እዩ። ሕጂ እዚ ኤሌክትሪክ ናብ ነብስና ምስ ኣተወ ነዚ መልኣቲ ኤሌክትሪክ ናይ ነብስና ፋሕ የብሎ ሞኒ ነቲ ስሩዕ ሕርመት ዝነበረ ንዕኡ ፋሕ ብሎ እዚ ሕጂ ሕማም ናይ ልቢ የምፅእ ማለት እዩ።
1: ሕርመት ናይ ልብስ
0: ይቕይሮ ይቐልጥፎ። ሕጂ ዝበዝሕ እዋን ኣሪዝም ያልና ብሕክምናዊ ቋንቋ ንፅውዖ ከምዚ ዓይነት ሳዕቤን የምፅእ። ተወሳኺ ናይዚ ኤሌክትሪክ ምስኣት ኣብ ነፍስና ከም በዓል ጅማት ጭዋዳ ይሓስ እሞ ካብኦም ዝመንጨው ዘየድልዩ ነገራት ናብ ኩሊት ይኸዱ እሞ ንኩሊት ማዕበስቲ የጋጥማ። ሕጂ ቃፀሎ ጥራሕ ደይኮነ ዝተፈላለዩ ነገራት ናይ ኣካላትና እዩ ዝትንክፍ ኤሌክትሪካዊ ቃፀሎ። ዋላ እውን ኣብ ቆርበትና ዝመፅእ ቃፀሎ ዝበዝሒ ግዜ ብኤሌክትሪክ እንድሕር ኮይኑ ዓሚቕ ዝኾነ ቃፀሎ እዩ ዘሎ። ሕጂ እዚ ብጣዕሚ ኣስተውዒልና ምናዳ ቆልዑት ብጣዕሚ ክንጥንቀቀሉ ዝግባአና ኩነት እዩ ማለት እዩ።
1: ቅዲም ክትገልፅየን ከሎ ክቃፀሎ ኣካሊት ኢልክ ዝነበርኪ በዚ ምክንያት እዩ ማለት እዩ። ኣብ ኣካሊት እውን ደጋጥሞ እቲ ኦርጋንስ ንብሎ ናብ እውን ክኸይድ ይኽእል እዩ ማለት እዩ።
0: ቆርበት ጥራሕ ደይኮነ እቶም ካልኦት ውሽጣዊ ኣካላትና እውን ክትንከፉ ይኽእል እዮም። ቆርበትና ተተንኪፉ ጥራሕ ኣይኮናን ክስታይ ንገበር። ናይ በርቂ እውን ከምኡ በርቂ ልዑል ዝኾነ ኤሌክትሪካዊ ቮልቴጅ ዘለዎ እዩ። እሱ በርቂ ከጋጥም ከሎካ ልክዕ ከምዚ ናይ ኤሌክትሪካዊ ፀዓት ዘጋጥም ከምኡ ዓይነት ማሰይቲ ኣብ ነብስና የምፅእ ማለት እዩ። ድሕሪ እዚ እንታይ ኣለና ጨረርታዊ ቃፀሎ ወይ ራዲሽን ማለት እዩ። ራዲሽን ሕጂ እቲ ጨረርታ ክመፅእ ከሎ ኣብ ነብስና ዘስዕቦ ሃሰያ ኢና ንብል ዘለና። ካብዚ እቲ ዝበዝሒ ግዜ ዘጋጥም እቲ ብልዑል ፀሓያዊ ፀዓት ዝመፅእ ዓይነት ቃፀሎ ወይ እቲ ብኡልትራቫዮሌት ሬይስ ዝመፅእ ብሓፈሻ እቲ ሳንበርን ኢልና ንፅውዖ ማለት እዩ። ኣብ ልዑል ሙቐት ዘለዎ ሃገራት ቀፃሊ እዩ ዘጋጥም። ኣብ ሃገርና እውን የጋጥም እዩ። ኣብ ከመይ ኩነት? ንኣብነት ዓበይቲ ፀሓይ ክፅለው ኢሎም ደገ ይወፁ እሞ እቲ ዝመፅእ ዘሎ ጨረርታ ብዙሕ ኣስተውዕሉሉን ወይ ይዝንግዑ ወይ ይርስዑ እንጂ ከምዚ ዓይነት ቃፀሎ የጋጥሞ ማለት
1: ካብቲ ዝግባእ ንላዕለ ግዜ ይወስዱ ብፀሓይ ኮፍ ብሎ
0: ነዊሕ ግዜ ይወስዱ። ሕጂ ዳይሬክት ጥራሕ ካብኡ ጥራሕ ደይኮነ እውን ምድሪ ረሲኑ ይፀንሕ እሞ ዝኾነ ሰንሴሽን ደይብሎም ፀንሑ እግሮም ሽኮር ድዩ ገለ ድዩ ይፀንሖም ኣየስተውዕሉሉን ሕጂ ስሃ ካልኣይ ተወሳኺ ቃፀሎ ይኸውን ማለት እዩ። እዚ ናይ ፀሓይ ኮይኑ ካልእ እቲ ጨረርታ ወይ እቲ ኤክስሬያዊ ወይ ራዲሽን ቃፀሎ ማለት እዩ። ኤክስሬይ ኩሉ ሻዕ ጨረርታ ኣለዎ። እዚ ጨረርታ እውን እንድሕዳ ልዕሊ ዓቐን ኮይኑ ቃፀሎ ክምፅእ ይኽእል። ካልእ ንካንሰር ተባሂሉ ዝወሃብ መድሃኒት ኣለና፣ እዚ ራዲሽን ቴራፒ ዝበሃል። እዚ ጨረር እዩ ንባዕሉ። ጨረር ናብ ቆርበትና ክቐርብ ከሎካ ሓንሳ ሓንሳካ ከምዚ ዓይነት ቃፀሎ የስ

0: ይኽእል ማለት እዩ። ከም ሳይድ ኤፌክት እዚ ይመፅእ ማለት እዩ። እዚአን ተንቀንዲ ብልዑል ሙቐት ዝመፅእ ዓይነት ቃፀሎ እንደን ካብኣ ፍለይ ድበሌት ካ እታ ኣሳሒታዊ መጉዳእቲ ወይ እቲ ፍሮስት ባይት ዝበሃል ኣሎ ማለት እዩ። እዚ ከዓ ብኮቱር ዛሕሊ ዝመፅእ ዓይነት ቃፀሎ ምስ ኮቱር ዛሕሊ ዘለዎ ነገር ኮንታክት እንድሕር ኣለካ ዝመፅእ ቃፀሎ እዩ። ኣብ ሃገርና ሉሙድ ኣይኮነን ኦፍኮርስ፣ ኣብ ካልኦት ሃገራት ኩቱር ዛሕሊ ዘለዎን ግን ሃሓሊፉ ድረአ ማለት እዩ። እዚአን ብኩነት ክንመቕለን ከለና ቃፀሎ ናብ ከምዚአን ንመዓቐለን።
1: በብደረጃኡ ክንሪኢ እቲ ብክለ ዕድመ ክንሪኦም ከለና ዘጋጥም ዓይነት ቃፀሎ ኣብ ናእሽቱ ከመይ ዓይነት እዩ ደጋጥም? ከምዚ ዝጠቐስክዮ ብሓደጋ ስለ ዝኾነ እውን መብዛሕትኡ ግዜ ከዓ ሓደጋ ምስ ሸለልትነት ምትእሳር ኣለዋ። ገሊ ስኻ ትገብሮ ሸለልትነት እዩ፣ ገሊ ከዓ ኣብ ነፍሳ ወርድ ማለት እዩ፣ ገሊ ከዓ ስኻ ብዝገበርካዮ ኣብ ደቅካ ኣብ ቆልዑ እውን ከጋጥም ይኽእል። ናብ ዓበይቲ ከምዚ ክንገልፆ ፀናሕና ናብ ሽማግለታት በብዕድሚ ክንሪዮ ሸመ ይመስል?
0: እሺ፣ ቃፀሎ ብክሊ ዕድመ ክንሪኦ ከለና ናብ ዝተፈላለየ ዕድመታት ክንማቕሎ ንኽእል ኢና። ቀዳሚት ትመፅእ ትሕቲ ሓደ ዓመት ማለት እዩ። ትሕቲ ሓደ ዓመት ክንሓስቦ ከለና ዝሕቆፍ ህፃን እዩ ንብል ኣለና ማለት እዩ። ሕጂ ኣብ ከምዚ ክሊ ዕድመ ዝረአ ቃፀሎታት ዝበዝሕ ብሰንኪ ውዕያት ፈሰስቲ እዩ። ሻሂ፣ ቡን፣ ፀባ ቆልዓ ተሓቂፉ ከሎ ኣብ ትሕቲ ድዩ ኣሎ ወይ ኣሕዋቱ ክፃወቱ ክብሉ ይደፍእሉ እሞ ተቓፂሉ ይመፅእ። እዚ ንቡር ብዙሕ ግዜ ዝረአ ዓይነት ቃፀሎ እዩ። ብቐሊሉ ድማ ክትገጥኦ ወይ ፕሬቨንት ክትገብሮ ትኽእል ኢኻ። ምክንያቱ እቲ ነቲ ቆልዓ ዝኣሊ ዘሎ ኣደ በሎ ኣሕዋት በሎ ኣብ ግዜ ውዒ ፈሳሲ ንቕርበሉ እዋን ቆልዓ ኣቦቱ ኣቐሚጥና እቲ ዘድለየና ነገር ክንገብር ከም ዘለና ክላቦ ይፈቱ። ካልኣይ ተወሳኺ ንሰዓል ተባሂሩ ዝግበር ሃፋ ወይ ስቲም ኣሎ። ቆልዓ ሰዓል ሓመም ሞ ወይ ዓፈፍ ዓፈፍ ብል ሞ ስቲም ግበረሉ ይበሃል። ስቲም ከዓ ማይ ውዒ ኣምፂኻ ጥ ጠቓ ፍንጭኡ ተቕርበሉ። ቆልዓ ብባህሪ ክንቀሳቐስ እዩ ይንቀሳቐስ ይደፍኣ ናብ ነብሲ ይኮዖ። እዚ ዓይነት ቃፀሎ እዚ ክውገድ እዩ ዘለዎ። ምክንያቱ ነቲ ቆልዓ ዘምፅኦ ሓስያ ብጣዕሚ ዓብ እዩ። ዝኾነ ውዑይ ፈሳሲ ሓፋ በሎ ስቲም በሎ ጠቓ ቆልዓ ክቐርብ የብሉን። ስቲም ክግበር እንድሕር ኮይኑ ብውሑስ ኣገባብ ቆልዓ ቦቱ ኣቐሚጥካ ነቲ ደድሊ ሓፋ ነቲ ገዛ ኢኻ ተዓጥኖ እቲ ዘሎ ሓዊ ከዓ ትኪ ኣብ ጥቓ ቆልዓ እቲ ትኪ ናይ ሓዊ ማለት እየ ኣብ ጠቓ ቆልዓ ክቐርብ የብሉን። እዚ ውሑስ ኣብ ገባብ ናይ ሓፋ ኣገባበራ እዩ። እንድሕር ዳ ማይ ውዒ ጠቓ ቆልዓ ኣቕሪብና ግን ባዓለና
1: ንፈልሎ
0: ካልኣይ ነገር ኣብ ሕብረተሰብና ደረአ ሰዓል ወይ ውግኣት ኣለዎ ቆልዓ ተባሂሉ ላምባ ለኺኻ ጋዜጣ ይሽበጥ። ላምባ ሓደ ኬሚካል እዩ። ኬሚካል ስለ ዝኾነ ነቲ ቆልዓ እንታይ ትገብሮ ኬሚካላዊ ቃፀሎ እዩ ዘጋጥሞ። ይበልዖ ነቲ ቆርበቱ ናይ ቆልዓ ቆርበት ረቂቕ እዩ። ነቲ ቆርበት ይበልዖ ሞ ጋህ ድበለ ቁስሊ ገይሩ ቆልዓ ይመፅእ ማለት እዩ። ሕጂ እዚአን ክጥቀቐለን ዝግበአና ማለት እዩ። ደን ካብ ክሊ ዕድመ ሓደ ስጋዕ 10 ዘሎ ከምቲ ዝበልኮ ዝበዝሕ ውዕያት ፈሰስቲ ማይ ውዒ፣ ሻሂ፣ ቡን፣ ፀባ እዚኦም እዮም እቶም ዓንደቲ። ተወሳኺ ናይዚ ጓህሪ ወይ ፍሓም፣ ፀብሒ ዝፈልሐ ሳምና ንክዳን ተባሂሉ ዝፈልሕ ሳምና እዚኦም እውን ከም ተወሳኽቲ ዓንደቲ እዮም። ከምዚኦም ዓይነት ኩነት እንድሕዳሎ ወይ ነቲ ቆልዓ ክንኣል ኣለና ወይ ድማ ነቲ ውዒ ነገር ክንኣል ኣለና። ቆልዓ ብባህርኡ ተመራማራ እዩ። ዝኾነ ተቐመጥናዮ ነገር ክመራመረሉ ይደሊ። ማይ ድያ ሻሂ ድያ ንዕኡ ይፈልጥኒ እዩ ክሕዛ እዩ ክከዓወ እዩ ነዲዱ እውን ክመፅ እዩ። ተወሳኺ ናይዚ እቲ ኤሌክትሪኬሽን ንብሎ ወይ ሓፂናዊ ነገር ናብ ናይ ኤሌክትሪክ ሶኬት ምእታው መፍትሕ እንድሕሪ ሒዙ ቆልዓ ጎይ ኸይዱ ኣብያ ላ ሶኬት ኢሉ እዩ ድደሊ ናብ ኣየእትዋ። ሕጂ ብዝተኻለና መጠን ነቲ ኣብ ገዛና ደሎ ናይ ኤሌክትሪክ ሶኬት በሎ ናይ ሞባይል ትዋየር ቻርጅ መግበሪ በሎ ኣብ ውሑስ ቦታ ክነቐምጦ፣ ሶኬትና ድማ ብውሑስ ወይ ኣቑሑት ደፊእና ዲና ክንዓፅቦ ወይ ድማ ኣብ ላዕሊ ክኸውን ይላቦ ማለት እዩ።
1: ኣብዚ ዕድመ እዚ ቆልዑ ካብ ሓደ ስጋብ 10 ገና ገሊኦም እግሪ ተክሊ ዘለዎ ምንቅስቃስ ብብዝሒ ዘለዎም ከምዚ ድበልክዮ

0: ህንጥነት ኣለዎም ብዙሕ ነገር ናይ ምፍላጥ ህንጥነት ዘለዎም እዩ። ስለዚ ናይ ካልኢታት ጉዳይ እያ እታ ጌጋ ከተጋጥም እንትኽእል ናይ ኳሕ ሰምያ እዚ ሓደገኛ ክኸውን ይኽእል እዩ ማለት እዩ።
1: እጂ ኣብዚኣ ንሕና ኢና እንታይ ከም ዝገብር እቲ ቆልዓ ሓሲብና ወይ ክገብር ይኽእል እዩ ኢልና ክንጥንቀቕ ዘለና። ቆልዓ ባህሪ እዩ፣ ከምኡ ክገብር ባህሪ እዩ። ንሕና ግን ቆልዓ ከምዚኣ ክገብር ይኽእል እዩ ኢልና ነቲ ክንቀርቦ ዝሓሰብናዮ ድዩ ወይ ኣብ ከባቢና ዘሎ ድዩ ክንኣልዮ ወይ ድማ ነቲ ቆልዓ ከዓ ሒዝናዮ ክንወፅእ ዘለና ማለት እዩ።
0: እታ ገዛስ ነቲ ቆልዓ ብትምቺ መንገዲ ኢኻ ከተማሓድራ ዘለና?
1: ብሓፈሻ ሕጂ እዚኣ እታ ቻይልድ ፕሩፊንግ ንብላ
0: ነቲ ቆልዓስ ካብ ሓደጋት ዝከላኸለሉ ኩነታት ምፍጣር
1: ማለት እዩ። ብድሕሪኡ ካብዚ ገለ ፍልይ ዝበለ ተርእዮ ናይ ቃፀሎ ዘጋጥመሉ እዋን ወይ ሃዋህው ኣሎ። ንኣብነት ግዜ ሆየሆየን ግዜ ዳሜራን። ኣብዚኦም ሕጂ ዝበዝሕ ዘጋጥም ቃፀሎ ኣብቶም ኣብ ኮተተይ ዕድሜ ዘለዉ እዩ ዘጋጥም። ቀንቀ ናይዚ ድማ ዘይውሕስ ወይ ዘይሓላፍነታዊ ኣጠቃቅማ ናይዚ ማለት እዩ። ኣብ ዝበዝሕ ባህሊ ሆየሆየ ወይ ዳሜራ ኣሎ። ዳሜራ ንክሰርሑ ወይ ድማ ክባራ ኣሎም ብዙሕ ሓልሃልታ ንክገብር ተባሂሉ ፍልይ ድዩ ጎማ ጣዕጣዕ ክብል ጎማ ድዩ ይውስኹ ድሞኒ እዚ ናብ ነብሶም ይምለስ ነብሶም ተቃፂሎም ይመፁ ማለት እዩ። ኣብ ግዜ ዳሜራ ድማ ኣኽበርቲ ፀጥታ ኩሉ ኣለዉ ኩሉ ሻዕ ኢንፎርሜሽን ይሓልፍ እዩ። ነዚ ጢሒሶም ዝኸዱ ግን ቃፀሎ ኣጋጢሞም ይመፁ እጂ በዚ መገዲ እዚ ድማ ተቃፂሎም ናብ ብዙሕ ዘይተደለየ ማሰይቲ ይወርዱ ማለት እዩ። እዚኦም ከምዚኦም ክጥንቀቕሉ ከም ዘለዎም ክመክር ደሊ ማለት እዩ። ካብዚ ቀፂልና ቃፀሎ ኣብ ዓበይቲ ክንርኢ ኢና። ከምቲ ዝበልኮ እቲ ፈሳሲ ወይ ውዕያት ነገራት ዘቃፅል ኣብ ኩሉ ክለ ዕድመ ኣሎ። ፍሉይ ኣብ ዓበይቲ ዝረአ ግን ፍሉያት ቃፀሎታት ኣለዎ። ሕጂ እዚኦም ናብ ክልተ መቂሎ እዮም ኣለዉ። ዘቤታዊ ቃፀሎ ወይ ኣብ ስራሕ ዘጋጥም ቃፀሎ ኢለ ናብ ክልተ መቂሎ እዮም ኣለዉ። እቶም ዘቤታዊ ቃፀሎ ቀዳማይን ቀንድን ዘይውሕስ ኣጠቃቅማ ስልንደራዊ ጋዝ እዩ። ስልንደር ጋዝ ዳርጋ ኣብ ናይ ኩሉ ሰብ ገዛ ኣሎ። ግን ብሰንኪ ገለገለ ነጥብታት ቃፀሎ ይጋጥም። ንኣብነት ጥዕንኡ ዘይተሓለወ ስሊንደር። ስሊንደር ኣብ ገዛ ከልና እንዳጨነወትካ ስልካ ትጥቀመልና እንድሕር ኮንካ እዚ ጉጉይ ኣገባብ እዩ። ወይታ ስሊንደር ናብ ዝምልኮቶ ኣካል ወሲድካ ክትዕረድያ ደይ ትኸውን እንተኮይና ከዓ ክትቁመጥ ክትውሰድ ከም ደለዋ ክንገብር ኣለና። እንተደይ ኮይኑ ግን ናብ ቃፀሎ ከስዕቢ ማለት እዩ። ካልኣይ ኣብ ዘይምችእ ቦታ ዝኽዘን ስሊንደር። ስሊንደር ኣብ ገዛ ናምፂና እንድሕር ኣብ ፀሓይ ዘለዎ ፈቐድኡ ንፋሳት ደገ ቆልዑት ኤክስፖዝድ ዝኾነሉ ወይ ድማ ጥቓ ሓዊ ዘይንጥቀመላ ስሊንደር ብመልአት ማለት እዩ ኣብ ጥቓ ሓዊ ድሕዳጊያና ኣለና ንነብስና ናብ ሓደጋ ንቃልዕ ኣለና። ሳሳይ ግቡእ መስርሕ ናይ ምግጣም ዘይተገብረላ ብግቡእ ዘይተተኽለት ስሊንደር። ስሊንደር ምስ ታጣስ ክትላገብ ከላ ብስርዓት ሰጢማ ከም ዘይተንፍስ ቸክና ክንጥቀመላ ኣለና። እንድሕዳ ዝኾነ ሊ ካብቲ ከባቢ ኣሎ ግን እዚ ባዕልና ናብ ሓደጋ
0: ኣብያት ኒኢልካ ምእሳር ምፅቃጥ ገለ ሓደገኛ እዩ።
1: ሓደገኛ እዚ ሕጂ ወይ እቲ ጋዝን እቲ ስሊንደርን ኣይሰማማዕ ኣሎ ወይ ከዓኒ ንዑ ዝፈልጦ ጥዑ ገይሩ ተሞክሮ ዘለዎ ሰብ ከግጥሞ ኣለዎ። እንተደይ ኮይኑ ግን እዛ ስሊንደር እዚ ኣይተልየን ኢና ኢልካ ምቁማጣ ማለት እዩ።
0: ተሳዕበ ንኸብድ
1: ኩሉ ነብስኻ እሞ ኸዓ ጋዝ ክትኮስ ከለካ ነብስኻ ጥራሕ ዘይኮነ ንብረትካ ከባቢኻ ኩሉ ይድልክመልካ። ሕጂ እዚ ሓሲብካ ቅድመ ኩነት ክትከላኸሉ ኣለካ ማለት እዩ። መወዳእታ ድማ እታ ቀንዲ ብዙሕ ግዜ ሰብ ሸለል ኢሉ ድሓልፋ ተጠቂምና ምስ ወዳእና ዘይምዕፃ ክንጅምር ከለና ድማ ክንጥቀመላ ክንጅምር ከለና ድማ ውሕስቲ ምዃና ኩለን ጠፊአን መላወን ጨና ኣብቲ ከባቢ ከምዘየለ ኣስተብሂልና ክንጅምር ኣለና። ቅድሚታ ቀዳሜት ክድቢት ምሽጣጥና ማለት እዩ። ብሞመንት ክድቢት ክንሽርጠጥ ከለና ግን ድሕር ድኣ ነፋስ ፀኒሑ ኩሉ ናባና መፅእ እሞ ገፅና፣ ሰብነትና፣ ንብረትና፣ ገዛና ኩሉ ይዓኑ ማለት እዩ።
0: እቶም ክኢላታት ክገልፁ ከለዉ ነቲ ናይ ስሊንደር ዝሰርሑ ሰባት ክገልፁ ከለዉ እውን ኣብ ሚድያ እውን ብዙሕ ግዜ ደምፃናዮ ጥራይ ዝተወደአ እውን ከም ሓደ ዘለዎ ጌርካ ክትሓስቦ ኣለካ። ምክንያቱ ቆርብ ተረፍ ኣብ ክህሉ ስለ ዝኽእል ሸለሊልካ የብሉን ኢልካ ትገብሮ ነገር

0: ራት ሓደገኛ እዩ ናይ ምንፋሕ ምልክት ናይ ቅርፂ ምቅያር ምልክት እንተ ኣለዎ እቲ ሲሊንደር እውን ሓደገኛ ምዃኑ ይነግርዮም። ስለዚ ከምዚ ዝገለፅ ከዮ እቲ ሳዕቤን ከቢድ ስለ ዝኾነ ሓደ መዓልቲ ኩሉ መዓልቲ ድሓን ሓደ መዓልቲ ዘይድሓን ስለዝኾነት ኩሉ ግዜ ጥንቃቐስ የድልዮ ማለት እዩ። ፅቡቅ
1: ድሕሪ ሲሊንዳራዊ ጋዝ ትመፅእ ዘይውሑስ ኣጠቃቅማ ዳፎር ማለት እዩ። ዳፎር ናይ ላምባ እሳ እውን ብዙሕ ስቅያት ተምፅእ ዘላ ግን ከዓ ኣገዳሴት መሳርሒት እያ። እተን ቀንዲ ነጥብታት ኣብ ዳፎር ድማ ዳፎር ከይጠፍአት ከላ ምስ ሓዋ ካብ ሓደ ገዛ ናብ ሓደ ገዛ ክትወስድ ክትፍትን፣ ሓፍ ከተብላ ከለካ ሃልዩ ድብል ባልባልታ እዩ ትገብር እቲ ላምባው ስለ ደሎ። ሕጂ እዚ ነብሲ ነቲ ክዳን ናይ ታሕቲ ይሕዝ ሞ እንዳተቃፀለ ይመፅእ ብከምኡካ ብዙሕ ሓሰያ ትምፅእ። ካልኣይ ተወሊዓ ከላ ላምባ ምእታ ጌና ከይጠፍአት ከላ እታ ዳፎር ክሰልጠካ ብምባል እዩ ተሓሳብ ዝኸውን። ተወሊዓ ከላ ሓፍ ኣቢልካ ላምባ ትገብረላ ሞ ልክም ተብለካ ሳኻ። ሳሳይ ካልእ ዓይነት ነዳዲ ትጥቀም ኣብ ክንዲ ላምባ በንዚን ትጥቀም። ዝያዳ ተቃፃሊ እዩ ዝያዳ ተቃፃሊ እዩ ይልክመካ። ካልእ እውን እሳ ኣብዚ እንዳሰርሐት ከላ ብጎና ኣብዚ ነዳዲ ተቐምጥ፣ ላምባ ተቐምጥ፣ በንዚን ተቐምጥ እንጂ እዚ ባዕልኻ ንነብስኻ ትፈርዳ ኣለካ ማለት እዩ።
0: እዚአን ብንብረት እየን። እዚ ከምዚ ዓይነት ቀፀሎ ብብዝሒ ዶ ይረአ ኣብ ሃገርና ዝኽሉ ክተቕሲ የፀናሕ ካብ ህፃናት ጀሚርካ ክሳብ እዚ ናይ ዓበይቲ ዘጋጥም ከመይ እዩ ብብዝሒ ዶ ኣሎ? ሸለልትነት እንዲያ መወዳት
1: እዎ ኢልካ ኢልካ ቃፀሎ ዝበዝሕ ክፋልናቱ ሸለልትነት እንዲዩ ብብዝሒ እውን ይረአ እዩ መናዳ ኣብ ህፃናት ብግምት ክንዛረብ ኣስታት 20 ክሳብ 30 ሓደሽቲ ቃፀሎታት ኣብ ሶሙን ንሕክም። ሕጂ ሃሰያ ኣብቲ ቆልዓ ሃሰያ ኣብ ስድራ ቤት ዋላ ኣብቲ ሄልስኬር ሲስተም ኣብቲ ሕክምና እውን ከቢድ ዝኾነ ሃሰያ እዩ።
0: ብዙሕ እዩ ተቆፅሪ
1: ብዙሕ እዩ ተቆፅሪ።
0: ኣብ ንብረት ክንቅፅል ጠቂስኬና ኣለኹ በዓል ፕሬር ኩከር
1: እዚኣ ንብዙሓት ደቂ ኣንስትዮ ተባላሽደላ ንብረት እያ። ፕሬር ኩከር መግቢ ቀልጢፋ ከተብስል ብመገዲ ናይቲ ውሽጣ ዝፍጠር ፕሬር ወይ ስቲም እያ ማለት እዩ። ኣሓ ዝኾነ ኣሓ ክግዛእ ከሎ ምስኡ ዝመፅእ ማንዋል ኣሎ ኢንስትራክሽን ኣሎ። እዚ ሓበሬታ እዚ ብግቡእ እንድሕር ዘይነንብቦ ኮይና ኣንቢብና ድማ ብግቡእ እንድሕር ዘይነተግብሮ ኮይና እቲ ኣቕሓ ካብ ናቱ ፅቡቅ ነገር እቲ ጉድኣቱ ይኸፍእ። ናይዛ ፕሬር ኩከር ድማ ልክዕ ከምኣ ምስኣ ዝመፅእ ማንዋል ኣሎ ክነግረና ከሎ ቀዳማይ ነገር ፕሬር ኩከር ተሃዊካ ዘይምኽፋት ረስኒ እንድሕር ኣለዋ ዛ ክስታይ ክትከፍታ ከምዘይብልካ ንፁህ ዝኾነ ሓበሬታ እዩ ዘሎ። ካልኣይ እቲ ኣብ ኣነእትዎ መጠን መግቢ ብዓይነት መግቢ ይፈላለ እዩ። ንኣብነት ፈሳሲ ከተእቱ እንትኾንካ ክሳዕ ክንዲምንታይ ትመልኣ፣ ድሩቕ መግቢ እንድሕር ተብስል ኣለካ ክሳዕ ክንዲምንታይ ትመልኣ፣ ዓፍራ ዝገብር መግቢ ኸ እንተኮይኑኸ ክሳዕ ክንዲ ትመልኣ መምርሒታት ኣሎ። ሕጂ እዚ መምርሒታት እዚ እንድሕር ደይተኸተልናዮ እታ ፕሬር ኩከር ወይ ልዕሊ ዓቐን ፕሬር መለያ ፀኒሓ ብሓይሊ ክንከፍታ ከለና ሒዛቶ ዝነበረት መግብን ስቲምን ኩሉ ናብ ነብስና ይኸይድ። ወይ ድማኒ እቲ መግቢ ድሕዳ ልዕሊ ዓቐን ኮይኑ ነቲ ስቲም ከውፅእ ዝግብኦ ክፋል ናይታ ፕሬር ኩከር ይዓብሶ፣ ምስ ዓበሶ ብምልእታታ ፕሬር ኩከር እያ ትትኮስ። ምኽፋት ጥራሕ ደይኮነ በዓላ እውን ተዓፅያ ከላ እውን ፕሬር በዚሕዋ ክትኮስ ትኽእል እያ። ሕጂ እዚ እንድሕዳ ዘይግበርና እቲ ናታ ተምፅኦ ክፉእ ነገር ካብቲ ፅቡቃ ይበዝሕ ኣሎ ማለት እዩ።
0: ልዕል ፀቕጢ ዩ ዘሎ ኣብ ምእንቲ ቀልጢፍ ክበስል ምእንቲ ቀልጢፍ ክረስን ተባሂሉ ሓቀይ ምክንያት ዮም ፕሬር ኩከር ኢሎም ፕሬር ፀቕጢ ስለዘለዋ
1: ፀቕጢ ኣለዋ
0: ናይ ምትኳስ ተኩሉስ
1: ሰፊ ቦምብ ትኸውን ኣላ ማለት እዩ። ኣብ ክንዲ ኩከር ትኸውን ፕሬር ቦምብ ከም ዓይነ ሓቂ እውን ከም መሳርሒ ናይ ሕማቕ ነገራት እውን ዝተጠቀምሉዋ እዋናት ነይሩ ከም ቦምብ ማለት እዩ። ሕጂ እዚ ተረዲእና ኣብ ኢድና ቦምብ ከም ድሓዝና ኢና እዚ ተረዲእና ብጣዕሚ ጥንቃቐ ክንገብረላ ኣለና። ዘይንኽእላ እንተኮይና ኸ ናፍታ ንቦርና ድስቲ ክነብስል ከም ደለና ክምህፀ ንደሊ ብድሕሪ እዚ ሕማም መንፈፋር ወይ ናይ ኣእምራዊ ፀገም ዘለዎም ክፋላት ሕብረተሰብና ኣለዉ። እዚኦም ሕጂ ዝተፈላለዩ ኣብ ብዙሕ እዋናት ነዲዶም ይመፁና እዮም።

0: ኣብቲ ቀንዲ ጠንቂ ሓደ ሕማም ከለዎም ናብ በዓል ሞያ ዘይምቕራብ። ንኣብነት ሕማም መንፍፋር እንድሕር ኣለካ ኩሉ ሻዕ ኣብ ዝኾነ እዋን ክትወድቕ ትኽእል ኢኻ። ኣብ ጥቓኻ ሰብ ዝረዳእ እንድሕር ደየለ ድማ ትወድቀሉ ቦታ ዘይምቹ እንድሕር ኮይኑ ክሓሰየካ እዩ ማለት እዩ። ሕጂ ኣጋጣሚ ሰብ እንዳሰርሐ እንድሕር ሓዊ እንዳገበረ እንድሕር ወዲቑ ኣብ ምስ ወደቐ ንነዊሕ እዋን ይፀንሕ ክእል። እቲ ደምፁ ዓይነት ቃፀሎ ሕጂ ብጣዕሚ ከቢድ ይኸውን ማለት እዩ። ካልኣይ ዝተዋህበካ መድሓኒት ብግቡእ ዘይምውሳድ ከይዶም ይረኣዩ እሞ ከምዚ ሕማም ኣለኩም ይበሃሉ ወይ ብሰንኪ ነቲ ሕማም ዘይምቕባል ክኸውን ይኽእል ወይ ድማ ብካልእ እምነታት እዚኣ የለይኩም ዩ ተባሂሉ ድዩ ዋላ ገለ ተባሂሉ ድዩ እቲ መድሓኒት ኣይወስድዎን። እቲ ናቶም ፀገምካ ኣብ ቁፅፅራይ ኣቱን እሞ ናብ ቃፀሎን ካልእን ይኸይድ ማለት እዩ። ሳሳይ ከምዚኦም ዓይነት ሰባት እንድሕዳ ኣብ ጥቓና ኣለው ኩሉ ሻዕ ምስኦም ክንህሉ ኣለና። ዝተኻለና መጠን ካልኣይ ክንገብረሉ ኣለና፣ ክንሪኦም ክንሕልዎም ኣለና። ዋላ ወዲኦም እቲ ዘልዕሎም ተደይ ረኺቦም ከም ዝበልክዎ ንነዊሕ እዋን ኣብ ፀንሑ ሞ ቃፀሎ የጋጥም ማለት እዩ። ኦኬ ብድሕሪኡ እቲ ኣከዛዝና ናይ ነዳዲ ኣብ መንበሪ ገዛ እዩ። እዘይ ውሑስ ኣከዛዝና እንድሕር ኣለና ጥቓ ሓዊ ንቐምጦ እንተኮይንና ወይ ጥቓ ቆልዑት ኬሚካል እንድሕር ኮይኑ ጥቓ ቆልዑት ከም ዝበልናዮ ናይ ላምባ እዚ መንደቲ ኣብ ቆልዑት ወይ ኣብ ገዛ ከጋጥም ይኽእል። መወዳእታ ድማ ብዘይ ኣፍልጦን ግቡእ ኣገባብን ኣሲዳዊ ቀመም ንመፅረይ መንበሪ ገዛ ምጥቃም ንሻቅ ንኣብነት ኮመን ኣያዝያ ንሸቃቅ መፅረይ ተባሂሉ ዝመፅእ ኣሲድ ተጠቂምና ምስ ወዳእና ኣብታ ሸቃቅ ትቕመጥ ካልእ ሰብ ብድሕነይና መፅኡ ማይ መሲልዎ ብኣሕፀር እዚ ሕጂ ቃፀሎ ይከጥም። ወይ እውን ኣብ ዘይግቡእ መትሓዚ ይቕመጥ እሞኒ ንዕኡ በሊዑ ይወፅእ ሽዑኡ ናብ ኣእዳውና ድዩ ናብ ነፍስና ድዩ ይከኦሞ ከምዚ ዓይነት ቃፀሎ የምፅእ ማለት እዩ። ነን ብድሕሪኡ ቃፀሎ ብበርቂ ቃፀሎ ብበርቂ እዚ ወዝቢ እዩ። እቲ ክንገብሮ ንኽእል ንሕና ጥንቃቐታት ማይ ኣብ ዝሃርመሉ ወይ ብርቱዕ በርቂ ኣብ ደለዎ መፅለሊ ዘለዎ ቦታ ክንረክብ ዝበለፀ እዩ። ካልእ ካልእ እውን ከምዚ ናይ በርቂ ተባሂሉ ዝትከል ኣብ ገዛ ኣሎ ግራውንዲንግ ዘለዎ ኮሚታት ኣብ ንኽእለሉ እዋን ከዓ ከምኡ ክንገብር ኣብቲ ብርቱዕ በርቂ ዘጋጠሞ ከባቢታት ማለት እዩ። እዚኦም ዘቤታዊ ዝበዝሕ እዚኦም ዘቤታዊ ቃፀሎ ኣብ ገዛ ዘጋጥሙ ቃፀሎ እዮም። ብድሕሪኡ ቃፀሎ ኣብ ናይ ስራሕ ቦታ እዞም ዘቤታዊ ኢልና ጠቃስናዮም እውን ኣብ ናይ ስራሕ ከጋጥሙ ይኽእሉ እዮም። ብፍሉይ ግን ኣብ ስራሕ ዘጋጥም ቃፀሎ ብሰንኪቲ ባህሪ ናይቲ ስራሕ እዩ። ንኣብነት ሕጂ ምስ ኦክሲጅን ዝውዕል ሰብ እንድሕር ኮይኑ ቃፀሎ ናይ ኦክሲጅን ከየጋጥም ክጥንቀቕ ይግብኦ። ከመይ ገይሩ ይሰርሕ፣ ከመይ ገይሩ ጥንቃቐታት ይገብር፣ ከመይ ገይሩ ይኸፍት ይዓፁ ከስተውዕሉ ይግብኦ። ምስ ወርቂ ምፅራይ ዝሰርሕ ሰብ ኣሲድ ናይ ወርቂ ኣሎ ንዕኡ ተባሂሉ ዝግበር ሓዊ ኣሎ ሕጂ እዚ እውን ብግቡእ ኣገባብ በቲ ዝተዋህበና መምርሕን ማንዋልን ብኡ ተጠቂምና ክንከይድ ከምና
1: ማለትእዩ
0: እሳ እንድያ ፋሕተብል
1: ናብተን ደረጃታት ዕምቀት ቃፀሎ ክንከይድ ኢና እታ ግዜ እውን ተኸደና ስለ ዘሎ 10 ደቂቃ ተሪፋትና ኣሎ ዶክተር ነዚአን ትንክፋ ቢልናን ነተን ክንገብሮ ዘለና ከነድህበለን ምእንቲ
0: ብሓፈሻ ቆርበት ክንብል ከለና ሰለስተ ክፋል ደለዎ። እዚ ድማ እቲ ላዕለዋይ ኤፒደርሚስ ንብሎ ብድሕሪኡ ደርሚስ ትበሃል ሳሳይ ካ እቲ ሳብኮቶኒስ ቲሹ ዝበዝሕ ፋት ደለዎ ማለት እዩ። ሕጂ ደረጃታት ዕምቀት ናይ ቃፀሎ ናብ 4 ደረጃ እዩ ዝምቀል። ቀዳማይ ደረጃ እቲ ሱፐርፊሻል በርን ዝበሃል ላዕለዋይ ሽፋን ናይ ቆርበት ጥራሕ ዝነድድ እዩ። ኣብዚ ቀይሕ ከምዚ ነዛኢ ሕብሪ ዘለዎ እዩ ዝኸውን። ኣዝዩ ኣቐንዛዊ እዩ፣ ግን ኣብ ውሽጢ 3-6 መዓልቲ ይሓዊ በሰላ እውን ኣይገድፍን። እዚ ቀዳማይ ደረጃ እዩ። ብድሕሪኡ ካልኣይ ደረጃ ኣለና። ካልኣይ ደረጃ ናብ ክልተና ንመቕሎ ሱፐርፊሻል ወይ ላዕለዋይ እቲ ቀዳማይን ፍርቂ ናይቲ ካልኣይን ቀፀላ ዝነደሉ ኣሎ። እቲ ዲፕ ንብሎ ከዓ እቲ ውሽጢ ዝኣቱ ክልቲኡ ክፋል ናይ ቆርበት ይቃፀል ማለት እዩ። ዕሙቕ ድበለይ ማለት እዩ። ሕጂ ከምዛ ንዕዘቦ ደለና እታ ሱፐርፊሻል ንብላ ተቐዳሜይቲ ደላ ስእሊ ቀይሕ ዝበለት
1: ኣብርክ ዓይነት ደላታ ንእሽተ ያዝያ
0: ኣብ ብርክ ደላ ቀይሕ ክፋል ዘለዋ ንሪኣ ደለና እታ ብድሕሪኣ

0: ክመፅእ ግን ኣፍታ ማእከል ከምዚ ቺዝ ዝመስል ፃዕዳ ክፋል ይሰርሕ። እዚ ሕጂ እቲ ዕምቀት ዘለዎ ካልኣይ ደረጃ ይበሃል ማለት እዩ። ብድሕሪኡ ድመፅእ እቲ
1: ዕዱ ተይሉስ ዝያዳ ተቃፂሉ ኣሎ ማለት
0: እዩ። እወ እሳ ሕጂ ከም ነጥቢ ክንወስዳ ደለና ዝበዝሕ ሕብረተሰብና ፅዕድው እንተይሉ ድሓና ኣሎ ኢሉ እዩ ድሓስብ። ፅዕድው እንተይሉ ግን እቲ ቃፀሎ ይዓምቕ እዩ ደሎ፣ ዕምቀት እዩ ድወስኽ ደሎ። ሕጂ ንኣብነት ኣብዛ ሳሳይ ደረጃ ቃፀሎ እንድሕር ኢና እቲ ቆርበት ከም

0: ምላስ ዶክተር።
1: እሺ ቀጸሎ ምስዘጋጥመና ክንገብሮ ዝግበአና ነጥብሎ ተቃላጢፍና ነቲ ሰብ ካብቲ ምጉዳእቲ ዘለዎ ቦታ ተሓዊ ማለት እዩ ካብኡን ኣልዮ ናብቲ ዝነደደ ክፋል ኣካላት ድማ ማይ ንገብረሉ ወይ ማይ ነፍስሰሉ ማይ ክብል ከለኹ በረዳ ይኮንኩ ንድብል ኣለኹ ዝሑል ብጣዕሚ ክኸውን የብሉና ፌስቶ ማይ እታ ማይ ፀሓይ ንብላ ከምኣ ንገብረሉ ማለት እዩ ማይ በረድ እንድሕር ኮይኑ ካብቲ ንገብሮ ዘለና እቲ ምጉዳእትኡ ይበዝሕ ብልሙድ ዝግበር ከነወግዶ ዝግበአና ነገራት ግን ኣሎ ንኣብነት ኮልጌት ላምባ ተምሪ ሽኮር ቆፅለ መፅሊ ቡን እዚኦም ሕጂ ብልሙድ ሕብረተሰብና ሰብ ነዲዱ ኢሎም ይገብርሉ ነቲ ቁስሊ ድማ ናብ ድገደደ እዮም ዝገብርዎ ምክንያቱ ምስኦም ዝመፅእ ረክስታትን ኢንፌክሽን ኣሎ ገሊኦም ንባዕሎም ኬሚካላት እዮም ኬሚካል ካ መልሹ ናቶ ሓሰያ እዩ ዘምፅእ ሕጂ እቲ ሕብረተሰብና ነዚ ኣወጊዱ ነቲ ሰብ ካብታ ዝነደደላ ኣልዩ ማይ ክገብረሉ ይግባእ ማለት እዩ ማይ ብምግባርና ነቲ ዘለዎ ሙቆት ናይ ቆርበት የጉድል ኣሎ ሙቆት ንምጉዳእልያ ተቐንዲ ነጥብ ማለት እዩ
0: ዳሕሪ ናብ ሕክምና ምግያ እዩ
1: ብድሕሪ ያሽ ናብ ሕክምና ንመፅእ ሕጂ መን ናብ ሕክምና ክመፅእ ዘለዎ እንተይልና ኩሉ መንደቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ ደረጅኡ ብዘይገድስ ኣይ እዚኣስ ቀላልያ እዚኣስ በዓላት ሓዊኣ ብለና ሕብረተሰብ ግን ብዙሕ ከምኡ ዝተባሃለ ሞ ከምኡ ዘይኮነ ንረክብ ስለ ድኾና ኩሉ መንደድቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ ማለት እዩ ሓኪም ርእዎ ፍኹስ ዝበለ ደረጃ እዩ እንትዕር ተባሂሉ እንዳተመላለሰ ከም ዝሕከም ይግበር ወይቲ ኣውት ፔሽንት ንብሎ ማለት እዩ እንድሕዳ ከቢድ መንደድቲ ኮይኑ ግን ኣብ ሕክምና ደቂሱ ይሕከም እንጂ ከቢድ መንደቲ ንብሎ እቲ ልዕሊ 25 ስፍሓት ናይ ሰብነት ኣብ ዓበይቲ ወይ ልዕሊ 20 ስፋት ሰብነት ኣብ ቆልዑት እንድሕዳ ኣሎ ወይ ድማ ከምቲ ሳሳይ ደረጃ ዝበልናዮ ልዕሊ 10% ስፍሓት ዘለዎ እንድሕዳ ኮይኑ ካልእ ቃፀሎ ኣብ ገፅ ኣብ ኣእዳው ኣብ ኣጋር ዘጋጥም ዝኾነ ኤሌክትሪካዊ ቃፀሎ ወይ በርቂ ቃፀሎ ምስ ዘጋጥም ወይ ከዓ ካልእ ተወሳኺ ማህሰይቲ ቃፀሎ ጋጢሞ ክወድቕ ይኽእል ሰብ ዚ መስበርቲ ክህልዎ ይኽእል ከምዚ ዓይነት ማህሰይቲ ዘለዎ እዚ ኣብ ትሕቲ ሕክምና ደቂሱ ይሕከም ማለት እዩ
0: እቲ ሳዕብኑ ከምቲ ዝበልክ ናይ ኤሌትሪክ ተኮይኑ ኣብ ውሽጢ ኣካላት
1: ካልእ ነገራት ተንኪፉ ስለ ድኸውን ግድን ኣብ ሕክምና ክመፅእ ኣለዎ እጂ ብሓፈሻ ዝኾነ ሰብ ቃፀሎ እንተጋጢሞ ክመፅእ ይግብኦ ማለት እዩ
0: ሕክምና እንታይ እዩ ዝግበረሉ ድሕሪ
1: ሕክምና ምስ ቀረበ እቲ መጀመርታ ዝግበረሉ ቀዳማይ ረድኤት እዩ ዓብ ቃፀሎት ኮይኑ ምስትንፋሱ ክዕበስ ይኽእል ኦክሲጅን ክውሕዶ ይኽእል ደም ታሪሙ ደም ፈሶ ክህሉ ይኽእል ብዝተፈላለየ መገዲ እቲ ቃፀሎ ንባዕሉ እውን ብዙሕ ፈሳሲ ስለ ዘህልኽ ፈሳሲ ብመገዲ ኢንፊዥን ይትከኣሉ ማለት እዩ እዚኦም ነጥብታት እዚኦም ምስተገበሩ ሽዑ እቲ ናይ ቁስሊ ምሕካም ወይ ድማ እቲ ውን ድረሲንግ ዝበሃል ይግበረሉ ቁስሊ ናይ ቃፀሎ ክሕከም ከሎ በብዓይነቱ በብደረጅኡ ዝተፈላለየ ዓይነት ማተርያል እንዳተጠቀምካ ነቲ ቁስሊ ትሕክሞ ዝበዝሕ ቁስሊ ናይ ቃፀሎ ይሽፈን እዩ ሕብረተሰብና ከምኡ ዝብል ባህል ኣለዎ ቃፀሎ ኣይሽፈንን እዩ ይብለካ ቃፀሎ ግን ክሽፈን ኣለዎ ምክንያቱ ቁስሊ እንድሕዳ ጋሃቢልና ከፊትናዮ ናብ እቲ ከባቢና ንፍንዎ ዘለና ረክሲ ክገብር እዩ ክረስሕ እዩ መሊሹ ካብቲ ዝነበሮ ደረጃ ክጋደድ እዩ ሕጂ ናይ ቃፀሎ ቁስሊ ተሓኪሙ ይሽፈን ማለት እዩ
0: ኣብ ገዛ ክትገብሮ ዘለካ ነገራት ሲ ኣሎ ማለት እዩ ካብ ሕክምና ስመፅኻ እቲ ሓኪም ንበለካ ሰሚዕኻ ብመሰረት ክትከይድ ኣለካ ማለት እዩ ብምክንያት ኢና ክትገልፅ የፀናሕ ግን ኣብ ሕክምና ንክደሎ ምክንያት ከዓ እዚ ኮይኑ ስማዓኒ እቲ ኣብ ገዛካ ጥራሕ ትገብሮ እኹል ስለ ደይኮነ
1: እኹል ስለ ደይኮነ ኣብ ሕክምና መፂኻ እውን ሓሳብ ቁስሊ ምስተሓከምካ ብድሕሪኡ ትነግሮ ነገራት ኣለዎ ንኣብነት እግሪ ሓፍ ክብል ተለዎ ሓፍ ተብሎ እቲ ዝሸፈንካሉ ማተርያል ከይረስሕ ማይ ከይሕዝ ተጠንቀቆም እቲ ትኸፍተሉ እዋን ከዓ ከም ካልእ ቁስሊ ኣይኮነን ኣብ ሳለስቲ ይበሃል ካልእ ቁስሊ ናይ ቃፀሎ ግን ከምኡ ኣይኮነን ንውሕ ዝበለ እዋን ይተሸፊኑ ፀንሕ ምክንያቱ ሓድሽ ቆርበት ክሰርሕ ስለ ዘለዎ እቲ ነብስና ባዕሉ ቆርበት ክሰርሕ ስለ ዘለዎ ፀፀኒሕና ከፊትና ኣይንሪኦን ኢና ቁሩብ ግዜ ካብቲ ካልኦት ውስድ የብል ማለት እዩ ሕጂ ስጋዕታ ካልአይቲ ምሕከሙ ትመፅእ ኣብ ገዝኦምካ ፅዑቅ ዝኾነ ምክንኻን ክገብረሉ ይግባእ ማለት እዩ
0: መጥባሕቲ ዘድልዮ ነገራት ኣሎ ማለት ብመጥባሕቲ ደረጃ በፂሕካ ክመሓይሽ ዝኽእል ነገራት
1: እዋ ሓኪምና ኣብ ሓደ ደረጃ

0: በፅሐ እቲ ኮክ ማስብ እቲ ላዕለዋይ ድሞተ ኣካል ምስ ከደ እቲ ታሕተዋይ ፅቡቕ ምስ መፀ ቆርበት እንድሕዳ ክሽፍ እንደይክኢሉ ነብስና እቲ ናይ መጥባሕቲ ናይ ቃፀሎ ይመፅእ ማለት ቆርበት ንምሽፋን ተባሂሉ ዝግበር ካብ ካልእ ክፋል ሰብነት ረቂ ቆርበት ተወሲዱ ተመፂጡ ናብቲ ዘድልዮ ክፋል ይግበር ማለት እዩ። ስኪን ግራፍቲንግ ንብሎ እዚ ማለት እዩ።
1: ፅቡቅ ንምንታይ ና ዘንፀቕጠሉ ዘለና እቲ ኣገዳስነት ሕክምና ንምፍላጥ እዩ። እንተ ብግቡእ ዘይተሓክምናዮ እንተ ናብ ሕክምና ኣብ ግዜና ዘይከድና ከጋጥም ዝኽእል ሳዕብን እንታይ እዩ?
0: ቃፀሎ ሓንሳ እንድሕዲ ኣጋጢሙ ኣብ ሰብነትና ከቢድ ዝኾነ በሰላ እዩ ዝገድፍ። ሕጂ እዚኦም ምስ ሓልክታት ናይ ቃፀሎ ንቆፅሮም ማለት እዩ። ቀንዲ እቲ በሰላ ናይ ቃፀሎ ሳሓ ኣለዎ፣ ቃንዛ ኣለዎ፣ ምድራቕ ኣለዎ። ከምቲ ካልእ ቆርበት ኣይኮነን ቀፃሊ ክትለኽዮ ኣለካ ከሳሕየካ እዩ። ሕጂ እቲ በሰላ ከም ካልእ በሰላ ብቐሊሉ ሸፈፊልካ ተሓልፎ በሰላ ኣይኮነን። ካልእ ሕብሪ ሰብነት ይባላሾ ወይ ይሃሰስ ሃሳስ ይኸውን ካብቲ ካልእ ወይ ድማ ልዕሊ ዓቐን ይደምቕ ሃይፐርፒግመንቴሽን ንብሎ ልዕሊ ዓቐን ይደምቕ። ሳሳይ ልዕሊ ዓቐን ይሓዊ ልዕሊ ዓቐን ማለት ይድራዕ ሓዊሎ ፅቡቅ ቁስሊ ኣይትርእን ኢኻ እቲ ቆርበት ግን ይድራዕ። እዚ እቲ ሃይፐርትሮፊክ ስካር ንብሎ ኣዝዩ ኣሳሓያዊ ዝኾነ ሓልክ ናይ ቃፀሎ ማለት እዩ። ብድሕሪኡ ምኹምታርን ብጭባጥን ናይ ኣፃብዕቲ ወይ ናይ ካልእ ኣካላት ይመፅእ። ኢቲ ጭበጥ እሞ ምንቅስቃስ ይስእል። ንኣብነት ሕጅፍታ ሓንቲ ስእሊ ክንርኢ ንኽእል ኢና። ቃፀሎ ኣጋጢሞ ቆርበት ተገይሩሉ ብድሕሪኡ ዘጋጠመ ግን እቲ ምኹምታር ምጭባጥ ናይቲ ኣዳው መፅኡ እዚ ድማ ዳሕራይ ቀሲሉ ብመጥባሕቲ ተፈትሑ ማለት እዩ። ዳሕራይ መወዳእታ መቁረፅትን ሞት እውን ከስዕብ
1: ይኽእል ማለት እዩ። ዶክተር ኣዚና ንመስግነኪ ክሳብ ክንደይ ሓደገኛ ምዃኑ ክትገልፅና ፀኒሕኪ ከም መጠቓለሊ እቲ ክንገብሮ ዘለና ጥንቃቐ ኣብ መወዳእቱ ሓደጋ ስለ ዝኾነ መብዛሕትኡ ከዓ ተፈጥራዊ ደይኮነ ሰብ ዝሰርሖ ሓደጋ ስለ ዝኾነ መልእኽቲ ከተሕልፍ ሞ ክንዛዝም እንታይ ዓይነት ጥንቃቐ ኢና ካብቲ መዓልታዊ እውን ስራሕ ክትርእዮ ዘለኺ
0: ሓደጋ እዩ። ሓደጋ ከምቲ ካልእ ወዝቢ እኳ እንተበልካ ኣብዚ ናይ ቃፀሎ ግን ዝበዝሕ ሸለልትነት እዩ። ነዚ ድማ ንሕና ክንገብሮ ዘለና እታ ንገብራ ዘለና እንታይ ሳዕብን ከም ተምፅእ ተረዲእና ብኣግኡ ክንገጥኣ ክንፍትና ኣለና። ምናዳ ኣብ ህፃናት ዘጋጥም ቃፀሎ እዚ ቶታሊ ክንኣልዩ ክነወግዶ ንኽእል ስለ ድኾነ እቲ ኣላይ ኣደ ይኹን ኣቦ ይኹን ኣላይ ዘሎ ኣብታ ገዛ ነዞም ህፃናት እዚኦም ሓልዩ እንታይ ክገብሩ ከም ድኽእሉ ምስትናቶም ዋዒ ምስትናቶም ሓሳባት ኣስተብሂሉ ውዕያት ነገራት ካብ ከባቢኦም ከርሕቕ ወይ እውን ቆልዓ ንባዕሉ ካብቲ ቦታ ከኣሊ ይምህፀን ማለት እዩ። እቲ ኣብ ካልእ ዝግበር ድማ ፅቡቅ ዝኾነ ናይ ኢንስትራክሽን ወይ ናይቲ ማንዋል ምንባብ ከም ዘድሊ ክሕበር ይደሊ ማለት እዩ።
1: ዶክተር ፍና ኣዚና ንመስግነኪ ቀኒልና ዝኸበርኩም ተኸታተልቲ ናይ ሕጂ ዶክተራት ኣብ ስትድዮ ኣብዚ ዛዚምና ኣለና ዕድምትና ዶክተር ፍናን ገብሪ ህይወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ። ስለ ምክትታልኩም ኣዚና ንመስግን ዝመፅእ ሰሙን ኢና ክንራኸብ ድሓንቀኒ እዩ።
2: Thank you, doctor.

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተዓዘብትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም። ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡ ውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪምና ዘሎና። ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብኸብሪ ንዕድመኩም። ዘለናዮ ቅንያት መርዓታት ተጀሚሩ መርዓታት እዩ ዝካየድ ዘሎ። ከምኡ ውን ተምሃሮ ፍረፃምኦም ዝሓፍስሉ ድማ ናይ መምረቕታ ግዜያት እዩ ዘሎ። በዚ ኣጋጣሚ ንኩሎም እንቋዓብቃዓኩም እናበልና እዛ ስዒባ ተቐርብ ደርፊ ከነስግረኩም።

ኣብ ስደት ዝርከቡ ኤርትራውያን ደቆም ባህሎምን መንነቶምን ንኽፈልጡ ዝገብሮ ጻዕርታት ኣዝዩ ብዙሕ እዩ። እዚ ድማ ኣብቲ መሃነትካ ዘጥፍእ ባህልን ከምኡ ውን ናብራ ስደትን ክኢሎም ደቆም ኣብ ዝተፈላለዩ ናይ ሃገራዊ ንጥፈታት ይኹን ባህሎምን ታሪኮምን ኣብ ምፍላጥ ዝገብሮ ጻዕርታት ኪንዮ ኣብቲ ዘለዎ ሃገር ኣብ ሃገሮም ብምምፃእ ድማ ከዛውርዎም ባህሎምን ስድራ ቤቶም ንክፈልጡ ዝገብሮ ጻዕርታት ኣዝዩ ብዙሕ እዩ። ሓደ ካብኡ ድማ ካብ ስዊዘርላንድ ዝመፁ ስድራ ቤታት ንደቆም ባህሎምን መንነቶምን ታሪክ ናይ ሃገሮም ንክፈልጡ ዳርጋ ናብ መላእ ሃገርና ከዛውርዎም ወይ ከላልዮም ክኢሎም ኣለዉ። እዚ ዝድስስ ትሕዝቶ እምበር ኣብዛ ስዒባ ተቐርብ ትሕዝቶ መደብና ክቐርበልና እዩ። ብሓባር ንከታተል።

ሃገርን ሃገራውነትን ኣብ ልክዕ ግዜን ሰዓትን ዝተንፀባርቐሉ ህሞት እዩ። ኣበይ ሃገራት ዓለም ዝቕመጡ ክንሶም ሃገር ከም ፀሓይ ብራቕ ዘቋምጡ ኤርትራ ዝወለደቶም ደቂ ሓንቲ ማህፀን ኣብ ሓደ ቅርዓት ተኣኪቦም ዘለዎም ፍቕሪ ሃገር ክገልፁ ምዕዛብ ሓደ ካብቲ ተምሳጥ ዝፈጠረልና ኣጋጣሚ እዩ ነይሩ።

0: ሽሕኳ ብስደት ካብ ዓዶም እንተረሓቑ መንፈሶም ምሳገሮም እዩ። ኣብ ስደት ዝተወለዱ ፍረኮርሶም ብባህሊ ባዕዳውያን ተዋሒጦም ካብ ህዝቦምን ሃገሮምን ከይፍለዩ ብዓብኢ ድማ ኤርትራዊ ክብርታት ከይንፈጎም ምስ ባህሎምን ክብርታቶምን ክላለዩ ዝኽእልሉ ኣጋጣሚ ክፈጥሩ ዝረኣዩ። ናይ ሎሚ ትሕዝቶ ምድብና እውን ነዚ ድድስሲ ክኸውን ሰናይ ምክትታል። ኣብ ሃገረ ስዊዘርላንድ ከተማ ጀኔቫ ዝመፁ ኤርትራውያን እዮም። ኣብቲ ዝተወደበ ናይ ዑደት መደብ ብሓባት ተጠርኒፎም ታሪካዊ ቦታታት ክበፅሑ ምስ ሃገሮምን ህዝቦምን ክላለዩ ዝዓለመ እዩ ነይሩ። ሰንሰለት ዓድነት ከይብትኽ እቶም ኣብ ስደት ተወሊዶም ዝዓበዩ ዜጋታት እንታይነት ሃገሮም ክፈልጡ ብዓብኡ ስምዒት ሃገራውነት ሓዲርዎም መንነቶም ክፈልጡ ሓደ ካብቲ ዕላማታት ናይቲ ዝተወደበ ዑደት እዩ።
1: ንሕና ናብቶም መንእስያት ኢና ዝተውዒልና። እቲ ፀገም ደስተውዓልናሉ እቶም መንእስያት ከም ተረዳእና ብስድሮኦም ሓሊፎም እዮም ኤርትራውያን ክኾኑ ስለ ዝተሰምዖም እዩ መጀመርታ ተረዲእና። ግን ሓንቲ ነገር ኣስተውዒልና እቶም መጀመርታ ደስተውዓልናሉ ኣብ በዓልና ፅነት ክኾን ከሎ እቶም ስድራ ባንዴራ ኤርትራ ገይሮም ገለ መለኸዱ እቶም ኣውልዑት ግን ኖ ብዙሕ ኣይኮነን። ግን ካብ ደገ ምስ ወፁ ትምህርቲ ክኸዱ ስፖርቲ ክኸዱ ታማልያ ኤርትራ ኩሉ ግዜ ገብርዋ ሕጂ ክንዘራረቦም ከለና ነቶም ስድራን ነቶም መንእስያትን ሓደ ይኮነን። ሕጂ ሓቲትናዮም ከመይ ይርእይዎ ኤርትራ ኢልናዮም ንሕና ዓድና ንፈቱ ኢና። ግን ንዕና ኢልኩም ሒዝኩምና ትኸዱ ገዛ ገዛ ተእትውና ካቴድራል ዘዊርኩም ካ ትመልሱና ዓድና ሳይንፈልጦን ኢና ስለ ድበሉ ናብኣቶም መፅናዕቲ ኣስተውዒልና ማለት እዩ። ሕጂ እቲ ዘሎ ክንውሱኖ ይደለናን በርከ እሶም ከንታይ እዮም ድደልዩ ከነስተውዕል እውን ደሊና ዳርጋ 3ለስተ ዓመት ወሲድልና ክነፅንዖ ከመይ ስለምንታይ እንታይ ትድልየቶም እንታይ ምደይፈትውዎ

ትቐንዲ ዘገደሰና እቲ ዓብዪ ናተ ዕድመ ዘለዎ ኩሉ ግዜ ደይ ዓደይ ክምለስ ዳበለ እዩ ዝነብር ነይሩ። እቲ ካልኣይ ወለዶ ምስ ተወለደ እቲ ባሊ ናይቲ ዓዲ ጥራሕ እዩ ኣስተውዒሉ፣ ኣብቲ ኢኮኖሚ ናይቲ ዓዲ እውን ኣትዩ። ግን ሓንቲ ነገር ፀገም ነይራ፣ እቲ ናቱ ሱር ፅቡቅ ገይሩ ፈልጦ ድ ኣይፈልጦን እዩ። ንሳ ያ ነዚ ኩሉ ገስጋስ ገይራቶ ኢኻብ ኩሉ ከዓ እቲ ካልኣይ ወለዶ ንድሕድሒዝካ ሳልሳይ ወለዶ ከሲርካ ያ ነዚኡ ነዚ ክገብር። ግን ነቲ ካልኣይ ወለዶ እቲ ድሌቱ እቲ ሓሳባቱ ምፅናዓድሊ ነይሩ። ሰለስተ ዓመት ወሲድልና ዳሓነ እተዋ ሰምሃር መሓሪ ሱዚ ኣስመሮም ተስፋይ ኣደለት ኸስተ ብዙሕ መፅናዕቲ ተሓጋጊዘን። ግን ነዚ ኩሎ ንገብሮ ቤት ፅሕፈት ዓብዪ ዓብዪ ዓብዪ ዓብዑቀ ይኮነና ኮይኑና ማለት ሃፍቶም እስማ እስማዒል ተወልደ በቲ ዝነበረሉ ግዜ ካብቲ መጀመርታ ትሒዞም እውን ንሳቶም ከዓ መንእስያት ስለ ዝኾኑ ኣተሓሳስቦኦም ማች ክገብር ክራኸብ ስለ ድኽእል ብዙሖም ነዚ ዕደት ክንገብር ምትሕግጋስ ገይሮምና

0: ዕላምኡ ሃገራዊ ከም ትድበል ኩኸ ሃገራውነት ዓድኻ መርኣይ ምስ ዓድኻ ምልላይ እቶም ዘይፈልጥዎ ቆልዑ ብዙሕ ዘይመላለሱ ክህሉ ክእሉ በቃ ንምፍላጥ ንዓድኻ ምልላይ እዩ ተቐንዲ እቲ ምልላዮም ብጣዕሚ እዩ ደስ ዝብለካ ዓዶም ንክፈልጡ ከዓ ግዴታ እዩ ሻሎ እንድሕር ደኣኒ ዓድኻ ዘይፈለጥካስ መን ምዃንካ ከማ ናይ ትፈልጥ ኒኻ ማለት እዩ ግድን ዓድኻስ ክትፈልጥ ኣለካ ስድራ ቤትካ ኩሉ ነገር ክትፈልጥ ክትክእል ኣለካ ነቶም ዘይፈልጡ ከዓ ብጣዕሚ ኣነ ብወገነይ ብጣዕሚ ፅቡቅ ኢለ እየ ዝገልፆ
1: ዕላማ እቲ መደብ ካብ ስዊስ እዮም ተጠር

ዩኒፎርም መፂኦም ኣነ ቀዲመዮም ኣብዚ ነይረ እድል ክሳዕ ስለ ዝረኽብኩ ምስኦም ቱር ክገብር ዕድል ረኺበ። እቲ ዕላማ ንዓድኻ ንዓድና ፅቡቅ ጌርና ክንፈልጣ ታሪክና ክርዳእና ታሪክ ቦታታት ክንርኢ ፅቡቅ ጌርና ክንላለየን ድዩ ሶ ከምኡ እዩ እቲ ዕላማ።

ኣብ ዝተፈላለዩ ታሪካዊ ቦታታት እዮም ዑደት ኣካይዶም። ካብ ከተማ ኣስመራ ተበጊሶም ታሪካዊ ህንፃታት ዝዳሰሰ ዑደት ድሕሪ ምክያድ ድማ ኣብቲ ዓበብ ፕሮጀክት ዝካየደሉ ዘሎ ዲጋ ዓድሃሎን ከባቢኡን በፂሖም ክሳብ ኣሎ ዝተባሃለ ታሪካዊ ሓዘል ቦታታት ብምምፃሕ ንሰለስተ ሳምንቲ ዝወሰደ ዑደት ኣካይዶም።

ተበጻሕናዮ መጀመርያ ኣብ ውሽጢ ከተማ ኣስመራ ኢና ጀሚርና። ኣብ ብዙሕ ከተማታት ከድና፣ ኣብ ብዙሕ ቦታታት ከድና፣ በዓል ፍያት በፂሕና ኩሉ እቲ ማለት ኣብ ደዲ ከድናዮስ መግለፂ ነይርዎ። ሕጂ ትገለፁልና ዘኢለ እኳ ተደይ ኣበልክዎ ብጣዕሚ ግን መሳጢ መግለፂ ነይሩ። በዓል ፍያት ኹን ኣብ በዓል ስኒማ ኣዝመራ ውሽጢ ኣቲና ኩሉ ገሊፆምልናቶም ምሳና ዝነበሩ ብዛዕባ እዚ ናይ ሆቴል ከረን ሆቴል ይበሃል እወ በዓል እሱ በዓል እዚ ፋርማሲታት፣ መስጊድ፣ ቤተክርስትያን፣ መደበር ብጣዕሚ ፅቡቅ ነ ማተሰ ኩሉ ዋላ ንፍለጦ ከም ዝበልክኩስ ተክገልፁልካ ከሎ ግን ብጣዕሚ መስጠካ በርኣነስ ኣብ ዓደይ ተወሊድ ዓብየ ኣብ ዓደይ ዓባይ ኮይነ የ ወፅ ግን ዋላ ሕጂ መደበር እናፈለጥናዮስ ክገልፁልካ ከሎ ከዓ መልሹ መስጠካ

0: ካልኦት ዞባታት ብዓድሃሎኢና ጀሚርና ዓድሃሎ ርኢና ኣነ ኳ ረብዓየ ዲ ሓምሳ ካብኡ ንክእል ግን ርኢናዮ ብጣዕሚ ደስ ዝብል እዩ። ካብኡ ከዓ ንሓልሓለ ከድና ኣብቲ ናይ ከብቲ ዘለውኦ ርኢና ገሊፆምልና ከዓ እሱ እንታየን ካበይ መፅአን እንታይ ክሕለባ ከመይ ከአን ድነብራ ኩሉ በቃ ገሊፆምልና።
1: ታንቋ ብድሓን መፀኹም ኣራይ ዘለዋና ሰለስተ ዓሌት ከብቲ እየን። ሆሎስታይን ፍሬጃን፣ ብራውኒ ስዊዝ፣ ሰመንታል እየን ዝበሃላ። እተን ሆሎስታይን ፍሬጃን ንብለን እተን ፀሊምን ፃዕዳን፣ ብራውኒ ስዊዝ ንብለን እተን ፋሕሮት፣ እተን ሰመንታል ንብለን ከዓ እተን ቀይሕን ፃዕዳን እየን።
0: ና ሓልሓለ ከዓ መንደፈራ ከድና ኣብኡ ተመሲሕና ከዓ ገርገራ ከድና ገርገራውን ከምኡ ካልኣይ ሳልሳይ ግዜ ኣነ ግን ብጣዕሚ መሳጢ ነይሩ። እንታይ ሞ ተውፃሉ ኢኻ

ንባጊ ፅቡቅ ነይሩ ንዓድና ፅቡቅ ግና ዝተላለየና ዝብ ግዜ እዩ። ኣነ ካልኣይ ግዜ ኣብ ኤርትራ ዝመፅእ ዘለኹ መጀመርታ ኣብ ኣስመራ ንማሳዋን ጥራሕ ከይደ፣ ግን ኣብ ኣስመራ ከማን ፅቡቅ ገይሩ መግለፂታተ ገይሩልና ታሪክ ቦታታት ርኢና ኩሉ ነገር ሲ ኩሉ ቦታታት ሰቂልና ንሓልፎ ዝነበርና ብዙሕ ታሪክ ከም ዘለዎ ፈሊጥና ፅቡቅ መግለፂታት ተገይሩልና። ካብ ኣስመራ ከማን መፂና ብዙሕ ቦታታት ርኢና ተዘናጊአና ዓድና ፅቡቅ ገና ርኢና እያ።

ብናተይ ወገን ክዛረብ ማለት ብናተይ ሓሳብ ማለት ብጣዕሚ ይፈትየ እዩ። ስድራይ ኣላልዮምኒ እንዲኦም ነታ ሃገር ግን ኣውራ ዝፈተኽዎ ኣብቲ ቱር እንታይዩ ሰብ መፅኡ ብዛዕባ እቲ ናቱ ሕጂ ከምቲ ኣንተ ወይ ዝበለቶ ምፅላል ናይ ኣስመራ ነይሩ። ኣብ ኣስመራ ዝነበረ ሕጂ ኩሉ ሰብ ፍያት ይፈልጦ እዩ። ግን ታሪኹ ምስ ዕለቱ መን እዩ ሰሪሕዋ ብኸመይ ክነግሩካ ከለዉ ወይ ኣብ መገድታት ንረኽቦ ቦታታት ክገልፁልካ ከለዉ ኣውራ ደስ ዝብለካ። ኣነ ከም ናተይ ማለተይ ካብ ከምዚ ዓመት ተሰሪሑ ክስቶ ሰሪሕዋ ክበሃል ከሎ ብጣዕሚ ይፈትዮ። ከምኡ ከዓ እቲ ቦታታት ዝኸድናዮ ከረንዲዩ መንደፈራ ክነግሩና ከለዉ መዓስ እንታይ ከመይ ብጣዕሚ ደስ ዝብለካ።

ኣብ ደገ ተወሊዶም ዝዓበዩ ኣብ ንስ ዕድሚኦም ናብ ስደት ዝተሰዱ መንእስያት ኣብተን ዝዓበዩለን ዝተማሃሩለንን ሂወቶም ዝመርሑለንን ሃገራት መንነቶምን ሰብኣዊ ክብርታቶምን ዓቂቦም ስነኣእምራዊ ርግኣትን ቅሳነትን ዘለዎ ፃንሖት ብሂወት ክሓልፉን ብዙሕ ብድሆታት ስደት ከም ዘጋጥሞም ርእሰ ርጉፅ እዩ። ስድራ ቤት ዝዓበየ ሓላፍነት ተሰኪሞም ብባህሊ ባዕዳውያን ተዋሒጦም መንነቶም ከየህስሱ ዝዓበየ ተራ ክፃወቱ ከም ዘለዎም ርእሰ ርጉፅ እዩ።

ማኬት ኣሪኦምና ትሪ ዲመንሽን ብኮምፒተር ዝተገበረት ናይ ኣስመራ ሕጂ ንዓ ምስራየ ኢሉኒ ማማ ኣብ ጂኒቫ ምስ ተመለስኩ ልቅ ከምኣ ብሌጎ ገይረ ክገብራየ ዕላማ ናይ ስራሕ ናይ ሂወት ክገጸለ ይኽኢሉ ኢሉ ማማ ምስ ተመለስኩ ናይ ኢንጂነሪንግ ተማሂረ ናተይ ትካል ምስ ከፈትኩ ሓላፊ ኮይነይ ናትያ ትካል ምሳይ ዝሰርሑ ንኤርትራ ተመሊሰ ሓንቲ ኮመርሻል ሰንተር ኣብ ጂኒቫ ላ ባሌክሰር ትበሃል ይፈትዋ እዩ ናብኡ ምኻድ። ስለዚ ፈትዋ ከምኣ ዝኾነት ኮመርሻል ሰንተር ክሰርሓላየ ኢሉኒ ሕጂ ከምኡ ምስ በለኒ ናይ ባሓቂ ተሓጉሸ ንክልተ ነገር ቀዳማይ ነገር እስካብ ሕጂ ናይ ዕላማ ሂወት ብዙሕ ኣይነበሮን ኣብዚያ ግን መፅኡ ዕላማ ናይ ሂወቱ እንታይ ከም ዝገብር ኣርዩኒ ካልኣይ ድማ ንኤርትራ ምስርሓላ ኸማን ካልኣይ ማለት ተሓጉሸ እየ።

0: ኣብ ደገ ዝዓበዩ ኤርትራውያን ቋንቋም ኣፅርዮም ባህሎም ፈሊጦም ሃገሮምን መንነቶምን ኣዳቂቖም ፈሊጦም ኣብ ሃገር እትሓቱ ዕላማታት ዜግነት ክሳብ ምስታፍ ተማጣጢሮም ንኩሉ ተፃዊሮም ክዕወቱ ምርኣይ ንዓወት ዝካየደሉ ፃዕርታት ዕላማታትን ዘጉልሕ እዩ። እቲ ዝተካየደ ዑደት እውን ካብቶም ዝተገለፁ ዕላማታት ሓደ እዩ።
1: ዕላማ ከምቲ ዝበልኩ ኺ ታሪክ ንምፍላጥ ማለት መዓዝ ተሰሪሑ ብኸመይ ተሰሪሑ ኣነ ሕጂ ብናተይ ወገን ብዙሕ ነገር ተማሂረ ወላ እንተፈለጥኩዎ እቲ ቦታታት ስድራይ ወላ ወሲዶምኒ እንዲኦም ቅድሚ ሕጂ ግን ኣውራ ካብ ዕለት ክንቲ እዚ ክስቶ ሰሪሕዋ ክስቶ ኣቢልዋ ክትበሃል ከለኻ እሱ እዩ ነይሩ ዕላምኡ ምፍላጥ ንደቅና ከዓ ምልላይ ሕጂ ኣነ ክልተ ቆልኦት ኣለውኒ ነዚ ዓዲ ሪኦማ ምስ ታሪኹ ፈሊጦማ ማለት እዩ
2: ኩልሻዕ ብዛዕባ ዓደይ ክመሃር ኣነ ኩሉ ፃዕሪ ይገብር እየ ከነብብ ቪድዮታት ክርኢ ግን ከዓ ተንብቦን ብኣካልካ ኬድካ እትሪኦ ዝተፈላለዩ ሰው ሕጂ ፅቡቅ ገይረ እቲ ግራስፕ ገይረ እዩ ናትና ሂስትሪ ናትና ታሪክ ፅቡቅ ገይረ ቲዮሪ ጥራሕ ዘይኮነ ብኣካል ከዓ ስለዝረእኽዎ ይጠቕመና እዩ ማለት እዩ ብዙሕ ሰባት ረኺብና ብቲ መንገዲ ሕጂ ብዙሕ ታሪካዊ ቦታታት ዲጋታት ኩሉ ስለ ዝረአና ፅቡጌና ተላሊና ኣለናዎ
3: ዋላ እኳ ካብኣቶም መልሲ ኣይትርከብ ትሪኦ ኢኻ ትፈልጦ ኢኻ ግድምካ ይክህልዎ ምክንያቱ ለምዘበን ከምዚኣ ሪኦም ኣለው ንዓመታ ከምኡ ተጠኒፉ ንድሕ መፅኡ እቲ መንእስ እቶም ቆልዑ እቲ ስድራ ቤት ሕጂ ደይ መፁ እውን ክመፅኦም ማለት እዩ ሕጂ ብጣዕሚ እየ መሳጢ ብጣዕሚ ነቶም ቆልዑ ሰይ ዋላ ኣይግለፅዎስ ይረኣየካ እዩ
0: ብዕለት 22 ሓምለ ድማ ኣብ ኣዳራሽ ሃኮስአ ነቲ ንሰለስተ ሳምንታት ዝተካየዱ ዕደት መኸተምታ ተኻይዱሉ

0: ትሕዝቶታት መደባት ሞዛይክ ኹም ትከታተሉ ዘለኹም ክብራት ተዓዘብትና፣ ሕጂ ድማ ናብታ ዝተፈላለዩ ዓይነት ኣሰራርሓ መግቢ እተርእየና ወይ እትምህረና ዘላ ትሕዝቶ መደብና ኢና ክነስግረኩም። ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብ መምህር ዝጋሃር ክንሰገር።
1: ሰላም ክብራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎሚ መዓልቲ ንሰርሓ ብዛዕባ ሰላጣ። ሰላጣ ሕጂ ምስ ኣዳጉራ ኣዳጉራ ኣሊኽናዮ ሓዲርና ዳሓር ኣብሲልናዮ ድሕሪ ምብሳልና ኣብዚ ኮሚደረን ሽጉርትን ንቐሉ ኣለና። ምቕላው እኳ ተዘይኮነ ዘ ነሰማምዖ ኣለና፣ ብሓፂሩ ነሰማምዖ ኣለና። ኩሉ ቃሚምኒ ሕጂ ኣዳጉራ ድሕሪ ክንገልፅ ኮይና ኣብ ሰውነትና ዝህበና ጥቕሚ ካብ ሕማም ልቢ ይከላኸል፣ ካብ ደም ዘለዎ ሽኮር ከዓ የውሕድ፣ ኣብ ዘም ዘለዎ ሽኮር የውሕድ፣ ዝተፈላለየ ፅሕጊ ኣለዎ፣ ሓይሊ ይበና ወዘተ ብዙሕ ክግለፅ ይኽእል። ካብ ብዙሕ ግን ውሕድ ንገልፅ ኣለና። ሕጂ ኣብቲ ክቐልዎ ዝፀናሕኮ ወይ ከብስሎ ዝፀናሕኮ ሽጉርቲ ቀይሕ ምስ ኮሚደረ፣ ሽጉርቲ ቀይሕ ምስ ኮሚደረ፣ ሰላጣ ናይ ኣዳጉራ

ዘይትምጎቦ ነገር ውን ሓንቲ የለን። ሰላጣ ናይ ኣዳጉራ ሕጂ እሱ እንዳበሰለልና ከሎ እሱ ጥራይ ዘይኮነ ሲ ንኣብነት ቀይሕ ስር ንስፖርተኛታት ዝጠቅም ካብ ጨዋዳታት ካብ ምቅንዛብ ካብ ኩሉ ዝከላኸል ብዙሕ ክግለፅ ክእል ብዙሕ ካሮት እውን ከምኡ ኮኮምበር ናይ ፅምኢ ማይ ከርብየና ክእል ሕጂ ኩሉ ተደሚሩ እዚ ከዓ ብሓርጭ ዓተር ክንጠብሶ ንክእል፣ ብፊኖ ክንጠብሶ ንክእል፣ ብብርስን ክንጠብሶ ንክእል። መዘናግዒ በሊዕካ ምስ ወዳኻ ዚ ብጌርካ ዝትዘናጋዕ መዘናግዒ እቲ ምስ ሰላጣ ንቅድሞ ዘለና ኣኺልና በቃ ወይ ድራድና ወይ ምሳሕና እዩ። ሰላጣ ኢልና ዘይኮነ ሕጂ ጌርናሉ ዘለና ኣብዚ ዝጠበስናዮ ዝተፈላለዩ ሓርጭ ኣሎ ሰጢጥናዮ። ድሕሪ ምስጣጥና ከዓ ትኮ ጌርና ቆሪፅና ኣብዘይተጠቢስናዮ ሕራይ እሱ ክንብል ከለና ሕጂ ኮኮምበር ኮኳምበር ካብ ፅምማይ ካብ ዝተፈላለየ ከርብየ ካክእል ሕጂ ክንሕውሶ ኒና ኮኳምበር፣ ቀይሕ ስር፣ ካሮት ኣዳጉሮ ሕጂ ኣሊክናዮ ሓዲርና ድሕር ኣብሲልና ድሕሪ ምብሳልና ከዓ ምስ ሽጉርቲ ምስ ኮሚደረ ሕጂ ቀንዲ ከጥዕመልና ዝኽእል ንዕኡ ፃዕዳ ሽጉርቲ ንገብረሉ ጨው ነመቅሮ ጨው በርበረ ፀሊም ጨውን በርበረ ፀሊምን ጥቡቅ ስለ ዝኾነ ሰላጣ ናይ ኣዳጉራ ኩሉ ፅቡቅ ጌርና ቀሪብና ኣለና ወይ ሓፂብና ኣለና። ሰላጣ ናይ ኣዳጉራ ሕራይ ባዕድ ክብራት ተዓዘብትና እዛ ናይ ኣዳጉራ ክቐርባ ዝፀናሕኩ ከምዚ መሲላትልና ዝሕል ምስ በለ ኢና ከዓ ምስ ሰላጣ ንሕውሶ ሕጂ ብዛዕባ ሰላጣ ክንገልፅ እንድሕር ኮይና ቀይሕ ስር ከምዚ ንጨዋዳታት ብሕልፊ ንስፖርተኛታት ይሕግዝ ኢልና ኣለና። ቀይሕ ስር፣ ካሮት ኮኮምበር ከዓ

ሕጂ ቁሩብ ክዝሕል ኣለዎ እሱ። እዚ ከምዚ ጌርና ሓዊስናዮ ሰላጣ ፅሩይ ጌርን ሓፂብናዮ ሰላጣ ንነገሩ ኣብ ጣውላ መክተፊኢኻ ኩሉ ግዜ ኣይትኸትፎን ኢኻ፣ ኣብ ስጋ ትኸትፈሉ፣ ኣብ ኣሕምልቲ ትኸትፈሉ ኣይትኸትፍን ኢኻ። በይና ንሕና ሕጂ ኣብዚኣ ኢና መቲርናያ። እዚኣ ወላ ሓንቲ ንጥቀመላኒ ኢና ኣብዚኣ ኢና ኸቲፍናዮ። ምክንያቱ ሰላጣ ቀንዲ ዝሕምም ዘይተደለየ ሕጂ ኣብ ኩሉ ሰብ እንታይ ሰላጣ ይበልዕን ገለ እዩ ዝብል እወ። ሰላጣ ተነቃፊ ስለ ዝኾነ ከመይ ዓይነት እዩ ካራኻን መምተሪኻን ዝተፈለየ እዩ። በቲ ስጋ ንመትረሉ ብጌርና ንመትርኒ ኢና፣ በቲ ኩሉ ወላ ኣሕምልቲ ገለ ንመትረሉ ንመትርኒና። ሰላጣ እንታይ ኮይና በይና ዝኾነት ንእሽተይ ኢና ነዳሉ ሕጂ ንሕና በዚ ኢና መቲርናዮ። ዝኾነ ጌርና ይመትርናዮ ድሓር ንዕኡ እንታይ ኢና ክንገብር፣ ኦይል ኦሊባብ ዝቐሪበ ኣለኹ፣ ኣቸቶብ ዝቐሪበ ኣለኹ፣ ጨው ሕጂ ንምንታይ ንመፅእ ኣለና ነዛ ናይ ኣዳጉራ ፈውሲ ሕማም ልቢ ይኸውን ዝተፈላለየ ዓይነት ንጥዕናና ጠቃሚ ስለ ዝኾነ ሕጂ ምስ ምንታይ ጠጢቕካ ክትምገቦ ትኽእል፣ መረቕ ጌርካ ክትምገቦ ትኽእል። እዚ ዓይነት እዚ ከዓ ሰላጣ ከዓ ምሳሕና በቃ ወይ ድራርና ወይ ኣቸቶ ኦይል ኦሊቭ ክገብር ፀኒሐ ኣቸቶ ከዓ ሕጂ ፅሩይ በቃ ኣብ ናይ ሰላጣ ሲ ፅሩይ ኢና ኣብ ኩሉ ፅሩይ እንድዩ እቲ ክትገብሮ እቲ ድበለፀ ብሕልፊ ግን ኣብ ሰላጣ። እዚ ከዓ ፅቡቅ ጌርና ጠቢስኒ ኣለና መዘናግዒ ኢካ ትብሎ መዘናግዒ ጠቢስኒዮ ዘለና መዘናግዒ ፅቡቅ ጌርና ዋላ ብኢድካ ድምስስ ኣብልክ ኢካ ተዳውሶኖ እዚ ብኢድካ ዋላ ኢካ ጓንቲ ጌርካ ምክንያቱ ጨው ክጠዓዓም ዘይቱ ኣቸቶ ክጠዓዓም ምእንቲ ድምስስ ተብሎ ሕጂ ፅቡቅ ጌርካ ተወሃህዶ እዚ ስጋዕ ዝሕለልና ኢለ እየ። ሕጂ መቐረቢና መቐረቢና መቐረቢ ናይ ሰላጣና ሕጂ ካሮት ዝበለፀ እንደገና ቀይሕ ስር ብዙሕ ጣዕሚ ስለ ዘለዎ ፅሩይ ብሕልፊ ኩሉ ፅሩይ ክኸውን ስለ ዝበለፀ እንድዩ ብሕልፊ ኣብ ሰላጣ ክንግደስ ዝግባአና ኣብ ፅሬት እዩ። ኣዳጉራ ሕጂ ወይ ምሳሕና ወይ ድራርና እዩ ካልእ ሰላጣ ኢልና ሕጂ ንሕና ዝሕል ምስ በለ ኢካ ትሕውሶ ሰላጣ ኢልና ንሕና ካልእ ሕጂ ኣይኸ ክንበልዕ ኣይንኽእልኒ ኢና ምክንያቱ ኣኽልና እዚ ፀፈፈ ኣቀሚም ኣቢልናዮ ኣለና ፀፈፈ ጌርና ኣቀሚምናዮ። መዘናግዒ ከዓ ናይ ዓተር ክትገብር ትኽእል፣ ናይ ስገም ክትገብር ትኽእል። መዘናግዒ እዚ ሕጂ መፃወት እንዲ ዝበሃል ሕጂ መዘናግዒ እንዳበላዕካ ከለካ ስከ ትዕልል ትደሊ ብልዓ ቢልካስ ኣልዕል ተቢልካያሲ ብዙሕቲ ዕላላይ ስሕበካኒ ሕጂ እንዳበላዕካ እንዳተዘናግዕካ ከለካ ሰላጣ ሕጂ ምሳሕ ወይ ድራር ኣይሓስቦን እዩ ሰብ ምሳሕን ድራርን ክኸውን እምበር ዝበለፀ ሕጂ እዚ እንታይ ጌርና ኣለና ፅቡቅ ጌርና ዝቐለናዮ ናይ ዓተር ሕውስዋስ እዚ ከዓ መዘናግዒ መዘናግዒ ኣልዕል ኣቢልና ከይንመለሰ ዋላ እዚአን ሕጂስ ኣብኢድካ ሒዝካ እነት እንዳዕለልካ ትዘናጋዕ ትኽእል እንዳዕለልካ በቃ ሕጂ ብነዊሑ ክትገብሮ ትኽእል ከምዚ ድቐቕ ድበለ ከምዚ ዓይነት እዚ ክትገብሮ ትኽእል ንኣኻ ከምዚ ጣዕመካ ጌርካ ክትገብሮ ትኽእል። ሕጂ መልክዕ ከዓ ኮፍ ነብለላ ነዚኣ ኮሚደረ ቆፅሊ ባዘሊኮ እዚ ሕጂ ቆፅሊ ባዘሊኮ ፅቡቅ ጣዕምን ፅቡቅ ጨናን ኣለዎ ክንጥቀመሉ ፅቡቅ እዩ። ሕራይ እምበር ክብራት ተዓዘብትና ብሰራሕናዮ ናይ ሰላጣ ሕውስዋስ ናይ ካርወት ኮኮምበር ኮኮምበር ካብ ፅምኢ ርዊ ከምዚ ክብሎ ዝፀናሕኩ ናይ ቀይሕ ስር ከዓ ትድበለፀ ኣዳጉራ ከዓ ካብ ሕማም ልቢ ካብ ዝተፈላለየ ክከላኸለና ኸ ኣብዚ ሲ ዘየለ ነገር የለን። እዚ ኣገባብዚ ጌርና ሕጂ ክንዝደለናዮ ንቕርብ ክንዝደለናዮ ጌርና ክንቅርብ ንኽእል። ሕጂ እታ መዘናግዒት ዝበልኳ ከምዚ ጌርና ምስ ቀረብና እሳ መዘናግዒ

ዓቐን ክንዲ ዝደለና ይንወስድ ክንዲ ዜና ነቕሪብ እየን ዘለኹ ዘይኮነስ ክንዲ ንዓና ዝኣኽለና ንወስድ ሕራይ እምበኣር ኩረት ዓዘትና ግዜ ኣይወስድ ሓዊ ኣየድልዮ ጥረታት ንከላይ ምስሓካ ብጥረታት ንከላይ ድረርካ ክኸውን ንኽእል እዛ ሰሪሕንያ ዘለና እዚ ኩላ ትሕዝተላታ ናይ ሕምልቲ ትሕዝተላታ ናይ እኽሊ ዶ ክንብሎ ነቲ ብኣዳጉራ ከዓ ናቱ ትሕዝተ ኣለዎ ናይ ዝድጠበስ ናይ ሆሙ ሕጂ ካልእ መወሳኽታ የድልየና መወሳኽታ ንድሕር ኮይኑ እዚ እዚ ወሲኽና ኣለና ማለት እዩ ዝጠበስናዮ ብፊኖ ክትጠብስ ትኽእል ኣርቂቕካ ትሰጦ ማለት እዩ ማይ ጥራይኢኻ ማይ ጌርካ ከተብዕጦ ኣርቂቕካ ከዓ ትሰጦ ክሉ ብዙሕ ግዜ እየ ሰጢጠ ብፊኖ ክትገብሮ ትኽእል ብዓተር ብብርስን ብድላይካት ብስገም ትሓርጭ ብድላይካ ክትገብሮ ትኽእል እምበኣረይ ክብራት ተዓዘብትና ናይ ሎምዲ ሰራሕናያ ናይ ሰላጣ ሕውስዋስ ነዚ ትመስል ንዝመፅእ ዘሎ ሰሙን ብካልእ መደግሳ ንረኸብ ትሓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተኻየዱ ኣገረምቲ ዝኾኑ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ናይ ዝሰፈሩ ትሕዝቶታት ሒዛሃልና ቀሪባ ኣላ።

ሓሸራ ኣብ ኣየር ከለዉ ክትቀተል እትኽእል ድሮን ማዕቢላ። ኣሜሪካዊ ትካል ቴክኖሎጂ ሓሸራታት ኣብ ኣየር ከለዉ ተኪሰን ክቐትላ ዝኽእላ ንኣሽቱ ሰብ ኣልቦ ነፈርቲ ኣማዕቢሉ። እቲ ቶርኒዮል ዝበሃል ጀማር ትካል ብሰብ ዝሰርሖ ብልሒ ዝሰርሓ ንኣሽቱ ድሮን ቀንዲ ዕላምአን ጣንጡ ንምጥፋእ ከም ዝኾነ እዩ ሓቢሩ። ጣንጡ ንምቁፅፃር ኣብ ክንዲ ኬሚካላት ወይ ካልእ ዝኸበረን ሓደገኛን መፍትሒታት ምጥቃም እታ ድሮን ዝበለፀት ኣማራፂት ኮይና ምህላዋ ይንገር። ካብ መስረቲ ትካል ቶርኒዮል ኣሌክስ ቱሳንት ሓንቲ ድሮን ደድሕሪ ግዝዋና ዘንቤት ክትኩስን ከላ ዘርኢ ቪድዮ ኣብ ማሕበራዊ መራኸቢታት ዘርጊሑ ሎ። ዋላ እኳ ትፈተነ ኣብ ፅብብ ዝበለ ቦታን ግዝዋን ምቕታልን እንተወዓለ ጣንጡ ኣለለያ ክተጥፍእ እትኽእል ሰብ ኣልቦ ነፋሪት ንምምዕባል ዝተገበረ ስራሕ ግና ዓብ ስጉምቲ ምዃኑ እዩ እቲ ትካል ቴክኖሎጂ ዝገልጽ። ቶርኒዮል ትካሎም ጣንጡ ንምጥፋእ ኣልትራሶኒክ ሰንሰራት ማይክሮፎናትን ዝዓጥቓ 40 ግራም ጥራይ ዝምዘና ድሮናት ኣብ ምምዕባል ተጸሚዱ ከም ዘሎ እዩ ዝሕብር። ክንፊ ጣንጡ ፍሉይ ድምፂ ስለ ዝፈጥር እተን ሰብ ኣልቦ ነፈርቲ ንጣንጡ ካብ ካልኦት ሓሸራታት ፈልየን ዘለለያ ኮይነን የን ማዕቢለን። በዚ ድማ እዩ ንጣንጡ ጥራይ ዕላማ ክገብራ ከም ዝኾና ክረጋገጽ ተኻኢሉ ዘሎ።

Soft când canvas. ፖላንዳዊት ስነጥበበኛ ሄለና ሜንጂኖቪች ሓሳባታን ስምዒታን ኣብ ክንዲ ብቓላት ብቕብኣያ ትገልጾ። ቅብኣታታ ግን ኣብ ካንቫስ ዘይኮኑ ኣብ ሶፍት ተቐቢኦም ኢና ንረኽቦም። ዋላ እኳ ሶፍት ኣዝዩ ልስሉስን ብቐሊሉ ዝቕደድን እንትኾነ፣ ሄለና ነቶም ኣደነቕቲ ቅብኣታት ኣብኡ ክትቀብኦም ንዓ ኣዝዩ ምቹእ ምዃኑ እያ ትዛረብ። ኣብቲ ሶፍት ሓፈሻዊ ዲዛይን ጥራይ ኣቐዲማ ብምቕማጥ ብድሕሪኡ ነቲ ስእሊ ብጥንቃቐ ብኤር ብራሽ ብጸቕጢ ኣየር ሕብሪ ንምልካይ ዝዝውተር መሳርሒ ትቕጽሎ። መጽሔት ኮሎሳል ሄለና ኣብዚ እዋን እዚ ኣብ ፓሪስ ጋለሪ ፕሪማ ናይ ቤና ምርኢት ንምቕራብ ትሰርሕ ከም ዘላ ብምጥቃስ እቲ ምርኢት ን8 ጥቅምቲ ክኽፈት ምዃኑ ትሕብር።

ንባዕሎም ዝልበሱ ክዳውንቲ ዝሰሪሖም ናብ ምርኢት ኣቕሪቦም። ነቲ ክዳን ስዋግ ዝብል ስም ሂቦሞ ዘለዉ እቶም ተመራመርቲ ልክዕ ከምቲ በዕለን ዝዝወራ መካይን ዝፈርያ ዘለዋ እሞ ንመጻኢ ባዕልኻ ምዝዋር ክተርፍ ዝኽእል ክዳንካ ምልባስ ንመጻኢ ከትርፍ ዝኽእል ምህዞዮም ኣማዕቢሎም። እቶም ተመራመርቲ ብሰንኪ እርጋን ወይ ዝተፈላለየ ሕክምናዊ ኩነታት ነቲ በዕልና ናይ ምኽዳን ህያብ ፈጣሪ ዝኾነ ክእለት ሓደ መዓልቲ ክንስእኖ ንኽእል ኢና። ሽዑ እጅገና ናይ ምስሓብ ይኹን ክዳንና ናይ ምኽዳን ዝኣመሰሉ ቀለልቲ ተግባራት ሃንደበት ጻዕሪ ዘድልዮም ተግባራት ክልወጡ ከለዉ ንዕዘብ። ነዚ ብምርዳእ ኢና ነቲ ሮቦታዊ ዝኾነ ክዳን ክንምህዝ ዝተደፋፍኣና ክብሉ ገሊጾም።

ኣባልታ ጉጅለ ዝኾነ ኪምናም ብሽክለተ ክዝውር ከለኹ ዝናብ ክዘንብ ጀሚሩ ናይ ዝናብ ካቦት ባዕሉ ብሽክለታ እናዘወርኩ ክኽደነን እንተ ዝኽእል ሓጋዚ ምዃነ ነይሩ ዝብል ሓሳብ መጺኒ ክብል ምስ መርበብ ሓበሬታ ሮይተርስ ኣብ ዘካይዶ ዝርርብ ሓሳቡ ኣካፊሉ። እቲ ክዳን ንክኽደነካ 10 ካሊእ ጥራይ ከም ዝወስደሉ ይሕበር።

ናይ ሰብ ፍሪጅ ማዕቢላ። ጃፓናዊ ኩባንያ ኤስዲአርኤስ ንዶሂሞን ቦክስ ንሰባት ከም ውልቃዊ መዝሓሊ ከብሒ ኮይና ከተገልግል ሰሪሕዋ። ኣብ ጃፓን ክረምቲ ብርቱዕ ዋዕ ዝምዝገበሉ ወቕቲ ብምዃኑ ብ15 ሓምለ ኣብ ከተማ ቶክዮ ዋዕ ዝጠንቁ 48 ሰባት ኣብ ሆስፒታል ተዓቒቦም ምንባሮም ይፍለጥ። በዚ ድማ ውልቀ ሰባት ይኹኑ ኩባንያታት ሰባት ዝዘሕልሉ ሓደስቲ መገድታት ሃሰው ብምባል ከናድዩ ጸኒሖም። ኩባንያ መዝሓሊ ኤስዲአርኤስ እውን ኣይሓመቑን ፍታሕ ክትከውን ትኽእል እያ ዝበልዋ መዝሓሊት ከብሒ ሰሪሖም።

ዶሂሞን ቦክስ ኣሕሊፉ ዘርኢ ቬትሮ ማዕፆ ዘለዋ ካብ ሓፂን ዝተሰርሐት ከብሕያ ኣብ ውሽጢ ዝተሃነፀ መንበር ኮፍ ብምባል ናብ ርእሲ ክሳድ መንኮብን ሕቆን ዝቐንዐ ናይ ኣስታት 5 ዲግሪ ሰንቲግሬድ ዝዓቐኑ ኣየር ድማ ተስተማቕር። ብመሰረት እቲ ኩባንያ ዝሃቦ ሓበሬታ ኣብ ዶሂሞን ቦክስ ን10 ደቓይቕ ምጽናሕ ሙቐት ኣካላት ብቕልጡፍ ብምንካይ ምልክታት ምስ ሙቐት ዝተኣሳሰር ድኻም ንምቅላል ይሕግዝ። እታ ፍሪጅ ድሮን ዕዳጋ ወሪዳኣላ። ዋጋኣ 1.5 ሚልዮን የን ወይ 9200 ዶላር ይበጽሕ። ኮይኑ ግን ሰራሕተኛታት ብንጡፍ ስርሖም ምእንቲ ኸካይዱ ኣብዚ እዋን እዚ ንኩባንያታትን መንግስታዊ ትካላትን ጥራያ ተሓጺራ ዘላ። ውፅኢታዊት ኮይና እንተተረኺባ ግን ንናይ ውሽጢ ሃገር ዓደግቲ እውን ክትቀርብ ከም ዝኾነት ክፍለጥ ተኻኢሉ ኣሎ።

ኣብ ሃገረ ቱርኪዩ በሩም መርቨኩል እትበሃል ናይ ሕጊ ተምሃሪት ዓይነ ስውርቲ ካብ ቁልዕነታ ተሓልሞ ዝነበረት ናይ ሕጊ ክኢላ ናይ ምዃን ጥሙሓ ብፍሉይን ከቢድን ሓገዝ ወላዲታ ከም ዝበጽሓቶ ዝገልጽ ዜና እዩ። እዛ ኣብ ዩኒቨርሲቲ ሳካርያ ቤት ትምህርቲ ሕጊ ትምሃር ዝነበረት ዓይነ ስውርቲ ብዙሕ ካብቲ ንትምህርቲ ዝኸውን ማተርያል ንዓይነ ስውራን ክጥቀምሉ ዘይክእሎ ብምዃኑ ወላዲታ ኣብ ሓያሎ ናይ ትምህርቲ ግዜ ምስኣ እናተሳተፈትን ብዙሕ መጽሕፍትን ካልእ ናይ ሕጊ ጽሑፋትን ንኣርባዕተ ዓመታት እናንበበት ከም ዝሓገዘታ ክፍለጥ ተኻኢሉሎ። ወላዲታ ኣሰንያታ ጥራሕ ኣይኮነትን ናብ ቤት ትምህርቲ ሕጊ ትኸይድ። ቀንዲ ኣንባቢት ጓላን ሰዓታት ብምጥፋእ ዝተሓላለኹ ናይ ሕጊ ሓሳባት ኣብ ምርዳእን ንፈተ

ና ኣብ ምድላዋን ከምኡውን ዝተዋሃባ ዕዮታት ኣብ ምሕጋዝን ነጢፋ ያ። ዓወት ናይዛ ዓይነ ስውርቲ ቱርካዊት ንብቕዓታን ጽንዓትን ኣብ ኣካዳምያዊ ዓወት ዘርኢ ምዃኑ ዝጠቐሰት ሓበሬታ ስንክልና ዓይኒ ካብ ዝኾነ ከም ዘየትርፍ ግብራዊ መርትዖዮ ክብል ይጠቅስ። በሩ መርበኩል እቲ ዝዓበየ ብድሆ ንዓይነ ስውራን ዘሸግር ትምህርታዊ ነገራት ምህላው እኳ እንተኾነ ብሳላ ጻዕሪ ወላዲታ ግን ነቲ ዝጸንሐ ሃጓፍ ከም ዝሸፈነትላ ትሕብር። ኣብ እዋን መመረቕታ እቲ ዩኒቨርሲቲ ነቲ ወላዲታ ዝገበረቶ ፍሉይ ሓገዝ ብምጥማት ናይ ክብሪ ናይ ሕጊ ዲግሪ ንወላዲታ ከም ዝሃበ ተፈሊጡሎ።

ስነ ቅርፃ ዝበሃል ጥበብ ካብ ጥንቲ ኣትሒዙ ዝነበረን ብሰለስተ ኩርና ዓርኤት ማለት ስሪ ዳይመንሽናል ኮይኑ ብዝተፈላለዩ ማለት ብዕንፀይቲ ሓፂን ብካይላ ኣብ እምኒ ኣብ ኣኸውሕ እናውቐርካ ዝግበር ዓይነት ስነ ጥበባዊ ስራሕ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምባር ኣብ ስነ ቅርፃ ዝነጥፍ መንእሰይ ተመክሮ ናይ ስነ ቅርፃን እንታይ ይመስል ዘካየድና ይዕላል። ስዒቦ ክቐርበልናዩ ብሓባር ንከታተል።

0: ስነ ጥበብ ኣብ ሃገርና በብዓይነቱን እናሰፍሐን እዩ ዝመጽእ ዘሎ። እቶም ምኩራት ዝነበሩን ሕጂ ዘለውን ድማ ተመክሮ ወሲዶም ኣብ ዝተፈላለየ ዓውዲ ስነ ጥበብ ይሳተፍ እዮም። መኮነን ጎስጋስን ሓበሬታን ሚኒስትር ምክልኻል እውን ጎነቲ ዝዓዮ ሃገራዊ ዕማም ንኣባላቱ ኣብ ዝተፈላለየ ዓውዲ ስነ ጥበብ ኢደ ስራሓትን ንኽሳተፉ ወትሩ ባይታ ምስ ፈጠረ እዩ። እቲ ውፅኢቱ ድማ ኣብ ዝተፈላለየ ሃገራዊ በዓላት ይኹን ፌስቲቫላት ይንጸባረቕ እዩ። መሓመድ ዒሳ ወዲ ዒሳ እውን ሓደ ካብኣቶም እዩ። ብተውህቦን በተኣሃድኡ ዝፈጠረሉ ዕድልን ክሳብ ሕጂ ንኣስታት 27 ዓመታት ኣብ ዝተፈላለየ ስነ ጥበብ ነጢፉ እዩ። ንኣብነት ኣብ ቅብኣ ካይላ ቅርፃ ድማ ናብ ዝለዓለ ደረጃ ንኸብፅሕ ኣብ መገዲ ዝርከብ ዘሎ መንእሰይ እዩ።
1: ቅብኣ ከም ዝበልኩ ኣብ ሓማማት መብዛሕቲ ኩሉ ስራሕና ንበዓላት እዩ። ሃገራውያን በዓላታት ኩለን ብሚኒስትር ምክልኻል ንሳተፍ ኢና። ኩሎም ስራሕኩም ቅብኣ ይኹን ቅርፃ ከዓ ኣብቲ በዓል ሃገራዊ በዓል ናይ ሃገር ኩሉ 24 ጉንበት ፌስቲቫል ናይ ሳዋ ፈንቅል መንእሰያት ናይ ሳዋ ኣብ ኩሉ የተሳተፍ። ኣብዘን ክልተ ዓመት ደ ዝተሳተፍኩ እምበር ካብ 99 ጀሚርኪ ስጋዕ እዛ ዝሓለፈት ቅፃል ኣለኹ ማለት እዩ። ዓመት ዓመት እዚ ኣብ ስታድየም ብናይ ኮንክሪት ናይ ሲሚንቶ ስራሕ እያ ዘላ 10

ሜትሮ ብ3 ሜትሮ ዓባይ ስራሓ እዚ ድሕርዛ ናይ ስታድየም ናብ ካልእ ዓይነት ማቴርያል ወይ መሳርሒ ናብ ሓፂን ክቕይር ኣለኒ ኢለ ስለ ዝሓሰብኩ ነዊሕ ግዜ ወሲደ እናቱ መፅናዕቲ ከመይ ጌርካ ንቅርፃ ካብ እትንሰርሑ ነበርና ካብ ጀሶ ሽዑ ናብ ስሚንቶ ካብ ስሚንቶ ሕጂ ናብ ሓፂን ከመይ ጌር ክቕይሮ ኣለኒ ኢለ ነዊሕ ግዜ ሰሪሐ ኣብ ነዊሕ ግዜ መፅናዕቲ ወሲደ ሕጂ ድማ ብሰዓት እዚ ንቅርፃናተይ ካብ ጭቃ ዝነበረ ናብ ናይ ብሮንዝ ወይ ናይ ብሮንዞ ቅርፃ ኣዳልየ ኣለኹ ንመፃእ ማለት እዩ ኣብ ከምኡ ደረጃ ግን በፂሐ ኣለኹ።

0: ከምቲ ኣብ ዝተፈላለየ በዓላትን ዝኽርታትን ብዙሕ በብዓይነቱ ስራሓት ጥበብ ዝቐርብ ነታ ኣብታ እዋን ትዝከር ዘላ መዓልቲ ዝውክል ዝገልጽ ስራሓትን መግለጺታትን ምስ ቀረበ እቲ መዓልቲ ድማ ዝያዳ ደሚቑ ይርአ። ኣብዝ ሓለፈ ወርሒ ሰነ ዝተዘከረ ክቡር መዓልቲ ዝኽሪ ስዋኣትና ድማ ኣብቲ ኣባሕቲ መስከረም ዝወዓለ ናይ ምውላዕ ሽምዓ ምሸት ንዕኡ ዝገልጽ ካብቲ ብዙሕ ውሑድ ብወዲ ዒሳ ዝተሰርሐት ዓባይ ሽምዓ ቀሪባ ነይራ። መበገሲ ናይዚ ዓብ ሓሳብ ከመይ ነይሩ ክምልሰልናዩ?
1: እቲ ሓሳብ ክመፀካ መቸም ከም ኩሉ ኤርትራዊ 20 ሰነ ክመፅእ ከሎ ልዑል ሓበኒ ድስማዓካ፣ ልዑል ኒሒ ድስማዓካ፣ ስለ ሰማእታት ክትገብሮ ዘለካ ነገራት ኩሉ ሰብ ይሓስብ እዩ። ኣነ ከዓ ብወገነይ እንታይ ክሓስብ እንታይ ክገብር ኣለኒ ኢለ ይሓስብ እያ ኩሉ ግዜ። ኣብ 20 ሰነ ቅድሚ ሕጂ ብሚኒስትሪ ምክልኻል ኣብ ብዙሕ ነገራት ንሳተፍ ኢና። ኣነ ግን ብውልቀይ ስንታ ክገብር ኣለኒ ኢለ ሓስብ እየ ኩሉ ግዜ። ሕጂ እታ ሓሳብ እዛ ሽምዓ ናይ ብሓቂ ሽምዓ ኸ ዓባይ ሽምዓ ክሰርሕ ገለ ድብል ሓሳብ ምስ መፀኒ ንነዊሕ ሓሲበ ኣለኻ ምሕሳብ። ሕጂ ግን ኣብዛ ዓመት እዚኣ እታ ዝሓለም ከዋ ወይ ዳ ሓሳብ ከዋ ተግባራዊት ኮይና ማለት እዩ። ሕጂ ወላ ቁመታ ልዕሊኡ ከይድ ኢለ ሓስብ ነረ። ሕጂ እዛ ዝሰራሕ ከዋ ሽምዓ ናይ 3 ሜትሮ ቁመት ኣለዋ ሙሉእ ሽምዓ እያ። ንጎና ናይ 50 ሰንቲሜተር እያ። ሕጂ እቲ ሽምዓ ከመይ ጌርካ ክተምክኮ ከመይ ጌርካ ደው ከተብሎ ድብል ሓሳብ ቢመፀካ እዩ ሽዑ ነቲ ስራሕቲ ክትሓስቦ ከለካ። ከም ዝበልኩ ቀዲመ ኣብቲ ናይ ብሮንዝ ምምካክ ገለ እቲ ስቱድዮ ስለ ዘለና ኣብኡ እስከ ደይን ፍትኖ እንዳበልና ምሳይ ድሰርሑ ኣባላት ናይ ሚኒስትሪ ምክልኻል ናይ ፎልደርያን ናይ ሰንበል ፀረበት ዕንጨይቲ ኣባላት እውን ኣለዉ ምሳና ምስኦም ኮይነ እስከ ከምዚ ንፈትን ምስ በልኩም ፈቲና ከዓ ዕውት ስራሕ ሰሪሕና ማለት እዩ። ሕጂ እቲ ሽምዓ ከም ተመክሮ ኣብ ቅርፃ ትሰርሐሉ ኢኻ። እቲ ቀንዲ ኣድፊሮ ንሽምዓ ምኪኸስ ክንዱ ዳኣክል 3 ሜትሮ ቁመት ሓፂን መወሊ ገይራ ክመሊ ኢለ ምሕሳበይ እቲ ተመክሮ ስለ ዝፀንሐ እዩ። ነቲ ቅርፃ ዝበልኩ ኸ ሓደ ቅርፃ ብጭቃ ምሰራሕናዮ ናብ ሽምዓ ኢና ንቕይሮ። ካብ ሽምዓ እዩ ሽዑ ናብ ብሓፂን ንቕየር። ሕጂ ምስቲ ከምኡ እቲ መሳርሒ ምሳና ስለ ዘሎ ምስቶም ኣባላት ኮይና ከዓ ደፊርና ሰሪሕናዮ ማለት እዩ። ሕጂ እታ ሽምዓ ኣብ 3/4 ቀፀላ ጌርና ውፅኢናያ እንዳተተረኣኣሰት ከዓ ስጋዕ 3 ሜትሮ ከይድና
0: ሽምዓ ከምቲ ስማ ዝሕብሮ ንነብሳ እናመኸኸት ብርሃን እትዕድል ዝባና ብጭሩኣ ብርሃና ጸላም እተብንን ንነብሳ ከይበለት ንኸባቢኣ እትኸውን ከም ምዃና መጠን ኣብቲ ዝኽሪ ሓበን መዓልቲ ድማ ሰማእታትና እናመኸኽውን እናተሰውኡን ንዘረከቡና ናጽነትን ሓርነትን ብዓብኡ እትገልጽ ኣብነት እያ። መሓመድ ወዲ ዒሳ እውን ክብደትን ትርጉምን ሽምዓ ተረድእዩ ነዚ ሓሳብ እዚ ኣበጊስዎ።
1: ሕጂ እታ ሽምዓ ክንሰርሓ ብዙሕ ምስቲ መጀመርታ ምዃኑ ብዙሕ ነገር ሓሲብና ኢና። እቲ መምልእ ሽምዓ ዝበሃል ሞልድ ንብሎ እሱ ብሓፂን ሰሪሕና እየ። ቅድም ብ3 ሜትሮ ዶ ክንገብሮ ተባሂልና ድሓር ግን ምስ መላእናይ ኸ ክፈስሱ ንኽእል ወይ ክብርታዓካ ክእል ምስ ረስኑ ስለ ዝኾነ ገለ ኢልና ብዙሕ ሓሳብ ኣምፂና ምስቶም ብፆተይ ማለት እዩ። ድሓር ግን ኣብ መጨረሻ ብንእሸይ ክትወፅእ ኣለዋ ኢልና ኣብ 60 ሴንቲ

ሜትር ሓንቲ 60 ሴንቲሜትር ኮይና ሓፂን ትዕፆ ትኽፈት ሓፂን ኣዳሊና ኣላ ማለት እዩ። እዚ ሓፂን እዚኣ ምስ ኣዳለና እያ 60 ሴንቲሜትር ንቁመታ ንጎና ከዓ 50 ሴንቲሜትር ትኾን ኣለዋ። ሕጂ ኣብቲ መፈተኒ ሽምዓ ሽዑ ቀስ እንዳበልና ሽምዓ እንዳምክኽና ክንመልኣ ምስ ጀመርና ኢና ሕጂ ትቁፅር ንፈልጦ ዘለና። ሕጂ ክንዲዚ ክንዲዚ ክትብል ኣይትኽእልን፣ ግን ብዙሕ ሽምዓ ቀሪብካ ኢና ጀሚርና እያ። እቲ ሓንቲ መወሊ ሽዑ ምስ ኣፍላሕና እያ ኣፍሊሕና ፈሳሲ ምስ ቀየርና እየ ምስ መላእና እያ ሕጂ ፍቲ ብዙሒ ሓንቲ 60 ሴንቲሜትር ብ50 ከባቢ ብንእሸይ ናይ ሽምዓ ዝንፈልጦ ሽምዓ 1000 ሓባ ወሲዳ 1000 ሓባ ሽምዓ ማለት እዩ። ሕጂ ተን 6 ከዓ ብርእሲ ርእሲ እንዳተደራርባ ብ6 እንዳሕራ ርቢሕካ ናብቲ 6,000 ክኾን ኣለዋ። ኣብ ማእከላ ሕጂ ሞልድ ኣለዋ ካልእቲ ሞልድ ቃል ሃገርና ቦታ ትሒዝኒ ኣለና ተቐልሃ ምስ ወፀት ከዓ እሳ ከዓ ሽምዓ ትመል እያ ከምኣ ልክዕ ማለት እዩ። ሕጂ ተን 6,000 ካልኣይ ግዜ 6,000 ተቢል ክለን ከባቢ 16,000 ሽምዓ ኮይነን ማለት እዩ። ብክብደት ከዓ ነቲ ሓንቲ ስለዝበልናየ ጠቕሊለን ኩለን እታ ሽምዓ ብምልእታ 3 ኩንታል ክብደት ኮይና ኣላ ማለት እዩ። ሕጂ ኣብቲ ናይ ፈትሊ ጉዳይ ሽዑ መፂኡ እታ ፈትሊ እንታይ ዓይነት ፈትሊ ክኸውን ኣለዎ ከምቲ ናይ ሽምዓ ናይ ኮቶን ናይ ጡጥ ፈትሊ ክኸውን ስለ ዘለዎ ሕጂ ሓደ ሙሉእ ረጊድ ከዓ ክኸውን ስለ ዘለዎ ኣብኡ ሕጂ ቁሩብ ተሸጊርና እዚ ንፔርሙስ ዝጥቀምሉ ጨርቂ ናይ ፔርሙስ ፈትሊ ናይ ፔርሙስ ዝበሃል ንዑ ሽዑ ከም ብሓዲሽ ብዙሕ ኣምፂና ንዑ እንዳፈተልና እንዳጠቕለልና ከዓ ሓደ ርጉድ ዝበለ ትቦ ሰሪሕና ካብታ ናይ መጀመርታ ንመልኣ ካብኣት ሒዝና ነዋሕ ምስ ሰራሕና ማለት ንላዓል ተገቲራ እንዳተነዳቐ እንዳተመለት እንዳተነዳቐ እንዳተመልአት ከዓ ስጋዕ 3 ሜትሮ በፂሐ ማለት እዩ። ሕጂ ብዙሕ ስጋእታት ነርና ሕጂ ትብል ኢኻ ምስ ተወልዐት ቃልቃል ኢሉ ሸባዕባዕ ኢሉ ታሽሙ ገብረካ ኣብቲ ድሕነት ክትሓስብ ግድን እዩ። ሕጂ ምስ ተወልዐት እውን ድሕነት ክኾነና ዝኽእል መጥፎ ሓዊ ካልእ ካልእ ኩሉ ቀሪብና ኢና። ካልእ ከዓ ብኣሉሚኒየም ተሰርሐ ሓፂን ክሽፍና ዝኽእል ዝኾነ ነገር እንተኮይና ክንሽፍና ኣብ ፈተነ ግን ኣብታ መጀመርታ ታሕቲ ኩላ ከዓ ተቐዳሚቲ ምሰራሕና ፈቲና ኢና ትረስና ክንደይ ይመፅእ ከመላቶም ክኾ ገለ ኣብኡ ፈተነ ጌርና ማለት እዩ። እዚ ነዚ ኩሉ መስራሕ ሓሊፋ ከዓ ዕውድቲ ኮይና ኣብቲ ስነስርዓት ሽምዓ ምብዓል ስነስርዓት ሽምዓ ናይ 20 ሰነ ናይ ሃገርና ከዓ ከም መበገሲት መደብ ኮይና ኣብኡ ውዒላ ማለት እዩ።

0: ነዛ ዝውዕለት ሽምዓ ዝተኸየደ ፃዕሪ ኣዝዩ ብዙሕ እዩ። ንኣብነት መብዛሕትኡ ብደገ ዝተዓዘበ ሰብ ብወረቐት ወይ ዝኾነ ካልእ ባእታ ዝተሰርሐት ትመስሎ ትኸውን። ኣብ ኣሰራርሓን ኣብ ሓሳባት ምምፃእን ዝፈሰሰ ፃዕሪ ግን ማእለያ ይብሉን፣ ምክንያቱ ብናይ ሓቂ ሽምዓ ስለ ዝተሰርሐት። ከምቲ ሓሳቡ ዕውት ስራሕ እኳ እንተሰርሐ ብድሆታት ከጋጥም ግን ግድነት እዩ።
1: ትመካኽ ንሕና ከምኡ ተፀበናየን ሽምዓ ሰኢድካ ትግምቶ ከለካ ከምዛ ንእሸይ ሽምዓ ንሪኣ ትውላዕ ሞምኽኽ ክብል ከሎስ ዝሕሊ ድብል ገለ ከምኡ ኢኻ ትሓስብ። ግን ከም ዝበልኩ ከይብደይ ዝኾነ እንታይ ድበሃል ምሰምከኽናዮ ቲሓንቲ መወልድታ ዝነእሰት ዝበልኩ ክታ ብ60 ሰንቲሜትር ስለ ዝገበርና ንዓ ምስ መላእናያ ንክዝሕል ብጣዕሚ ግዜ ወሲዳት ኣለና። ኣቐዲምና ስለ ዝሓሰብናዮ ስለ ዝሰራሕናዮ ዕውቲ ኮይና ኣብቲ መዓልታ ኣኺላ እምበር ነዛ ሓንቲ ምስ መላእናያ ተፀበይና እቲ መጀመርታ ተፀቢና ከም ኖርማል ዝሕል ክትብል ሙሉእ መዓልቲ ውዒልና መሲዩ ሓዲራ ንኮኻ መፂና ተረኣናያ ውሽጣ ከም ዘለዎ ሕዚ ሓንቲ እታ ናይ ሱሳ ከባቢ 2 መዓልቲ ወሲዳትልና ንክዝሕል ኣብኡ ሳይ ተፀበናየን ክንዱኡ ረስኒ ኣብ ውሽጢ ዓቂባሲ ሽምዓ ሳይ ተፅበየን 2 መዓልቲ ከይበለማይ ኮይኑ ክፀንሕ ሲ ዘይተፀበያና ነገር ብድሆ ነርና። ግን ከም ዝበልኩ ቀዲምና ሳላት ጀመርናያ ከ ነቲ በዓል ከተረክበልና ኸይና 2 መዓልቲ 2 መዓልቲ እንዳተፀበና 2 መዓልቲ ከዓ ክንደ ሓንሳ ምስ ርሰንካ

0: ወዲ ዒሳ ኣብ ናይ ጥበብ ስራሓቱ ከም ዝተዓዘብናዮ ኣብ ዓበይቲ ሓሳባት እዩ ዝፀቅጥ። ንኣብነት ኣብቲ ኣብ ዝተፈላለየ በዓላት ወይ ኣጋጣሚታት ምርኢት ከቕርቡ ምስ ዝፅውዑ ንዕኡ ዝበቅዕ ዝኾነ ሓደ ዓበ ሓሳብ ወይ ስራሕ ንምስራሕ እዩ ዝብገስ። ከምቲ ፃዕሩን ሓሳባቱን ድማ ይሰምረሉ እዩ። ከምቲ ኣቐዲሙ ዝገለጾ ነቲ ዝሓለፎ መስርሕ ናብ ዝዓበየ ደረጃ ንኸብፅሕ እዩ ንመጻኢ ስራሕ ዝብገስ። መኮነን ሓበሬታን ጎስጓስን ድማ ናብ ስነ ጥበብ ዝነጥፎ ኣባላቱ ኣባላት ሚኒስትር ምክልኻል ባይታ ይፈጥር እዩ። ከም ውፅኢቱ ድማ ኣብ ዝተፈላለየ ኣጋጣሚታት ዓብ ዝኾነ ስራሓት ሒዞም ክቐርቡ ንዕዘብ ኣለና።
1: ሕጂ እታ ሽምዓ ከም ዝበልኩ እስከ ብ6 ሜትሮ ክሰርሓ መደብ እዩ ነርኒ። እስከ ዳሓን ብፍርቂ ክንሰርሓ ኣባና ንበዓልና ክንገብራ ኢልናና ሰሪሕነ ዕውት ስራሕ ከዓ ነይሩ። ሕጂ ግን ንመፃእ እንታይ ሓስብ ኣሎ ኸነ ካብታ ዘላታ ሳይዛ ቁርቡ ኣርጉዳ ኣቢልካ በቲ ተሞኪርና ዘለና ቁመታ 6 ሜትሮ ገይረ ከም ዝበልኩ ናብ ክብሪ መዝገብ ስጋዕቲ መዝገበላ ደረጃ ስከነብፅሓ መደብ ኣለን እዛ ናይ ሽምዓ ጉዳይ ማለት እዩ። ሕጂ ክብሎ ዝደሊ ብዓብዪ ምስጋና እዩ። ሕጂ እንታይ ክብለ ክደል ከምኡ ዓይነት ስራሕ ክሰርሕ ኢለ ክሓስብ ከለኹ ገና ከቢድ እዩ። ወላ ብባጀት ክትሪኦ ከለኻ ከባቢ 20,000 ሽምዓ ሓባ ክትሓትት ክብድ ይብል እዩ። ከምኡ ሓሲብካ ከ 20,000 ሽምዓ ሃቡኒ ወይ ቀርብለይ ክትብሎም ኣሰካፊ እዩ። ግን ብለይ ዝኾነ ይኹን ክፍታ ኣብ ርእሴና እምነት ዘለዎም ኣህዱ ስለ ዘለና ግን ብሚኒስትር ምክልኻል ምስ ሓተትኩም ጎሄድ ኢሎምኒ ክሰርሕ ትኽእል ኢኻ ፀገም የለን ትሽምዓ ከዓ ክነምፃልካ ኢና ዳሓን ካብ ዝኾነ ክነምፃልካ ኢና ኢሎምኒ ሓላቓ ጠቕላል ስታፍ ሚኒስትር ምክልኻል ከዓ ሓቲትና ብኡ ከዓ ካብቶም ኣካላት ትሽምዓ ኣምፅኦም ቀሪቦም ናዚ ሓደ ዓብዪ ፀጋ ዘለና ኣብዚ ኣህዱና እዩ። ኣብ ሚኒስትር ምክልኻል ዝደለናዮ ጥራይ ሓሳብ ንምፅእ ገለ ዝኾነ ኣይድያ ምፅእ ነቲ ቀረብ ነቲ ዝኾነ ሞራልቲ ቁሩባት እዮም ኣብዚ ከየመስገንኩም ማይ ከሓልፍ ኣይደልን ንምክልኻል ማለት እዩ።

ማሕበር ምትሕግጋዝ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተፈላለዩ ሃገራዊ ንጥፈታት እዮም ዝሳተፉ። ሓደ ካብኡ ድማ ክረምቲ መፅእ ነቶም ኣብ ትምህርቶም ሓገዝ ዘድልዮም ወይ ድኸም ዝበሉ ተምሃሮ ናይ ምምሃር ዕድላት መሃብ እዩ። ሕጂ ድማ ኣብዛ ስዒባ ተቐርብ ትሕዝቶ መደብና ዝሓለፈ ዓመት ብሉፃት ናይ ዝነበሩ ተምሃሮ ካብ ሳዋ ዝመፁ ከምኡውን ነዞም ሕጂ ንሳዋ ዝወርዱ ዘለዉ ብሉፃት ተምሃሮ ናይ ሽልማት ምዕዳል ኣጋጣሚ ገይሩ ነይሩ። ነዚ ዝደስስ ትሕዝቶ እምበኣር ስዒቡ ክቐርበልና እዩ። ብሓባር ንከታተሎ።

ኣሳልዮሞ ጉዕዞ ክዛዝሞ እዩ ደግፎሞ ርእሱ ክኽእል እዩ ዝብል ኣምራት ረቂቕ ሓይልን ሃብታም ባህሊ ምዕባለን ዝፈጠርን ዘሎ ክብርታት እዩ። ምድይጋፍ ንርእሰ ምኽኣል ዘብፅሕ መንገዲ ብምዃኑ ኣብ መዳይ ትምህርቲ እውን ዝለዓለ ደረጃ እዩ ዝሕዝ። ነቲ ሓሳብ ክውን ንምግባር ብዙሕ ፃዕሪ ይካየድ። ደገፍ ዘድልዮምን ዝተፀገሙን ተምሃሮ ትምህርታዊ ሓገዝ ክወሃቦም ይስራሕ። ብፍላይ ነቶም ብዝተፈላለዩ ኩነታት እቲ ዝድለ ናይ ፍልጠት ደረጃ ክበፅሑ ዘይከኣሉ ተምሃሮ ብፍሉይ ኣልያ ይግበረሎም። ስሩዕ ክረምታዊ ስልጠና ይወሃቡ። ዕውታት ኮይኖም ንኽወፁ ብመደብ ይፀዕረሎም።

0: ብምሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ሚኒስትሪ ትምህርቲ ዞባ ማእከልን ተወዲቡ ንተማሃሮ መባእታ ዝውሃብ ትምህርታዊ ደገፍ ሓደ ካብ ዝዓበዩ መደባት እዩ። ኣብ 2022 ካብ ዝበሃገሳት ሒዙ ን4 ዓመታት ክካየድ ጸኒሑ ዝዕግብ ውፅኢት ክረኣየሉ ስለ ዝኽኣለ ኸኣ ብቕርፅን ኣወዳድቡኡን እናሰፍሐን እናዓበየን መጺኡ
1: ማሕበር ምትሕጋዝ ቀዳማይ ዙርያ ዝበሃል ካብዚ ምስረት 4 ዓመት እዩ ዘሎ። ኣብ ውሽጢ እዚ 4 ዓመታት ከዓ ብኮሚቴታት ተወዲቡ ዝሰርሐ ቀኒኡ ወይ ከዓ ኣሎ ማለት እዩ። ሕጂ ሓደ ካብኣተን ኮሚቴ ትምህርቲ እያ ማለት እዩ። ኮሚቴ ባንክ ደም ኣሎ፣ ኮሚቴ ማእቶት ኣሎ፣ ኮሚቴ ስነ ጥበብ ኣሎ፣ ብዝተፈላለየ ኮሚቴ ማእቶት ኣሎ። ስለዚ ብዝተፈላለየ ኮሚቴታት ክሰርሐ ፀኒሐ ማለት እዩ። ሕጂ እቲ ሓሳብ ናይ ክረምታዊ ትምህርቲ ኣብ ዝኽሪ 20 ሰነ መዓል ሰማታት ኣብ 2022 እዩ መፅኡ። ብክቡር ሓለቃ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ እዩ ከም ለቦ ኣቕሪቡ እንታይ ድብለና ኣብዚ ማይ ድብነት ኣብ ተገብረ ናይ 20 ሰነ ኣብቲ ረዚድ ዝኽሪ እዚ ዘለናይ ዓለም ናይ ሓሶት ዓለም እዩ። ብማሕበራዊ መራኸቢታት ዝፍኖ ዝንቡኡ ሓበሬታ ነዞም ንኣሽቱ ደቅና ብኣሉታ ከይፀልዎም ብመንገድኹም ገለ ነገር ግበሩ፣ ብኮሚኒቲታት ተወዲብኩም ነዞም ቆልዑ ኣስተምህሩ ሃብዎም፣ ካብቲ ብማሕበራዊ መራኸቢታት ዝፍኖ ዝንቡኡ ሓበሬታ ተኣልዮም ኣብ ባህሎም መንነቶም ኣተኪሮም ክሰርሑ ወይ ከዓ ኣተኪሮም ኣብ ባህሎም መንነቶም ከተክሩ ግበርዎም እዩ ዝብል መምርሒ ይውና። ሕጂ እቲ ማሕበር ምትሕጋዝ ቀዳማይ ዙርያ ሽዑ ተመስሪቱ እዚ ለባ እዚ ከዓ ምስቲ ናይ ማሕበር ዘውፅኦ ቅዋም ወይ ከዓ ዕላማ ትኸይ ስለ ዝኾነ ከይወዓል ከይሓደረ እዩ ኣብ ምትግባሩ ኣትዩ ማለት እዩ። ስለዚ ንበገስ ተባሂልና ማለት እዩ ኮሚቴ ቀይምና፣ ኣብታ ኮሚቴ ድማ ኣብ ቤት ትምህርቲ ደጎሊ ብ405 ተምሃሮ ጀሚሩ። ስለዚ ውፅኢቱ ስለ ዝተረአየ ከዓኒ ኣብ 2022 ከምዚ ቀዲመ ዝበልኩ ከዓ ብ405 ተምሃሮና ጀሚርና ኣብ 2023 ከዓኒ ውዳቤታትና ሓሽና ኣማሓሽና 169 ኣብ 3 ቤት ትምህርቲ ከም ዝመሃሩ ጌርና ማለት እዩ። ኣብ ቤት ትምህርቲ መረብ ኣብ ጎዳይፍ ማለት እዩ ሰንበል ኣብዛ ደጎል ዝብለካ ዘለኹ ኣብዛ ማጮል ዝብለካ ዘለኹ ኣብ 4ን ከዓ 169 ኣብ ካልይ ዓመት ቀፂሉ ማለት እዩ። ስለዚ ከምዚ ክንገብር ከለና መሻርቅቲ ከኣጥሪና ማለት እዩ። ምክንያቱ በይንኻ እውን ስለ ዘይከኣል ከም ማሕበር ጀማሩ እውን ስለዝኾነት ማሕበር መሻርቅቲ ይሉና ስለዝነበሩ በዓል ቶታል ኤርትራ ሸር ካምፓኒ ብዓብኡ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ናይ ኣንበሳ ኢዲድ ወስድ ኩሉ እቶም ኣምሃራኑ እቶም ንዖም ድምህሩ 11 ክፍልቶም ዝበለፁ ተምሃሩ እዮም ብኦም ጌርና ንምህሮም። ቶታል ኤርትራ ታክሲ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ሃማማትየ እዚኣቶም ብምትሕባር ከምዚ ንገብር ኣለና እሞ እንተሓጋገዝ ተባሂልና ክንተሓጋገዝ ጀሚርና። ስለዚ ኣብ 2022 ብ405 ጀሚርና ኣብ 2023 ከዓ ናይ 169 ኣዕቢናያ ማለት እዩ። ኣብ 2024 ከዓ ብዝሓየለ ዋላ ውድባዊ ጉዳያት ህግደፍ ስለ ዝኣተዎ ከምዚያን ከምዚያን ግበሩ ፅቡቕ ኣባል የምፃሎ ስለ ዝተባሃለ ኣብ 2024 ከዓ ናብ 2215 ተምሃሮ የዕሪግናዮም ማለት እዩ። ኣብ 2025 እዚ ሕጂ ዳርጋ ኩሉ ፀላው ኣብ ሙሉእ ዞባ ኣብ ሙሉእ ሃገር ፀላው ኮይኑ ዝቐረበ ኣብ ሙሉእ ዞባ ማእከል ኢና ምሄርና ኣብ ሙሉእ ዞባ ማእከል ኣብ 101 ቤት ትምህርትታት ኣብ 7 ንኡሳን ዞባታት ማለት እዩ ኣብ 101 ቤት ትምህርትታት 20,500

ምስና ተምሃሮ ምሄርና ማለት እዩ። ስለዚ እንታይ ክልተ ዕላማ እዩ ዘለዎ፣ ሓደ ነቶም ተፀገሙ ዝደኸሙ ኣብ ትምህርቲ ንሕግዝ ኣለና፣ ካልእ ነቶም ኣብ ግዜ ክረምቲ ዕረፍቲ ዘለዉ ተምሃሮ ኮሌጃት እዞም ብሉፃት ተምሃሮ ዝበሃሉ ታሻይ ዓስራይ ዓሰርተ ሓደ ምሂሮም ንሳዋ ዝኸዱ እዚኦም ክልተ ዓመት ምሂሮም ንሳዋ ክሳብ ዝኸዱ ኣብ ግዜ ክረምቲ ከም ድምህሩ ጌርና ማለት እዩ። ስለዚ ኣዝዩ ዓብ ገምጋም ስለ ዝተገብረካ ውፅኢታዊ ስለ ዝኾነ ኣብ ሙሉእ ዞባ ማእከል ኣብዚ 2025 20

ሓባ ቢሮ ዝኸይድ ዘሎ መደብ ትካላት እውን ተሓዊሰንኦ ዘለዋ መደብ እዩ። ሃማደ አ ሃማማት አ ኣብዚ ተሳታፍነቶም ልዕል እዩ ዘሎ። ስለዚ በዚ መደብ እዚ ዝካየድ ዘሎ ኮይኑ ናይ ብዙሓት ኣካላት ምትሕብባር ዝኸይድ ዘሎ እዩ።

0: ኣብ ትምህርቲ ንዝደኸሙ ተምሃሮ ኣለሌኻ ዝውሃብ ትምህርታዊ ሓገዛት ብኣልያዞም ዝተጠቐሱ ማሕበራት ዝካየዱካ እንተኾነ ብቐንዱ ነቲ መደብ ዝትግብሩ ግና ተምሃሮ መምህራን እዮም። እዞም ተምሃሮ መምህራን ካብ ላዕለዎት ደረጃ ትምህርትን ካብ ኮሌጃትን ብዝለዓለ ደረጃን ብወለንታን ዝተዋጽኡ እዮም። እዚ ብተምሃሮ መምህራን ዝካየድ ናይ ደገፍ ትምህርቲ ኣዝዩ ሓጋዚ ስለ ዝኾነ ልዑል ኣገዳስነት ከም ዘለዎ እዩ ዝእመን።
1: ሕጂ እንታይ ና ጀሚርና ብካልኣይ ሳልሳይ ና ጀሚርና ብካልኣይ ክፍልን ሳልሳይ ክፍልና ጀሚርና ምክንያቱ ቆልዓ ብንኡስ እዩ ክትኩስኩሶ ዘለካ እዚ ብሂላ ቦታትና ቆልዓ ብንኡስ ቆርበት ስ ዝበሃል ካብ ንእሽቶ እዮም ካ ክትኩስኩሶም ዘለካ ናይ ሓንቲ ሃገር ወይ መሰረት ሓንቲ ሃገር ካብ ታሕቲ ይጅምር ኣብ ታሕቲ ንድሕር ዳድ ዕርኻ ሃገር ኣላት ምፍላይ ትክና ስለዚ ነዞም ቆልዑ እዚኣቶም ካብ ታሕቲ ክንጅምር ኣለና ዝተባሃለ ካብ ቀዳማይ ናብ ካልኣይ ክፍሊ ዝተገሩ ነዚኣቶም ክንዮቲ ዝወሃብ ቁፅርን እንግሊዝን ንባህሎም መንነቶም ታሪኮም ዝፈልጡሉ እውን ሞራላውን ዜግነታውን ትምህርቲ ይወሃብ ነይሩ ማለት እዩ። ከምቲ ኣቀዲመ ዝበልኩካ ንዖም ዝርድኦም ቋንቋ ካብ ታሕቲ ብዛዕባ ሃገሮም እንዳፈለጡ ክኸዱ ብዛዕባ መንነቶም ብዛዕባ ታሪኮም እንዳፈለጡ ንክበር ተባሂሉ ካብ ታሕቲ ጀሚርና ኢና ንዓቶም ንክስክሶም ማለት እዮም። እጂ መሰረት ናይ ሓደ ህንፃ እንድሕ ዘይደልዲሉ ፈራሲ እዩ። መሰረቱ ፅኑዕ ዝኾነ ህንፃ ግን ዘለኣለም ነባሪ ማለት እዩ። ስለዚ ሓንቲ ሃገር ክታነስተ ኮንካ ከዓኒ ካብ መሰረት ክኸውን ስለ ዘለዎ ነዞም ቆልዑ እዚኣቶም ካብ መሰረቶም ሀይልና ጀሚርና ብባህሎም መንነቶም ታሪኮም ከም ድኩ ንገብር ኣለና ማለት እዩ። ጎኒ ጎኒ ከዓኒ ስነ ጥበባዊ መደባት እንዳዳለና ንኸይድ ነርና ማለት እዩ።
0: ጥበብ ትምህርቲ ሓደ ካብቲ ፍልጠት ብዝቐለለን ብዝሓፀረን መንገዲ እዩ ዘሰጋግር። ናይ ደገፍ ትምህርቲ ደረጃታት ኣብ ምትዕርራይ ልዑል ኣበርክቶ ኣለዎ። ዕላማ ናይዚ ኣብ ክርምቲ ዝውሃብ ናይ ደገፍ ትምህርቲ ደረጃን ብቕዓትን ደገፍ ዘድልዮም ተምሃሮ ንምምሕያሽ እዩ። ውፅኢቱ ኣብ ባይታ ክግምገምን ከሎ ከዓ
1: እቲ ውፅኢት ከምዚ ቀዲመ ዝብልኩካ ምክታ ንገበርና ፈሎዋም ንገበር ኢና ኣብ 2022 ክንጅምር ከለና ካልኣይን ሳልሳይ ዝነበሩ ኣብዚ ግዜ ሕጂ ሻውዓይ በፂሖም ኣሎ ሻውዓይ ክፍሊ በፂሖም ኣሎ ማለት እዩ። ስለዚ እዚ እቲ ዓብ ለውጡ ማለት እዩ። ክረምቲ ክመፅእ ከሎ ብማሕበር ምትሕጋዝ ቀዳማይ ዝርያ ዝዳሎ ናይ ክረምታዊ ትምህርቲ ኣሎ ስለዝበሃል ኣዝዩ ለውጡ ምፅኡ ሰዓብቲ ኣብዚሕና ማለት እዩ። ተምሃሮና በዚሖም ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጡ እንዳገበረ መፅኡ ማለት እዩ። ስለዚ እቲ ኣቀዲሞ ዝበልኩካ ናይ ወለዲ ድሌት ሓደ ውላዱ ክመሃር ስለዝደሊ ኩሉ ነገር ገዲፉ ኣብ ትምህርቲ እዩ ፎካስ ትግብር ማለት እዩ። ስለዚ እቲ ለውጢ እንታይ እዩ? ሓደ ኣብቲ ድኻም ዝነበሮም ተምሃሮ ነይሮም ዋላ ኣብ ምንባብ ኣብ ምፅሓፍ ዝደኸሙ ነይሮም ካልእውን ፀገማት ዝነበሮም ምናልባት ኣብ ግዜ ክረምቲ እውን ከፍ ኢሎም ክመሃሩ ዘይክእሉ ነ ማለት እዩ። ስለዚ ነዚኣቶም ብሓደ ሓቂፍካ ነቶም ተፀገሙ ነቶም ዝደኸሙን ብሓንሳብ ጌርካ ይመሃር ነይሩ እዚ ተኣልያ ወይከዓ እቲ ምምራፅ ብመኒ ድካያ ነይሩ ብጨንፈር ሚኒስትር ትዘዋ ማእከል ብመንገዶም እዩ ዝካየድ ነይሩ ማለት እዩ። ሕጂ ከምቲ ኣቀዲመ ዝበልኩካ ኣብ ማሓደርቲ ንእሳን ዞባታት ተወሲኽናና ምክንያቱ

0: ተኣልያ ወይ ከዓ እቲ ምምራፅ ብመን ኢድካ ነይሩ ብጨንፈር ሚኒስትር ትዘዋ ማእከል መንገዶም ዝካየድ ነሩ ማለት እዩ። ሕጂ ከምቲ ኣቀዲመ ዝበልኩ ከዓ ኣብ ማሓደርቲ ንእሳን ዞባታት ተወሲኽናና ምክንያቱ እሳተን እየን ወይ እሳቶም እዮም ኣብ ምልላይን ኣብ ምቕራብን ፅጉማት ተምሃሮ እዚ ኢለን ተሓበራ ነረን ማለት ስለ
1: ኣሕዋቶም ዝሕግዙ ተምሃሮ መምህራን ናይ ምትብባዕ መደብ ተካይድሎም ነይሩ።
0: ካብ ዓሚና ጀሚርና እዮ ማለት እዩ ክልተ ዓመት ምሂሮም እቶም ንሳዋ ዝኸዱ እሳቶም ንዓቶም ናይ ምትባብዕን ናይ መለላይ ሽልማታት ተገይርሎም እዩ። ከምቲ ዝበልኩ ከዓ ናይ ክብሪ ኣቦ ወንበር ኣለና ክቡር ሓለቃ ጠቅላላ ስታፍ ሓይልታት ምክልኻል ኤርትራ እሱ ናይ ክብሪ ኣቦ ወንበርና እዩ ሓይሊ ሓሳብ ኣሎ ይህበና እዩ። ሰዋ ከድና ክሳብ ንሪኦም ንገብር ማለት እዩ ኣብ ሰዋ እውን ከድና ኣብቲ ፍርቂ ዓመት ፎሎዋፕ ንገብሮም ነጥቦም ንሪኦ ከመይ ከም ዶምፁ ኣብኡ መተባብዕ ንገብር ብድሕሪ እውን ምስ መፁ እዚ እውን ከምዚ ትማ ዝረእካዮ ናይ መዳልያን ናይ ገንዘብ መተባብዒ እውን ይግበር እዩ ማለት እዩ። ስለዚ ምናልባት እቲ መተባብዒ ብዙሕ እኳ እንተዘይኮነ እቲ ዕላማ ግን ኣለና እቲ ክውረስ ተደልዩ ዘሎ እቲ ከም ትውፊት ተሓሲቡ ዝኸይድ ዘሎ ምውርራስ ወለዶታት እዩ ከምቲ ኣቀዲመ ዝበልኩ ከዓ ንሕና ካብ ኣያታትና እንዳሃለ ደቅና ካኻባና ክወርሱ ኣለዎም።

እዚ 22 ሓምለ 2026 ብናፃ ዝረኸብናዮ ብናፃ ንሃቦ ኣብ ትሕቲ ዝብል መሪሕ ጭርሖ ኣብ ባህላዊ ማእከል ዝተኻየደ ስነ ስርዓት ድሙቕን ምዉቕን ድባብ ተጋባእቲ ዝነበረሉ እዩ። ብጉጅለ ባህል ዋልታ ንዝዕለ ዘንፀባርቕ ግጥሚ፣ ድራማ፣ ደርፍታት ካልእ ዝተፈላለየ ስነ ጥበባዊ ምርኢት ቀሪቡ ነይሩ።

0: እቶም ኣብ ትምህርቲ ንዝደኸሙ ተምሃሮ ብወለንቶኦም ክምህሩ ዝጸንሑን ምስ 38 ዙርያ ንሳዋ ዝወረዱ ተምሃሮ ከምኡውን ምስ 39 ዙርያ ዝወርዱ ተምሃሮ መምህራን መዳልያን ገንዘባዊ ሽልማትን ክዕደልን ከሎ ሚኒስትሪ ትምህርቲ እውን ንኣካየድቲ ኣካላት ናይ ኣፍልጦ ምስክር ወረቐትን ሽልማትን ዓዲሉ
1: ኣብ 225 ካብዞም 49 እቶም 47 ልዑል ነጥቢ ሒዞም መፅኦም እቶም ኣሰሮም ዝሰዓቡ ኣብ ዓመተ ትምህርቲ 225-26 9 ተምሃሮ መምሃራን ንሳዋ ወሪዶም ነጥቦም ሒዞም ስለ ዝመፁ ከዓ ሎሚ ምሳና ኣለዉ። ካብኦም ካብዞም 9 እቶም 84 ዲግሪ ክረኽቡ ከለዉ እቶም 3 ድማ ዲፕሎም ሒዞም መፅኦም። ካብ 9 ተምሃሮ እተን 87 ነጥቢ ሒዞም መፅኦም ኣለዉ ማለት እዩ። ካብቶም 84 ዲግሪ ካብቶም 84 ዲግሪ ዘምፁ ድማ እቶም 29 ሙሉእ ነጥቢ ማለት ፎር ዘምፅ እዮም። ሎሚ ዓመት ንሳዋ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት እነፋንውን ከዓ ኣብ 7ዩ ንጉሳን ዞባታት ዞባ ማእከል ኣብ መምሃር ዝተሳተፉ 456 ተምሃሮ መምሃራን ልክዕ ከም ሃበሪ ኣሕዋቶም ነጥቢ ብምምፃእ ኣሰሮም ክስዕቡ ንፅበ።

እዚ ሓሳብ እዚ ዝነቐለሉ ምክንያት ድማ መንእስያት መጻኢ ናይዚ ሃገርን ተረከብቲ ሕድርን ከም ምዃኖም መጠን ጌና ኣብቲ ሙሉእ ፀዓትን ተቐባሊ ኣእምሮን ዘለዎም ዕድሞ ከለዉ ኣብ ኮሚኒቲ እናነጠፉ ዝሓለፈ መሪር ታሪክናን ዝተኸፍለ ከቢድ መስዋእትን ብግቡእ ክርድእዎን ነቲ ነዚ መሪር ታሪክን ከቢድ መስዋእትን ተፃዊሩ ናብ ዓወት ዘብፅሓ

0: ዕላልና ክብርታት ናይ ህዝብናን ሰውራናን ክወርሱ ብምባል እዩ።
1: ንሳዋ ዘይናፍቃ የለን። ንኣነ ኣብ ዝተዓለም ኩሉ ጆን ዝበሃል ነይሩ መዳቕስትና። ሕጂ ሙሉእ መዓልቲ ክትዕለም ምሽ ትውዕል ለይቲ ደቂሱ ኮኖ ኣብ ድቃሲ ዝኸልኣና ከመይ ጌርካ ስቕክተብሎ ሓደ መዓልቲ ፊስካ ምስ ተነፍሐት ናይ ናዕሪግ ጥር ኢልወሪዱ ምስቲ ዓራት ከምዚ የማን ስመር ሰሚዑ ኩላትና ከዓ ክየድና ፎሌን ንቁፀር ንቁፀር ንቁፀር ጆንጆን ንዓናይ ባ ጆን ንዓናይ ባ ደቂሱ ኮይዶ ኣሎ ከምዚኣ ጆን ኣታ ጆን ንዓናይ ኣብ ቁፅር ተረኣኸ መን ተሪፉ ጆን እንታይ ኮይኑ ድዕ ምስቲ ዓራት ሰሚሩ ኣሎ ኣያይ ዝበሃል ዓላማይ ክድዩ ተረኣየስ ይሂታ ጆን ጆን እንታይ ከም ዝብሎ ጠፊኡ የማን ሰላም ዕረፍ ኣብ ሳዋ ኹም ይበቃ ኩሉ
2: ስራሕ ትምህርቲ ስራሕ ሚኒስትሪ ትምህርቲ ጥራይ ኣይኮነን። ሚኒስትሪ ትምህርቲ ግን ኣብ ትምህርቲ ዝኾነ ንጥፈታት ናይ ትምህርቲ ካብ ዝተሓተ ጀሚሩ ስጋብ ዝለዓለ መሪሕ ተራ ዘሎ ኣልያ ዝገብር ኣካየድ እዩ ማለት እዩ። ዝዝተረፈ ብዓብኡ ትቐንዲ ዋና ዝኾነ ተምሃራይ ወለዲ ኩሎም ሕብረተሰብ መሻርክቲ ንብሎም መሻርክቲ ደይኮኑስ ንኣብነት ምምሕዳራት እንተወሲድና ኣብ ጉዳይ ናይ ትምህርቲ ዋናታት እዮም። ምክንያቱ ኣብ ትሕቲኦም ዝግበር ንጥፈታት ባዕሎም ክኣልይዎን ከማእዝውንዎም ስለ ዘሎ ማለት እዩ። ካልእ ማሕበራት እንተርኢና ሂግደፍ እንተወሲድና ካልእ በብወገኑ ንትምህርቲ ዝመላላእ ክፋል ናይ ሕብረተሰብ ኣበርክቶ እንተገይሩ ጥራይ እዩ ትምህርቲ ናይ ብሓቂ ዝዕወት ማለት እዩ። ስለዚ እዚ ቃል ደስምዖ ዘለኹ በቲ ሓደ ወገን ኣዝዩ ኣገዳሲ ዝኾነ ተበግሶ ንዝወሰዱ ኣባላት ቀዳማይ ዙርያ ምናልባት ብዙሓት ማሕበራት ኣለና ማሕበራት ገድሊኹን ማሕበራት ካልእ ከም ማሕበር ቀዳማይ ዙርያ ነዚ ኣብ ትምህርቲ ዘሎ ድኻማት ናይ ተምሃሮ ንምፍዋስ ኣበርክቶኦም ንምግባር ዝወሰድዎ ስጉምቲ ብኣልያ ናይ ክቡር ጀነራል ምስጋና ኣፍልጦን ንምሃብ እዩ።
3: እንቋዕ ድሓን ፅናሕኪ ሳዕቢት ዝኣሰር እምነት እዩ እቲ መንገዲ እምነት ፅንዓት እምነት መትከል ኣብ እምነት እንተኣሚንኪ የልቦን ዘይስገር ኣሚንካ እንተኣሚንካን እዩ ዝስራሕ መስተንክር እንተኣሚንካ ኢኻ ትድቦት እምባ ምቁር መንገዲ የልቦን መከራ ኣሎ ፀበባ ኣብ ርሑቕ ሓሳብ እዩ ዝፍጠር ትሪኦ ቀረባ እምነት እዩ ሞተረት ጉዕዞ እምነት እዩ ትዳንጋ
4: መሃብን ምቕባልን ምዝራእን ምብቋልን ክህሉ ዓብ ስራሕ ይጠልብ። እዞም ተምሃሮ በቶም ዝቐደሙ መምህራን ብዝግባእ ተኸስኪሶም እዮም ዓብዮም። ሕጂ ድማ ንሶም ብግድኦም ካብቲ ዝቐስሞዎ ዘለዉ ፈልፋሊ ፍልጠት ቅራሕቲ ኮይኖም ንናእሽ ኣሕዋቶም ማይ ፍልጠት ይቐብሉ ኣለዉ። በዚ ድማ ዕግበት ከም ዝስምዖም ይገልፁ።
5: እቲ ናተይ ነዞም ኣሕዋተይ ዝቦም ለውቦዋ ድማ እንታይ እዩ ቀዳምነት ንነፍስኻ ትከውን ከም ዘለካ ነፍሱ ሰብ ከይኮነ ንካልኦት ክኸውን ስለ ዘይክእል እዚ ኩሉ ድርኺት እዚ ኩሉ ዝግበረልና ዘሎስ ቀዳምነት ነፍስና ክንከውን ነቲ ይኮነ ነቲ ይኮነ ቀዳምነት ነፍስና ምስ ከኣልና ነፍስኻ ጥራይ ምዃንካ ፅቡቕ ኣይኮነን። ምክንያቱ ብናፃና ትምህርቲ ንዋሃብ ደለና ኣብ ኮሌጅ እውን ልክዕ ከምኡ ዝኸይድ ኣሎ። ለዚ ነዚ ኩሉ ዕድላት ናይ ትምህርቲ ኣብ ደገ ካልእ ነገራት ኣሸሓት እዩ ትኽፈል። ኣና ግን ብናፃ ስለ ዝኾነ ብናፃ ተዋሂብና መጀመርታ ነፍስና ኮይና ንኣሕዋትና ድማ ካብቲ ዘለና ተረፍ ግዜ ነፍስና ከይወፃዕና ንዕም ንዕብየሉ ማለት እዩ። እዚ ብፃይነት ንሕድር ማለት እዩ ብትምህርቲ
6: እቲ ዕድል ምስ መፀ ከምዚ ወላ ሓንቲ ፅቕና ንኣት ኢና ዮ መጀመርታ ብፍላይ ቮለንቲር ገለ ምስተባና ቮለንቲር ንኣት ኢናዮ ምስ ኣተናዮ እቲ ሞያ ክሳብ ክንደይ ክብደት ከም ዘለዎ ማረ ተረዲእና መምሃራ ንዓነ ኣብ ክላስ ገለ ክምህርና ከለዉ ስ ሓደሓደ ዘስ እንታይ እዩ ምሽ ባእታ ከምዚ ገይካ ዝተመኽኒ ብመምህር ግን እሱ ዝሓልፎ መድረኻት ግን ኣይትፈልጦን እያ ኣብኡ ምስ ኣተና ግን ባዕልና መምሃራን ኮይና ምስ ረኣናዮ ግን ኩሉ ዘለካ ሕፅረታት ከመይ ጌርካ ተማልእ ኩሉ ነገር በቃ ኩሉ እቲ ዘለካ ጌርካስ ከመይ ጌርካ ንስኻስ እቶም ተምሃሮካ ይምሃሩ ሞሃን ፅጉማት እዮም ትብሎም ኣለካ ማዕርስ ቦም ክሰርዑስ እንታይ ክትገብር ኣለካ ዝሓትት ብምዃኑ መድረክ ምዃኑ ንዓና ሓቂ ዘረባ ዓብ ትምህርቲ እዩ ነይሩ ካብ ንሕና ዝመሃርናዮ ዝተምሃርናዮ ይበዝሕ እ ኩሉ ክብደት ናይዚ ምፍላጠይን ተመሰ ድማ ንሓላፍነት መምህር ምስካመይን ብጣዕሚ ሚልዮን ማለት እዩ ብጣዕሚ ኩርዕቲ ነቶም ኣብዚ ደረጃ ዘብፅሑኒ መምሃራን ድማ ካውሕሰኩም እየ ይብሎም ማለት ከምኹም ኮይኑ
7: ካብ ሎም እኮ ተገሪም ኣይፈልጥን ጋሪምኒ ብለይቲ ንጀሚሩ ትምግራ ከገረመ ውዕለ ክሳብ ሕጂ ኣይገርመኩምን ንዓኹም ከ ተገሪመ ኳ እየ ዝብለኩም ዘሎ ዓሚ ብጣዕሚ እንደ ተገሪመ ነይረ ሎሚ ዓመት ግን ካብ ናይ ዓሚ ዝገለለ ተገሪመ ከምዚ ዶ ትግረም ኢኸወደ ናይ ሎሚ ዓመት እኮ ገለ ዓይነት ኣጋራርማ እዩ ኣይገርመኩምን
8: እንታይ ኮይኖም እዮምዎ ዝግረሙ ገሪምኒ ገሪምኒ ገሪምዎ ገሪምዎ ተገሪመ ተገሪመ ካብ ምሄር ምግረም ብኣኽስ ተገሪሞም ተገሪምኩዶ ራይ ስቕ ኢሎም ብጣዕሚ እዮም ተገሪሞም ዘለዉ እንታይ ከኣገሪምኪ
7: እዋ ንስኻ ወላሊኻ ዘይተገረምካ
8: ተገሪመ እምበል
7: ብምንታይ ዳኣ ተገሪምካ
8: ብጋራርማ እዩ
7: እሞ ትጋራርማስ ከመይ ዓይነት ኣጋራርማ እዩ
8: ከምቲ ንዓኺ ገሪምኪ ዘሎ ተገሪመ ካብ ምሄር ምግረምካ እዞም ተዓዛብቲ የግረምሩም ኣለዉ በጃኸ እንታይ እዩ ኣገሪምኪ
7: ብጣዕሚ ምንዲሞ ዘገርም ዝጉዳይ
8: ኣየ ናይ ጉዳይ ዘገርም
7: ብምንታይ ኢኻ ተገሪምካ
8: በዕሎም ተገሪሞምዚ የገርሙኻ ይብል ነይሩ ግርማይ ወዲ ግርማይካ በጃኸ ንገርና ብምንታይ ክተገሪምኪ
7: ኣነ ዳኣ ብምንታይ ተገሪመ መስለካ
8: ሀ ብምንታይ ተገሪምኪ
7: ብምንታይ ከምዚ ጅምሮ እንዲጠፊኒ
8: ፍ ደኺመ ደኺመ እዚ ናትኪ ምግረም ዘይኮነስ ምጉሩምራ ምጉሩምራም ዝበሃል እንታይ ጌርናከ ግን ንጎ ምድሪ ንነብስኺ ደኺምክስ ንዓና ኸተድክምና ዲኽመፂኽ ስድራኹ ኳዕሪፎም እዮም ዘለዉ እንታይ ዝገበረ ሰብ ኸተድክም እዩ በጋራርማኺ እዞም ኣብ ቅድሚ ዘለዉ ዓበይቲ ሰባት እቲ ኮፍ ኢሎሞ ዘለዉ ሴድያ እዚ ደው ኢለሉ ዘለኹ እስቴ ዝዋና ደራሽ ደኺሞም
4: ድሕሪ ምዝዛም ስነ ስርዓት ምዕዳል ሰርቲፊኬትን ምትብባዕ ተምሃሮ መምህራን ወኪል ተመራቕቲ ኣብ ዘስማዓቶ መደረ ዝሓፍሰዎ ዘለዉ ዓወት ብሰላ ውልቃዊ ጻሮምን ውህደት ህዝቢ መንግስትን ዝተረኸበ ምዃኑ ብምግላጽ ብናፃነ ዘምህሮም ህዝቢ መንግስትን ብምምስጋን ብዝቐሰመዎ ፍልጠት ሃገሮም ካህንፁ ሕድሪ ከም ዘለዎም ገሊጻም
9: ዝኸበርኩምን ዝኸበርክንን እዚ ተጀሚሩ ዘሎ ምህሮ ውዳቤታቱ ብዝበለፀ ቀፃንነት ክህልዎን ምትብባዕ ክግበረሉን ለበዋይ የመሓላልፍ ዝኸበርኩምን ዝኸበርክንን እዚ ኩሉ ዕላሙ ንፁር እዩ ነቲ ነፃ ዝምሃረካ ሕብረተሰብ ኣብ ታሕቲ ወሪድካ ምምሃር ድሕሪ ትምህርቲ እውን ኣብ ውሽጢ ሕብረተሰብ ኣቲኻ ማለት ኮሚኒቲ ሰርቪስ ምሃብን ዋልታ ህዝብኻን ሃገርካ ምዃን እዩ ስለዚ ድማ ንሕና ተመረቕቲ ተምሃሮ መምሃራን በቲ ዝተገበረልና ኩሉ ፅቡቅ ነገር እንዳመስገና ድሕሪ ስብዑቅ ትምህርቲ ናይ ኮሌጅ ኣብ ግዜ ክረምታዊ ትምህርቲ ዝጀመርናዮ መደብ ክረምታዊ ትምህርቲ ክንቅፅሎ ብሽም እዞም ተረኪብና ዘና 9 ተመረቕቲ 38 ዙርያ ሃገራዊ ኣገልግሎት ቃልና ኣቱ
10: ምሂረ ምሂረ ኸብፅሕ ናፍረ ፅዒረ ፅዒረ ክፈጥር ዝሕረ ኮፍ ኣቢለ ንባዕለይ ደው ኢለ ረኣየይ ነፂረ ኣብ ውሽጡ ስኢነ ብኡ ክምካዕ ምስ በፅሐብ ዝብፃሕ ሙሉእ መሊኡ እናሻዕ ክቕዳሕ ዘለኒ ሂበዮ ኣራቢሑ ክፍርዮ ሞያይ ኮይኑ መምህርና መምህር ኮይነ ምሂረ እዮም ፍረ ፃዕረይ ከርዩኒ ተምሃሮ ከለዉ ምሂሮም

ካብተን ኣዘናጋዕቲ ዝኾና ትሕሶታት መደባት ሞዛይክ መደዊከ ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ድማ ያሒዝሃልና ቀሪባ ዘላ ናይ ሎሚ ሰንበት ዘዳለወልና ድማ ኤዲተር ያፌት ተኽለ ዘወሃዶ ቪድዮታት እዩ ክኸውን ብሓባር ንከታተል።

Okay. Yeah, let's go.

Ha ha ha!

0: No.
1: No. No. Mom.

Oh, my God.

0: Ora, boa.
1: Thank you.
2: Mata.
1: Oh.
2: Mata.

0: ትማል ደኣ ምስ ደቀስና መፅኺ
1: ዝተዛረብካ ምስ ተዛረብካ ሞ ተከዓ ብስ እዩ
2: ነቲ ሓዳር ነቲ ስድራ ማለት ግዜ ነብሰ ይፍቅድ ኸው
3: ነብሰ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንዩ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
4: እሞ ፅቡቅ ማይካ ማኪና ሒዙ ስራሕ ፅበየን ኣሎሞ ሓንቲ ኣብ ንሃይ
5: ይ መኪና ተልያ ስዳሕ ኣነ ቀሲለ ብእግሪ ክኸ
0: ላሓንሱ ንግድፎ ዋሲ ዘይነፅር ሕቶ ስለ ዝነበረ ዘይነፅር መልሲ ክትበኒ ግድነ
2: ኖካወይ ንስኻ መንገዲኻ ነፅር ማለት ኩሉ ትገብሮ ነገራት ንዓ ክመስጥ ዘይኮነስ ንነብሳኻ ክመሲሉ ዘለካ
6: ከምዚ ናትኩም ፀገም ዘጋጥሞ ንፍታሕ ኢሎም በብወገኖም ክፍትኑ ብሰላም ዝፈላለዩ እዮም
7: ከማል እዛ ዘረባ እዚኣ ድሕር እንጂ ከይደግማ
0: እንታይ ኮይና ስቀፍ
4: እማኣዘልና እንታይ ልውዕልና

0: ጃኬት አሩ ገር ለያብዛክታ
1: አንደ ፈጽም ይተበራ እንደለም እህ ምን ይካልከል ይፈመጽ ለያብራ ማን ከል ይፈቀደ
0: ገና እንደሞዘለ
1: ታንደ ያ ኸዋ ማለ ሀነ ጃብራ ተሪፋት ማዛይ

0: Abborri. ግን ናብ ኮኡ ማለት ኣይኮንኩ ሲ ንመሳሌት ዳ እበር ኣቦኺ ሓርገ ትመስል ማለት ኣይኮንኩ ዘለኹ ከዓነ የድፈ ከፋልኦ ክኸልኹ ክጎየኒ በትሪ ሒዙ ክመፀኒ ከፈራርሕኒ ክፍክረለይ ኣነ ዘለኹ እዋ
1: ንስኻ በትሪ ሒዙ ስለ ዝመፀካ ተሃል ኣነ ክልኣ ዝረኽቦ ዘሎ መደሚ የብለይ ዘተዓርቀ የብለይ ዝግረቦ ዘሎ
0: ግን እንታይ ይርኢለይ

0: ከፋልኦ ክኸልኹ ክጎየኒ በትሪ ሒዙ ክመፀኒ ከፈራርሕኒ ክፍክረለይ ኣነ ዘለኹ እዋ
1: ንስኻ በትሪ ሒዙ ስለ ዝመፀካ ተሃል ኣነ ክልኣ ዝረኽቦ ዘሎ መደሚ የብለይ ዘተዓርቀ የብለይ ዝግረኽቦ ዘሎ
0: ግን እንታይ ይርኢለይ
1: እንታ ክርኢ ኢልካ ዘይፈልጠካ ከማ ግን ምስ ትምሲና ንመፆ ዝተፈላለዩ ወዳ ዘፋኑ እዩ ዝመስሎ ንሱ ዝፀላሓ ምምሳዮ
0: ሞፍታይ ምስየኑ ገይ ፀራየ ደምስ ኢልክ ንረዲ እዮ ከይተፈራክላለዩ ኸ ምዝ ሰብኣይሲ ኣፍታዕሰለ ኣፍታ ዳስዳ ሸና ኣብኣ ካልኣ ኢላለ
1: ሞ ትዕሰለ

0: ከፋልኦ ክኸልኹ ክጎየኒ በትሪ ሒዙ ክመፀኒ ከፈራርሕኒ ክፍክረለይ ኣነ ዘለኹ እዋ
1: ንስኻ በትሪ ሒዙ ስለ ዝመፀካ ተሃል ኣነ ክልኣ ዝረኽቦ ዘሎ መደሚ የብለይ ዘተዓርቀ የብለይ ዝግረኽቦ ዘሎ
0: ግን እንታይ ይርኢለይ
1: እንታ ክርኢ ኢልካ ዘይፈልጠካ ከማ ግን ምስትምሲና ንመፆ ዝተፈላለዩ ወዳ ዘፋኑ እዩ ዝመስሎ ንሱ ዝፀላሃ ምምሳዮ

0: እንታ ንስኻማ ዝነቐዘ እንኳዕ ትማሊ ኣብቲ ዕዳጋ ካብቲ ዕዳጋ ከብቲ ብኸብ ካብ ዝወስደን ዘነበለ ጥሪት እንተትርእን መገረመካ መገረመካ
1: ስዋሓት ናይ ባርካ ከብቲ ዶ ገዚኡ ከይድ
0: ነርላስቆል ሓደን ክልተን ኢልካ መሰንክለ ዝቁፅር ስኢነ ዕበራታትን ደልዓሳትን እምበሪ
1: እንታ ልበኻ ዲኻ ትዛረብ ዘለካ
0: ኣነ ዛ ስማዕ ዶ እዛ ብዕራይ ቁልቁል ትብል ፀርፍራ ፈፂማ ዘይትርዳእኒ ነራ ትማል በሪ ሃለ
1: እዛ በጂ ትፈልጣ ነርካ
0: ፍልጣ
1: ንሓደ ርኢኻ ኣለካ ብዕብራን ምንካድ ስኢሉ ዝንከልከል ዝብሰብ እንድያ ትዋሃብ
0: ኣንታ እዚኣት እንተትሪአን ኮኒ ቆርበት ዶ ይኸይዱ ይኳ ከምበል ብጀካ ቆርበትን ዓፅሚ ስጋ ዝበሃል ኮያ ክንዚኣ ዘይብለ
1: ዋ
0: ሃባ ኢድ ከብለካ ኣለኹ ወደ ጌጋ ክልኣለይ እምበሪ ዓበቕ ዘለዎ ኒአን ከማን ዝመስላ
1: እንታሻኻ ክፉ መልሽካ ትውስኸኒ ዘለካ
0: ኣንታ እዚአን ኮ ሪኢኻ ኣለካ ናይ መርዓ ስለ ዝኾና ኣብ ገዛ ዝሕረዳ እምበሪ ኣብቲ እንዳመቻላየተ ዝኾነ እቲ ሓኪም ሓሪድኩም ከይጠባሕኩም ሓውቃፅሎ
1: እንታ ሓጂ ባ ዘረባ ምፅኢኻ እዘን ኣብ ዝኾነ በዓላትን ውራያትን በብጉዝዶ ብገለ ዝሕረዳ ኣብ ገዛውቲ ንሳተን ኮርከ ልክ ኣብታ ሕክምና ትርከባ ማቸ ኣሎ ኣብኣ ኮይን ተሓሪደ ክመፃ ዝግባእ
0: ሓካወ ሰብ ዓዲምካ ዶ ብገንዘቡ ሕማም ከምዝገዝእ ትገብሩ ኢኻ
1: ኣዋይ ከምዛ መርዓ እዚኣ በይ ሜራ ትዝክር እንዳምሕፁን ትወዲ በረንበራ ስካፍልና ባሻ ይተላ
0: ትቅድሚ ዓሚ ጓሉ ዞ መርዓ ወዲ ሓዊ ብካ ዝብፅሓካ ዝወለዶ
1: ኮንካ መጌርካ ዳ ትርስዕ ዶ እንታይ እንታይ ትብል ዳ ከመጌርካ ርስዕኸ ኣብ ፅባሕ መርዓዶ ናይ ወለደኛ ኢሉ ምስ ዓደመና ዓፅምርቲ ቁርጥም ኢልካ ከመይ ዲኻ ኮንካ
0: ደስ ክዘክረኒ
1: ዋ ከመጌርካ ዳ እሱ ረሲዕኸ እቲ ዓፅሚ ስጋ ዘለዎ መስሊ ካ ከምዚ ጌርካ ርኢኻ ምፅት መሰበልከ ከምዚ ናይ ገመድ ጉተታ ምርኢት ርኢኻ ኣለ ምኳኑ ዛበካ ከምዚ ጌርካ ምፅት ዓቢልካ ኣነ ብትኻኻ ፅኒሕ ከምዛ ገይረሳላ ዝረገፅኩ ከምዛ ታኮምበር ከምዛ ታኮምበር እሞ ከለካ ተወሩ ርካ ዲካ ብቲ ፋዕት ኢኻ ዮም ነርካ
0: እንታይ ገብር ፈታዊ ዓፅሚ ገይረኒ ፈጢርኒ ከምዚ ህርፋን ፀባ ዘለዎ ስጓጉ ድማ ይወድአ ዝበሃል እ ኣለ
1: ተወርቢሎ
0: ቅድሚት ኒክደልካ ርኢ ከለካ ነቶም ቅድመይ ዝነበር ኣብሮ ወዲ ጨጉርኮዘ
1: ብናይ ጓል ሓፍትካ መርዓ ልክዕ ነቲ ዓፅመሪ ካብቲ ዓፅሚ ዝነበረ ጅማት ከምዚ ናይ ላስቲክ ማንቲ እንትግርከም ምፅፃ ተወሩ ይርካ ነቲ ኣብ ቅድሚኻ ዝነበረ በራሕ ዘማኻ እንትግር ተወሩ ይርካ ኣቢልካ ነሪኢካ ልካ ኣብ ርእሱ ትፍታፋይ መልእኻ እዮ
2: ስምዑ ባ
1: ስምዕ
2: ኣዝማድኩም ድሕሪ ከምኡ ገይሮም ንምንታይ ኢኹም ንባህልቢ ጭብ ዶ ቁማል ዶ ጠማዕ ዶ እንዳብልኩም ተሓሚዎ ድልኹም
0: ከዓ ጀመረ
2: ካብ ሰባት ብዙሕ ስለንፅበ ንነብስና በዓልና ኢና ንሕዝና ስለምንታይ ግን ተሓሚ ናይ ሰባት ብሉፅ ውፅኢት እኮ ነቲ ናታትኩም ስለ ዘየትሕቶ በቻኻትኩም ኢለኩም ኣይተሓስዱ
1: እንታ ተስፎም ንዳል ኮይና ዘለና ንጨረቕ
2: ጭራቓት ንኣሽቶ ሓሶታት እኮ ዓበይቲ እምነታት እዮም ዝሰብሩ
1: እዚኣስ ሓቅኻ
2: ሓቅኻ እሞ እንታይ ዓብስ ኣብዚ ኮፍ ኢልኩም ነቲ ምንም ጥቕሚ ዘይብሉ ሕሜት ከተኹም ስዕሙ ዓሲ እንታይ ይፋይድኡ
0: ኣታ ሰብ እንታይ ኢና ጌርና ከ ከም ጥላሎ ደድሕርና ንኸድካ መክቶ ብለና
2: ሓቂኻ ንኩሉ ገንዘብ ዘይትኸፍለሉ ዋጋ ስለ ዘይወሃቦ እዩ እምበር እዚ ኮ ንለባም ሰብ ዓብ ሓገዝ እዩ ስለዚ ጣዕሳ ካብ ዘይተጠቀምኩምሎም ግዜያ ስለ ዝመፅእ ንግዜኹም ብግቡእ ኣመሓድርዎ ብግቡእ ተጠቀሙሉ እየ ዝብል ዘሎ ካደ
0: ተሰቀለ ቅድም ናይ ነብስካ ሕሰብ
2: እወ ሕማቕ እናሰማዕኹን ሕማቓት እናረእኹን ስቕ ክብል ስለ ዘይክእል ድሓን ምኻድ ሕሸኒ ገድፈኩም እዎ ግና ሓደ ነገር ክነግረኩም እቶም ብሉፅ እምሮ ዘለዎም ብዛዕባ ሓሳባት እቶም ማእከላይ እምሮ ዘለዎም ድማ ብዛዕባ ፍፃሜታት እቶም ከምዚ ከማኹም ድኹም እምሮ ዘለዎም ድማ ብዛዕባ ሰባት እዮም ዝውዕሉ እሞ መደብ እምሮኹም ኣበይ ከም ዘሎ ባዕልኹም ፍለጡ ወድሓንኩም ማዓ ሰላም
1: ንግፍ ኣቢልካ ዘረባስ
0: ላይ

0: ተመስገን ተመስገን ወይ ናይ ሎም ዓንቲ ስንበይኒ እዩ በይኑ
1: ናፅነት ክናፈሳ ይንኽእል ተክትቀረ ዝኸፊ ኢልከን ናፅነትና ዘይተኽበርና እንታይ ጌርና ክኒና
0: ኣውሪድለይ ደዳሃብ ኣብ ዝኸፊ ኢለ ደ ነይረ
1: እንታይ ሕጂ ሰናከ ዝኸፊ ኢልክን
0: ምስ ደንጎ ክዳሃ ይክገብር ኢለ መፅ እዚ ከዓ ትእዛዝ ናይ ኣስራሓየ እዩ ክንደይ ድዮመ ኣብ ጥራይ ከብዶም ፍርቂ ዘንቢል በለስ በሊዖም መፅኦም ዝተፈርፍዑ ዘልሐጥ ኢሎም ይወድቁ እሞ ኣምቡላንስ ፀፀዊዐን ስቢዳለ ድወስዶ ክንደይ ድዮም
1: እሞ ኣነ ሜርሲ ዝኣክልሲ በለስ ክላልዓልከ
0: ኣቴ በለስ እኮ እንተብዚሕካን ኣብ ጥራይ ከብድኻን ይፎቅ እምበሪ

0: ዝተፀረየ ቫይታሚን ዘለዎ ፍሩታኮ እዩ። እዚ ግን መጢንካ ምስ ትበልዖ እዩ።
1: እዚ ንዓ ክንጥቀምክ ንሕና ግን ብዝተፈላለየ ፍሩታታት ረዲእክና ኣሎ ሜሌ ኩኽ ኣራንሺ ባናና ኣናናስ ጌርና ኣይንስእሉ
0: ፅቡቅ ኣብክልቸንሰ ዝበሃሉ ፅሩ ከምዚ ከማይ ምክበር ስርሐብ ነይሮም ኣሕምልቲ ንመገብ ይብሉ
1: ነይሮም። ንሕና ሓምበል ኢና ንዓኻት ክንታይ ኢልና ክንፀፈክን ኣዲ ሓለ ኣነስ ሓምሊ ክበልዓልቲ
0: ኣቲ ምህርቲ ደይኮንክ ሓምሊ እዚ ናይ ጥዕና መሰረት እዚ ዕድመ ዘንውሕ እዚ ካብ ስብሕን ምኽራሽን ዘድሕን ዝተፃረየ ማእዛ ዘለዎ መግብስ ንስኺ ከተንኣእስየቲ
1: ኣዴድ ሃበይ ኣነ ንዓኽን ከዋጥረክን ኢለ እምበር እዚ ትብሎ ዘለኹን ጠፊእኒ ከይመስለክን ኣራይ እዚ ከሊጠ ኸማንሲ ቤጀተራን ክኸውን ይምድበ ዘለኹ
0: እንታይ እንታይ ማለት ይኸ እንታይ ስምናይ ቦታ ድዩ
1: ቬጀተራን ማለትሲ ካብ ስጋ ተፋቲሕካ ምስ ኣሕምልትን ምስ ፍረታትን ቀልኪዳን ኣሲርካ ጥዕምናካ ምውሓስ ማለት እዩ።
0: ፅቡቅ እሙና ባናና ድኻታት ዶመፂኹም
1: ከይፈተና ኣደ ዳዕማ ምስኮንካ ድኣ ክትነብር ኢልካ ተቕበሎ
0: በል ሜርሴ ትዕቢስን ወድቀት ትቕድማ ከምዝበሃል ንስኺ ድማ ገንዘብ ክዕድመኺ ክሕፅረልኪ ስለ ዝኽእል እንተኽኢልኪ ገንዘብኪ ፅድቅን ሰላምን ግዝብሉ
1: ንስኹ ንደኣ ካብቶም ፅቡቕ ኣእምሮ ዝተዓደልክን እንዲኹም ናይ ገንዘብ እምበር ናይ ኣእምሮ ድኽነት ዘይብልክን
0: የብለይ
1: ካብቲ ናተይ ገንዘብ ሲ ናትክ ንኣእምሮ ኣቕኒእኒ ደኢድሃበ እዩ ኣዝየለይ ይቐኒ ያሃበ ማዕረ ኣታሰተ ናይቲ መሓሰ ስሻቒድን እኮ መጨረሽቶ ስታይ ኮነ
2: ሕዘገኒ ዓለይ ከለኻ እዚ ኮ ከላም ፋርቕ ናይ በለካ ለክዓካ ዝመግቦም ሰባት ከላም እዩ።
3: ኣታ ስምዑና ኣሎ ብድሕሪኡ ነቲ ማሕስእ ኣብቲ ዓዲ ዘሎ ናይ እንስሳታት ሕክምና ምስ ወሰድዎ እቶም ሓካይም ከዓ ደሓ ናይ ቻቐሉ ኣብ ሽሕ ዓመት ሓደ ማሕስእ ይውለድ ኢሎም ኣፀናለ
2: ከማዓትክዝብ እዩ ሓሶት እዩ እዚስ ሓሶት እዩ ንብለኩም ኣለና
4: ዑስማን ዓበይቲ ሰባት እዮም ከም ኢሎም እናበለካ
3: ፅንሕኖ ኣብቲ ሕክምና ምሰብ ፅሑወኸ ኣጋጣሚ ስቶም ሓካይም ናይ ዋንጫ ዓለም ናይ ኣርጀንቲና ናይ እንግላንድን ፀወታ ይርኡ ነይሮም ሲ ወዮ ማሕስ ኣጥፍዋ ስከጥፍዋ ኣርጀንቲና ክስዕርያ ይብሎም
4: ናይ ባሓቂ ኮይኑ
3: ልክዕ ከንታ ድበላ ድወ ብኡነ ክትውዳይ ኣይልዋ ኣርጀንቲና ድወ ብኡነ ስዒሮም
4: ምንቲ ኮይኑ ኣጥፍዋ ኢልዎ
3: ኣጋጣሚ እቲ ማሕስ እዚ ቲፎዞ ናይ እንግላንድ ኮይኑ ፀኒሑ ኢሎም ኹም
4: ኣምሮት እሞቲ ማሕስ እሲ ናይታ ሃገር ዘርኢ ኣለዎ ማለት እዩ ኣቶም ሰባት እዚ ኣብ ኤርትራ ተወሊዱ ዶይኮነን ዝበሃል ዘሎ እዩ ሞ ናይ ሙሉእ ዓለም ዘርአኩ ካብ ሓደ እዩ
3: ፅንሑ ዶ እቲ ሃገር ነዚ ምሰምዐት ነዚ ማሕሲ እዚ ዜግነት ክህበለኒ ኢላ ኣብውጃ ኢሎም ኹም ካብ ሙሉእ ዓለም ከ ነዚ ማሕሲ እዚ ክርዩ ናብ ዓዲ ጎኖ ክመፁ ኩሎም ፍቓድሓትሎም ኢሎም
4: ተደልዮሞ
3: ኣቲ ዓሻ ዋ ኣብ ሙሉእ ዓለም ጨናፍር ከፊቶም ነቲ ማሕሲ መንያት ስዕር ኢሎም ድሕሪ ምሕታት ብስኮሜሳ ቁማር ዳተፃወቱ ገንዘብ ክእክቡ ግዲ
4: እዚ ኣርኣ ገንዘብ ከም ናህታ ማለት እንዳ
3: ወረ ፊፋ ክክገርመኩም ነዚ ማሕሰ ክትገዝኦ ፍሉይ ተገዳስነት ያተርኢ ደላ ኢሎምና
4: እዩ ንሳ ክዳ ስለምንታይ
3: እዋ እዚ ኣብ ኣዋርሒ ድውዳእ ነበረ ፀወታታት ነቲ ማሕስእ ብምሕታት ጥራይ ብዘይ ዝኾነ ይኹን ወፃኢታትን ክሳራን ድኻምን ኣብ ደቃየ ሎሚ ዓመት ቻምፒዮንስ ሊግ ክስቶ ወሲዳታላ ሎሚ ዓመት ፕሪምየር ሊግ ክስቶ ወሲዳታላ እንዳበሉ ቀልጢፎም ክካረዩ
4: ብኸመ ይፈልጦ ማለት እዩ
3: ኢሎም ኽን ናይተን ጋንታታት ኣርማ የቕርብሉ ሞ እሱ ከዓ ናይታ ትስዕር ጋንታ ኣርማ ልክ ከምዚ ዲበላ ንጥኤል ክሰራ ምስ ደርየ ከዚ ገይሮኹም ፈርሙሽ ፍፍ ይብል ልክዕ ናባ የመልክተሎም ኢሎም
2: እንታይ ዝበሎ መስሓቂ ወደይ ሓራይ ክንደይ ብክንደይ ከም ዝወፅስ ብከመ ይፈልጥ
3: እዚ ሞ ንዑ ክገርመካት ዝቀለለ ነገር እዩ ናብታ ኣርማ ከይዱ ፍፍፍ ይብል ሞ ንዓን ቆፂሮም ልክዕ ክኾነ
4: ላ ክፍ ዘይብሉ ሕሙሞ ይከውኒ ሰብ እኮ ነቲ ውፅኢት ጥራይ ዘይኮነ ነቲ ፀወታ እዩ ዝብህጎ
1: እዋዋ ፀወታ ክትሪዮ ዘብህገካ ኮ እቲ ውፅኢት ስለዘይትፈልጦ ኢኻ ነቲ ውፅኢት እንድሕርቲ ማሕሰ ኣቐዲሙ ዝነገረካ ኮይኑ ግን ዋ መቕረት የብሉ
4: ኣቶም ሰባት እንታይና ንኸውን ዘለና ነንዝተዘርበ ዘረባ ሓቅነቱ ከይረጋገፅና ቤላቤለውዲ ኣይኮነን ከይፈለጥናሲ ብዘለዎስ ንምንታይ ኢና ንቕበሎ
1: እዩ ሞ እንታይ ክትብደል ይኽ ኣብ ዓለም እኮ ዘይተገብረ እምበር ዘይተነገረ የለን
3: ሓቂ ክጓል ወይ ኣነሲ እዚ ኣምላኽ እንታይ እዩ ገይሩ እዩ ዋላ ከምዚ ማሕስእ ፈላጥ ንኩሉ ገይሩ ዶ ይፈጥረ
1: ዋ ጌርባውፅኢካ ኣብታማ ሰባት ድማ ካብ ሬቶ ቃሒልና ኢሎም ሓሪዶም መበልዑኻ
4: ንክሰይ ዘይትገብር ሰታሕወይ ቅልጥፍ ኢልካ ተመርዖሙ ከምዚ ማሕስእ ተወለድካካ ይፍለጥን እዩ እዋ ከምቲ ወይ ጎቦኹን ወይ ምስ ጎቦ ተፀጋዕ ዝበሃል ተኣምራታዊ ማሕስእ ኸምካ ክትውለድ ካብ ዘይከኣልካ ኣቦት ተኣምራታዊ ማሕስእ ዲበላ ትኸውን

0: እሞ ሚካኤል ካብ መፀሲ ሓንቲ ሕቶ ዶ ክሓተኩም? ወዲ ሰብ ሰለስተ ዝሓስበሎም ኣካላት ኣለዎ።
1: መነመን እዮም?
2: ኣብዚኣ ዝተደርቢሽካ ወዲ ሰብ ብሰለስተ ክፋላት ኣካላቱ ዘይኮነ ሲ ብሓንጎሉ ጥራይ ዝሓስብ ሓቂ እንደ
3: ሓቃና
0: ሚካኤል ከ ከምናታቶም ዲመልስኺ
4: ከምናታቶም ረዲኢት እንዲ ነርኒ ግን ብጀካ ብእምሩኻስ ብልብኻውን ተሓስብ ትኽእል ኢኻ መስለኒ።
0: ልክዕ ሳሳይ ዝሓስበሉ ክፋል ኣካሉ ድማ ኮላሊት እዮም። ስለዚ ብልብና ብእምሮና ብኮላሊት ናይና ንሓስብ።
2: ዘይከውን ሓራይ ናይ ልብስ ብልበይ እንዳሓሰብኩካ መፂኻ ብልበይ ዘፍቅረካ ስለዝበሃል ድሓን
5: ካላ ሚክሳሕ መላኪን እያ ተስፎም ብኮላሊትናስ ከመይ ኣቢልና ንሓስብ።
0: ንኣምላኽ ልብን ኮላሊትን እትምርምር ንስኻ ጥራኢኻ ንብሎ ዶ?
5: ኣይዋ።
0: ስለዚ ብሰለስቲኦም ስለ ንሓስብ ኮይ ዝምርምሮም ልብና ናበይ ከም ንኸይድ የእምሮና ድማ ከመይ ኢልና ብሰላም ከም ንጓዓዝ ኮላሊትና ድማ እንታይ ከጋጥሙና ከም ዝኽእሉ ይፈልጡ እዮም። እቲ ሓደ ካብቲ ካልእ ፈላሊና ክንሪኦም ምስ ንፍትን ግና መጥፊኢና ይድኸው።
6: ዋው
4: ሓቂ ከለካ ተስፋ።
0: ንሰለስቲኦም ክፍሊ ኣካላቱ ብግቡእ ዝተጠቀመሎም ሰብ ጠቢብ ወይ ከዓ በዓል ብሉፅ ልቦና ኢልና ኢና ንፅውዖ።
7: ኣታ ከማይን ከም ሚካኤልን ንሓንጎልና ጥራይ ብግቡእ ንጥቀም ከ እንታይ ንበሃል ማለት እዩ? ግራ ኣደይ ድሃ በዓላ ተሃብን ከይትብሉ ንታታ ፋኸ
0: ንሓንጎሉ ጥራይ ብግቡእ ዝጥቀመሉ ሰብ ፈላጥ ኢና ንብሎ። ፈላጥ በሉ ወላ ንሓንጎሉ ብግቡእ ዘይጥቀመሉ ሰብ ከዓ መፅ እዩ።
8: ኣርትስሓቁ ሓቂ እዩ ግና ንሓንጎለይ ኣባላሹ ማቶ ገይርኒ ዘሎ እቲ ከም ፅላሎት ደድሕረ እዩ ዝኸይድ ዘሎ መስፍን ምዃኑ ፈሊጥ የለ።
9: ኣምና መድሃኒትካ ሕጂ ተስፎም ክነገረና ስለ ዝፀንሐ ንዓኣ ብምጥቃም ጥራይካ ካብ ሰብ እዚ ክትጋላገል ትኽእል።
8: እንታ ሓቁ ድ ብጅኹምባ ንገሩኒ
9: ባዕለይ ዘይነግረካ ካብ በለካ ኣካ ክትረኽብ እንተዳ ደሊኻ ብልብኻ ብኮላሊትካ ክትሓስብ ጀሚሩ እሞ ጠቢብ ክትባሃል ሓሸ
8: ብልብን ኮላሊትን ክሕሰብ
0: እወ ፅባሕ ንጎ ኣምላኽ ልብን ኮላሊትን ክምርምር ምስ መፀ ጥርሕን ፀኒሕን ስለምንታይ ዘይተጠቀምካለኒ ኢሉ ናብ ገሃንም ከይድርብካ ብኣታትን እውን ምሕሳብ ጀምር። ሚካኤል እንክስከዚ መዘኻኸሪ ኮነኩም ብዝግባእ ኣባዚሕኪ ኣብ ዝረአ ቦታ ጠቀ እዩ።
5: በሉ እየ ጀማዕ ድርክር ዳርጋ ኩላትና ምስቶም ማእከሎት ኢና ተመዲብና ዘለና መላኪን ናብቶም ብሉፃት ንክንሰግር ንመራምር ንሕሰብ ኣበደን ንወርየልና ሰስራሕና ንዕየ።
8: ኣነ እውን ከምቶም ድኹማት ሓማይን ዲ ኮይነ ነይረ ሕጂ ግና ናብቶም ብሉፃት ማለት ጥበበኛታት ክሰግር ዓብይ መስገደል ክሰግር ኣለና።
7: ኣቶም ሰባት ንሕና እውን ከምዛ ሓንጣር ዝበላ ነን ነብስና ሓኺኽና ምስቶም ብሉፃት ጥበበኛታት ንኹን
6: ተስፎም። እቶም ብሰለስቲኡ ክፋላት ኣካላቶም ዝሓስቡ ጥበበኛታት፣ እቶም ብክልተ ዝሓስቡ ወረኛታት፣ እቶም ብሓደ ጥራይ ዝሓስቡ ግን ሓመይቲ ማለት እዩ።
0: ንለባማት ኣምተሎም ንዓያሽ ከ ደርጓሓሎም ይመልስ። ንስኻ ዓሻ ስለ ዘይኮንኪ ከድናታ መዓሰላመ በርሽ

ስራሓት ዓሳ ጥዑማይ ወይ ስራሓት ዓሳ ዲጋታት ክባል እንከሎ ንንጥፈታት ዓሳ ጥዑማይ ማለት ምግፋፍ ዓሳ ብምንታይ ይግፈፍ፣ መን ይጎፎ፣ ክንዲ ምንታይ ዓሳ ካብ ዲጋታት ይግፈፍ፣ ምሕደሩ፣ ሕግን ስርዓትን ኣጠቓቕማ ጸጋታት ዓሳ፣ ቀጻልነት ጸጋታት ዓሳ ጥዑማይ ፖሊሲ፣ ዕዳጋ ዓሳ ወዘተ ዝብሉ ኣምራት የጠቓልል። ጥዑማይ ክባሃል እንከሎ ማይ ባሕሪ ወይ ጨዋ ማይ ዘይኮነ ማለት እዩ። ማይ ናይ ቀላያት፣ ወሓይዝ፣ ዲጋታት፣ ሓፅብታትን ራህያታትን ጥዑማይ ክባሃል እንከሎ ማይ ባሕርን ውቅያኖሳትን ድማ ጨዋ ማይ ይበሃል። ስራሓት ዓሳ ኤርትራ ድማ ስራሓት ዓሳ ጥዑማይን ስራሓት ዓሳ ባሕርን ተባሂሎም ኣብ ክልተ ደንበታት ይኽፈሉ። ስራሓት ዓሳ ጥዑማይ ኣብ 1904 ኣብ ግዜ መግዛእቲ ጥልያን

ድሕር እውን ኣብ ግዜ መግዛት ኢትዮጵያ ባዚ ትሑት ዓቐን ፈሊሙ እንተኾነ ድሕሪ ናጽነት ኣብ 1994 ጸኒሕ እውን ኣብ 2008 ዳግም ብምዝራእ ንኣሽቱ ዓሳታት ጀሚሩ ብዕቱብ ኣገዳስነቱ ተፈሊጡ ክነጥፍ ዝጀመረ ኣብ ዘንዝሓለፋ 2 ዓመታት እዩ ማእከል ምርምር ዓሳታት ጥዑማይ ኣብ 2000 ዓመተ ምህረት ኣብ ማይስርዋ ተመስሪቱ ቀንዲ ዕላምኡ ድማ ንምዕባለ ስራሕቲ ዓሳት ጥዑማይ ብፍላይ ኣብ ምዝራእን ምክትታልን ዓሳታት ምሕያል እዩ እንተኾነ ብሰንኪ ዝተፈላለየ ጸገማት ከምቲ ዝድለ ክምዕብል ኣይጸንሐን

0: ኣብ ኤርትራ ኣብ ከበሳታትን መታሕትን ብጠቕላላ ካብ 30,000 ክሳብ 7,000,000 ሜትር ኪብ ማይ ክሕዛ ዝኽእላ 1350 ሓፅብታት ራህያታትን ዲጋታትን ታሃኒፀን ኣለዋ። ሽሕ እኳ ቀንዲ ዕላማታት እዘን ዲጋታት ንምዕቃብ ማይን ሓመድን ሕርሻ ንዘቤታዊ ሃልክን ወዘተ እንተኾነ ተመክሮ ዝተፈላለየ ሃገራት ንምፍራይ ዓሳ ከገልግላ ከም ዝኽእላን ከምኡውን ኣበርክተን ኣብ ምምሕያሽ መነባብሮ ብዓሳ ናብቲ ከባቢአን ዝነብሩ ሕብረተሰባት ልዑል ምዃኑ ይሕብር። ኤርትራ ሓንቲ ካብተን ኣብ ምምዕባል ዝርከባ ሃገራት ብምዃና ብቁጠባ ምዕብልቲ ንምግባራ ህዝብን መንግስትን ኤርትራ ነቲ ብመግቢ ነብስኻ ምኽኣል ዝብል ዕላማ ናይ ቀዳምነት ቀዳምነታት ምዃኑ ኣሚኑ ሓያል ፃዕሪ ኣብ ምግባር ይርከብ ኣሎ። ነዚ ዕላማ እዚ ንምትግባሩ ድማ ኣበየ ከባቢኡ ማይን ሓመድን ንምዕቃብ ንኣሽቱን ዓበይትን ዲጋታትን ራህያታትን ብምህናፅ ጽቡቕ ገስጋሰ ይመዝግብ ኣሎ። ክሳብ ሕጂ 1350 ንኣሽቱን ዓበይትን ዲጋታት ተሃኒፀን ኣሎ። ካብዚኣተን እተን 71 ዲጋታት ብሚኒስትሪ ሃብቲ ባሕሪ ዓሳ ተዘሪአን ድሮ ኣብ ጽቡቕ ደረጃ ናይ ፍርያት በፂሕ ኣሎም።
1: ዝዓቆረ ማይ ኣብ ዲጋ ንመስተይ ሰብ ንመስተይ እንስሳ ንዘራእቲ ኢሪጌሽን ማለት እዩ ዝካየድ ተወሳኺ እንታይ ኢና ንገብሮ ዘለና እዚ ዲጋታት እዚ ዓሳ ንዝረአኑ ኣለና ማለት እዩ። ካብዚ ከዓ ሕሱር ዝኾነ ፕሮቲን ነቲ ኣብ ገጠር ዝነብር ህዝብና ንባፅሓሉ ኢና ንፍትን ነርና ማለት እዩ። ሕጂ ተቐንደ ብድሆ ኮይኑ ዝፀንሐ እንታይ እዩ እቲ ተሓሳስባ እዩ ተሓሳስባ እንታይ እዩ ካብ ባሕሪ ኮለና ክንዲዚ ባሕሪ ሲ ስለምንታይ ኣብዚ ንእሽተይ ረህያ ዲጋ ዓሳ ተራብሑ ጨዋቅ ትብሉ ትፍትኑ ናይ ባሕሪ ዘይበልዓናዮ ኣብዚ እዚ ተሓሳስባ ዘ ሓደ ዓንቀፂ ዓብ እንተሆ ኮይኑ ፀኒሑ ማለት እዩ። ካልእ ብተወሳኺ ፍልጦ እዩ ህብረተሰብና ኣፍልጦ ኣመጋጅባ ኣብ መግቢ ዓሳ ዝነብሮ ኣፍልጦ ትሑት ነይሩ ብፍላይ ከዓ ተን ዲጋታትና ዓሳ ኣለዎ ዘይብለና እቲ ሚኒስትሮ ቅፃል ፃዕራ ክገብር ፀኒሑ ካብ ዝምስረታት ሒዙ እዘን ዲጋታትና ዓሳ ተዘሪአን ስኸርባሓ ከምዝኽእል ክራባሕ ከምዝኽእል ፈሊጡ ብዝተፈላለየ ክራባሕ ኣለን ፀኒሕ ኣበይ እቲ ጉለን ፀኒሕ እ እቲ ኣፍልጦ እቲ ህዝቢ እውን እቲ ናቱ ካስተም ወይ ከዓ እቲ ናይ ኣመጋግባ ናይ ዓሳዊ ምፍልጠት ስለ ዘይነበረ እዚአን ከም ዓብዪ ቀንዲ ሓነቕቲ ብድሆታት ኮይነን እየን ፀኒሕን ማለት እዩ።
0: ክሳብ ሕጂ ብዛዕባ ኣበርክቶ ዓሳታት ኣብ መነባብሮ ኣብ ከባቢ ዲጋታት ዝነብሩ ህዝብታት ይኹን ኣብ ቁጠባ ሃገር ካብተን ዲጋታት ክሳዕ ክንደይ ንምዃኑ ዝተገብረ መፅናዕት ዘሎ ኢልካ ክዝረብ ኣይከኣልን። ኣብዘን ዲጋታት ብዙሕ ትሕዝቶ ዓሳታት ከም ዘሎ ክሳብ ሕጂ ግን እቲ ኣብቲ ከባቢ ዝነብር ሕብረተሰባት ክጥቀመሉ ከም ዘይከኣለን ይፍለጥ። ብገምጋም ኣብ ዓመት ክሳብ 4.9 ቶን ካብ ነፍሲ ወከፍ ዲጋ ክግፈፍ ከም ዝከኣልን ካብዚአን ዛጊት ተዘሪአን ዘለዋ 71 ዲጋታት ብገምጋም 348 ቶን ዓሳታት ክግፈፍ ይከኣል። ካብ ኩለን ዲጋታት ኤርትራ ማለት 350 ዲጋታት 1600 ቶን ዓሳ ኣብ ዓመት ክግፈፍ ከም ዝከኣል ኢፋድ ማለት ኢንተርናሽናል ፋንድ ፎር ኣግሪካልቸራል ዲቨሎፕመንት ኣብ 2016 ዘውፅኦ መግለፂ ይሕብር። ኣብዚ ሕጂ እዋን ኣብ ስራሓት ጥዑም ማይ ምስ ፍርያት ዓሳ ዝተኣሳሰሩ መፅናዕቲ ምግባር ኣዝዩ ኣገዳሲ ምዃኑ መስክሩ ለይ ምባል ዘድልየ ኣይኮነን። ጽሬትን ዓይነትን ናይ ማይ ኣብ ዓመት ክሕዞ ዝኽእል ብዝሕ ማይ ኣብ ብምፍዋስ ማይ ኩዕታትን ክዝን ትሕዝቶ ዓሳን ጽልዋ ስራሓት ጥዑም ማይ ኣብ ማሕበረ ቁጠባ መነባብሮ ህዝቢ ተኸባብን ዘተኮረ መፅናዕቲ ምግባር ማዕርኽ እንደይ ኣገዳሲ ምዃኑ ክንግንዘብ ይግባእ።
1: ሚኒስትሪ ሕጂ ነዚ ሃጓፍ ናይ ተጠቃምነት ኣለል እዩ ህዝብና ሲ ነቲ ዓሳ ዝፈር ዘሎ ዲጋታትና እተን ዲጋታትና ምስተዘረአ እቲ ክሊማ ተሰማሚዕዎ ኣብ ኩለን ዞባታትና ማለት እዩ።

ኣርባዕተ ዞባታት ደረሰ ምዕራባ ቆላታት ፅቡቅ ከም ዝፈርዕ ምስተረጋገፀ ሓደ ሃውጋፍ ክኣለኒ። እቲ ሃውጋፍ እንታይ እቲ ህዝቢ ይጥቀመሉ የለን ነዚ ንምጥቃም ሕጂ ሓደ መፍትሒ ክኸውን ኢሉ ዝሓሰቡ ፕሮጀክት መንግስቲ ማለት እዩ። እዚ ፕሮጀክት እዚ ብምሕደራ ፀጋታት ዓሳ ዝፍለጥ ኣብ 2017 ናበጊሱ እዚ ቀን መጀመርታት ፕሮጀክት ዝገበሮ ነቲ ህዝቢ ኣብ ጓሳዊስካ ኣፍሊጥካ ዓሳ ከም ዘለዎ መፍላጥ እዩ ማለት እዩ። ሕጂ እዚኣ ኣብ ኩለን ዞባታት ናንታይ ነቲ ህዝቢ ዓሳ ከም ዘለዎ ንምፍላጥ ኣብ ክዲጋ ኬድካ ዓሳ ውፅኢካ ካብቲ ዓሳ ንምጋብ እዩ ነሩ። ሓደ ቦ ዝበሉናና ብላምዛ ዲጋ ላምዛ ሃከፋ ማለት እዩ ኣብኡ ጎስጓስ ክነብረሎም ንክእል ምስከልና ዝኾነ ነገር ኣይትማሉ ምስ በልናዮም ሰዓታት እውን ከይዱ ሰዓት ሓደ ቢሉ ድሕሪዩ ካብኡ ገፊፍና ዓሳ ውፅኢና ጠቢስና ምስ ኣብላዕናዮ እዞም ደቀይ እዚ ዲጋና ስማይ ጥራይ ዝዓቅሩ ዝመስለና ነይሩ በር መግቡን ዘለዎ ኮይኑ ይስማዓና ነይሩ ኢሎም። እዚ እንታይ ማለት እዩ ትንቕሓት ስለ ዘይነበረ ኣይጥቀምሉን ነይሮም። ኣብዚ ሕጂ እዋን ግን እቲ በዚ ፕሮግራም ዝተጀመረ በዚ ምሕደራ ፀጋታት ዓሳ ጎስጓስ ተኻይዱ ንመግቢ ዓሳ ዝምልከት ጎስጓስ ተኻይዱ እቲ ዲጋ ዓሳ ከም ዘለዎ ተፈሊጡ ኣብዚ እዋን ድማ ዝሓሸ ኣፍልጦ ተረኪብሎ ብፍላይ ኣብተን ኢንተርቨንሽን ዝተገብረለን ኣብተን ምትጥቃብ ዝተገብረለን ዲጋታት ማሕበራት ዝተመስረተለን ዲጋታት እቲ ፍልጠት በሪኩ ትንቕሓት በሪኩ ኣብ ዝሓሸ ኩነታት ንርከብ ኣለና።

ሽሑኳ ካብ ፅባሕ ናፅነታት ሒዙ መንግስቲ ኤርትራ ሓያል ፃዕርታትን ተበግሶን ንምዕባልን ምምሕያሽን ስራሕት ዓሳ ክወሰድ እንተፀንሐ ዛጊት ኣበርክትኡ ኣብ ብምምሕያሽ መነባብሮ ህዝብን ምድንፋዕ ቁጠባ ሃገርን ከምቲ ዝድለ ኣስተዋፅኦ ክገብር ኣይፀንሐን። ሚኒስትር ሃብቲ ባሕሪ ንምምሕያሽ መነባብሮን ምውሓስ መግብን ናብ ከባቢ ዲጋታት ዝነብሩ ሕብረተሰባት ብዝብል ሃቐነ ካብ ፅባሕ ናፅነታት ሒዙ ኣብ ብ71 ዝተሰርሐ ዲጋታት ዓሳ ክዘርኣለን ፀኒሑም። ዋላ እኳ ብዝተገብረ ፃዕርታት እተን ዲጋታት ብተዛማዲ ዝሓሸ ፀጋታት ዓሳ እንተሃለወን ንጥፈት ምግፋፍ ዓሳን ምዝመዛ ፀጋታት ዓሳ ዲጋታት ዳርጋ የለን ክበሃል ይካል። ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ነዚ ኣብ እግረን ዘሎ ፀጋታት ናይ ዓሳ ክጥቀማሉ ኣይፀንሐን። ቀንዲ ጠንቅታት ናይዚ ፀገማት ድማ ህዝብታት እዘን ዓድታት ናይ ነዊሕ ዓመታት ልምድን ባህልን ስጋ ናይ ጥሬት ምምጋብ ዘጥረይቡ ምዃኖም እዩ። ብኻልእ ወገን እውን ሕብረተሰብ እዘን ከባቢታት ልምዲ ምዝውታር ዓሳ ከም መግቢ ዘይፀንሐን ብምዃኑ ነቲ ክስተታት ኣጋዲድዎ እዩ። ብተወሳኺ ሕፅረት ክእለት ምግፋፍን መሳርሒ ናውቲ መግህፊ ዓሳ ዘይምርካቦም ተወሳኺ ብድሆታት ንምዕባለ ስራሓት ዓሳ ጥዑማ ይኮይኑሎም። ኣብ 2016 ብውድብ ሕርሻን መግብን ፋኦ ዝወፀ መግለፂ ከም ዝሕብሮ ካብ ጠቕላላ ናይ ዓሳ ፍርያት ማለት 62 ሚልዮን ቶን ዓሳ እቲ 11.6 ሚልዮን ቶን ካብ ጥዑም ማይ ዝተረኸበ እዩ። ኣብ ገለገለ ሃገራት ኣፍሪቃ ዓሳታት ጥዑም ማይ ቀንዲ ምንጪ መግቢ ህዝበን እዩ። 25 ሚታዊት ካብ ጠቕላላ ናይ ዓለም እቶት ድማ ካብ ሃገራት ኣፍሪቃ ዝእከብ እዩ። ውድብ ምግብን ሕርሻን ዓለም ኣብ ዘውፅኦ መግለፂ ቅጠባ ዋጋ ዓሳታት ጥዑማይ ክሳብ 26 ቢልዮን

ምርዳእ ማለት እዩ። ስለዚ እቲ ካብ ብማእከላይ ቤት ፅሕፈት ወይ ከዓ ካብተን ከተማታት ተበጊስ ካብ ዝካየድ ዝነበረ ናይ ጎስጓስ ናይ ትምህርቲ ብዙሓት ድማዓይ ነበረ። ስለዚ ኣብ ጥቁ ቀሪቡ ኣብ ንኡሳን ዞባታት ዘሎ ኣብ ጥቁ ሕብረተሰብ ቀሪቡ ነቲ ተመጋብነት ዓሳ ምግቢ ዓሳ እንታይ ይጠቕሙ ኣብ ጥዕና ዘለዎ ኣበርክቶ ንቆልዑት እንታይ ይጠቕሙ ዝብል ሰፊሕ ጎስጓስ ስለዘካየደ እቲ ንቃሕት ሕጂ ካብቲ ዝነበሮ ወሲኹ ይርከብ። ተመጋብነት ምግቡ መጠን እንደ ዓበየ ይርከብ ማለት እዩ። ኣብዘን ኩለን ማሕበራት ኣቑልና ዘለና ንኣብነት ኣብ ዞባ ማእከል ኣብ 8 ማሕበራት ተመስሪተን ኣለዋ። እዘን ማሕበራት ዝገፈፎ ዓሳናበይ ዝኽእል እቲ ህዝቢ ዝጥቀመሉ ዘሎ እቲ ህዝቢ ሕጂ ንቕሓቱ ስለዝበረኸ እቲ ጥቕሚ ናይ ዓሳ ስለዝፈለጠ በቲ ዝካየድ ዝነበረ ጎስጓስ እቲ ተመጋብነት ከዓ ብኡ መጠን ይዓብሎ። እዚ ግን ክረጋገፅ ኣብ ክንደይና በፂሕና ግን መፅናዕቲ ዘድልየ እዩ። ግን ሓፈሻዊ ኣዘራርባ ካብቲ ዝነበረ ኣፀቢቕና ማሓይሹ እቲ ህዝቡን ክጥቀመሉ ጀሚሩ ኣሎ ኢልና ክንዛረብ ወይ ከዓ ክንብል ክንነ

ብመሰረት ጸብጻባት ኢፋድ ካብ ነፍሲ ወከፍ ዝተዘርኡ 71 ዲጋታት ኣብ ዓመት ብጠቕላላ 350 ሜትሪክ ቶን ዓሳ ብገንዘብ ክትመን ከሎ ድማ 10.5 ሚልዮን ናቕፋ ማለት ንሓደ ኪሎ ብሕሳብ 30 ናቕፋ ክርከብ ከም ዝከኣል ይሕበር። እዚ ጸጋ ኣብ ህዝብታት እቲ ከባቢ ክመቓራሕ ምስ ዝኽእል ኣብ መነባብሮኦም ብውሕስነት መግብን ኣታዊታትን ክህልዎ ዝኽእል ኣበርክቶ ቀሊል ኣይኮነን። ብሓፈሻ ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ኤርትራ ብዛዕባ ኣገዳስነት ዓሳታት ጥዑማይ ኣብ ምምሕያሽ መነባብሮን ምውሓስ መግብን ክህልዎ ዝኽእል ኣበርክቶ ደረጃ ንቕሓቶም ትሑት እዩ። ኣብዚ ሕጂ እዋን ሚኒስትር ሃብቲ ባሕሪ ስራሓት ዓሳት ጥዑማይ ከምቲ ዝድለ ንኸይምዕብል ዝገብሩ ዘለዉ ቀንዲ ጠንቅታት እንታይ እዮም ብምልላይ ንምዕባለ ልምዓት ዓሳት ጥዑማይ ምስ መሻርክቲ ብምዃን ዓቲቡ ይሰርሕ ኣሎ።

0: ቀይሕ ባሕሪ ብኸመይ ቀይሕ ባሕሪ ተባሂሉ?
1: እዞም ሲያኖ ባክቴርያ ዝበሃሉ እ ዚ ሲያኖ ባክቴርያ ካብቶም ዓይነታት ባክቴርያ እንድዩ ብሉ ግሪን ኣልጌ ንብሎ እ በቢ ዓይነት ሕብሪ ኣለዎ። ኣብ ቀይሕ ባሕርና ግን ወይከዓ ሞስ ኣባናን ዘሎ ወይከዓ ዝበዝሑ ኣብ ባሕርና ዝርከቡ ግን እዞም ፒንክ ወይከዓ ቀይሕ ዝኾነ ሕብሪ ዘለዎም ሲያኖ ባክቴርያ ማለት እዩ። ሕጂ ግዜ ኣለዎም ንሳቶም ኣብ ገለ ሲዝን ወይከዓ ኣብ ገለ ወቅትታት እቲ ናቶም ቀይሕ ሕብሪ ወፅእ ሞ ማራ ምስ ደመቐ ነቲ ባሕርና ማለት እዩ ኣማዕዲኻ ክትሪኦ ከለካ ወይ ብራቅ ክትሪኦ ከለካ ናብ ቀይሕ ዝኾነ ሕብሪ ሂቦሞ በዚ እዚኣቶም ዓይነት ወይከዓ እዞም ቀያሕቲ ሲያኖ ባክቴርያ ኸኒ ኤርትሮስ ኢና ንጥዖም ዘለና እዩ። ነዚ ምስ ረኣዮም ከዓ ሬድሲ ኢሎም ኣውፂኦም ወይከዓ ቀይሕ ባሕሪ ንብሎ ዘለና ማለት እዩ።
2: ቢፎር ኮመ ኢራ ቅድሚ ዝተወርሶስ ኣብዚ ቀይሕ ባሕሪ ንግዲ ብዝተዘወርሉ ኩነታት ማለት እዩ ከምዚ ሲዝናል ወቕታዊ ትበቁል ቆፅሪ ነራ ኣብቲ ገማግም ባሕሪ ማለት እዩ ኣብቲ ማእኸል ባሕሪ ደይከ ኣብቲ ገማግም ባሕሪ ከምዚ ወቕታዊ ዝበቁል ኣሎ ቀይሕ እዩ ሕጂ እቲ ቀይሕ ዕምባባታት ኣብቲ ገማግም ባሕሪ ምስ ራእይዎ ብወቕታዊ ድማ ስለ ዝበቁል ነበረ ኤሪትሪም ኢሎሞ ማለት እዩ። ኤሪትሪም ዝብል ቃል ካብ ግሪክ ድመፅ ኮይኑ ትራንስሌት ንገብሮ ኮና ናብ እንግሊሽ ድማ ሬድሽ ንብሎ ማለት እዩ ስ ቀይሕ ባሕሪ ማለት እዩ።
3: ቀይ ባሕሪ ኣብ ውሽጦም ዝርከቡ ቀይሕ ዝሕብሮም ኣታክልቲ ስለ ዘለዉ ነቲ ባሕሪ ቀይሕ ሕብሪ ስለዝህቦ ብከምኡ ቀይ ባሕሪ ተባሂሉ።
4: ኣብቲ ቀደም ግዜ ግሪካውያን በዚ ቀይ ባሕሪ እናሓለፉ እንከለዉ ኣብ ግዜ ወቕታዊ ዝወፅእ ናይ ዕምባባ ቀይሕ ዕምባባ ንዑ ብምርኣይ ኤሪትሪም ኢሎም ኤሪትሪም ማለት ከዓ ቀይ ባሕሪ ከም ዝበሃል እዩ
5: ብግሪካውያን ተዋሂቦ። ግሪካውያን እንታይ ተባሂሉ ዝፍለጥ? ኤሪትሬሲ ተባሂሉ ዝፍለጥ። ኤሪትሪ ማለት ቀይሕ ማለት እዩ። ስለዚ እዚ ከባቢ መፅእ እንተዳ ኢልና ካብቲ ኤሪትሪም ዝበሃል ወቕቱ ሓልዩ ኣብዚ ባሕሪ እዚ ዝመፁ ተሃዋስን ወይ ድማ ህዋሳት ኣለዉ ሲያኖ ባክቴርያም ዝበሃሉ። ስለዚ በዚ ኣብ ሓደ ወቕቲ ኣብዚ ባሕሪ ዓብለልቲ ኮኑ ሞ ይዕብልሉ ሞ ቀይሕ ሕብሪ ድማ የልብሶ ነቲ ባሕሪ። ስለዚ በዚ ድማ ኤሪትሪ ሲ ተባሂሉ ድሓሪ ድማ ናብ ቀይሕ ባሕሪ ናብ ሬሲ እንዳበለ

0: ዝኾነ ዝተፈላለዩ ቋንቋታት እንዳርዓመክከይድ ጀሚሩ ማለት እዩ።
1: ኣብቲ ቅድሚ ድርጅት ኣክርሶ ዝነበረ እዋን ንግዲ ገለ ኢሎም ምስ መፁ ንግዲ ገለ ሰርሑ ነይሮም ኣብ ገንጎን ባሕሪ ገለ ወፅኦም ማለት እዩ። ኣብ ገንጎ ባሕሪ ምስ ወፁ ኣብቲ ገንጎን ባሕሪ እንታይ ሪኦም? ቀይሕ ፍዮር ይሪኦም ማለት እዮም። ቀይሕ ፍዮር ምስ ራዩ ቀይሕ ፍዮር እንታይ ይበሃል? ኤርትሪዮም ይበሃል ማለት እዩ።
2: ስለምንታይ ሬድስ ተባሂሉ ወይ ካብ አይ መፅኡ? ኣብ ሰለስተ ክንሪአ ንክእልና። ሓደ እቲ ምድንፋዕ ናይ ደቀቅቲ ቀያሕቲ ሰባባ ባሕሪ ንብሎ ሕጂ ወቕታዊ ሎዎም ቀፃሊ ኣይዕምብቡን እዮም ወይ ኣይድንፍዕን እዮም፣ ግን ገለ ወቕቲ ግን ኣብዝዕምብብሉ ወይ ከዓ ብብዝሒ ኣብ ዝድንፍዕሉ እዋን ቀይሕ ሕብሪ ነቲ ባሕሪ ስለ ዝብዎ ብከባብኡ ዝተበገሰ ቀይሕ ባሕሪ ተባሂሉ ክኸውን እኽእል እዩ ዝብል ገለ ኣሎ ማለት እዩ። ካልእ ተርኢና እቲ ሕብሪ ናይቲ ማይ ወይ ትርኢት ሕብሪ ናይቲ ቀይሕ ባሕሪ ተርኢናዮ ዳርጋ ናብ ቅይሕ ዝበለ ኣብ ገለ ኣጋጣሚታት ዝመፅእ ዝረኣየሉ እዋን ወይ ትርኢት ኣለዎ። ብፍላይ ንስኻ ከበይ ዝመፅእ ካብዚ ኣብ ምዕራባዊ ዘሎ ቀይሕቲ ጎቦታት ወይ ከዓ ካብቲ ቀይሕ ዕምባባ ባሕሪ ዝህቦ ትርኢት ብከምኡ እውን ቀይሕ ባሕሪ ተባሂሉ ክኸውን ይኽእል እዩ ዝብል ገለ እውን ኣሎ። ከምቲ ዝበልኮ ካብ ማእኸላይ ባሕሪ ንደቡብ ስለ ዘሎ ኣብ ናይ ቋንቋ ከዓ ሬድ ማለት ከዓ ደቡብ ስለ ዘሎ ብከምኡውን ሬድስ ተባሂሉ ክኸውን ይኽእል እዩ ዝብል እዚኢታት ኣሎ ማለት ግን ዝያዳ እቲ ዝግለፀሉ ግን ካብቲ ናይ ቀያሕቲ ዕምባባ ባሕሪ ናይ ቀያሕቲ ሰበባ ባሕሪ ዝመፀ ክኸውን ንኽእል እዩ። ኣብዚና ንመብዛሕት ግዜ ምስ ኢና ንተኣሳስሮ ቀይሕ ባሕሪ ማለት ካብቲ ሕብሪ ናይ ቀያሕቲ ደቀቕቲ ሰበባ ባሕሪ ዝህብዎ ወቕታዊ ካብኡ ዝመፀ ክኸውን ንኽእል ኢልና መብዛሕት ግዜ ምስ ከምኡ ንድምድሞ ማለት እዩ።

0: ኮራል ንዓኸንተ እዩ?
1: ኮራል ክንብል ከለና ዋላ ከምቲ ተምሃርናዮ ማለት እዩ ካብ መጀመር እዩ ብትመሰረተ መፂና ኮራል እዚ እምኒ ባሕሪ ንብሎ ዘሎ እዩ እዲ እዞም ኮራል ዝተመፂና መጀመርያ በዞም ንእሽቱ ተሃዋስያን ወይከዓ እዞም ፖሊፕስ ንብሎም ዘለና ምስ ሞቱ ማለት እዩ ተኣኻኺቦም እዚ ኮራል ንብሎ ዘለና እምኒ የቕምዎ ማለት እዩ። ኮራል ሕጂ ብዙሕ ጥቕምታት ኣሎ ኣብ ባሕሪ ከምዝና ዓሳታት ማለት እዩ ከም መንበሪኦም መፋረኦም ጠቕመና ሂወታዊ ኮራል ከዓ ኣሎ ማለት እዩ።
2: ናይ ምስዋን እ ዝበሃል ፃዕዳ ነበሮ እምኒ ማለት እዩ ኣብ ሰሜናዊ ቀይሕ ባሕሪ ድማ ብብዝሕ ክንረክቦ ንክእል ዓለም ድማ ብዙሓት ዓይነታት ኮራላት ኣለው ካብኦም ድማ እቶም ሓሙሽተ ሚታዊት እንትርከቦም ኤርትራ ኣብ ካሊእ ኮርና ዓለም ደይርከብ እዩ።
3: ኮራል ማለት ኣብ ክርሰ ባሕሪ ዝርከብ ተፈጥሮዊ ፀጋ ኮይኑ ከምቶም ደቂ ሰባት ንክነብር መፅሊ ገዛ ዘይብና እቶም ኣብ ባሕሪ ዝነብሩ ሂወታውያን ንክፅብሩ ንክፈርዩን ስለዚ ኮራል ንዓይ ነቶም ደቂ ሰባት ጠቐምቲ ዝኮኑ ናይ ባሕሪ ሂወታውያን ስለዘፅልዎምን ስለዝዕቅቦምን እዚ ንዓይቲ ኣገዳሲ ወይ እቲ ጥቕሚ ናይ ኮራል።
4: ኮራል ማለት ካብ ዝሞቱ ፖሊፕስ እዩ ዝስራሕ። ኮራል ጥቕሚና ናይ ኮራል ጥቕሚ ከዓ ነቶም ዓሳታት ባሕሪ ከምኡ ከዓ ኣታክልቲ ባሕሪ መዕቀቢ ኮይኑ ንጥቀመሉ ካልእ ከዓ ከም ጥቕሚ ዘለዎ ነቲ ኮራል ኣብቲ ዌቭ ናይ ባሕሪ ማዕበላት ዝመፅእ ይከላኸለሉ።
5: ኣብ ባሕርና ዝርከብ ፀጋ ኮይኑ መመስረትኡ ድማ ካብ እክብካብ ናይ ዕፅምቲ ናይ ዕፅምቲ ናይ እንስሳታት ባሕሪ ማለት እዩ ካብ ዓሳታት ገለመለ ዝተመስረተ ኮይኑ ከም መጋየፂ ገለመለ ብዙሕ ነገራት ዝጥቀመሉ መጋየፂ ናይ ገዛን መስርሒ ገዛ ብዙሕ ዓይነት ኣበርክቶ ዘለዎ እምነ በረድ ፃዕዳ እምኒ እዩ።
6: ኮራል ሕጂ ኮራል ንባዕሉ ኣብ ማይ ዝርከብ ባህርያዊ ሃብቲ ኮይኑ ከም ዕንበባታት ባሕሪ እናተባሃሉ እውን ዝፍለጡ እዮም። ስለዚ ጥቕምታት ናይ ዞም ኮራል እንታይ እዩ እንተዳ ኢልና ከም መፀባበቒ ክንጥቀመሎም ንክእል ኢና ከም ጀወርሊ ማለት እዩ ከም መድሃኒት ንምክንኻን ተባሂሉ ዝስራሕ መድሃኒት እውን ካብዚ ከም ዝስራሕ ኣፍልጠለን ማለት እዩ። ኣብ ዓለም እውን ኣስታት 500 ሚሊዮን ዝኾኑ ህዝብታት ንመግቦም ናቶም ኢንካም ኣብ ኮራል ከም ዝምከሱ መፅናዕታት ኣለ ማለት እዩ።
7: ኮራል ክንብል ከለና ዕምባባ ባሕር ማለት እ ብትግሪ ክንሪኦ ከለና ዕምባባ ባሕር ማለት ከዓ ሂወታዊ ከም ኩሉ ፍጡር ወይ ከም ኩሉ ሂወታዊ ባሕሪ የስተንፍስ፣ ይምገብ፣ ይንቀሳቀስ፣ ይፋረ፣ ይመውት ማለት እዩ። ሕጂ እቲ ሂወታዊ ዘብሎ ከዓ ሓደ ንእሽተይ ቅርፂ ናይ እንስሳ ወይ ከዓ ንእሽተይ እንስሳ ንብሎ እዚ ቲኒ ፖሊፕ ንብሎ ኣለና ስ ሕጂ ብውልቂ ክንሪኢ ከለና እቲ ኢንዲቪጅዋል እንስሳ ወይከዓ ብውልቂ እንስሳ ክንለ እቲ ፖሊፕ ኢልና ንፅውዕ እዩ። ሕጂ ዕምባባ ባሕሪ እንታይ እዩ ዝገብር ብሓባር እዩ ዝነብር ማሕበራዊ ሂወት እዩ ዘሎ ኩሎም እዞም ቲኒ ፖሊፕ ንብ ዘለና ተኣኪቡ ብሓባር ነብሩ ሓደ ኮራል ከዓ የቕሙ ማለት እዩ ሓደ ሂወታዊ የቕሙ። ሕጂ እዚ ፖሊፕ ንብ ዘለና ኣፍ ኣለዎ ማሓውር እውን ኣለዎ ማለት እዩ እቲ ኣፍ ንብሎ ኣለዎ እቲ ቴንታክል ንብሎ ማሓውር እውን ኣለዎ ማለት እዩ።
0: ኣብ ኤርትራ ክንደይ ዝኣኽላ ደሴታት ኣለዋ?
1: ኣብ ኤርትራ ከባቢ 360 ዝኣኽላ ደሴታት ኣለዋ ክንጠቅስ ተኮይና ኸኒ

0: ቀዳሚቲ ድሒል ትበሃል ደሴት ኣላትና፣ ካልአይቲ ኖራ ትበሃል።
1: ኣብ ኤርትራ ልዕሊ 360 ደሴት ኣለዋና ከምቲ ኩላትና ንፈልጦ። ጠቕላላ ስፍሓተን ድማ ኣብ 3335 እዩ ናይ ብምላእተ ልማት እዩ። ገለ ካበን ንምጥቃስ ድማ ዳህላክ ኣለና፣ ደሴት ዳህላክ፣ ናኩራ ዝበሃል ኣለና። ኣብዚ ቀረባና ውን ናብ ምትባፅ ቀሪባ ትርከቡ ሸክሲዕ ትበሃል ኣላትና፣ ግሪንላንድ። ብዙሓት ደሴት ኣለዋና።
0: ኤርትራ ብደሴታት ሃፍታም ሃገር እያ። 3360 ደሴታት ኣለዋ። ካብዘን 3363 ብምጥቃስ ከዓኒ ደሴት ዳህላክ፣ ደሴት ናኩራ፣ ደሴት ድርብሸ ክንጠቀስ ንኽእል።
2: ኤርትራ 360 ደሴታት ኣለዋ። እታ ዝዓበየት ደሴት ከዓ ዳህላክ ከቢር ትበሃል። ንሳኻ 642.95 ኪሎ ሜትር ከም ዝኾነት። ካልአይቲ ከዓ ኖራ ትበሃል። ኖራ ከዓ 109.39 ኪሎ ሜትር ስፋሓት ከም ዘለዋ። ሳሰይቲ ከዓ ሓሊባይ ትበሃል። እቲ ሓሊባይ ዝተባሃለት ከዓ 78.39 ኪሎ ሜትር ስፋሓት ከም ዘለዋ።
3: ኣብ ኤርትራ 360 ዝኾና ደሴታት ኣለዋ። ካብአን ከዓ ደሴት ዳህላክ ክንብል ንኽእል፣ ደሴት ኖራ፣ ናኩራ፣ ሃዋኪል፣ ብዙሓት ዓይነታት ደሴታት እየን።
4: ገለ ካበን ንምጥቃስ ድማ ብዓብዩ ዓባይ ደሴት ዳህላክ ከቢር ኣላትና፣ ደሴት ኖራ ኣላትና፣ ደሴት ሓራት ኣላትና።
5: ኣብ ኤርትራ ልዕሊ 360 ደሴታት ኣለና። ዳህላክ ከቢር ኣላትና፣ ታዛ ዓብየ ደሴት ማለት እዩ። ናይ ኤርትራ ኖራ ኣለና፣ ሓራት ከም በዓል ድርብሸት ገላ ዝበሃላ ደሴታት ኣለዉ ማለት እዩ።
6: ኣብ ሃገርና ብገምጋም ክሳብ ልዕሊ 355 ደሴታት እየን ዘለዋና። ሕጂ ዘን ደሴታት በቲ ናተን ትሕዝቶ ዝፈላለያን ብዙሕት ግዜ ዳርጋ ኣብ ሰለስተ ክንፈልየን ንኽእል ኢና። ሓደ ተን መቐፀልታ ናይ መሬት ትሕዝቶ ወይ ቅርፂ ዘለዎን ደሴታት ኣለዋና ማለት እዩ። ዝናትና ዚ ኮንቲነንት ናይ መሬት ዘሎ ቅርፂ ልክዕ ኣብ ባሕሪ ዘሎ ኩሉ ትሕዝቱ ማለት እዩ። ተኸውሑ እንተ ሓመዱ እቲ መሬት ኩሉ ልክዕነት ኣብ ደሴ ዘሎ ዝመስል ኣሎ። ሕጂ ገለ መቐፀልታ ናይ መሬት ገለ ደሴታት ኣለና ሰን ከም በዓል ደሴ ሃዋኪል ኖራ እዚ ሕጂ መቐፀልታ ናይ ክስታ እዩ ዘሎ። ከም በዓል ደሴ መቐፀልታ ናይ ኮንቲነንታል እየን ዘለዋ ወይከ ናይ ዝመሬት መቐፀልታ እየን። ተንካልካ በዚ ናይ ኣቀዲሞ ክንገልፆ ዝሕ በዚ ናይ ኮራል ብኮራል ዝምስርሓ እዚ ሕጂ እቲ ኮራል ሓደ ተሪር እምኒ ዝመስል ብኣታ ዝካልሽን ኮራል ዘመንጩ ኢልና ንሱካ እንዳዓበየ ከይድ ከሎ ንደሴታት ብኸም ዝተሰርሐ ኣለዋ። ከም በዓል ዳህላክ ማለት ና ኮራላይን ኣይላንድ ኢልና ንፅምዖ ወይካብ ናይ ኮራል ዝተሰርሐ ደሴታት እየን። ካልእካ በዚ ናይ እሳተ ጎመራ ወይከ እዚ ቮልካኒክ ኢራፕሽን ዝተፈጥራ ደሴታት እውን ኣለዋና ማለት እዩ። ንሰንካ ከምኣብዚ ከባብ በዓል ዓሰን ወን ከባ ዓሰን ዓቡር ዝበሃላ ሰንካ ናይ ቮልካኒክ ደሴታት ኢልና ንፅውዐን ማለት እዩ።

0: 17 ክፍለ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋዴ ዓፂዋ ኣብዚ ከቢድ ማለት እዩ። እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዱ መፅኡ ኮታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከምዚ ዘለና እዮም። ካብዚኣ እንተ ንምዝላቕ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትግረኛ ዝውፃእ መካና ዝግን ድወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካየድ ኢልና
1: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ። ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ እዩ።
2: ቀዳማይ ነገር ኣብ ደንከልያ ማይ ድሓዘ ይልዕወት ሸገርገር ገለ ዝበሃል ነገር እንተልካ ጠፊእካ ዓዲድካ ማለት እዩ። ስለዚ ካብ ጉይ መዓል ክሳድ መሓዝ
3: ስርሒት ዓሰም ውግእ ዋዴን ከባቢኦን
4: 17 ክፍለ ጦር ካብ ኣስመራ

0: ኣብ ሰዓት ይተርር ትውግእ ኣዝዩ ከዓ ክስታይ ኮይኑ ምክንያቱ ምስ ናይ ሎጂስቲክ ጉዳይ ናና ኣዝና ሓዲግ ከይድና ዘለና ካብ ባፅዕ ረዳት እውን ክመፀካ ዝኽእል ዕድል የለን። እቲ ዓቕሙ እውን ካብ ውግእና ውግእ እዩ ዝኸይድ ዘሎ። እቲ መፂእና ዘሎ ዓቕሚ ከዓ ብኣንፃሩ 17 ክፍለ ጦር ካብ መስመራ ይመፅእ ዘሎ ሽዑኡ ምስ ሙሉእ ዓቕሚ ይመፅእ ዘሎ። ብዝኾነ ግን እቲ ክልተ መዓልትስ ምርር ደለ ውግእ ኮይኑ ካብ ሰዓት 6 ምሸት ኖርማሊስ ካብ ሰዓት 6 ንጎቲ ውግእ ኸይ ቀትሪ ቁርብ ዝሓሸ ትብሎ እምበር ለይቲ ዕርፍቲ ዝበሃል ይብሉ ካሃጅማን ክንከላኸልን ካሃጅማን ክንከላኸልን ኖርማል ንሓንሳ 9 በፅሓ ሓንሳ 10 በፅሓ ሓንሳ 7 በፅሓ ትምህጃም ማለት እዩ። ዋላ እንተተረረ ግን ኣመራፂ የብልና ናብ ሰዓት እዚ ኣዝሊቕና ካብዚ ቦታ እዚ ክንወፅእ እንተኮይና ንሓደጋ ኢና ክንቃላዕ። ኣብዚ እውን ከምኡ ዓይነት ስምዒታት መፅኡ ነይሩ ሽ ሰዓት ምክንያቱ ተሪሩ ስለ ዝነበረ ትውግእ ነዝልቕ ዶ ኣይነዝልቕ ኣብ ዝብል ደረጃ ኣብላዕሊ ከምኡ ዓይነት ስምዒታት ኣምፅኦም ነይሮም እዩ። ከነዝልቕ ግን ኣይንኽእል ኢና ብቲ ሰዓት እዚ ኩሉ ኣፅዋርን እዚ ኩሉ መካናይዜሽን ምሳና ዘሎ ክናበይ ገፅ እዩ ክጓዓዝ ኣደዳ ነፈርትን ኣደዳ መራኽብን ኣደዳ ሰራዊት ናይ ኢትዮጵያን ይኸውን። ፅቡቅ ኣጋጣሚ ኮይኑ መቸም ነኺስና
1: ዝደራት በዚዑ 17 ክፍለ ጦር መፅኡ ናይ ስፓርታክያ ኡ ነይሩ ኩሉ ተኣኪቡ ተኣኪቡ ናይ 3 መዓልቲ 2 መዓልቲ ገለን ውግእ ተኻይዱ ናብ መወዳእታ ፀጋም ንመርፆ ቦታ ነይሩ ና ብሓንሳብ ኩላና ርና ብሓንሳብ ፀጋም ንመርፆ ኢና መጥቃዕቲ ማለት እዩ ክሳት ሓሊፍና ነፅርግያ ንበይሉ ዝኣቱ ክንሃርም ስለ ዘለና እዚ መፅናዕቲ እዚ ኣይ ክሰጠና ይከለን ድሓር ኣብ መወዳእታ መናውራ ኢና ገርና ኩልኻ ንፀጋምና ፀጋም ጥራሕ ገርና እያ የማን ጎቦታት ዓብዩ ዘሎ ብላዕሊ ኣብ መወዳእታ ንሱም ፀጋም ከይዱ ክወርድ ንሕና ንየማን ወሪድና እያ ታባ ዝተሓጃ ዝተሓጃ ቀፅል ኮይኑ ታክሳት ታንክታትና ተገምጊመን በዓል ፈርም ዝበሃል ናይ ኣሜካ ኣብ ኣመራሓል ተሰዎ ነይሩ ና ወዲ ስሳ ዝበሃላዊ ተሰዎ ነሩ ብሓንሳብ ሓንቲ ታንክ ታሪሙ ንሶም ዝዓፅዋ ሕ ተክሳት ውፅ ምሰብሉ ንሶም ክልቲኦም ማካኒ ተቃፂኦም ዘሎ ኣብታ መገዲ ታንክታት ተቃፂኦም ዘሎ ኣብታ መገዲ ንሰን እዳቦም ብኒው ሕጂ በታ ዓዲ እልቢ ዘይብሉ ሕንጉማማ ይመፀካ ኣብቲ መሬት ክትሪኦ ኮላ መን ካዓኩትልካ ተሓስብ ግንፅላ ድህሉ ሓምሻ ሱ ሓሻ ሱ ናና ዓሰርተ ኮኑ ናይ ወዲ ክዳነ ተታሓጀን ብሓንሳብ ሰብ ዝነበርና ዋላ ካብ ወዲ ርግበ ካይተረፍና ወሲድና ብረን ታሕ ተኸኢሉ ኩሉ ሰብ ወዲቁ ደንዙ እዩ በና ልዒልና ብተረሮ ና ብዚ በረኻብ ሰይድ በረኻብ ዓልፎ ዲሶ ከሎ 17 ክፍለ ጦር ብውጠፍ እዩ ንቤልሉ ምቐፃል ማለት እዩ።
2: ድሕሪ ናይ ዕለት ሓደን ዕለት ክልተን ስጋዕ ሰለስተ እቲ ዝፀንከረ ውግእ ዝበሃል ናይ ዋደይ ድሕሪ ክልተ መዓልቲ ውጩ ተበገሱ ስለተባሃለ ሞኦ ሓንቲ ሓይሊ ሒዙ ምስ ክልተ ሓይሊ ናይ እንዳ 85 ናይ ወዲ ርግበ ሰንጢቆም ከምዚ ኣልካ ክትከይ ፀኒሕካ ቴስዓ ዲግሪ ዋደ ምሳእተኻ ቴስዓ ዲግሪ ንዓሰብያ ተጥወታ መገዲ ሞኦ ሰብዓል ወዲ ርግበ ወዲ ኳዳ ነይሮ ክኸውን ይኽእል እዩ እታ መገዲ ስለተዕፀፍ ፀላኢ ተዓፂፉ ስለዝኸይድ ፀረ መጥቃዕቲ ገርና ንሕና ቀፂልና ማለት ኣነ ክልተ ሓይሊ ሒዘ ምስበዓል ወዲ ነጋሽ ብየማን ነይረ ማለት እዩ ምስበዓል ወዲ መናእሞን ሕጂ 17 ክፍሎ ጦር ኣብ ድፋዕ ክኣቱን እታ ድፋዕ ክትፈርስን ሓንቲ ኮይና ሕጂ ፀላኢ በዓል ሞኦ በቲ መገዲ ስለ ዝቆረፅዎ ሓሙሽተ ታንክ ጥቅዕ ጥቅዕ መሰበሎዎን ስለተቃፀላ ፀላኢ ብሙሉኡ ማለት እዩ ብሙሉእ ፀላኢ ሽሾ ሰራዊት ትኺሉ ንደቡብ ኣዝሊቁ ጎላጉል ሞ ጎረስ ይበሃል ብሙሉእ ፀላኢ ብባህሪ ኣውጠፊ
0: እቲ ግንባር ካብ ምብራቅ ንምዕራብ እዩ ዝርጋሕ ተኣቃውሞ ናይቲ ግንባር ልክዕ ፀላእ ከዓ ካብ ምብራቅ ንምዕራብ ሒዙ ዘሎ ንሕና እዘን ሰለስተ ወጠሎኒ ናይ ወዲ ጎበዛይ ናይ ማናጃ ናይ ናህና 96 መፀት ኣሃዱ ብምዕራብ ኢና ንሕና ኣቱ መጨረሻ ኩርናዕ ናይቲ ግንባር ሲ መወዳእታ ናይቲ ግንባር ከይድና ብጎኒ ከምዚ ጌርኩም እተው ዝብሉ መምርሒ ካብ ወዲ መምህር ወሲድና ምስ ከድና ግን እቲ ኩነታት ዝያዳ ቀፂልና ክዕውተና ከምዝኽእል ስለተረዳእና ነግፍሕ ኢልና በዓልና ወሲድና ተማየጥና ሰለስተና ኣግፊሕና ተኸድና ሓሸና ኢልና ልክዕ ኣግፊሕና ከዓ ከምታ ዝመደብና ኮይና ና ኣግፊሕና ንፀገም ኣዝና ንምዕራብ ወሲድና ንፀላእ ብማዓኮር ብድሕሪት ከምዚ ከም ንመፁ ኮይና ኣብዚ ሕጂ ሓንቲ ፀገም ትፍጠር ብድሕሪት መጨረሻ ምስ ተጠወና እታ ስለያ ናይቲ ግንባር ዝነበረት ናይ ፀላኢ ኣብ ሓንቲ ኩጀት በቲ ክንጥወየላ ዝተመደብና ኣብታ ኩጀት ሕዛ ዝፀናሓናታ ጋንታ ትንጎ 76 እሳ እንተ ዘይትረክበና ንዓና 100 ካብ 100 ብድሕሪት ኣትዩንያ ዘለና ፀላኢ ክማረክጣ ይዕድል ነይሩ ንሳ ኳሕኳሕ ተብለልና ታድ ፀላኢ ብሰንኪ ናይዛ ጋንታ እዚኣ ንዓና ኳሕኳሕ ምንባል ብድሕሪት ንኣትዎ ከም ዘለና ስለዝፈለ

0: ተቀልጢፍካ ዝለቕሚ
1: ናይ ዋድአ ምስ ጎቦታት ዝተኣሳሰረ ስለ ዝኾነት ሰንሰለት ናይ ኢትዮጵያ ብኡዶብ ምትእሳር ስለ ዘለዎ ብፀጋም ወገን ጎልጎል ገይሩ ናብ ባሕሪ ብየማናይ ወገን ከዓኒ ዓበይቲ ጎቦታት ፀላ ሕጂ ነቲ ጎቦታት ሒዙ ፍፁም ካብኡ ምውፃእ ኣብና ማለት እዩ። ናይ ሞትን ሕየትን እያ ከዓ ካብ ዋደ ንድሕር ከይዱ ኣብ ቃልዕ ቦታ ስለ ዝበፅሕ እቲ ብታንክ ብታንክ ከዓ ውፅኢቱ ርእይዎ እዩ። ታንከኛታት ናህናት ሜካናይዝ ኣሃዱሲ ነቲ ሒዝዎ ዝመፀ ብረት ኣብቲ መወዳእታ ብስለት እናወሰኸ ናይ ምጭማት ዓቕሚ ናይ ተኩሶ ዓቕሚ ናይ ምዋሃድ ዓቕሚ እናበርታዐ ስለ ዝመፀ ኣብ ጎቦ ሕሸኒ ኢሉ ኣብቲ ጎቦታት እዩ ሒዙ ማለት እዩ 17 ክፍለ ሰራዊት ምስቲ ተረፍ መረፍ ኣሃዱታት ማለት እዩ። ኣብዚ ብኣጋር በሎ እቶም ፓራኮማንዶ ዝያዳ ስራሕ ዘገድድ ንዕኦም መፂ ማለት እዩ። ኣብ ዋደ ብፀጋማይ ወገን ከዓ ንሜካናይ ዘገድድ ስራሕ መፂ ማለት እዩ። ስለዚ ፀላኢ ኣብዚ ፍፁም በቃ ከውሖ ኮይኑ ኣብዩ ምልጋስ ኣብዩ ኣብ መወዳእታ ብክሳድ ኮይና ትኩስ ታንክ ነራ ኣጋጣሚ ብኡ ስለ ንበርና ንሕና ተኩሽናላ ትቃፀል ማለት እዩ። እታ ናይ ክሳድ ዋደ ዓጊታታ ዝነበረት ማለት እዩ። እታ ታንኪ ምስ ተቃፀለት ፀላኢ ሕጂ ናብቲ ዳሕርዋይ ኣካል ንድሕሪት ንዋደ ገፁ ይኸይድ። ሕጂ ኣብኣ ኮይና ንትኩስ ከም ዘለኹ ንዓይ ፀላኢ ይርእየኒ ሞ ቦምባ ናይ 122 ኣብታ ጥቓ ታንኪ 20 ሜትሮ ይዓልብ ማለት እዩ። ኣነ ከዓ ዕላማ ክርኢ ኢለ ከምዚ ኢለ ወፂኦ ስለነበርኩ ኣብዚ ርእሰይ ካብ ዓይነይ ጀሚርካ ላዕለዋይ ኣካል ናይ ዓይነይ ጀሚሩ ስጋብ ርእሰይ መውጋእቲ የጋጥመኒ ማለት እዩ ንኣያብኡ ማለት እዩ። ስለዚ መውጋእቲ መስ ኣጋጥመኒ እቶም ዝቕፅሉ ግን በቲ ጎቦታት ክኸውን ከምዘይክእል ስለ ተረድኡ ብፀጋም በዓል ወዲ በላይ ዘለዎ ገለ ሰለስተ ታንኪ ኣምሪሖም ብፀጋም ምስ ተጠወይዎ ብባሕሪ ባሕሪ ገይሮም ንድሕሪት ምስ ተጠወይዎ 17 ክፍለ ሰራዊት ብምሉእ ሃደሽ ኢሉ ይፈርስ።
0: ኣጋጣሚ ኣብ መበል ሳልሳይ መዓልቲ በዓል ወዲ ኺዳነ ዝነበሩሉ ኣብ ከባቢ ሰዓት 10 እዘን ሰለስተ ታንኪ ብፀጋም ዝሓለፋሉ ግዜ ይሽዑ ናይ ናህና ማለት እየ ንሰን ምስ ሓለፋያ ነቲ ውግኡን ዝፈትሖ ብልካ ፀላኢ ስለ ዝረኣየን እዘን ታንክታት እዚአን ዝሓልፋ ዘለዋ ብድሕሪኻ ብሓረ ክኣትዋኻ ስለ ዝኾና ቀልጢፍካ ዝብል ትእዛዝ መፅኦ ንፀላኢ ከም ዘለኹም ሞ ከዓ ንስኹም ተስኡ ብለና መምህር ኣርክብ ኣርክብ ኸውን መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምልኦ ምእንቲና ናይ ሰለስተና ናተይ ናይ ወዲ ጎብዛይ ናይ መናጃ ምርጫ ይብልናን ምክንያቱን ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ ንቁጠባ ዝነበሩ እቲና ኤምዳድ ዝነበሩ እቲ ና
2: እቲ ናይ ዋዲ ብጣዕሚ መግለፂ ዘድልዮ ብርቱዕ ኩነታት ብዙሕ ሰብ ክሳይ ዝገበረልና ብብዙሓት ውግኣት ዝነበሩና ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሩ። ድሕሪ ሰለስተ መዓልቲ ድዩ ገለ ተታሒዙ ዋደ ንበዓል ጋሓር ኢና ከይድና ከ ብበዓል ጋሓር ኣቢልና ንቤሉል ንምጥቃም ሕጂ ኣብ መንጎ እንታይ መፃና ነፈርቲ መፃና ሄሊኮፕተር ተላይኸ ነና ፅኒዕኖ የንቲ ቦታ ማለት እዩ። ሄሊኮፕተር መፃና ክልተ ሄሊኮፕተር ካብ መጀመርያ ስጋዕ መጨረሽታ ስጋዕ ምልክት ናይቲ ግንባር ዝነበርዎ ስጋብ ሕክምና ናይ ግንባር ነበሩ ኣቃፅሎ ተባሂሎም እዮም መፅኦም እቶም ፓይለት ማለት እዩ። ንሳታ ኩላ ዕጥቅናን ስንቅናን እዚ ናይ ድሕሪት ቦታና ኣብኡ ኮይና ኢና ንሕክም ነርና መፅኡ ተኩሰናልና ብታሕቲ ጀሚረን ማለት እዩ ተኩሰናልና ሓንቲ ከይዳ ኣነ እተው ገለ መለታት እንዳበልኩ ተፀጉዕ ተፀጉዕ እንዳበልኩ ክንቆር ትፀኒሕና ውግኣት ኣፀጊዖም ክዕዋ ኣቢለናልና ፋክረስ ማለት እዩ። ሕጂ ብምሉ ደሮና ዓቢጥና ተወጊኣ ገለ መለታት እንዳመበሉ እንዳመፁቶም ውግኣት ናባይ ተፀጉዕ እንዳበልክዎም ኣይተወግኣኩን ኣነ ሕጂ እቲ ሓንቲ ተወቂዓ ሄሊኮፕተር ተወቂዓ ነዲዳ ምስ ነደደት ሓደ ብኣ ከሎ ተቃፂሉ ሓደ ከዓኒ እዚ ፍርቂ ጎኑ ነዲዱ ፓይለት ተታሒዙ ተኺሉ ናብቲ ሕክምና ናባና የምፅልና ማለት እዩ

0: ነባና ምፅዮምልና ሓኪምናዮ በፅቢፁና ውሃ ክብልቲ ፓይለት ዓቕሊ ስኢኑ ስጋዕ ንሕክመሉ ማይ ሃቡኒ ውሃ ሃቡኒ ውሃ ሃቡኒ ክብል ታኣሽሙ ጌርና ረቢሽና ሓኻኺምና ማይ ኣስቲና ገለመለታት ኣብኡ ሰዲድናዮ ውጩ ነይሩ ብቕድሚት ስደድዎ ገለመለታት ኢሉ ኢሎሞ ወሲዶሞ
1: ጸላኢ ሰዓት 10 ባዶ ባዶ ኣቢሉ ሙሉእ ብምሉእ ንዋዴ ካድም ከሎ ካብ ጨመተ ተኽሲ ታንከኛታት ወገን ዘምለጣ ክልተ ታንክታት መካይን ሒዙ ንበይሉል ካድም እንከሎ ናይ 17 ክፍለ ጦር ኣጋር ሰራዊት ዳርጋ ብምሉኡ መስመር ተዓፂዎ ንደቡብ ገጹ ናብ ዳቡ ዝተባህለ ኣጻምእ ጎላጉል ፋሕ ብትን ስለ ዝበለ ግዳይቲ ምድረ በዳ ኮይኑ ተሪፉ ካብዚ በዚ ኣጻምእ ዝሃደመ ሰራዊት ሓደ ርብዕ ዝኸውን ጥራዩ ጸላኢ ብሄሊኮፕተር ብዘውርደሉ ዝነበረ ማይን መግብን እናተሓገዘ ቡሬ ካኣቱ ዝኸኣለ ናይ ወገን ሰራዊት በቢ ዝነበሮ ብምግስጋስ ሰዓት 12 ባዶ ባዶ ኣቢሉ ንዋዴ ሙሉእ ብምሉእ ተቋጻጺርዋ
2: ምዕራብ ናይ ዋደ ምኻድ ማለት ከዓ ነፍሰ ቅትለት በዕልኻ ምፍጻል ማይ የለን እኽሊ የለን ሎጂስቲክ የለን ፅርግያ የለን ክመፀካ ዝኽእል ረዳት እውን የብልካ ኣብዚ ዝዓርብ 17 ክፍለጦር ባዕሉ እዩ ተሰትዩ ዚ ዕለት 25 ኣቲና ንና ንዓሰምሽ ዕለት 26 ንትኽኢለ ቡሬ ከይደ ታወጠልና ሒፅ ኣብ ቡሬ 50 ቅርሺ ካላሽን ክሽየ ፀኒሓትኒ እቶም ዓፋር ክሸጥዋስ 50 ቅርሺ ምስካ ዝናኣስ 50 ቅርሺ ክሽየ ፀኒሓትኒ 17 ክፍለጦር 81 ሰብ ጥራይ ኣቲኑ ቡሬ ብምሉእ እቲ ክፍለጦር ኣብቲ ጎልጎል እዩ ተሰትዩ ኣብዚ ኸትካዮ ጎልጎል ክላሽኒ ብሬኒ ተደርቢ ይፀናሕካ ዛሕዛሕ እዩ ተኣህዱ ምክንያቱ ከም ዝበልኩካ ብፀጋም ኮይዱ በዓል ዓሪቡ ንወሎ ጎፂ ኮይዱ
1: ኣብዚ ሰለስተ መዓልታ ዝወሰደ ኩናት ተጋደልቲ ህዝባዊ ግንባር ዝረኣይዎ ተወፋይነትን ፅንዓትን መዳርግቲ ይነበሮን ንኩሉ ናይ ምድረ በዳዊ ባህርን መሰናኽላትን ብለይቲ ሃሰስ እንዳበልካን እንዳፀደፍካን ምስቲ ኩሉ ፅምኢ ድኻም ስእነት ድቃስ ፅዑቕ ደብዳባት መዳፍዕ ነፍርትን ሄሊኮፕተራትን ተፃዊሩ ዓቕሉ ከይፀንቅቐ ስኑ ነኺሱ ንዝወሃቦ ዝነበረ ትእዛዛት ብግቡእ ብምፍጻም ነዚ ኣደናቕ ዓወት እዚ ከመዝግብ ብምኽኣሉ መወዳድርቲ ዘይብሉ ጅግንነት ይፈጺሙ ተራ ናይ መካናይዝ ዳህዱታት ወገን ብፍላይ ኣብተን ቀዳሞት ክልተ መዓልትታት ታንክታት ወገን ምቹእ መተዓፃፀፊ ቦታ ስለ ዘይረኸባ ኣበርክቶን ተደሪቱ እንተነበረ መዳፍዓትን ታንክታትን ወገን ንመዛግብ ጸላኢ ኣብ ምድረ በዳን ረሻሻት ከኣ ጉልባብ ኣብ ምሃብን ከም ጸረ ነፈርቲ ኮይኑ ኣብ ምስራሕን ዕዙዝ ተራ ነይርዎ እዩ
3: ኣብቲ ጎቦ ንሕና ኣይደየብናን ኣነ ወዲ በላይ ኣዛዝ ዝወጠለኒ ዓብድራሕማን ፈርም ግን ኣብ ታሕታዊ ቦታ ኢና ነርና ሕጂ ሓደ ሓድሽ ሓሳባት ዓብድራሕማን ሓደ ካብቶም በላሕቲ ናይ ታንከኛ እዩ ሓደ ሓድሽ ሓሳባት እንታይ ኣምፅ እዩ እዚ ጎቦ እዚ ሲ 10 ግዜ ሰብ ዳሃጅም ዘሎ ሙሰን ከዓ ገዛእ ቦታታት ሒዘና ኣለዋ ስ በዛ ክሳ እዚኣ ኣቲና ዝተጠወይ መጥቃዕተ ንገበሲ ዝበለፀ ነይሩ እዩ እብለኒ ድሕሪኡ ሓቢሩ ምስ ሓበረ ሽዑ ፍርምን ሓደ ናይ ሃንደሳን ክብገሱ ምስ ደለዩ ነፋሪት ትመፁ ኣብዛ እዋን እዚኣ ብፃይ ፍርምን እቲ ናይ ሃንደሳን እስውኡ ማለት እዩ ብድሕሪኡ ዓብድራሕማን ብዛዋታታት እዚኣ ምስ ገደ ተጠዋይ መጥቃዕቲ ምስ ኣካየደ ጸላኦን ብቐጥታ እንታ ክገብር ክኢሉ ክሃድም ክኢሉ ማለት እዩ ሰቡእ ንብረቱ ቃፂሉ ሰቡእ ትኢሉ ታንክታቱን ተኽስን ምንቅስቃስን እናገብሩ ታንከኛታት የቃፅሉን ስለ ዝነበሩ ታንክታቱን ዳርጋ ብምሉእ እንተሪፈንን ክበሃላ ይከኣላ ማለት እዩ
2: ታንከኛታት ንህና ከዓኒ 5 ታንክታት ሓንቲ ኣንፊብያን 3 መካይን ዘለዎ ከዓኒ ጸላኢ ይቃፀልዑ ማለት እዩ ኣብ ጉያ ሕጂ ኣብ ንቕላ ተራእይ ዘይብ ሰሚዑን ዘይፈልጥ ኣብዚ ኣብ ንቕላ ሳልሳይ ማርሻ ራብዓይ ማርሻ እንዳክደት ከላ ታንኪ ማኪና ይቃፀላ ነይረን ማለት እዩ ሕጂ እቲ በቕዓት ምዕቀኑ ክኸውን ይኽእል እዩ ማለት እዩ ንሓደ ቆማሚ ክተሃርም እምበር ንሓደ ዝንቀሳቐሱ ዘሎ ኣካል ክተሃርም ናይ ጸላኢ ስጋብ ክንደይ ምልከት ናይቲ ተጋዳላይ ኣብዚ ከዓኒ ብውህደት ናይቲ ፓራኮማንዶን ናይ ሜካናይዝን ካልእቲ ሃንደሳ ብሎ ትገለት ውኩሉ ተሳተፈኡ ብሓያል ፃዕሪ ከዓኒ ዝኸበደ ምርብራብ ተገይርላ ዋደ ትተሓዝ ማለት እዩ ኣብዚ ሰለስተ ታንኪ ተማሪኸን እቶም ዘይዓጠቑ ናህና መሳርዕ እውን እንዳዓጠቃ እየ ንትኸዳ ስለዚ ክልተ ታንኪ ተሃሪመናና ኣብዚ እውን ሓንቲ ማእከለይቲ ዝል ረሻት ድፃዓነት ተቓፂላ 13 ከዓኒ ወጉኣት ነይሮምና ምት ብዛ ውግእ እዚኣ ጥራይ

0: ሸና ፀጋም እተን መጀመርታ ኣብ ደንተብካ መጀመርታ ተዋጊኻ ክትቋፅሮ ዘለካ ማይ ስለ ዝኾነ ንእስንእስ ዝበላ ሓፅብታት ነይረን ነዚአን ይኹም መጀመርታ ትቋፀሩ። ነዚአን እንታይ ተቋፂርኩም እቲ ካልእ ንምቕፃል ሓንቲ ፀገም የለን ተባሂሉ ነታ ማይ ሓንቲ ዓይድ ናብኣ ክምትስለፍ ጌርና እተን ካልኦት ከዓ የማና ፀገማ ከም ዝኾና ጌርና ንዓ ተቋፂርና ታንከ ሕጂ ብየማና ዝነበሩ እተን ታንክታት እስታይ ገብሩ ስለ ዝነበሩ ሓንቲ ታንኪ ስዒራ ካብኦም መምለጢ ስለዝሰእነት ናበይ ትኸይድ ንዕዲ ገፃ ንገምገም ባሕር ጌራ ከተምልጥ ትመፅእ ቢተን ነይሩናትና እቶም ሰብ ቢተን ንስሕትዋ ዘድሕሪ ኣይጎዩ ክዕወት ላይ ክኣሉን ካብዚኣ ሕጂ ሓደ ሸሪፎ ሸሪፎ ዝበሃል ዓብደላ ሸሪፎ ዝበሃል እዳሳሳይ ሸውዓተ ነይሩ ኦፕሬተር ናይ ወዲ ብራኬ እዩ ነዛ ከላሽን ጥራይ ሒዙ በይኑ ተነፂዱ ኣግፊሕ ነዛ ታንኪ ኣብ ቅድሚት ተጠው ኢሉ ከምዚኣ ገብ ግትሪ ኢል ትጠው ብሎ ወ ነዞም ኩሎም ጥሒሳቶም እያ ኸይዳ ታንከኛ እንታይ ከም ዘበለ ባኸሊ ገጭ ኢል ትጠው ብላ ነቶም ኣብኣ ዝነበሩ ቀቲሉ ክልተ ከላሽ እንድዩ ዋላ ሰልድን ገለመልታትን ሒዙ ይመፅእ እስኪ እዚ ከምዚኣ ዝገበረ ሰብ ስደደለ እስኪ ይብሎኒ ወዲ በራኬል ናብኣ ይመፅእ ኩሉ እቲ ኣፅዋርን ገለመልታት ዘማርኮ ሒዙ ኣታ ዓንጃ እዚ ዝካ እንተኸደ ክንታ ክትገብር ኢካ ብሎ እምባዕ ብከላሽን ታንክ ክማረኽ ንከሎ ትብልሲ በያ ትብለኒ ዝመልሲለ ታቀረብ ምስሰብ ዓደርብዚ ንዓ ክትግብር ኢሉ ይሓሊኒ ማለት እዩ ክበልኪ ድ ስታይ ዝግበረ ንስተገልገርና ካብኡ ቀፂልና ንዋደይና ንኸይድ ክሳብ ኣብዚ ግዜ እዚ ብዙሕ ሰራታት የብልና ኣብ ዋደ ሕጂ ኣብቲ ዓቐብ ናብ ዋደ ምእታው ንኩሉ ሓይነታት ፀሚደን ታንክታትን ገለምታት ስለዝኽሎ ኣሃብና ብየማን እዩ ዝጥወ ብየማን ኣክፊሕና ክንኣቱ ባዕሉ ዶራኬሎ ኣቱ ምስ ኣተዊ ሕጂ ግድን መፍትሒ የማን ተጠዊኻ ፀቕጢ ምግባር ጥራይ ብዝኾነ ኣይሓከመን ዋደና ኣቱ ካብ ዋደ ቐፂልና እንደገና ታበጠነና ትቕፅል መገዲ ኣብ ከባቢ ደረብ ምስ በፃሕና ካብ ዋደ ወ ሓንቲ ሓይሊ ናይ ሃንደሳ እንደገና በጠለልናን ንደረብ ገፅና ክንቅፅ እዩ ዝግበር ኣብታ ክሳድ ናይ ደረብ ሕጂ ምናልባ መስታወታት ትፈልጧት ኮንኩም ፊሽቶታትን ገለምታ ክሳብ ሕጂ ከማና ላ ኣብ ሓንቲ ኩጀት ሒዙ ስለፀንሐ ኣብኣ እንትዳ ሒዙ ከዓ ሕልፈካ ስለዘይክእል ናይ ምሸት ከባቢ ሰዓ 8 ምስ ፀላኢ ውግእ ንገጥም ኣብኣ ብዙሕ ክሰራታት ኣይነበረና ብዝኾነ ወፂና ንቕፅል ምስ ቀፀልና ታንክታትን ሓደ ሻለቃ ዝኸውን ረዳት ካብ በይሉ ይመፅእ ካልኣታት ኩሉ ድሕሪ ይውሒል ኣሎ ንሕና ዋርድያ ና ውሒልና ና ሕጂ ማለት እዩ ኣብታ ታባ ሕጂ መጀመርታ ኣብታ ናይ ደረብ ታንክታት ሕጂ ከርክባና ከም ዘለዎ ንገብር ንበዓል ወዲእታይ ዋ መገዲ ከይተፈተሸ እቶም ሃንደሳ ፈትሸመ እዮም መገዲ ዋ ታንክታት ዳሕጂ ቅድሚያ ከይድ ናይ ፅላ እዩ ታዋነ ንምፍታ ክግብራ እዩ ፀልማት ይፍለጥኒ ገምታት ኢና ልክ ኣብታ መጥካዕቲ ዝኸፈልናላ ዝኸፈትና ላ ቦታ ኣባ ክትበፅሕ ከላ እታ ታንክ መፅያ ሕጂ እንደገና ኣባ ምስ በፅሕትካ ፈንጂ ረክባሰኻ ወዲእታይ ክላ ኣረኪስካ ና ከይተፈተሸ ገለምታ ትብል እንታይ ሞ ተናይ ፀላ ክከላት ስለዝረኣና ኒልና ንሰግር ቀትሪ ሕጂ ካብ በይሉ ዝተበገሰ ሓደ ሻለቃ ታንክታት ሒዙ ዝመፅእ ብዝኾነ ዋርድያ ስለዝበዓልና ነታ ሓንቲ ታንኪ ነቃፅላ ጠጠው ብል ፅላይ ኣየበለን ተኣብታት ናይ ምሸት ኩሎ እንተደሪበናና ፅርጊያ ሒዝና ንቕፅል ናብ በይሉ ናብ ዜና ንኣቱ ሕጂ
1: ኣብቲ ዝተባሃለና ብርኽ ብርኽ ዝበለ ጎረታ ገዲፉ ኣብ ትሕቲ ኣብቲ ሰጥ ዝበለ ጎልጎል ከናርቀ ድድዩ ዝፀንሖም ንካልኣይ ሓይሊ ንካልኣይ ሓይሊ ከዓዮም ተሰሪዖም ከለዉ ዝትኩሰሎም ኣብ መስርዕ ከለዉ በዓል ዓብደላሂ ዝበሃሉ በዓል ተስፋይ ዝበሃሉ ይስውኡ ፋዓጀታት እዮም እዚኦም
2: ገሓር እያ ትበሃልታ ቦታ ድሓር ንሕና ግን እንታይ ኢልና መንጨበጠ ምክንያቱ ዒላ ነይረ በኣ ንዓ እንተ ሒዝናያ ክንህሉ ኢና እንተደ ሒዝናያ ግን ክንስውዋ ኢና ተባሂሉ ማዕረቆመት ንታሕት እዩ ተኳዒቱ ትዮስታይ ርእስና ቀልቅለን ጥራይ ትኩሰልና ነረን በሊሕ ኣብኣ ፃዕዳ እግሩ ህረም ማእክልነት ሓይሊ ሓደ ወዲ ካሳ ዝበሃል ካብታ እናደሽካ እውን ኣብኣ ተሰው ኢልና ናይ ወዲ ሓደራ ዝመርሖ ካብኣ ቀፂልና ሕማቅ ይቲ ቦታ ነይሩ ከምኣ እንዳበልና ምስ ባህር እናተበልና ስለዝሓዝናያ ግን ህልዋት ኮይና ቀፂልና ካብኡ
3: ንዓና ዘጋጥመትና እንታይ ነራ ሓያል ነፋሪት መፅያትና

0: ማኪና ምስተፅዓና ትጉዕዞ ቁርብ ንውሕ ስለ ዝብል ብእግሪ ድክም ስለ ዝብል ኣብቲ መንጎ ማካይን መፅናና ኣብ ክልተ ማኪና ተሰቂልና ነርና በጠለና ርአናና ናይ ንጉሆ እዩ ነይሩ ጎልጎል እዩ ቲቦታ ሰጣሕ ጎልጎል እዩ ርአናና ነታ ቀዳመይቲ ማኪና ሃሪመና እየን ብምልኡ ዘይኮነስ ኣብ ጥቃ ምስ ዓለበ ብዙሓት ተወጊኦም እዮም ካ ንሕና ግን ምስታ ዳሕሬት ስለ ዝነበርና ኣይ ሃርመትና ናባና ኣይተኮሰትን እንታይ ግን ከፊኢልና እቲ መርሓ ማኪና ናብ ጫዓ ናብ እሾኮት ዋታ ማኪና ኣብ ልዕያ ኢና ከዓ ተሰቂልና ዘለና ኣብዚ ብዙሕ ፀገም ረኪብና ኢና ጫዓ ወይና ገደፈና ሽዑ ኣብቲ ጫዓ ምስእተወና ብክንደይ ስታይና ወፂና ኸው እታ ሓንቲ ማኪና ግን ብዙሓት ውፀት ተሃሪሞም ናብኣ እንታይ እቲ ዝኸፍአ ነይሩ ናይ ደንከል ፀሓይ ማይ መብሰብከብ ሰብ ማይ ኣብ ዝባንኪ ኢኻ ካብኡ እንዳቐፀልና ስጋ በይሉ ዝበፂሐ ኣነ ከባብ በይሉ ዝበፃሕኹ ኣብኡ ድህረ
1: እተን ኣህታት ከይዲ ኸማ ዝስለያን ሃንደሳን እናፈተሸ ክኸይድ ንድረብ ፀላእ ኣብ ትርር ዝበለሉ ከዓ እተን ኣህታት ክስለፋ ከም መደብ ተወሲዱ ንሕና ሃንደሳ ዝድሕሬና ከዓ ታንክታት ካብኡ ከዓ ድሕሪኡ ከዓ ወዲእታይ ነዚ እናተኸታተልና እናኸድና ከለና ኣብ ደረብ ሕጂ ናይ ስፓርታ ፀንሐና ማለት እዩ ፈንጂ እውን ቀቢረን ፀኒሐን ኣብዚ ሕጂ ንሕና ንሃንደሳ ንተኽሲ ንኸፍት ብቀረባቲ ናይ ፀላእ ኣሰላልፋ ንፅረልና ብቐሊል እውን ፀላኢ ህረም ኸይድ ኣብዚ ሕጂ እቲ ምሳይ ተንቀሳቂሱ ዝነብረ ዓሰብ ንዳህላክ ማለት እዩ ዓፋን እስዋዕ ኣነውን ውጋእ ማለት እዩ ካብዚኣ ኢና ንምለስ ማለት እዩ ታንኪ እውን ፈንጂ ኣሃርመልና ካብኡተን ኣሃብታት በቲ ጉቡእ ኣሰላልፍ እናገበራ ተኺለን ንበይሉ ለኣትዋ
2: ኣብታ ደረ ምስ በፃሕና ዶብና ፅርግያ ጋንታና ካብ ፅርግያ ንየማን ዘላ ንሱ ከዓ ካብ ፅርግያ ንፀጋም ዘላ ይኸጥቅዕ ምሳና ወዲ ዓይነይ ዝበሃል ሓንቲ መስርዕ ሒዙ ናይ 85 ስለያ ነይሩ ቶብ ኢሉ ጥኢት እታ ቀዳመይቲ ጥኢት ተተኮሰት ንወዲ ዓይነይ ኢዶ ሃሪማቶ ሕጂ ርአን ወይ ፈሊጠን ኣይኮናን ብፅምን ጥሜትን መይተን እየን ድይ ብተበልና ኣብኡ ፀኒሓ ካልእ ክልተ እውን ምስኣ ደቂሰን ፀኒሐን ኣብ ወላ ንዕና ቃቢፅና ኣብታ ሸቶና ደይብና ቀልጢፍና ንሕና ደይብና ነታ ተኽሲ ቀፂልናያ ተቐዳሚቲ ህጁም ፅቡቅ ሰሊጣትና ኣብኡ ተቐዳሚቲ ህጁም ክልተ ቢትየን ምስ 41 ዝኸውን ቡምባ ፀኒሕና ቀፂልና ካብኡ ንየመን ተረተር እዩ ዝኸይድ ከምዚ ኢሉ እቲ 15 ዝተባሃለ ሰብ ሕጂ ልዕሊ ሻለቃ ይፀኒሑ 8 ታንኪ ገላካ ፀኒሐኖ ማለት እዩ ሕጂ ኣይረአን እዩ በቲ ንሕና ዝውዓልናዮ ዋላ እቶም ክርእዎ ዝኽእሉ ዝበሃሉ ክርእዎ ኣይክእሉ እዩ ምክንያቱ ዝተኸወለ እዩ እቲ ጎበታት ሕፃ ዝበዝሖ ከውሉ ዝበዝሖ እዩ ሕጂ ነዚ ጌርና ብየማን ፅቡቅ ቀፂሉ ንካልኣይ ህጁም እናተዳለና ከለና ኣብቲ መሓሪ ካሃጅመሉ ዝግብኦ ኩጀት ዘሎ ኣብ ቅድሚኡ ጎልጎል እዩ ኣብ ቅድሚኡ ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ውፅ እዩ እዚ ብርሃን እዚ 3-4 ፊስቶይ ዳሓር ከም ዘረጋገፅንዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ ኣብዚ ነቲ ዝነበርና ግስጋሴ ኣዳናጊዎ ማለት እዩ ምክንያቱ ኩሉና ምስ መሬት ናተሰቲና ዋላ ንሰን ከም ዝረኣየን ኮይነን ብገስ ከለና ነታ ክሳድ ምስ ሓስኩማ እንዳሳን ሓደን ክመፁኹም እዮም ኢሉ ወድኸርን ኢል ነጊርና ፍርቂ ለይቲ መፂኦም ተወዲብና ብሓንሳብ ካልኣይ መጥቃዕቲ ጌርና እታ ናይ መሓርጀኑ ተናብኡ ደለዋ እውን ብአን ለኪሞም ቶም ናይ 61 ነቲ መጥቃዕቲ ቀሲልናዮ ቀፂሉ ከዓ ብቢሉ ፀላኢ ንበይሉሉ ከይዱ ማለት እዩ ኣብዚኣ ክልተ ሰብ ስውኡና ኣሰፋሽ ዕቁባ ገርግሽን ክፍሎም ተወልደን ኣብዚኣ ስውኡና
3: ፅርግያ ትበተኽ ተባሂሉ እንዳሃንደሳ ዮም ድበትክዋ በቲኾም ተበቲኻ ምስ ተባሃለ ምስ ሰምዓ ፋሕፋሕ ይበሃል ኣብቲ ቦታ ማለት እዩ እምበኣር ሕጂ እውን ከም ናይ ቀዳመይቲ ካይንኸውን ነርክበን ይበሃል ኣነ ምስኦም ይኸይድ ምስ እንዳሃንደሳ ጎኒጎኒ እዚኦም ይኸዱ ዳሓርእቱ ክንብላ ፅልሚት እያ ዳርጋ ዓይኒ ክትሕስ ይጅምር ጓድ ጠብቀኝ ገለ ብላ ዋ ሕጂ ወዲ መሓመድ ምሰይ ኣለዉ ውሽጢ ሓደ ሓለዋ ኣብ ላዕሉ ኣሎ እዞም ሰለስተ ጥረአኢና ብዛ ማኪና እጂ ወንበደ ማኪና የብሎምን ከምዚአን ኦራ ሌርን ናይ መንግስቲ እዮም ጓድ ጠብቀኝ ገለ ኢለ ድኾነ ብየማን ብፀጋም መፅን ማኪና ርግርግ ብላ ድሓር ምኻድ ተቋሪጫ ንመለስ ተባሂላ ነጀወይቲ እቶም ናይ ሃንደሳ

0: ኣርገለን ብሎም ነርና ሓደ ኣፈወርቂ ባ ኣፈወርቂ ሕጂ ኣፈወርቂ ተፀውዑ በብ ሓደ እንዳውረዱ ካብዘን ማኪና ብረት እንዳሕዘሉ ኣኪቦም በዚኣ ንገዛኹም ትኸዱ በዚኣ ተደሊኹም ከዓ እዚኣ ኣላ ተባሂሎም ሕራ ኢሎም ይኸዱ ማለት እዩ።
1: ኣብዚ ዕውት ውግእ እዚ ጸላይ 9 ታንክታት ሓንቲ ኣምፊብያን ሓደ ዙ 23 ሚሜ ብርክት ዝበላ መካይንን ክቃጸሎ ከለዋ 3 ታንክታት ሓደ ናይ 122 ሚሜ ብርክት ዝበላ መካይንን ከዓ ኣብ ኢድ ህዝባዊ ሰራዊት ኣትየን
2: ኣዘፍቲ በራዴ ዝነበሩ ሽ ምሸን ምሸስቲ ኣኼባታት ይቐፁ እዮም ኣብ ሓንቲ ሪርኪ ናይ ቀደም ናይ ጀብሃድ ፈጂ ዝቀተልዋ ወይ ድማ ነቃፀልዋያ ተባሂላ ኣነ ቀፃሊ ምስም ዝሳተፉ እዮም ሕጂ ካብዚ ከነዝልቕ ዓልበና ዝብል ይትሕተት እዮም ሕነ ካብዚ ከነዝልቕ ድሕር ኮይና እዚ ኩሉ ከፊልና ሕጂ ከዓ እንደገና እንዳከፈልና ከነዝልቕ ዓይንክእል ኢና እቲ ነዝቆሉ ቦታ ከዓ 100 ኪሎሜትር ኢና ኣፋን ወሕባ ክትምለስ 100 ኪሎሜትር ስለዚ ንዓበየ ክሰራታት ከነምፅእ ስለ ዝኾነ ዓይነዝልቕ ኢና ተባሂሉ ብዙሕ መልስታት ተዋሂሉ ቀፃሊ ተኣኼባታት ከምኡ ምስ ቀፀለ ድሕሪኡ ወዲ እታይ ሰዓት 2 ፅዋዕና ቀተ ሕዚ ሓነ ፈርቲ እንታይ ካ ኮይኑ ገለኢለ ዝኾነ መኪና ያልዕለ ክየ መኪና ያልዕለ ምስ ክርኮ ኣጋጣሚ መኪና ዓሽገ ረኽበ ስማዕኒ ብለኒወ ክንደይ ዝኾነ መካይና ኣለካ ሰብ 3 6 5 ትገብጋብ ሽዑርተ ዘር ሕጂ ከምኡ ምስ በልኮ በል ሓንቲ ሓሳብ መፅያ ክንዘና ለይቲ ታሕቲ መፅሕና ሓሳብ ኣላ እዚ ቀፃሊ እዞም ኣዘስ በራጊ ነዝለቕዎ ዘሎ ፀላእ ከዓ ቀፃሊ ሓድሽ ሓይ ኣምፅኡ ዋብዓና ዘሎ ነዚ መዕረፊ እትኸውን 10 መኪና ሰዓት 11 መብራህቲ ወልዕን ንድፋዕ እትዋ ካብኡ መብራህቲ ክሽንካ ይመለሳ ድሕሪ ፀላኢ ሓድሽ ሓይሊ እትይሉ ኢሉ በቲ ኮይና ትገብሮ ዘሎ ቀፃሊ ከቋርፆ ዝብል ሓሳብ ሂበኒ ንምሸቱ መራሕቲ መካይን ኣኪበ ነዞም መራሕቲ መካይን ከምዚኣ ከምዚኣ ዝኩሎም መኪረ ከምዚኣ ጌርኩም መብራህቲ ወልዕኩም ተኣት ካብኣ ከዓ መብራህቲ ክትእኩም ኣዚኣ ትመፅኡ
3: መብራህቲ ብርኢኩም እቶ ዝበላ ተሰዓት 2 ዝተኣዘዛና ኣነ ምስኡ ከይደ ነረ ሽዑ ሕጂ እቲ ክፍቲ ቦታ እዩ ነርቲ ድፋዓትና ወዲእታይ ከዓ ንዓንዲ ሕሸል ከምኡ ኢሉ ምስ ሓበሮ ብበዝሒ ሰራዊት ኣምፅኦም ኣለዉ በእዮም ሕጂ ክንዲ ሰራዊት ውን ኮይነንቲ ሰሪሐን እየን ተመካይና
4: መብራህቲ ብርኢ ከዓ እቶም ኣማርሸድስ ተባሂለን ብዙሓት እየን ልዕል 10 ንኸውን መብራህቲ ብርኢና ኣቲና ኣጥፊእና ተመልሽና ከምዚ ነይሩ እቲ ጉዕዞ ሕጂ ክንምለስ ከለና ሓደ መዓልቲ እኳ ሓንቲ ማኪና ሃሪመን ኣለና ተባላሽያህልና ናብኡ ወስሒልና ጓቲትና እቲናያ ኣይተሃስየትን ጎይቲታ ኸባን ጎይቲና ምፅእናያ ተሳሲእና ምስ ጉድለታት ምስ ተክኒካት ዕርዮም መካኒክ ማለት እዩ
5: ሕጂ እታ ዝኸበት ኩናት ኣብያ ትርከብ ኣዋዶ 4 ለይትን መዓልትን ብዘይ ዕረብቲ ብጥበብ ናይ ሰራዊትና ኩታ እቲ ክግበር ተገይሩ እቲ ግንባር ፈሪሱ ኣብኣ ኳ ሓንቲ ማኪና ተቃፂላህና ፀላ ይሃድን ስለዝነበረ ኣርክቦ ኮይኑ ማካይና ተፅዒነን ዓቅመን ተፅዒነን ኣርኪበን ጋሕረ ድባር ቦታ ንመፅ ኣብዚኣ ንምስጋሰ ሰራዊትና ዓብቶ ስለ ዘይካረ ወይ ድማ ኣዝዩ ስለ ዘስጎ ኣብ ክሳድ ናይ ቤሉ ትርከብ ንእሽተ ይዓቐት ኣብኣ 8 ፊስቶ ጋዝ መለ መርዛም ጋዝ መለ ኣብኣ ቤሉ ኣጋጣሚ ክልተ ፅኢት ተኩስ ንክልተ ፊስታ እዩ ንዓና ዳሓሰቡ ግን እቲ ባህሪ ብኣንፃሩ ትንፋስ ናውዲሉ ግን ብዘለዎ ኣቕሚ ንህድማ ስለዝነበረ እሱ ናድምዕሉ ድን ማዕሉ ብዙሕ የብልን ኣብቲ ዋንተ ግን ሰራዊትና ንዑ ሻይበሎም ኣብ ርእሲ ማኪና ኮይኑ እናተዋግአ ኣብ ቤሉ በፅሑ

ናይ 16 23 ውጉኣት ምሳና ከይዶም ባሕሪ ንባፂዕ ኢሎምና ሕኪምና ማለት እዩ ንኸይድ ሓዲርና ባሕሪ ወጋሕታ ነፋረትካ ይተርከበና ጢዖ ኣራጉፎ ተባሂሉ ክትወግሕን ነፋረት ክተመፅን ኮይና ነፋርቲ ምስ መፅትካ ዓቕሚ ዘለዎ ድሓን ዝኾነ መጉኣቲ ይንጥር ኣብታ ባሕሪ ኣነ ከዓ እስኮጆን ኢድካ ስለ ዝነበረት መጉኣቲ ነጢርና ባሕሪ ወሪድና ሁስያትካ ነይሮም ኣብ ውሽጢ ኣብ 7 ሰብ ቀጥታት ሃሪማታ መርከብ ሃሪሞ ሓንቲ ጓል ናይ 16 ሸልያ ሞት ንሞት ኣብቲ ባሕሪ ሞት ኢሉ ካብታ መርከብ ምስ ደርበ ኩሉ መዓናጡ ኣብታ ባሕሪ ሻሕ ኢሉ ክንደየ ነዊሕቶ መዓናጡ ረኸማ ጉድዩ እንታይ እያ ከዝክራታ ናታ ፀገም የብሉን ኣኩበሌ ጥራይ ኣኩበሌ ባዕለ ክክብ ሓንቲ የብሉን ኣኩበሌ እንዳ በለት እታ ሞራላ ተኒሕ ናታ ናብ ሓቂ ሳብ ሕጂ ዝክራ ኣብታ ባሕሪ ኣውፅኢ ኣቢልና ኢንፊዥን ገሮም ሕፅብ ሕፅብ ኣቢሎም እተን መዓናጡ ከ የእትዮም ኣበክሎ ሰፊዮም እንዳ ሰፊዩካ በደንዘዚ የለን ዋላ ክሜኻ ዘይትብል ትስሕቕ ላ ሓንቲ እጀኹም ላ ሓንቲ የለን እቲ ጅግንነት ያ ናይ ቆርብ ክዝክራ ደልየ ካብኡ ንፅባሒቱ ምስ ተፈገትና ክሳብ ባፅዕ ማይ ትብለኒ ማይ ህባ ሃማማ ትብለኒ ሃማማ ከሸሸ ብላላ እሸልያ ንሽተ እያ ናይ 9 ሽዑ እያ ወፅያ ባፅዕ ምስኣተናኻ ብቶ ባፅዕ ከ ኣነሰብ ስለ ዘለኒ ኣነ ሓይሽ ኣትያ ሕርገጎ ትበሃል ቦታ እያ ተሕኪበናና ተቐቢሎምና ኣብ ግንባር ተንከል ማለት እዩ ሓውያ እምበሸ ከማ ንስተቐዲማትኒ ኣነ ከ ነዘርክሲ ኮይኑ ድሕሪትካ መዓኮ ነረትኒ ኣነ ታሪፈ ዓለ ሓወ ከይደ ኣሎ ኣነ ቀዲመካ ኢልያትኒ

ሰላም ሰላም ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ንፀንሑ መደባት ኤሪ ቲቪ ተኪእና ሰዓታትና ስለ ዝኣኸለ ቆፀራና ኣኽቢርና ንምዝናይኩም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳልዩና ኣሎና። ንስኻትኩም እውን ነቶም ንሎም ኢልና ቀሪብናዮም ዘለና ደርፍታት ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ከምኡውን ንዓኹም ዝበቕዖ ክኾኑ ተስፋ እንዳገበርኩ ከም መኽፈቲ ንሎሚ ቀርብያ ዘለኹ ደርፊ ከላሊኩም። ንሎሚ ናይ ነፍሲሄር ድምፃዊ ገዲም ድምፃዊ ኣብርሃም ኣፈወርቂ ቀሪበ ዘለኹ ካብ ደርፍታቱ ፍቅራዊት ደርፊ ደስታ ልበይ እትብል ብኣ ክንጀምር ኢና። ምሳና ሕበሩ።

ብናይ ገዲም ድምፃዊ ኣብርሃም ኣፈወርቂ ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣሃዱ ኢልና ፈሊምና ኣለና። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ከም ወትሮ ክልተ ደርፍታት ኣከታቲልና ናብኹም ከነቐርብ ኢና። ሓንቲ ክልተ ድምፃውያን ሃገርና ሓቢረን ዝደረፍኣ ድምፃዊት ሳሌም ጎይቶም ምስ ድምፃዊት ዳናይት ዮሃንስ ብምዃን ሃገራዊት ደርፊ ድግም ድግም እትብል እያ ክትከውን። ካብኣ ቀፂላ እትቐርብ ደርፊ እውን ናይ ድምፃዊ ስሌማን ኣሕመድ ካብ ደርፍታቱ ተዘካሪት ደርፉ ተላይ መሰንቆ እትብል ናይ ትግረ ደርፊ ኣብ 2022 ዝደረፈያ ክትከውን ተኸታቲለን ድሕር ምቕራበን ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

0: ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደበር መት ምስ ድምፃዊ ስሌማን ኣሕመድ ፀኒሕና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ሃገራዊት ደርፊ ክትከውን እያ። ብድምፃዊ ኦሬን ሳልሕ ዝተደርፈት ካብ ደርፍታቱ ጓል ሃገረይ እትብል ክትከውን እያ። ካብ ቀፂላ እትቐርብ ደርፊ እውን ብመንእሰይ ድምፃዊት ዲና ተክለ ብርሃን ካብ ደርፍታታ መጻኹ እትብል ደርፊ ክንጋብዘኩም ኢና። ሕጂ እውን ምስ ትሕዝቶ መደበር መት ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕድም።
1: فدو بإرترا كيش يبوب يسيف.

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ስለምክታልኩማ ዘ እንዳመስገንኩ ካብዚ ብምቕፃል ቀሪብ እያ ዘለኹ ደርፊ ናይ ድምፃዊት ፌቨን ፀጋይ ካብ ደርፍታታ ሓቢቢ እትብል ደርፋ ክትከውን እያ ንሕጂ ቀሪብና እያ ዘለና። ተቐዲማ ዝሰርሐታ ወይ ድማ ናብ ህዝቢ ዝቐረበታ ደርፋ ዘይኮነት ኣብዚ ዝሓለፈ እዋን ደጊማ ዘሐደሰታ ካብ ደርፍታታ ሓንቲ ሓቢቢ እያ። ክቡራት ተኸታተልቲ ንዓ ክንጋብዘኩም ኢና። ካብ ቀፂልና ናብ ገዲም ድምፃዊ ነፍሴር መምህር ኣልኣሚን ዓብደለጢፍ ካብ ደርፍታቱ ክንጋብዘኩም ኢና። መምህር ኣልኣሚን ዓብደለጢፍ ኩሉና ከም ንፈልጦ ብትግረን ትግርኛን ዝደርፍ ሓደ ካብቶም ገዳይም ድምፃውያን ሃገርና እዩ። ካብዚ ብምቕፃል ቀሪብያ ዘለኹ ናይ ትግርኛ ደርፊ እያ ክትከውን። ሰላም ክብለኪ እትብል ፍቅራዊ ደርፊ እያ ክትከውን። ኣቐዲማ ናይ ድምፃዊ ፌቨን ፀጋይ ክትልወናያ ቀፂላ እውን ሰላም ክብለኪ ሰላም እትብል ናይ መምህር ኣልኣሚን ዓብደለጢፍ ደርፊ ክንጋብዘኩም።

0: 600 ya, 600.
1: ዋ አንተ እንታይ ትገብር ልኬ ስባቱ
2: ምሳኸስከ ሕለ
3: ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልትና ትሕዝቶታትና ከመይ ይቐርብ ኣሎ የዛነይኩም ክህሉ ተስፋ እንዳገበርኩ ካብዚ ብምቕፃል ክልተ ደርፍታት ክህልዋና እየን ከምቲ ክቐርብ ዝፀንሐ ማለት እዩ። ሓንቲ ናይ ነፍሲሄር ገዲም ድምፃዊ የማነ ገብረ ሚካኤል ባርያ ካብ ደርፍታቱ ኣብ ሕልሚ ምሳኺ ሓዲረ እትብል ደርፉ ክትከውን እያ። ካብ ቀፂላ ምጭውተይ እትብል ኣብ 25 ዝደረፋ ድምፃዊ ሮቤል ገብረ ማርያም ክትከውን እያ። ተኸታቴለን ክቐርባ እየን።

خلينا بعجز. هلو سمعني الخرب.

ትሕዝቶታትና ናብ ምዛም ገፂኡ ክቡራትን ክቡራንን ተኸታተልትና ኣብዘን ዘለዋና ደቃይቕ ማለት እዩ ናባኹም እነቕረበን ደርፍታት ክልተ ክኾና የን። ሓንቲ ኣብ ፌስቲቫል 2025 ዝተደርፈት ብጉጅለ ባህሊ ዞባ ደቡባዊ ቀይሕ ባሕሪ ብዓፋር ማለት እዩ ናይ ድምፃዊ ስዒድ ኢብራሂም ሆርሳ እትብል ደርፊ ክትከውን እያ። ካብ ቀፂላ ናብ ድምፃዊ ስያስ ሳልሕ ራሻ ጥዑሜ ዘለኹ እትብል ደርፊ ክንጋብዘኩም ኢና።

ናይ ሎሚ ሰሙን ትሕዝቶ መደብ ህርመት እዚ ዝተዓዘብኩም ወይ ፀኒሐ ክቡራትን ኣፍቀርትን ትሕዝቶ መደብ ህርመት ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ክኸውን ምረኻብና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኽልና።

0: ባስመለይ ጎማ ተእሲት ወህድየት ወእሊታት ይልግበእ ምንዎ ከምከምገ መራሕባ ኣማህተገት ምንገቢ ለጎማት ከባስ ውዓል ባርሃ ተዓብኮ ባና ተዓብኮ ባ ብለካ
1: ሸከሱ ጎማት ናይ እሲት እግልዮም ፅናሕ ምና ኣዘ ስማዕኒ እቲ ልጀራዲን ናይ ኣቡያ ሓዳር ዕጨይ ዓባዩ ውቡስ ሃላ እንተ ምን እንሰር ኣዳም ግል ተምፅግና ወኣነ ህየን ድ ኣፍሓምክዎ መባሸረተ ዲብ ኣብይ ሓዳር ዲብ ግል እተስል ካፈ
0: መስላካናናናይ ኣብይ ሓዳር ትብለለካ ወልብጣ እሊ ኸይሮ በርከቱ ኣብኡካ ሓዳር ሄኒ እግልል ዓዋርድ ለይጣ ዝሰማዕኒ ለካ ኣዳም ለልዛበ ሄ ብዙሕ ኣላ ኣነ እምር በስ ምሽክለት ኣለቡኒ በስ እንተ ምትወደመለካ ምን እለት ገይስ ወግልል ለጨ ኢሉ ትብለለካ ምና ኣቅሩዱ እንደናቃልካው ከተማም ሓዱቦ ውእግል ገርም እግል ከርእየካ ምና እጨይ ጥሉል ከም ግንዳይ እንደ ቀራጭካ ከንዲቃዘዝከው ምስሉ ኣፍሕሞ ከማዕኒ ለጋ ዋሕቆዋ በስ ኣዳም ለልዛበየ ዲብእ ዘምኑ ብለካለ ዲብእ ዘምኑ እሊ ኸይር ትማሚ
1: ካላስ ኣነ ፍጅር ኣስብሕ እንደጊስኮ እግል ኣፍሕሞቱ ወምስለ ሰባግለ ማሕበርኒ ሄኒ ፍሁም ኣለኮ እንተ ሄኒ ሜዛን ወመክዘን ወኣዳም ለልዛበየ ኣውጅ ድግል
0: ቦቦ ያረይሰኒ ፍኑ ይፋኔካ ፍኑ ይፋኔካ ኣነ ሄኒ ምን እለ ሰዓት እዚ እንደ እምበትኮ በስ ኩሉ ብሩን ተግልኡዶ የግልካቱ ያረይ ኣርሃ ተቂር ተርአለካ እሊ ተቂር ሉ ተርአለካ ክንተላለ ምንገቢ ያረይ ማውዲ ዑላማ ህዳይ በስ ግተተዓወት ዲቡቱ ተተዓወት ዲቡቱ
1: ኣበሽር ኣበሽር ሰኒ ትበ ምን እሊ መውድዕ ልፈገርና ምንገቢ መባሸረተን እተ መውድዕ ናይለ ህዳይ እትግንደግቱ
0: ኣብሽር ኣብሽር መጠወርካ ለይ ኮብለካ ና ተጠውርካ በስ ሸፍግ ሰኒ ልዓጅበና ኣላ እዚ ምደወል ግልቲ ጊሱ በስ ወፋስ ብከማንፋስ ግዚፍ ጀልጃላ ጨይለ ቃርጭ
1: ዓብ ሰኒ ብየ ዲ በጃርዲን ሃላ ፈንጎ ኣስብሕ ክባባይ ግል እግባእቱ በስ እንተ ተለፎይነ ተያከበስ
0: ኣብሽር ኣብሽር ስማዕነ ዘይከመለ እሊ መውድዕሊ ኩሉ ኩሉ ኦብ ሓዳር እግል ኣእምር ውበልቡና ስክነእተሞ
1: እሊ መውድዕሊ ፍንጌ ወፍንጌካት ኣብይ ሓዳር ዲብ ጃርዲን ዕጨይ ክምሃለ ከማል ኢል ኣምርኒ ቤኘ ወቤንካት ተጃረት መፀት ብሽራት በስ
0: ፋርስ ያሰላም ፋርስ ያረይ ተጃረት በስ ገባያ ዘፃብጣ ኣሌካ ክናተላለየካ ምንገቢ ምነ ዛበት ጃርዲን ኣቡካ ሓዳር በስ ግት ኣባረየ ትብለካ ኣሌኮ ያላ ወከል ይበ ወከል ፃዕዳ ሕብር ሓሊብ ግሩሽ ሓመሊት ወከል ፃዕዳ ትትለየካ በስ ኣሰላም በጋ ኣኽያራት በስ ኣፍያት ዓይርሃላ እሊ መውድዕሊ ጀማት ልከይር እምበል ሳልማ ኩሉ ኩሉ ግል ኸርጅ ይኮን ግል ሳልማ ሓበተየና ትሓስብ እግላ ወለ እንስሕ ሕዳሌኩ ኣግባርኩ ኩሎም ፍሓም ረኺስ ሃላ እንተቢልከን ግሩሽ ጅምዒ ምነን ትብለ ዳል ከላም ያ ሸክ ሱግ ያ ሄሎ
2: ስብሓና ሓታች እሊ ፍሓም ንትርእያኹ እባሰፋየት ላዓሽነትና ፍሓም ምነርእስና ዓረቤት ድርግግ ምንተእቢላ ርእኪ ኣብ ክእለትቲ ትሰበር ምና ምድሪ
3: መሰላለጋኣት ምንገበለ ፍሓምኪ ፍሓም ሰኒቱ ኣዛ ኣና ግላዓሽነት ኣምፅኒ
2: ሰኒ ያለጢፍ ያለጢፍ ሰልማ ህቱ ፍሓምቱ ምእበል ሓረ ልበዓለ ፍሓምኪ ተእሚሩ ኣጉሩሽና እንተነስዓ ከ ንጥረት ይልግባእ ካ ከጃህ ኢሉ ዘናገዳምክ እክላይ ዳምነቱ
4: ሰኒ ኣምኖ እለ በስ ዲብየ ምንክን ተስከባ ምና ሰሚዒኒ ለኪ ኣዘ እንተሓልተው ከም ዓሽነት ሓዚ ለኪ ሰጅል እኪ
3: ዱካት እሊ ሸክ እንዳኣዘምኩምኑ እቲ ፍንጌኖ ፍንጌዮ ሰልማ ለ እትረቢክ እንደትወከልኪ ሰላዲክ ሂባ
2: በስ እለ ምንገቢ ክምእላ ናይ ትምኔ እግልየማ ክልዕ ዓሽነት እለን ሰጅል የሕልብ ና ቤትና ቤት ጋሻይታ ይኮ
4: ሰኒ ኣማንኪሎ ቤትኩም ና ሰኒ ቤት ሓዳር ጋሻይተ እዚ ብዝሒላ ዕሻይን ንደርኢለን ኢለ ፍሓም ሰብ እስኪ ወዲን ሓረ ንሻላ
2: ይ ኮይኮ እዴዲ እለን ክልዕ ዓሽነት እለን ኣሽፍግግና ሓሪትማ ሓረ ንሪኦ ኣገዳእምክ ዋል ሕሳብና ሄ ከምቱ
4: ሕሳብ በሰማ ይኮንማ ረ ረኺስቱ እግል ዓሽነት እብ ሰማን ምእት ብላሃላ እሊ በስክበት ረቢ እንዴት ከረአና
3: ሰልማ ሰማን ምእት ሰማን ምእት የቐለት ገሌታይ ክርአና ቢሎ
2: ኣማናቱ ትምኒት እሊ ህግያሃ ህግያ ክልኢናታ ሓረ ሰማን ምእት ዮ ዓዳእታያ ኣላ ኣንቅስ ምነን ስእስ ምእት ሉ ደግለን
4: ሓቶ ሰማን ምእት ዓዳእታያ ህላ ትበይ ወፍሓም እያ ዓዱታያ ህላ እዛ ኣርክስ እናቤየናኹ ምንገበ ሓቶ እሊ ፍሓም ኣዳምዕት ግልሃቦምን ኢናቱ
3: ላቱ ላማ ሃለየ ካላስ በከሽፈገና በስ ቤብሎም ፅድና እዲ እንዳሓንቲ
2: ከበስ ግዝም ኣዝማም ኣለና ክምእላ ትምኔት ትብለኪታ ሃለ ኣዲ ግኣሽፉጉእግና ኣብሉ ምና ቀደመት ሃበኒ ለነማቸ ቤል ሕል
4: ዋል ህቱ በስ ርአክን እግልየ ንፀበርሃላ እለ ጉሩሽ ሃብክቡ ምንገብእ ህቱማ ለፍሓምና በስ ከምሰናስተግም ግሊድናቱ እንትን በስ እዘ ጉሩሽክን ድፍዓ ወኣነኖ ሸንዳእ ተሰልኮ ዲብክን ድእስትለክንቱ

0: ኣነ እንደግስኮ ከየን እንዳሓለፍኮ ከተመክዘን ግን እተዋከዮ ማፅላ በስ እንተለግሮሽ ቀለልምና እየ ሂባ
1: ማላ ተባረከላስ ሓቆ ማፅላ ኣነ ምስልካ እንደገየስኮ ናየን እስ ወላ ናይላ ኣዳም ሄኒ ንወስካ
0: ትመፀኒከ እንገይስ ምስሊእየ ከፎ ወዲ መስለኪ ሕና ከየን እንደገየስና ከሰልፍና ሓድሮኩም ክሬኖ ከምዓላብና እግሉኩም ሰልሳርሓክዎ ኖ እሸ እተስልትኪ ለናይኪ ወላ ናይላ ኣግዋርኪ ላፍሓም ኩሉ እንት ተዓይርቦ እዛ ላኪ በስ እንቲ ለሰላደ ቢኒ ኣነ ግሊ ኢጊስ ግሊ ኣዳም ኢልሆቦ
1: ረገበት ንገብሽ የ ከስጉሑብየ ኣወሎ ጉሩሽ እላታ
0: ጉሩም
1: ውእል ከራስየ ኣሳሚ ኣዳም ስጅል ትትለየኮ ኣዘይ ኣወሎ ጉሩሽ ዕልብ ጉሩሽ
0: በስ ዕልብ ይትሓዘ ሓቆንታ ኣለብከያ ጉሩሽ ታመቶ መድሙነታ ዋላ ኣሳሚሀ ምስልክ ልፅና ሰሚዒነ ኣለኪ ግረ ሳልማ ይትዓልቦ ግረ ሃበ ይትላቀጥ በዲር መሰልፍ ጉሩ ግልካና
1: ኣነሸይከስግስኮ ገይስ ለየካ ጉሩሽ ዓልብ ውእል ከራስየ ኣሳሚ ንሱምኘ
0: ላስ
1: ንዓፋርሒ ትግበ እንሻላ

ማሕበር ኤርትራውያን ክኢላታት ስነ ምድርን ምህንድስናን ዕደናን ሙያዊ ውህደት ንህንፀት ሓባራዊ ክብርታት ኣብ ዕደና ብዝብል ቴማ ብ24 25 ሓምለ ኣብ ኣስመራ ዓመታዊ ዋዕላ ኣቃኒዖም ኣብ ቦምበር ማሕበርራቶ ዳንኤል ወልዲ ዮሃንስ ኣብ ዘስምዖ መኽፈቲ ቃል እቲ ዋዕላ ዘላቒ ምዕባለ ጽላት ዕደና ኣብ ቴክኒካዊ ብሉፅነት ጥራይ ዘይኮነ ኣብ ምትሕብባር ምክፋል ፍልጠት ሞያውነትን ሓባራዊ መብፅዓ ንሞያዊ ምዕባለን ከም ዝምርኮስ ብምዝኻር ከም ዘዘኻኽር ሓቢሮም ኣቶ ዳንኤል ወሲኹ ቴማ ናይቲ ዋዕላ ንሓደ ካብ ተልእኾታት ማሕበሮም ዝኾነ ክኢላታት ስነ ምድርን ምህንድስናን ዕደናን ኣብ ሓደ መኣዲ ብምምፃእ ሕድሕዳዊ ፍልጠትን ተመክሮን ንምልውዋጥ ከምኡውን ሓላፍነታዊ ኣበርክቶም ኣብ ዘላቒ ምዕባለ ኢንዳስትሪ ዕደና ኤርትራ ንምርግጋጽ ዘንጽባርቕ ከም ዝኾነ ኣብርሆም ኣብቲ ዋዕላ ገምጋማ ከባብያዊ ጽልዋን ፕሮጀክትታት ልምዓትን ሓፈሻዊ መብርሂ ብዛዕባ ትካል ምምስራሕ ኩባንያ ዕደና ቢሻ ዘይምእኩልነት ምኽታም ስትራቴጂካዊ መርሓ ጎደና ዕደና ኤርትራ ገስጋስ ናይ ብርኪ ኩባንያ ዕደና ዛራ ከምኡውን ሓፈሻዊ ኩነታት ኢንዳስትሪ ዕደና ብኤርትራ ብዝብልን ካልእን ዛዕባታት ዘተኮረ 14 መፅናዕታዊ ወረቓቕቲ ቀሪቡን ተዘትዩሎን ብዘይካዚ ኣብ ተራ ሞያውያን ዕደና ኣብ ምምሕያስ ህዝባዊ ንቕሓት ከምኡውን ኣብ ትፅቢትን ብድሆታትን ሰብ ሰርሖ ብልሒ ኣብ ዕደና ሓበራዊ ዘተ ተኻይዶም ማሕበር ኤርትራውያን ክኢላታት ስነ ምድርን ምህንድስናን ዕደናን ኣብ ወርሒ ታሕሳስ 2019 ዝተመስረተ ኮይኑ ዛጌት ልዕሊ 300 ምዝጉባት ኣባላት ኣለዎም ጨንፈር ሚኒስትር ጥዕና ዞባ ደቡብ ኣቕሒ ባሕሪ ገስጋስ ንጥፈታቱ ኣብ ቀዳማይ መንፈቅ 2026 ዝገምገመ ርክባት ካብ 10 ክሳብ 18 ሓምለ ኣብ ኩላተን ንኡስ ዞባታት ኣካይዶም ኣብቲ መሰብ መሓደርቲ ንኡስ ዞባታትን ምምሕዳራት ከባብን ዝተገብረ ገምጋም ሓላፍቲ ጨንፈር ዶክተር ዓሊ ሓሎ ኣብ ዝሃቦ መብርሂ ተጠቃምነት ህዝቢ ኣብ ትካላት ጥዕና ብሓፈሻ ኣዴታትን ህፃናትን ድማ ብፍላይ ንምዕባይ ኣብ መሓደርቲ ወከልቲ ጥዕና ዓድን ኣጋር ሓኻይምን ብውህደት ክሰርሑ ከም ዝግባእ ኣስሚሩሎም ዶክተር ዓሊ ብተወሳኺ ጥዒት ኣደን ጥዑይ ህፃንን መሰረት ጥዒት ስድራ ቤት ስለ ዝኾኑ ኣብኣቶም ዘተኮረ ስራሕ ናይ ቀዳምነታት ቀዳምነት ከም ዝኾነ ተመሓላለፍቲ ሕማማት ብፍላይ ካ ተርእዮ ሕማም ወይቦ ንምቁፅፃር ተጀሚሩን ዘሎ ናይ ክታበት መደብ ብዝለዓለ ክድፋኣሉ ኣተሓሳሲቦም ወከልቲ ትካላት ጥዕና ኣብ ንኡስ ዞባታት ኣብ ዘቕረብዎ ጸብጻብ ክንክን ቅድሚ ሕርሲ ብ4 ሚእታዊት ኣብ ትካላት ጥዕና ናይ ዝሓርሰ ኣዴታት ቁፅሪ ብ5 ሚእታዊት ተጠቃምነት መጸበይ ነፍሰ ጹራት ካ ብ4 ሚእታዊት ከም ዝዓብየ ሓቢሮም ተሳተፍቲ ብወገኖም ዋሕዲ ኣምቡላንስ መድሃኒታት ወከልቲ ጥዕና ዓድን ኣጋር ሓኻይምን ቆላሕታ ክግበረሉ ከኣ ተማሕፂኖም ኣብ መወዳእታ መሓደርትን ኣካያት ስራሕን ናይተን ንኡስ ዞባታት ንቕሓትን ተጠቃምነትን ሕብረተሰብ ኣብ ጥዕናዊ መዳይ ንምብራኽ ተራን ኣበርክቶን ምምሕዳራት ከባቢ ክዓቢ ተላብዮም ብትልሂስ ዝሰልጠኑ ኣባላት ሃገራዊ ማሕበር ኣእምራኦን ምዕባላኦን ስንኩላን ከምኡውን ኣባላት ሃገራዊ ማሕበር ጽሙማን ብ24 26 ሓምለ ንነጋድያን ፌስቲቫል 226 ምርኢት ኣቕሪቦም እዞም ኣብ ዓመተ 225 ን4 ዋርሕ ን9 ብሄራትና ብዝውክል ትልሂታ ዝሰልጠኑ ሰብዓ ስንኩላን ልዑል ናይ ምግባር ዓቕሞም ዘንጽባርቕ ምዕሩግ ምርኢት ከም ዘቕረቡ ነቲ ስልጠና ዝሃበ ገዲም ስነ ጥበባዊ ካሕሳይ ገብሪ ህይወት ሓቢሮም ኣደ መንበር ሃገራዊ ማሕበር ኣእምራኡን ምዕባላኡን ስንኩላን ወይዘሮ ይብራህ ኣለም ይዕብዮን ኣቦ መንበር ሃገራዊ ማሕበር ጽሙማን ኣቶ ወልደ ሚካኤል ስእለን ብወገኖም ኣባላቶም ኣብ ፌስቲቫል ናይ ትልሂት ምርኢት ከቕርቡ ብዝተራሕወሎም ዕድል ንሃገራዊ ኣዋሃዲ ሽማግለ በዓላት ድሕሪ ምምስጋን ተመሳሳሊ ዕድላት ምስ ሕብረተሰቦም ክወሃዱን ብቕዓቶም ከርዩን ስለ ዝሕግዞም ኣብ መጻኢ ቆላሕታ ክወሃቦም ተላብዮም ወለዲ ብወገኖም ደቆም ካብ ውሻጠ ናብ ማኣዲ ትምህርቲ ካብ ማኣዲ ትምህርቲ ከኣ ተኻፈልቲ ኩሉ ዓይነት ማሕበራዊ ባህሊ ንጥፈታት ክኾኑ ምኽኣሎም ዓብ ዓወት ከም ዝኾነ ብምጥቃስ ተመሳሳሊ ዕድላት ክድፋኣሉ ኣዘኻኺሮም ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም ውድብ ሕቡራት ሃገራት ኣብ ዳግመ ህንፀት ሃገሩ ኣበርክትኡ ክዕዝዝ መንግስት ሶርያ ፀዊዖም እፃዊዒት እዚ ዝቐረበ ፕሬዚደንት ሶርያ ኣሕመድ ኣልሻራ ትማል 25 ሓምለ ምስ ዋና ፀሓፍቲ ውድብ ኣንቶኒዮ

ተረሻ ብከተማ ደማስቆ ኣብ ዘካየዶ ዝርርብ እዮም። ምስሪ ህንፀት ብኩናት ዝዓነወ ትሕቲ ቅርፂ ሶርያ ብከፊል ተጀሚሩ ከም ዘሎ ዝጠቐሰ ፕሬዚደንት ኣልሻራዕ ብምልኣት ንምትግባሩ ኣህጉራዊ ደገፍ ከም ዘድላ ኣፍሊጡሎም። ነቲ ፃውዒት ብእወታ ዝተቐበለ ዋና ፀሓፊ ጉተረሽ ማሕበረሰብ ዓለም ተርኡ ክፅወት ምዃኑ ቃልኣት እዮም። ሚስተር ኣንቶኒዮ ጉተረሽ ድሕሪ ዓመት 2009 ኣብ ሶርያ ዝበፅሐ ናይ ፈለማ ዋና ፀሓፊ ውድብ ሕብራት ሃገራት ምዃኑ ፀብፀባት ይረዶም። ኣብ ሶርያ ካብ ዓመት 2011 ብዝተኸስተ ፀጥታውን ወተሃደራውን ቅልውላው ኣስታት ፍርቂ ሚልዮን ሰባት ከም እተቐትሉን ሚልዮናት ካልኦት ከም እተመዛበሉን ይጥቀስ። ብዘይካዚ በቲ ቅልውላው ናይ ኣማኢት ቢልዮናት ዶላር ዝግመት ንዋታውን ትሕቲ ቅርፃውን ዕንወት ከም ዝወረደ ይሕበር። እቲ ጉጅለ ኤዲኤፍ ኣብ ዝሓለፈ ሳልስቲ ኣብ ምብራቃዊ ሸነኽ ዲሞክራስያዊት ሪፓብሊክ ኮንጎ ብዘካየደ መጥቃዕቲ ልዕሊ 30 ሰላማውያን ሰባት ከም እተቐትሉ መዓከና ዜና ቃሊሐን። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም ተቓፀለን ተ ሓበሬታ ብተወሳኺ ኣመልኪቶም። ነቲ መጥቃዕቲ ብትሪ ዝኮነነ መንግስቲ ዲሞክራስያዊት ሪፓብሊክ ኮንጎ ናብቲ ከባቢ ተወሰኽቲ ወተሃደራት ከም ዘዋፈረ ኣፍሊጡሎም። እቲ ጉጅለ ኤዲኤፍ ኣብ ዝሓለፈ ወራሓት ግንቦትን ሰነን ኣብ ሰሜናዊ ሸነኽ ናይቲ ሃገር ብዘካየዶ ተመሳሳሊ መጥቃዕትታት ልዕሊ 90 ሰባት ከም ተቐትሉ ዝዝከር እዮም። ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ንመቕረሒ ፀጋታት ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ከም ዘለዉ ዝጠቐሱ ፀብፀባት ብሰንኩ ከዓ እቲ ሃገርራ ብዓሚቕ ፀጥታዊ ቅልውላዊ ተሸሚማ ከም ዘላ ይረድኦም። በቲ ፀጥታዊ ዘይርግኣት ህዝቢ እቲ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣል እዩ ዝሕበር። ፀጥታ ንምሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕብራት ሃገራት ዛጊት ዝጥቀስ ሳበርግቶ ከም ዘይገበረ እዩ ዝጥቀስ። ኣባል ሃገራት ውድብ ምትሕግጋዝ ሻንጋይ ፀጥታዊ ወተሃደራዊ ቁጠባውን ዲፕሎማስያውን ዝምድነአን ንምምዕባል ከም ዝሰርሓ ገሊፀን። ዝተሓበረ ሚኒስትራት ጉዳያት ወፃኢ ናይተን ሃገራት ብ25 ሓምለ ኣብ ክርጊስታን ኣብ ዘካየድዎ ዝርርብ እዮም። ተን ሃገራት ዘባዊ ፀጥታ ንምሓስ ብሓፈሻ ሽበራዊ ተርእዮ ንምቅላስ ድማ ብፍላይ ዘካይድኦ ምትሕብባር ከም ዝሐይሎ ኣብ ትርክብ ኣፍሊጠን። ብዘይካ ዝቁጠባዊ ዝምድነአ ንምምዕባል ንግዳዊ ምልውዋጥን ወፍርን ከስፋሓ ምዃነን ሓቢረን ኣለዋ። ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ኣብ ዓመት 2025 ኣብ ሕድሕደን ልዕሊ 380 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ፀብፀባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ኣባል ሃገራት ኣሜሪካ ብልዕሊ ኢራን እተካይዶ ዘላ ወተሃደራዊ ወፍሪ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምግላፅ ብትሪ ከም ዝኽንንኦ ኣነፂረን። ኣብ ዓመት 2001 ዝተመስረተ ውድብ ምትሕጋዝ ሻንጋይ ህዝባዊት ሪፓብሊክ ቻይና፣ ሩስያን ኢራንን ንዝርከበአን 10 ሃገራት ይሓቁፍ። ዜናታት ንምዝዛሙ ኣርእስተ ዜና ክደግመልኩም። ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ዝቐኒ ሃገራዊ ፈስቲቫል ኤርትራ 2026 ብወግዒ ተዛዚሙ። ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ 114 ተምሃሮ ብዝተፈላለየ ማዕርግ ኣመሪቖም። ማሕበር ኤርትራውያን ክኢላታት ስነ ምድርን ምህንድስናን ዕደና ዓመታዊ ዋዕላ ኣቃኒሑ። ውድብ ሕቡራት ሃገራት ኣብ ዳግመ ህንፀት ሃገሩ ኣበርክቱ ክዕዝዝ መንግስቲ ሶርያ ፀዊዑ። እቲ ጉጅለ ኤዲኤፍ ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ብዘካየዶ መጥቃዕቲ ልዕሊ 30 ሰባት ተቐቲሎም። ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ኩሉ መድያዊ ዝምድነአ ንምምዕባል ከም ዝሰርሓ ገሊፀን። ክቡራትን ክቡራንን ሓፈሻዊ ዜናታትና ብዝተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ሩኹምሸት።

0: ዝኸበርኩምን ዝኸበርክንን ተኸታተልቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ኣብ ዝሓለፈ ክነቕርበልኩም ዝቐንና ውድድራት ናይ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ኢና መፂና ዘለና። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ተወዳደርቲ፣ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ዳንኤል ተስፋ ማርያም ካብ ቤት ትምህርቲ ሰሓርቲ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ፣ ከውሰር መሓመድ ጀሃር ካብ ቤት ትምህርቲ ድያ፣ ዮሳን ጎይቶም ካብ ቤት ትምህርቲ ተኽለ ዓገባ። ራይ ተወዳደርቲ እንኳ ዓብድሓን መፃኹም። ቀዳማይ ተወዳዳሪና ዳንኤል ተስፋ ማርያም፣ ስምካን ዝመፃኸሉ ቤት ትምህርትን ከተላልየና።
1: ስመይ ዳንኤል ተስፋ ማርያም በሃል ዝመፃኹሉ ቤት ትምህርትካ ቤት ትምህርቲ ሰሓርትን እዞባ ጋላነፊ።
0: ራይ ዳንኤል፣ ኣብዚ ውድድር ተዳሊ ሓድሓ መፂኻ ዘለኻ?
1: ዎ ተዳሊ።
0: ብኸመይ ኢኻ ናብዚ ውድድር ክትመፅእ ወሲንካ?
1: ታሪካ ገረይ ንክፈልጥ እየ መፅ
0: ትፈልጥን ክትወዳደርን ኢኻ መፅኻ ማለት
1: እዩ።
0: ራይ እምበኣር ተዳሊኻ ድኻ ሞ ናብ ቀዳሚ ትሕቶኻ ክንሰግር ኢና። እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ? ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ።
1: ሐ ዓንሰባ።
0: ሙሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲዩን እያ ትብል ነይራ። ተንምረፅ ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ ነይረን። ስለዚ መልስና ሐ ዓንሰባ ኮይና ብ19 መስከረም 1968 ኣብ ኦሮታ ዝበሃል ናይ ዓንሰባ ከባቢ ተኻይዱ ማለት እዩ። ካልኣይ ተወዳዳሪና ዓወት ነጋሽ ካብ ድሃን መፅኻ
2: ንፅናኹም።
0: ካበየናይ ቤት ትምህርቲ ኢኻ መፅኻ ዓወት?
2: ካብ ቤት ትምህርቲ ባርካ።
0: ካብ ቤት ትምህርቲ ባርካ። ክንደይ ክፍሊ ኢኻ?
2: ኢለቨንስ ኣስታደ
0: ኢለቨንስ። ሓራይ እሞ ከመይ ኣለዎ ናይ ኢለቨንስ ሃዋህ ምድላዋት ንሳዋ?
2: ንሓኒ
0: ፅቡቅ። ናብዚ ውድድር ከተዳሊኻ ድኻ? ሓራይ ናብ ቀዳሚ ትሕቶኻ ንሰግር ኢና። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ? ሀ 1964፣ ለ 1987፣ ሐ 1974፣ መ 1978።
2: ሐ 1974።
0: ርግፀኛ ዲኻ? ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ ነይራ ተሕቶ? ሀ 1964፣ ለ 1987፣ ሐ 1974፣ መ 1978። ስለዚ መልስና ኸዓ ሐ 1974 ኮይኑ ድሕሪ እቲ ዝነበረ ናይ ኩናት ሓድሕድ ሃዋህ እዩ። ኣብ ዝተፈላለየ ቦታታት ብዝነበራ ዝተፈላለየ ጉጅለታት ሰሚረን ነዚ ስሙር ሓይሊ ንብሎ ዘለና ብምቓም ህዝባዊ ሓይልታት ሓርነት ኤርትራ ተመስሪታ ማለት እዩ። ከውሰር መሓመድ ጀሃር ካበይ ናይ ቤት ትምህርቲ ኢኽ መፂኺ?
3: ካብ ቤት ትምህርቲ ድያ።
0: ክንደይ ክፍሊ ኢኺ?
3: ኢለቨንስ።
0: ኢለቨንስ። ከመይ ኣሎ ምድላዋት ንሳዋ?
3: ሓኒ
0: ቀሪብኩም ኢኹም?
3: እወ።
0: ሓራይ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና። ተዳሊኽ ዲኺ?
3: እወ።
0: ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየናይ ጉባኤ ተዳልዩ? ሀ ኣብ ቀዳማይ፣ ለ ኣብ ራብዓይ፣ ሐ ኣብ ካልኣይ፣ መ ኣብ ሳልሳይ።

0: ምምሕዳር ሓርነት ኤርትራ ኣርማን ባንዴራን ኣበየ ናይ ጉባኤ ተዳልያ ነራ ተሕቶ ሀ ኣብ ቀዳማይ ለኣብ ራብዓይ ሀ ኣብ ካልኣይ መ ኣብ ሳልሳይ ክኾና ከለዋተን ምርጫ መልሲ ሀ ኣብ ቀዳማያ ኣብ ልዕሊ እዚ ኣብ ልዕሊ እቲ ቀንዲ ዕላማታት ሃገራዊ ዲሞክራስያዊ ፕሮግራማት ወግዓዊ ልሳን ውድብ ዝነበረት መፅሄት መሪሕ ክትሕተም ተወሲኑ ተወሳኺ ድማ ዓወት ንሓፋሽ ዝብል ጭርሖ ናይ ውድብ ጭርሖ ንክኸውን ተወሲኑ ማለት እዩ። እዚ ከዓ ብጥሪ 1977 ኣፋሕ ዝበሃል ናይ ሳሕል ቦታ እዩ ተኻይዱ። ራብዒቲ ተወዳዳሪትና ዮሳን ጎይቶም ከመይ መፅኺ?
1: ፅቡቅ እግዚኣብሔር ይመስገን።
0: ካበይ ናይ ቤት ትምህርቲ ኢኽ መፅኺ?
1: ኣነ ዝመፀኽሉ ቤት ትምህርቲ ካብ ንእዞባ በሪኽ ቤት ትምህርቲ ተከላ ዓገባ መባእታ ማእከላይ ካልኣይ ደረጃ
0: ሕራይ። ፅቡቅ ቤት ትምህርቲ ተክላ ዓገባ ንሰለስቲኡ ደረጃታት ዘጠቃለለ እዩ ማለት እዩ። ከመይ ሞ ምውሃድ ምስቶም ቀዳማይ ደረጃ ማለት መባእታ ማእከላይ ካልኣይ ደረጃ ከመይ ተዋሂድኩም ትምሃሩ?
1: ኣዝዩ ብጣዕሚ ፅቡቅ እዩ ትምዋሃድና ማስቲ ንሕና ከም ኣብኡ ከም ዓበይቲ መጠን እቶም ናእሽቱ እቶም መባእታ ካባና ዝመሃርዎ ብዙሕ ነገር ፅቡቅ ኣሎ። ስለዚ ድማ ኣዝዩ ወላ ንተሓጋገዝ ስለ ዝኮና ብዙሕ ጥቕሚ እዩ ዘለዎ።
0: ብዙሕ ረብሓታት ኣለዎ። ክንደይ ክፍሊ ኢኸ
1: ተማሪት? 11 ክፍሊ።
0: 11 ክፍሊ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና ተዳሊኸ ዲኸ?
1: እዋ
0: ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቃቂሉ ነይሩ? ሀ ኣብ 3 ለ ኣብ 5 ሐ ኣብ 6 መ ኣብ 4

0: ኣብ ሰለስተ
1: ኣይ ረኸብኪ ኣንዮ ሳንጎይቶም ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቓቒሉ ነይሩ እያ ነራ ሕቶኺ ኣብ ሓሙሽተ ክፍልታት እዩ ተመቓቒሉ ነይሩ እዞም ሓሙሽተ ክፍልታት ድማ ሓሙሽተን ነናይ ገዛ ርእሰን ፍሉጥ ከባቢታትን ስርሒትን ዝነበረን ወታደራዊ ክፍልታት እየን ነይረን ማለት እዩ ስለዚ ኣይረኸብክያን ዳንኤል ተስፋ ማርያም ናባኻ ተመሊስና ኣለና ውድድር ከመይ ተጀሚሩ ኣሎ
2: ውድድር ፅቡቅ ተጀሚሩ
1: ትፅቢታትካ ንዛ ውድድር ዝፀንሐ ክውንነትን ከመይ ይጋጠሙ ደ ከመይ ኻ ተፀቢሓ መፅሓ
2: ድሓን እዮም ሓያላት ክኾን መወዳድርተይ ተፀቢሐ እውን ሓያላት እዮም ደሎ
1: ፅቡቅ ሕራይ ስኻ እውን ካብኣቶም ሓደ ሓያሊ ኢኻ ማለት እዩ ናብ ካልአይቲ ሕቶኻ ክንሰግር ኢና ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ
2: ሃገር ንብላ ሓንቲ ውሱን ዝኾነ ዶባትን ናይ ገዛ እርሳ ህዝቢ ዘለዋን ልኡላውነት ዘለዋን ናይ መንግስቲ ዘለዋን ሃገር ንብላ ሃገራውነት ንብላ ከዓ እቲ ነታ ሃገርካ እተበርክቶ ብትምህርቲ ክኸውን ይኽእል ወይ ድማ በቲ ደለካ ናትካ ሞያ እተበርክቶን
1: እቲ መግለፂ ፅቡቅ እንዳ ክትገልፆ ዘለካ ግን ዝምድና ኣብ መንጎ ሃገርን ሃገራውነትን ዘሎ ዝምድና ግለፂ ያታ ሕቶ
2: ሃገር እንዳሕር ክትህሉ ኮይና ሃገራውነት ክህሉ ኣለዎ ሃገራውነት ክህልወካት ኮይኑካ እቲ ሃገር ክትህሉ ኣለዋ
1: ክልተ ነጥቢ ረኺብካ ኣለኻ ዳንኤል ሕቶኻ ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ እያ ነይራ መልሲ ድማ ዝምድና ሃገርን ሃገራውነትን ክልተ ማኣዶታት ዘለዎ ኣብ ማዓባበላ ዝኽተል ኮይኑ እቲ ሓደ ሃገራውነት ናብ መስርሕ ምቋም ሃገር ይመርሕ በቲ ካልኣይ ሸነኹ ድማ ሃገራት ድሕሪ ምምፀአን ዘማዕበሎ ኣተሓሳስባ እዩ ስለዚ እቲ ዝምድና ብከምዚ ክንገልፆ ንኽእል ማለት እዩ ዓወት ነጋሽ ኣብ ቤት ትምህርቲ ባርካ ካብ ትምህርቲ ወፃኢ ካልእ ትሳተፎ ንጥፈታት ኣሎ ድዩ ኣብ ምንታይ ሃሳተፍ
3: ናይ ሃማማተ ከም ካድር መጠን ማለት እዩ ብቤት ትምህርትና ዝካየድ ክለባት ስለ ዘለዋ ኣብኡ ንሳተፍ ኢና ካልእ እውን ከም መሪሕ ኮይና ነቶም ተምሃሮስ ነማእዝን ወይ ንመርሕ ኢና ማለት እዩ
1: ሓራይ ካድረ ናይ ቤት ትምህርቲ ባርካ ኢኻ ማለት እዩ ኣብ ኤነይቲ ክለብ ኢኻ ተሳተፍ
3: ክለብ መሪሕ ብቐንዱ ክለብ ጥዕና ከዓ ኣሎ
1: ሓራይ ፅቡቅ እሞ ናብ ካልኦት ሕቶ ክንሰግር ኢና ተዳሊኻ ዲኻ መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብገረርኡ ከምዝተታሕዘ ዝተኣመነሉ ኣየነይቲ ከተማ ምስተታሕዘት እዩ
3: ባፅዕ
1: ምሉእ መልሲ ረኺብካ ኣለኻ ዓወት መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብገረርኡ ከምዝተታሕዘ ዝተኣምነሉ ኣየነይቲ ከተማ ምስተታሕዘት እዩ መልሲ ባፅዒ ነይሩ ባፅዕ ማዕስያ ተታሒዛ

0: ፈንቅል 1990
1: ሙሉ መልሲ ረኺብ ካለኻ ኣብ ስርሒት ፈንቅል ኣብ 1990 ኣብ ዝተኻየደ ስርሒት ባፅዒ ተታሒዛ ብድሕሪኡ ናፅነት ንክትመፅእ እውን ብዙሕ ግዜ ኣይወሰደትን ማለት እዩ። ከውሰር ናባኸ ተመሊስና ኣለና ናብ ካልይቲ ሕቶኸ ክንሰግር ኢና። ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ?
2: ኣብቲ ስክራምብል ፎር ኣፍሪካ ወይ ከዓ ምምቕቓል ኣፍሪካ ወይ ምጉጉዛይ ኣፍሪካ ዝገበሩ ኤሮፓውያን ኣብ ምፋረቕ 19 ክፍለ ዘመን
1: ራይ ግዜ ስለ ዘለክ ቁርባ ማዕራር ያብልያ ብትኽክለኛ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ትሕቶ። ግዜ ስለ ዘለኪ ፈትኒ።
2: ኤሮፓውያን ንኣፍሪካ መጓጓዛ ዝዋ ምስ ጀመሩ ኩሉ ሰብ እቲ ኢንተርናሽናሊቲ ወይ ከዓ ሃገራውነት ዝበሃል ካብ ሽዑኡ ክምዕብል ጀሚሩ ማለት እዩ።
1: ኣበይ ናይ ክፍለ ዘመን?
2: ምስ ፋሮቅ 18 ወይ 19 ክፍለ ዘመን።
1: ክልተ ነጥቢ ረኺብ ክለኺ ከውሰር። ሕቶኺ ሃገራውነት ከም ስነ ሓሳብ ኣበይ ናይ ክፍለ ዘመን ማዕቢሉ እያ ትብል ነይራ። መልሲ ድማ ኣብ 20 ክፍለ ዘመን እዩ ማዕቢሉ። እዚ ስነ ሓሳብ እዚ ዝሓየለ ፖለቲካዊ ኣተሓሳስባ ናይቲ ዝሓለፈ 300 ዓመታት ኮይኑ ምስ ሃገርካ ዝህሉ ስምዒታውን መንፈሳውን ምትእስሳር ከምኡ ውን ማሕበረ ቁጠባውን ባህላውን ዝምድናታት ዝገልጽ እዩ ነይሩ ማለት እዩ። ዮሳን ጎይቶም ናባኸ ተመሊስና ኣለና። ኣብ ትምህርቲ ከመይ ኢኸ ዮሳን?
3: ድሓነ ቶፕ ስሪ
1: ፕራይዝ ዊነር ኢኸ። ኣርት ዲኸ ሳይንስ
3: ኣርት
1: ትፈትውያ ዓይነት ሳብጀክት እንታይ?
3: ሂስትሪ።
1: ሂስትሪ። ስለዚ ኣብ ዓውዲ ኸ ክትወዳደር ደለኹ ማለት እዩ። ፅቡቅ። ናብ ካልእ ትሕቶ ኸ ክንሰግር ኢና። ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ድማ ኣፍሪቃ ብኸመይ መንገዲ እዩ?
3: ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ኣፍሪቃ ብኸመይ መንገዲ እዩ ዝብል ሕቶ ምስ ምምፃእ መግዛእቲ ናይ ኤሮጳውያን ሃገራት እዩ።
1: ሃራይ ፅቡቅ። ታሊካ ክትወስኽ ትኽእል ኢኸ።
3: እተን ሽዑ ዝገዛ ዝነበረ ሃገራት ኤሮጳውያን ምዃና ፈሊጥና ኣለና። ምሽ በቲ ሓያል መግዛእቲ ኣዝዩ ሓያል ዝኾነ መግዛእቲ እዩ ነይሩ ማለት እዩ። ብከምዚ ድማ ሳልሳይ ዓለም ኣፍሪካ።
1: ምሉእ መልሲ ረኺብ ክለኺ ዮሳን። ታሪኻ ማዕባብላ ሳልሳይ ዓለም ኣፍሪቃ ብኸመይ መንገዲ እዩ ነይሩ እያታ ሕቶ። መልሲ ድማ ምስ ምምፃእ ኤውሮጳዊ መግዛእትን ምኽላል ግዝኣታትን ብመግዛእታዊ ሓይልታት እናባዕበለ ዝመፀ እዩ ንብላ።

0: ዳንኤል ናባኻ ተመሊስና ኣለና ኣብ ታሪክ ከመይ ኢኻ ዳንኤል?
1: ወድሓኒት ታሪክ ምፍላጥ ንክፈልጥ ስፈት እየ ማለት እዩ።
0: ኣርቲ ዲኻ ሳይንስ?
1: ኣርት
0: ኣርቲ ኢኻ። ስለዚ ኣብቲ ዓውዲ ስዮኻ ዘለካ ማለት እዩ። ሕራይ ጥቡቅ ናብ ሳልሰይ ትሕቶካ ክንሰግር ኢና። ኣብ ዓንሰባ ማዕሚዳ ሰሜናዊ ሳሕል ከባቢ ደንደን ወይ ድማ ናቕፋ ዝተኻየደ መበል ክንደይ ወራር ነይሩ? ሀ ሻድሻይ፣ ለ ሳልሳይ፣ ሐ ቀዳማይ፣ መ ራብዓይ። ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ ሓሲብካ መልስ።

0: ናብ ሳሕልን ናብ ኣፋን ዝተካየደ እዩ። ስለዚ እታ መልሲ ሳልሳይ ወራር ኮይኑ ካብ ጥሪ 1979 ክሳብ 9 ለካቲት 1979 ዝፀንሐ ወራር ነይሩ ማለት እዩ። ሕራይ ዓወት ነጋሽ፣ ናብ ሳልሰይቲ ሕቶካ ክንሰግር ኢና። ኣብ ቀዳማይ ወራር ሰውራ ኤርትራ ካብዞም ዝስዕቡ ኣየናይ ዕርድታት ገዲፉን ንድሕሪት ተመሊሱን? ሀ ናቕፋ፣ ለ ከረን፣ ሐ ደቀ ምሓረ፣ መ እምባደርሆ።
1: መ እምባደርሆ።
0: ምሉእ መልሲ ረኺብካ ኣለኻ ዓወት። ሕራይ ከውሰር፣ ውድድር ከመይ ኣሎ?
2: ሓኒ
0: ናብ ሳልሰይቲ ሕቶኸ ክንሰግር ኢና። ሃገራት ኣፍሪቃ ካብዞም ዝስዕቡ ምርኩስ ገይሩ ኣይቆመን። ሀ ብስፍሓት፣ ለ ቀቢላን ብሄርን፣ ሐ ብዓሌት፣ መ ብቋንቋ።
2: ለ ቀቢላን ብሄርን።
0: ኣይ ረኸብክያን ከውሰር። ሕቶኺ ሃገራት ኣፍሪቃ ካብዞም ዝስዕቡ ምርኩስ ገይሩ ኣይቆመን እያ ትብል ነይራ። ቴን ምረፅ ድማ ሀ ብስፍሓት፣ ለ ቀቢላን ብሄርን፣ ሐ ብዓሌት፣ መ ድማ ብቋንቋ እያ ነይረን። ስለዚ መልሲ ሀ ብስፍሓት እያ ነይራ። እቲ ካልእ ቀቢላን ብሄርን ዓሌት ከምኡ ድማ ቋንቋ ዝብል ዘሎ እቲ ቀንዲ ኣብ ሃገራት ኣፍሪቃ ምርኩስ ድነበረ እዩ ነይሩ ማለት እዩ። ራዮሳን ናባኽ ተመሊስና ኣለና። ናብ ሳልሰይቲ ሕቶኹ ክንሰግር ኢና። ምርጫ ስለ ዘላትኪ ኣስተውዕል ኣቢል ክመልሲ። ካብ 15 ክሳብ 18 ክፍለ ዘመን ሰሜናዊ ወገን ኤርትራ ኣብ ትሕቲ መን ይመሓደር ነይሩ? ሀ ስልጣናት፣ ለ ደግለላት፣ ሐ ናይባት፣ መ ባሕረ ነገስታት።
3: መ ባሕር ነገስታት።
0: ኣይ ረኸብክያን ዮሳን። ሕቶኺ ካብ 15 ክሳብ 18 ክፍለ ዘመን ሰሜናዊ ወገን ኤርትራ ኣብ ትሕቲ መን ይመሓደር ነይሩ እያ ነይራ። እተን ምርጫታት ድማ ሀ ስልጣናት፣ ለ ደግለላት፣ ሐ ናይባት፣ መ ባሕሪ ነገስታት ክኸውን ከሎ መልሲ ሐ ናይባት እያ። እዚ ክፋል እዚ ኣብ ትሕቲ ግዛኣት ቱርካውያን ኣትዩ ካብ ሕርጊጎን ባፅዕን ብወከልቲቶም ግዛኣት ዝነበሩ ናይባት ይመሓደር ነይሩ ማለት እዩ። ስለዚ ኣይረኸብክያን። ዳንኤል ናባኻ ተመሊስና ኣለና። ናይ መወዳእታ ሕቶኻ ክትስዕብ እያ። ናይ ቅድሚ 1,000,000 ዓመት ኣስከሬን ጥንታዊ ሰብ ኣበየናይ ክፋል ናይ ሃገርና ተረኺቡ?
1: ኣቡያ።
0: ሓራይ ኣቡያ። እታ ቦታ ኣበያ ነይራ? ረኺብካ ያለ ሃንዲሃ ግን መለያ
1: ሳውዘርን ቀይሕ ባሕሪ፣ ደቡባዊ ቀይሕ ባሕሪ።
0: ሙሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ ናይ ቅድሚ 1,000,000 ዓመት ኣስከሬን ጥንታዊ ሰብ ኣበየናይ ክፋል ናይ ሃገርና ተረኺብ እያ ነይራ። ስለዚ መልሲ ኣብ ቡያ ደንካልያ ኮይኑ ኣብ ሰሜናዊ ቀይሕ ባሕሪ ክፋል ናይ ሃገርና ርከብ። ቡያ ድማ ከምቲ ኩላትና ንፈልጦ መሰረት ፍልቀትን ታሪክን ክንብሎ ንኽእል ማለት እዩ። ሕራይ ዓወት ናባኻ ሰጊርና ኣለና። ናይ መወዳእታ ሕቶኻ እያ። ቅድሚ ናይ መወዳእታ ሕቶኻ ምሕታትና እዚ ብሃማማተ ደረጃ ተወዲብኩም ኣብ ቤት ትምህርትኩም ተካይድዎ ንጥፈታት ኣብ መንእሰያት ወይ ድማ ኣብ ተምሃሮ መዛንድኹም ከመይ ዓይነት ውፅኢት ትረኽብሉ?
4: እዚ ምቕያር ናይ ስትራቴጂ ናይ ሃማማተ ኣብ 2026 ኣብ ክላስ ክኸውን ስለ ዝተወሰነ ፅቡቕ ለውጥ ምፅ እዩ ማለት ሲ ኣባና ጥራይ ዝግበር ነበረስ ኣብ ክላስ ስለ ክግበር ዝጀመረ ቁሩብ ዳኣ ዘሕሊልና እምበር ፅቡቕ ውፅኢት ዝርከቡ ክኸውን ይኽእል እዩ ይብል።
0: ሕራይ ፅቡቕ። ምስ ትምህርትኹም ከ ከመይ ዕንቅፋት ኣለዎ ድዩ?
4: ይብሉን
0: እተወሃህዶ ይኹም ማለት እዩ ነናቱ ግዜ ትሰርዕሉ። ሕራይ ፅቡቕ። ናብ ናይ መወዳእታ ሕቶኻ ክንሰግር ኢና። ታሪክ ንምንታይ ይጠቅም? ክልተ ጥቐስ።
4: ናይ ሕሉፍ ጌጋና ንኸይ ንደግም፣ ካልኣይ ከዓ ነቲ ንመጻኢናስ ንኽንግምቶ ማለት እዩ።
0: ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ሕቶኻ ታሪክ ንምንታይ ይጠቅም? ክልተ ጥቐስ እያ ነይራ። ስለዚ ታሪክ መንነት ሕብረተሰባት ተዓቂቡ ከም ዝቕፅል ይገብር። ካልኣይ ታሪክ ህልው ኩነታት ንምርዳእ ይሕግዝ። ከም ሳልሳይ ድማ ታሪክ ብልጫታትን ድኽመታትን ንምልላይ ይሕግዝ። ሕራይ ከውሰር ናባ ክሰጊርና ኣለና። ናይ መወዳእታ ሕቶኺያ ክትከውን እዚያ ምርጫ ስለ ዘለኪ ኣስተውዒል ክመልሲ። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ? ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ፣ ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ፣ ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ፣ መ ሓፋሽ ይተዓጠቕ ይወደብ ይንቃሕ።
2: ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ።
0: ሙሉእ መልሲ ረኺብ ክለኺ ከውሰር። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ ትብል ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ።

0: ለ ሐፋሽ ይተዓጠቅ ይንቃሕ ይወደብ ሐ ሐፋሽ ይንቃሕ ይወደብ ይተዓጠቅ መ ሐፋሽ ይተዓጠቅ ይወደብ ይንቃሕ ስለዚ መልሲ ሐ ሐፋሽ ይንቃሕ ይወደብ ይተዓጠቅ ብኸመይ ኣሳቅን ዕቲ ትኸውን ኢል ክትሓስቢ
1: መጀመሪያ ሓፋሽ ክንብል ከለና እቶም ህዝቢ ኤርትራ ማለት እዩ መጀመርያ እቲ ንቕሓት ኣብ ርእስና ክመፅእ ኣለዎ ቅድሚ ዝኾነስ ርእሲ ተኣሚን እዩ ዝኾነ ነገር ክሰርሕ ዝኽእል ካልኣይ እቲ ውዳበ ኣብ መንጎና ዘሎ ክተርር ኣለዎ ብድሕሪኡ ከዓኒ እቲ ዕጥቂ ይመፅእ ማለት እዩ ኣብ ሰውራ ክንሪኦ ከለና እቲ ዕጥቂ ብረትን ማሽናትን እዩ ነይሩ ብድሕሪ ናፅነት ኤርትራ ከዓኒ እቲ ዕጥቂ ናይ ተምሃሮ ፍልጠትን ሓድነትን ክኸውን ክኢሉ ማለት እዩ ስለዚኣ ከዓ እዚኣ ታጭርሖ ናይ ሓፋሽ ኮይና
0: ሕራይ ፅቡቅ መልሲ ዩ ከውሰር ስለዚ መጀመርታ ንቕሓት ሽዑ ውዳበ ኣብ መወዳእታ ድማ ዕጥቂ እዩ ድመፅእ ማለት እዩ ናይ መወዳእታ ተወዳዳሪትና ምስ ናይ መወዳእታ ሕቶኺ ቅድሚ ምውዳእኺ ግን ውድድር ከመይ ፀኒሑ
2: ውድድር ብጣዕሚ ፅቡቅ ፀኒሑ ሓያላት ተወዳደርቲ እዮም ከምዚ ካብዚ ስታይ ትርዳእ ትምህርትስ ወይ ክምህረካ ዝኽእል ስመምህር ጥራሕ ኣይኮነን ዋላ ተምሃሮ ክምህረካ ዝኽእል ስለዚ ሓያለ ተምሃሮ እዮም ዘለዉ ተወዳደርቲ ማለት እዩ
0: ፅቡቅ ስለዚ ትምህርቲ ከላይ ሒዝ ክትኸድ ኣለኹ ማለት እዩ ፅቡቅ ዮሳን ናብ ናይ መወዳእታ ሕቶ ክንሰግር ኢና ምዕሩይ ዝርግሐ ዕድላት ትምህርቲ ኣገልግሎት ጥዕና ዕድላት ስራሕ መሰላትን ጉባኣትን ዝውክል ቃል ሀ ብፃይነት ለ ማሕበራዊ ፍትሒ መ ሃገራውነት ረ ኩሎም መልሲ እዮም
2: ለ ማሕበራዊ ፍትሒ
0: ምሉ መልሲ ረኺብ ክላኺ ዮሳን ምዕሩይ ዝርግሐ ዕድላት ትምህርቲ ኣገልግሎት ጥዕና ዕድላት ስራሕ መሰላትን ጉባኣትን ዝውክል ቃል ኣየና እዩ እያ ነይራ ሀ ብፃይነት ለ ማሕበራዊ ፍትሒ ሐ ተወፋይነት መ ሃገራውነት ረ ኩሎም መልሲ እያ ነይራ መልሲ ድማ ለ ማሕበራዊ ፍትሒ ትኸውናላ ማለት እዩ ክቡራንን ክቡራትን ተኸታተልትና ናይ ቀዳማይ መድረኽ ሳልሳይ ዙር ኣብዚ ወዲእና ኣለና ኣብዚ መፅእ ናይ ካልኣይ መድረኽ ውድድር ሒዝናልኩም ኢና ክንምለስ ክሳብ ሽዑ ሰሰና እዩ

ዛዜማ እዚኣ ከመይ ከነስተመቕላ ፅኒሕና ብተዋ ተኸታተልቲ መረፊሩና ንሰብ ዶ ክንፃወት ፅኒሕና ፅቡቅ ካብዚ ስዕባ ቢለ ድማ ናብታ ትቕፅል ትሕዝቶና ማለት ምህር ፍዮርና ይክብለኩም ናይ ኢሎም ምህር ፍዮርና ድማ ረኽባ ምሕረት ኣብ ተዳልያ ንዓና ትበቂዓ ዝበለታ ምክሪያ ሒዛትና መፅያ ዘላ ቅድሚኡ ግን ሓንቲ ሕቶ ሓይታት ነራ ናይ ሎም ዓንቲ ዘይማስ እንታይ ኣጋቢዝክዮም ነርኪ ኢላትን ሞ ምሳና ትፃወት ኢለያ ሳኻስ ሳዓስዕ ሞ ስራሕካይ ትረስዕ ፀወታ ጥራይሲ ኣኻሊ ይኮነን ኢላትኒ እንተይ ደኣ ሞ ክገብሩ ብጀካ ፀወታ ኢሎም ሓተት ክዎ ከዓ ዝመክሮም ኣለኒ ትብለና ኣላ ሞ ዘርባ ከይንዋሕኩም ብቐታ ናፍታ ምክሪ ከብለኩም እየ ንስኹም ድማ ሰድያ ክመጣጢሕኩም ኮፍ ኢልኩም ክትከታተለዋ ንዓደምኩም ብቐታና ምክሪ ፍዮርና ከብለኩም እየ ስናይ ምክትታል

ሰላም፣ ከመይ ቀኒኹም? ፍትዋት ተኸታተልቲ መደብ ፌርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፌርና። ምቅርራብ ምኽረንታዊ ዕረፍቲ ከመይ ኣሎ? መቸም 10 ኣዋርሕ ከም ሓንቲ መዓልቲ ከይተማነና ሓሊፍና። ንኽረምታዊ ዕረፍትና ድማ ነታ ንፈትዋ ትምህርትና ንፋነዋ ኣለና። በሉ ፍትዋት ተኸታተልቲ፣ ቅኒ ናብቲ ናይ ሎም ዝተዳለወ ምኽሪ ምቕራበይ ክፋነወኪ እትብል ጥዕምቲ ግጥሚ ጋብዘኩም እሞ ዳግማይ ክንራኸብ ኢና።

0: ደቂ ኣመተፈለኪ ፍጹም ከረጋጽኹ ማመጺና እምበር መዓዝ ንፍላኣባኺ ድርዓመተ መሊዘ ምሳኺ ክጻት ክሕጎስ ኢለ ቤት ምርተይ ብንጉኡ መጽ ኣብ ደንበኺ ዘሊለ ምሳኺ ተሓጒሰ ትምህርተይ ቀሲነ እዚ መጽ ደሞ ኢለ ግዜ ዘየርክበላ ኢለ ዓቢኻ ደጊ ኢኪ ኣኸለ መዓልቲ መመራእታ መጽ ሽዑ ብዙሕ ሓዚነ ክፍለኪ ኣዝዩ ከበደ ንዓተይ ደሪዘ ግን ብዙሕ ተዓጊሰ ኣባኺ ምዕባየይ ኣዘየ ተዓቢነ ቻ ቤት ትምህርተይ ቻ መምሃረነይ ቻ ቤት ክላሰይ ክምለሰየ ካብፅሕ ንኣሽቲ ሕዋተይ ክምለሰየ ካብፅሕ ንኣሽቲ ሕዋተይ
1: ንፍልላይ ምስ ትምህርትናስ እንኳዕ ከማል ንኽብ ተወርሒ ጥራይ ኮነ ምክንያቱ ናፍቆታ ፈፂም ናይ ምኽኣልነን ብፍላይ ድማ ፍቕሪ መማሃርትና ኣዝዩ ምኸበደና ሓንቲ መሓዛይ ብዛዕባ እዚ ክዛረብ ከላሲ ፍቕሪ ቤት ትምህርትና ልክዕ ከም ፍቕሪ ወላዲት ኢላትኒ ምክንያት ነግረኒ ከላ ከዓ በቃ ኣደ ወላ ንስዓታት ዕዳጋ በፂሓ ክመፅእ ከላ ከም ገለ ሓቦት ውፅውፅ ይብለና ምስተመሰት ከዓ ደስ ይብለና ቁሩብ ከየፀናሕካ ትሕንቅቕ ትርብሻ ብዙሓት ካብ ኣሕዋትና ነዴና ዝሕጉስ ተግባራት እናሰርሑ ሓጎሶም ዝገልፁላ እኳ እንትኾኑ እቶም ካልኦት ከዓ ብውሽጦም ፍትው እናበልዋ ግን ከዓ ርብሽ የብልዋ ምስተፈለየት ከዓ ናብታ ምድፍናቆቦም ኢ

ሓቃያ ፍቕሪ ቤት ትምህርትና ካብቲ ማሓዛይ ዝገለፀቶ ኣይወፅን እዩ። ልክዕ ከም ፍቕሪ ወላዲቲ ኣብ ቤት ትምህርትናስ ክንደይ ኣብነታውያን ንሕግን ስርዓትን እቲ ቤት ትምህርቲ ተኸቲሎም ንመምሃራንን ምሕዳርን ዝሐጉስ ኣካይዳ ሒዞም ዝኸዱ ኣለውን ዶ? ሓደ ሓደ ተምሃሮ ከዓ ዋዕ ስለ ዘለዎም ብዙሕ ግዜ ብተግባራቶም ክቕፅዑ ይረኣዩ። ይኹን እምበር ትምህርቲ ትዕፀላ ክበሃል ከሎ ቀጨውጨውጨውጨው ኢሎም ገና ከይከዱ ምስ መምሃርቶም ይናፍቑ። 10 ሰዓት ክራኸቡን መዘክርታ ክሰኣሉን ይውዕሉ። ነዘን 2 ወርሒ ክረምታዊ ዕረፍቲ ከም ነዊሕ ግዜ ብምሕሳብ ብምድፍናቕ ይፋለዉ። በዚ ኮይኑ በቲ ግን ንክረምታዊ ዕረፍትና ንፋሎ ኣለና። ድሕሪ 2 ወርሒ ዳግማይ ክንራኸብ እኳ እንትኾና 2 ወርሒ ግን ቀሊል ግዜ ኣይኮነን፣ ዳርጋ ርብዕ ዓመት ማለት እዩ። ኣብ 1 ዓመት ናይ ሓደ ክፍለ ትምህርቲ ማለት ናይ 2 ሰሚስተር ትምህርቲ እንሽፍነሉ ግዜ እንተኮይኑ ርብዕ ዓመት ከዳ ብኸመይ ኢና ከነሕልፎ ሓሲብናሉ ዶ ንፈልጥ? 2 ወርሒ ከም ግዜ ሞ ንርኣዮ ቁም ነገር እንተሰሪሕናሉ ሕጂ ምሳና ዘየለ ፈፂምና ዘይንፈልጦ ዝነበርና ሞያ ዋናታት ኮይና ክንሰርሓሉን ክንጥቀመሉን እንኽእል ግዜ እዩ። ንኣብነት ሕጂ ፈፂምና ዘይንሰምዖን ዘይንጠቀመሉን ሓድሽ ቋንቋ ሓደ ኢልና እንተጀሚርናዮ ምናልባት ድሕሪ 2 ወርሒ በቲ ቋንቋ ክንዛረበሉን ክንረዳድኣሉን እንኽእል ማለት እዩ። ሎሚ ፈፂሙ ምሳና ዘየለ ክእለት ድሕሪ 2 ወርሒ ክኢላታት ናይቲ ሞያ ኮይናስ ክንሰርሓሉን ንዓና ኮይኑ ንካልኦት እንጠቕመሉ ኣጋጣሚ ንፈጥረሉ ግዜ እዩ 2 ወርሒ። ሓደ ሓደ ግዜ ኣብ ገዛና ዝኾነ ነገር ኮይና ጭንቕ ንብለሉ እዋን የጋጥመና ዶ? ንኣብነት ናይ ገዛ ቴሌቭዥን ተባላሻትና ከነዕርያ ብዘይ ምኽኣልና መን ኣሎ ዝዕሪ ኢልና ቴክኒሻን ንፅውዐሉ ኣጋጣሚ ወይ ከዓ ገዛና ንምፅባቅ ሕብሪ መንደቕ ዝለኸልና ብፍላይ ከዓ ስእሊ ዘለዎ ፅቡቅ ዲኮ ክገብረልና ምስ እናሓስብ መን ኣሎ ክኢላ ቀባይ ኢልና ደሊና ዶ ንፈልጥ? ወይ ድማ ኣብ ቀፅል ገዛና ንእሽቶ ተኽሊ ክንተክል ደሊና ግን ከዓ እንታይ ከም እንተክል ብኸመይ ከም እንከናኸና ክሕብረና ዝኽእሉ ምስቲ ሞያ ምትእሳር ዘለዎም ንፋዓት ኣትክልተኛታት ደሊና ዶ ንፈልጥ? ወይ ከዓ ናይ ገዛ ብሽክለታ ጓዕጓዕ እናበለት ምስ ኣሸገረትና ናብ እንዳ ችክልስታ ኬልና ንሓደ ክኢላ ፀገማ ነጊርና ክዕርየልና ሓቲትናዮ ዶ ንፈልጥ? እዚ ኩሉ ሞያታት እዩ። ሓደ ካብዞም ክኢላታት ወይ ወለንቲ ሞያ ክንከውን ከዓ 2 ወርሒ ናይ ስልጠና ኣዋርሕ እኹላት እዩ። ምስ ተመክሮ ከዓ ሞያና እናዓመቆን እናስፋሕናዮን ንኸይድ ማለት እዩ። ሽዑ ሕሰብዎ ወነንቲ ናይቲ ሞያ ተባሂልና ገዛና ኳሕኪሖም ከምዚ ኣሽግር ኣጋጢማትናስ ተፀጊምና ኮይና ሞያኹም ተጠቂምኩም ፍትሑልና ኣባ ክብሉና ከለውስ ከመይ ኩርዓት ይስማዓና? ወይ 2 በበይኑ ዝቋንቋኦም ክረዳድኡ ብዘይምኽኣሎም ዳርጋ ናብ ፀማማት ኣብ ዝተቀይሩሉ ኣጋጣሚ ናይ 2ቲኦም ቋንቋ ብግቡእ እትመልኽ ስለ ዝኮንካ ኣብ መንጎኦም ኣቲኻ ብስርዓት ከተረዳድኦም ከለካ እንታይ ዓይነት ባህታ ይፈጥረልካ? ነዚ ኩሉ ንምግባር እምበኣር ናይ 2 ወርሒ ናይ ስልጠና መደብ እዩ ዘድልየና። እሞ ኸዳ ቤት ትምህርትና ን2 ወርሒ ናይ ዕረፍቲ ግዜ ሂባትና ኣላ። ኣብ ከመይ ዝበለ ሞያዊ ትምህርቲ ወይ ካልእ ጠቃሚ ግዜ ከም እነሕልፎ ንዓና ዝምልከት እኳ እንተኾነ እቲ በትሪ ኣብ ኢድና እቲ ተመን ኣብ እግርና እዩ እሞ ልብና ይዓቢ። ብዝኾነ ግን ኩሉና ተምሃሮ ሰናይ ክረምታዊ ዕረፍቲ ክኾነልና እናተመነና ኣብ ዝመፅእ ዓመተ ትምህርቲ ንሕና ተደመሮ 1 ዓመት ካብ ዕድሜና ሓደ ሞያን ወይ ክእለትን ወሲኽና ድሕሪ 2 ወርሒ የራኽበና እናበልኩ ትፋለወኩም። ንክረምታዊ ዕረፍቲ ኮንኩም ክፋለወኩም ዝብለኩም ዘለኹ ሎሚ ተዳልያ ዝነበረት ምኽርትዮና ወዲኣስ ናብ ኣቕራቢት መደብ ክፋለወኩም ማለት እየ። እምበር ኣብ ዝመፅእ ሰሙን ካልእ ምኽርትዮና ሒዘልኩም ስለ ዝቐርብ ሲ ነዊሕ ኣይንፈላለየና። ደሓንቀንዩ

ካብዚ ሓፃን መሰጋገሪ ዳግማ ተረኪብና ኣለና ፍትዋ ተኸታተልቲ መረፊርና በሉ ካብዚ ፅዕባ ብለ ድማ ካብ ሃንቀውታ ትፅበይዋ ማለት ሕሶ ድራማ ይክብለኩም ናይ ሎም ድራማ ድማ ክምሃር ኣለዎ ትብል ድራማ እዮም ሒዞም እናቐሪቦም ዘለዉ ተወሳእትና ድማ ምድለዋቶም ኣፃፊፎም ተቐሪቦም ይፅበይና ኣለዉ እሞ ብቐጥታ እና ድራማ ክብለኩም እየ ሰናይ ምክልታል

0: ኸረይ ኬና ዓርቢ ክትኮነለይ እንዴ ክትፅበ ፀኒያ እንኳ ትራይ ተወደት እንኳ ዓርቢ በፃት ገድፋ ኬና ዝገበረ ተሰሞ ምፀላኹማ ከማ ምፀላኹማ
1: እሞ ነገርና ባታይ ፀገም ፅሸረኻት ሃርማ
0: ባልያ ካ ድርብሽ ነዚያ ኣሚነ ፈተና መቕዳሒ ከማ ንገድ ዜሮ ካብ 30 ኮ የረኺበ ባዕለ ተስፍትነኮ ፍርቂ ፍርቂ ከማንኮ ምረኸብኩ ነይረ
1: ዋ እሞ እንታይ ፀገም ባ ነገርና
2: ኣትሽኽሉ ይቆለጥ ኮይ ክነገረኪ ኣቕሪሓት ንብል መልሲ ድማ ኣዳነግራት ንብል ባዕልኻ ስከ ነገራ ብጅኸ ባዕልኻ
0: ጓለይሲ ፈተና ቅድሚት እንዳሕሪት ንኮፍ ኢልና ነርና ኣነ ከዓ ዮሩስ ንፍዕት ያለ ከተቕድሓኒ ናምበር ዋን ናምበር ቱ ናምበር ስር እናበልኩ ከተቕድሓኒ ረብሽ እያ ምስ ረባሽ ኳሳ ከዓ ሓንቲ ጨራም ወረቐት ብታሕቲ ሕሊፋትለይ ብታሕቲ ሕሊፈ ኣነ ከዓ መልሲ ዕለ ኣምፅሕሊ ግንፅል ግንፅል ኣለ ተራዋ ስተይ ስከ ፀኒሓትኒ ፈተና ክውዳእ 10 ደቂቕ ምስ ተረፎ ኣብ ኮሽን ፔፐር ፀሒፈ ክበከያ ሓንሳ ዓቕሊ ግበር ትብለኒ ኣነ ከዓ ብዓቕሊ ተተፀበኽዋ ተተፀበኽዋ ፈተና ክውዳእ ልክ 10 ደቂቕ ምስ ተረፎ መልሲ መሊሳ ትበኒ ኣነ ከዓ ጠስሚ ኢለ ተፈትፊቱ ዝመፃ ንመልሲ ኣብ ከለኹ ኣምፃሒለ ኣብ ከለኹ ኣብ ዓብ ውሽጢ 10 ደቂ ምልስ ምልስ ኢለ ወዲአ መምህር ሂብያ ደገ ምስ ወፃናስ ነቲ ናይ ፈተና ወረቐት ምስ ናይ ካልኦት ምስ ንፉዓት ተመሃሩ መሰራ ኣክወስ ወላ ሓደ ሓንቲ ታይቲ መልሲ ኮይ ወላ ዘይብላ ዜሮ ዜሮ ኣባዕ ከማ እንተተብላ
1: ኣታተ እግሪካ ክብ ጥዑ ድዩ
2: ኣትያርስ ኩም ዶ ግበሪ
1: ኣቕድሕኒ ናበለ ብፅብፅ ኣቢልኒ
2: እሞ ዘይኮኑ መልሲ ክትነግርዮ
1: ስቕ በሉ ክመሃር ኣለዎም

0: ፅቡቃት ንህሊ ኣለ
1: ንሃለዎ ኣሎኒ
2: ንኪዩ ሰሚራ ዓርኪ ንኪዩ ከዓ ሲና ሓፍቲ ጠሚዒ ከዓ ፀኒሐ
0: ልካ እንተይ ገርናልካ ናይ ሞ ሲናሓፍቲ ሓሳ ክዛረብ ኣቲ ሲና ሓፍቲ ወላ ገዛ ክደት ወዝዮ ከደንፀካምሽ
1: ዎ ፈለማ ተሰጊገ ምስ በለኒ ንዓናይ ምሳይ ንገዛና ኢለ ብሓንሳ ውዕልና ምሳና ከዓ ተመሲሑ ድሓር ግን ዮርስ ነጊርያ ዮርስ ከዓ ንገዛና እንታይ ከም ዝበለቶም ሸዓነሸዓ ዮም ኣባሪሮሞ እስኻ ተደለ ከምሳ ካደ ተወዝዶ
0: እዎ ኣሾምከ ገዛና ክወዝዶ ኣብ ደገ ምሳይ ክፃተደሞ ክቆትሉኒ እዮም ገዛና ዮርስ ካብ ገዝኡ ዝተባረረሉ ምክንያት ምስ ነገረቶም ሽዑ ንሽዑ ዕፅርኹ ሽዑ ፅዮሙ
2: ድሓናይ ትሰኮፍ ገዛ ኮለኒ ባባ ብዝገበርክዎ ጌጋ ኣይወደይኒ ካኢሉ ሰጉኒ ዮርስካ ኣብዝኣተኽዎ ገዛ ና መፀት ኣራዚና ከም ዝወፀ ጌራትን ሰለስተ መዓልቲ ካብ ስድራይ ተፈለየ ካብ ከልቢ ዝኸፍእ ውርደት ረኺበ ገዛና ኸይረ ኣብ ብርኮም ወዲቐ ይቕሬታ ክሓቶም እዩ እንታይ ደ ክገብሩኒዮም ቻው
0: Yes!

እዛ ድራማ ከመይ ክንከታተላ ፅንሕና ፍትዋ ተኸታተልቲ መደፊርና ካብ ድራማ ኪነ ምዝንጋዕ ብዙሕ ቁም ነገር ተማሂርና ክንከውን ተስፋ ገብር እምበርከስ ፍትዋ ተኸታተልቲ መደፊርና ፊዮርና ሎሚ ኢላ ደላቶም ዝነበረ ትሕዝቶታት እዚ ክትከታተልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ተሓጊዝኩም ዓጊብኩም ብዓብዪ ድማ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኸብና ኣብ ዝመፅእ ሰሙን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ ብመለሳት ዘለዎም ትሕዝቶታት ይኸውን ክሳዕ ሽዑ ግን ሰሰናይ ንኽእልና

ኣብ ኣሜሪካ ልዕሊ 12 ክለ ሃገር ፕላስቲካዊ መሳርያ ንኸይእገድ ሓበሬታ ከመሓላልፋ ከለዋ ኣስታት 100 ከተማታት ናይ ኣሜሪካ ግን ፕላስቲክ ክእግዳን ኣድላይነት ምስ ዝህልዎ ድማ ቀረፅ ክኽፍላን ይረኣያ። ሓንቲ ካብዘን ፕላስቲካዊ መሳርያ ዝኸልከላ ከተማታት ሲያትል ኮይና ነቶም ሓንሳብ ተጠቒምካ እትድርብዮ መሳርሒታት ማለት ብልምዲ ዩዝ ኤን ስሮ ተባሂሎም ዝፍለጡ ከም ፕላስቲካዊ ከረፂት መምፀይ መስተ ከይተረፈ ዝኣገደት ዝዓበየት ናይ ኣሜሪካ ከተማ ተባሂላ ትፍለጥ። ቤካ ፎልስ ዝተባሃለት ናይ ሲያትል ህዝባዊ ኣገልግሎት እትሰርሕ ከም እትገልጾ ወላ እውን እቲ ዝበለፀ ዳግመ ምምስራሕ ዘካየድ ትካል ብቑዕ ከም ዘይኮነ እያ ትገልጽ። ምክንያቱ እታ ማሽን ንዝተወሰነ ዓቐን ዘለዎ ፕላስቲክ እያ እተመስርሕ። ንኣብነት ከም መምፀይ መስተ ዝኾነ ስትሮው ንእሽተይ ስለ ዝኾነ ከይተመስርሐ ካብ ማሽን ክወድቕ እዩ ዝረአ ትብል። ማሚ ሃራ ዝተባሃለት ህዝባዊ ኣገልግሎት ናይ ሲያትል እተመሓድር ወሲኻ እቲ ኣነ ዝጥቀመላ መምፀይ መስተ ኣብ ሰላማዊ ውቅያኖስ ከይዳ ንኣሽሓት ዓመታት ክሓቕቕት ብምፅናሕ ንዓሳታት ክትቀትልን ወይ ድማ ድሕሪ 10 ዓመታት ኣብ ውሽጢ ኣካላት ናይቲ ክምገቡ ቐሪበ የ ዘለኹ ዓሳ ክትፀንሐኒ ኣይደልን እየ ትብል። እዞም ኣብ ትሕትያ ተቖፂሮም ዝነጥፉ ጉጅለ ቅድሚ ነዚ ናይ ሲያትል ምእጋድ መስርሕ ምጅማሮም ኣብተን ፕላስቲክ ዝጥቀማ ትካላት ሓላፍነት ክወስዱ እዮም ተረኣዮም። መብዛሕትአን ትካላት በዚ እገዳ ክሰማምዓ እንከለዋ ገለ ግን ነቲ ኣብ ክ

ፕላስቲክ ክጥቀምሉ ከም ዘለዎም ዝተሓበርዎ መሳርሒ ዋጋ ከቢርና ብምባል ከማርሩ ይረአዩ ኣለው። ነዚ ድማ ንረብሕኦም ብዘይሓስብ መገዲ ፍታሕ ኣብ ምርካብ ሓሶብ ኩሉ ጀሚሮም ኣለው። ኣብ ዓመት ልዕሊ ሚልዮን መምፀኢ መስተ ማለት ስትሮው ንገዝእ። ኣብዚ ሕጂ እዋን ግን ዋጋ ናይዚ ሓድሽ ብመንግስቲ ዝተኣዘዘልና ስትሮው ብ3 ዕፅፊ ዛይዱ ይርከብ ይብል ባብ ዳንከን ዝተባህለ ዋና ናይዛ ንልዕሊ 80 ዓመታት ዝሰርሐት ቤት መግቢ ኣይቫርስ። ንሱ ቐፂሉ ንዘዝመፅእ ዓሚል ኣይኮናን መምፀኢ መስተ እንህብ፣ ቅድም ይደሊ እንተኾይኑ ንሓቶ፣ ብድሕሪኡ ነቲ ብኣትክልቲ ዝተሰርሐ እሞ ምስ ተጓሕፈ ድማ ተመስርሑ ንመስቢሒ መሬት ዝኸውን ድኹዕ ዝቕየር መምፀኢ መስተ ንህቦም ይብል። እዚ ግን ፍታሕ ኣይኮነን፣ ምኽንያቱ በዛ መምፀኢ መስተ ክትሰቲ እስከ ፈትኒ በላ ነዛ ገጽጤኛ ክትመጺ ምስ ፈተነት ዘይከምቲ ናይ ቀደም ፕላስቲካዊ መምፀኢ መስተ በዚ ንኽትሰቲ ኣዝዩ ኸቢድ ምዃኑ ተረድኣ። ንሱ ቐጺሉ ዋጋ ናይዚ ሕጂ ማዕቢሉ ዘሎ መምፀኢ መስተ ካብቲ ቅድሚ ሕጂ ዝነበረ ወይ ዝተለምደ መምፀዒ ብ3 ዕፅፊ ዛይድ፣ ቁሩብ ዋጋ እንተጐደለ ብምባል ብጃምላየ ዝዕድጎ። እዚ መንግስቲ ዝሃበና መምርሒ ፍትሓዊ ይኮነን፣ ንሕና ዓማዊልና ዝጠለብዎ ከነማልኢና ንደሊ ይብል እናማረረ። ዌስት ቤንሰን ዝተባህለ ወናኒ ናይ ታኮ ታይም ዝተባህለ ትካል ነቲ ናይ ከተማ ሲያትል መምርሒ ብግቡእ ክትግብሮን ካልእ ኣማራፂታት ብምጥቃም ኣብነታዊ ዝኾነ ኣካይዳ ይኽተል ከም ዘሎን ይሕበር። ኣብዚ ሕጂ እዋን እዛ ትካል ንዓማዊላ እተቕርቦ ኣቕሓ ካብ ዝነኣሰ ክሳብ ዝዓበየ ኮምፖስት እዩ። እዚ ማለት ልክዕ ንፕላስቲክ ዝመስል ኮይኑ ግን ብባህርያዊ ነገራት ዝተሰርሐ ኣቕሓ እዩ። ምስ ተጓሕፈ ድማ ተጣሒኑ ንመስብሒ መሬት ድኹዕ ይኸውን። ወናኒ ናይዛ ትካል ዝኾነ ቤንሰን ብዛዕባ ዝመብርህ ክህብ እንከሎ፣ ንሕና ወነንቲ ትካላት ነዚ ኮምፖስት ወላ ብ5 ዕፅፊ ዋጋ ናይቲ ቅድሚ ሕጂ እንጥቀመሉ ዝነበርና ፕላስቲካዊ ናውቲ ንግዛኣዮ፣ ንድሕነት ነዚ እንነብረሉ ኣከባብን ሕብረተሰብን ክሳብ ዝኾነ ዝግባኣና ጻዕሪ ከነካይድ ይግባእ ይብል። ኣብዚ ክንርድኦ ዘለና እዚ ኮምፖስት ዝበሃል ናውቲ ምስ ተጓሕፈ ናብቲ ዝግባእ መሳለጥያ ወይ ኣብ ውሽጢ ማሽን ክኣትለዎ፣ በዚ ድማ ናብ ሓመድ ተቐይሩ መስብሒ መሬት ማለት ድኹዕ ይኸውን። እዚ ሕጂ እንዕዘቦ ኣብ ሲያትል ዝርከብ ናይ ኮምፖስት ኢንዳስትሪ ናይ ስድራ ትካል ኮይኑ ብጄሰን ለንስ ዝተባህለ ወዶም ይካየድ። ጋዜጠኛ ኣምና ፕላስቲካዊ ትሕዝቶ ዘለዎም ነገራት ዘምፅእዎ ሳዕቤን ምስ ሓተተቶም እዚ ኢልካ ክግመት ዘይከኣል ሳዕቤን እዩ ዘለዎም ብምባል መግለፂ ከም ዝስእነሉ ነገራ። ኣብዚ ትካል ከይተረፈ ምስቲ ኮምፖስት ማለት ብባህርያዊ ነገራት ዝተሰርሐ ኣቕሓ እሞ ሕጂ ተጣሒኑ ንድኹዒ ዝቕረብ ዘሎ ሓመድ ሓሓሊፍካ ፕላስቲክ ከም ዝርከብ ይረአ። ጄሰን ለንስ ካብ 2008 ጀሚሩ እዩ ኣብዚ ስራሕ ዝነጥፍ ዘሎ። ናይ ስያትል ላዕለዎት ሓለፍትን ሕብረተሰብን ነዚ ሓሳብ ብምድጋፍ ዘይተሳተፍ ወይ ዘይተሓባበር ነይሩ እንተ ደኣ ዝኸውን እዚ ትካል ኣይመሃለዎን ነይሩ ይብል። ማይታሽ ሓቶን ዝግመት ኮምፖስት ናብ ድኹዒ ይቕይር። ካብቶም ኣብ ስያትል ዝርከቡ ነዚ ፍርያት ዝደልዩ ዓበይቲ ትካላት ጀሚሩ ክሳብ ኣብ ናይ ውልቆም ገዛ ጀርዲን ዝገብሩ ውልቀ ሰባት ድማ ክሸይጥ ይኽእል። ከተማ ሲያትል ኣብቲ ጠገለ ዘይብሉ ሰብ ዝሳተፎ መፃወቲ ሜዳ ናይ ዝተፈላለየ ግጥማት ዝኾነ ስታድዮም ከይተረፈ ኮምፖስት ዝኾነ ናውቲ መብልዕን መስተይን ጥራሕ ንኽጥቀማያ ኣኺላ። ኣብ 2017 እዚ ሜዳ ካብቲ ሰብ ተጠቒሙ ዝጓሓፎ ኮምፖስት 96,000 ኣብ መዓላ ናይ ድኹዒ ከም ዝወዕለ ይፍለጥ። ትሬቨር ጎቢ ዝተባህለ ብዛዕባ እዚ ክገልጽ እንከሎ ድሕሪ ግጥማት ነቲ ሰብ ዝገድፎ ጓሓፍ ኣየናዩ ፕላስቲክ ኣየናይ ከ ኮምፖስት ኢልካ ክትፈላል እኳ ኣህላኽ እንተኾነ ግን ቲፎዞና ዝሰማምዕሉ ክሳብ ዝኾነ ንዓና ኣዕጋቢ እዩ ይብል። ጋዜጠኛ ኣምና ቐፂላ ገለ ከተማታትን ትካላትን ናይ ኣሜሪካ ፕላስቲካዊ ናውቲ ንምውጋድ ዝከኣለን ክፅዕራ እንከለዋ፣ ካናዳ ግን ኣብ መላእ እቲ ሃገር እገዳ ናይ ፕላስቲክ ከም ዘጽደቐት ይፍለጥ።
ቀዳማይ ሚኒስትር ጃስቲን ትሩዲዩ ኣብ ግንቦት 2019 ዘውፅኦ መግለፂ ካናዳ ኣብ 2021 ተጠቃምነት ናይ ፕላስቲክ ከም እተወግድን ነዚ መሸጣ ወይ ከፍርያ ዝተረኽባ ትካላት ድማ ግቡእ መቕፃዕቲ ከም ዝብየነለን ሓቢሩ ነይሩ እዩ። እዛ ኣንቦክስድ ዝተባሃለት ኣብ ቶሮንቶ ትርከብ ቤት መሸጣ እቲ ንግዚኡ ተጠቒምካ እትጎሕፎ ፕላስቲክ ጠቕሊሎም ከም ዘወገድዎ ይፍለጥ። ዋና ናይዛ ትካል ሚሸል ከም እትሕብሮ እትዕድጎ ኣስቤዛ ካብ ኣብ ጎማታት ተዓሽጉ ዝመፀካ ፍሬሽ ማለት ብሓድሽ ክትሪኦ ክድህስሶ ሽቱኡ ከተስተማቕሮን ኣለካ ዝብል መምርሒ ተኸቲልና ኢና ነቲ ንሓደ ግዜ ጥራሕ ተጠቒምካ ዝድርበ ፕላስቲክ ነወግድ ዘለና ትብል። ኣብዚ ትካል ክዕድጉ ዝመፁ ዓማዊል መብዛሕትኦም ናቶም ሳንጣ ወይ ጎማታት ናይ ፀባ ሒዞም እዮም ዝመፁ። ነቶም ዘይተማልኡ ዝኸውን መሸጣ ግን ኣሎ። ኣብዚ ትካል ገለ ትሕዝቶ ንኸይበላሸዉ ግድነት ኣብ ጎማታት ክቕመጡ ዘለዎም ኣለዉ። ሚሸል ብዛዕባ እዚ ክተብርህን ከላ ቀንዲ ዕላማ ናይ ትካልና ነትን ሓንሳብ ተጠቒምካ እትድርብዮ ፕላስቲክ ንምውጋድ እዩ። እዚ ዝተፈላለየ ትሕዝቶ ተቐሚጡሉ ዘሎ ፕላስቲክ ግን ንነዊሕ እዋን ከገልግለና እዩ። ምስቲ ዩዝ ኤን ስሮ ተባሂሉ ዝስመ ፕላስቲክ ዝወዳደር ኣይኮነን። እዚ ንነዊሕ እዋን ዘገልግል ዘላቕነት ዘለዎ ፍርያት እዩ ትብል።

ዘይከም ሕቡራት መንግስታት ኣሜሪካ ህዝቢ ካናዳ እቲ ናይ ፕላስቲክ እገዳ ከም ዝተቐበሎን ኣብ ተግባር የውዕሎ ከም ዘሎን ይፍለጥ። 81 ሚታዊት ካብ ህዝቢ ካናዳ ነዚ ሓሳብ ከም ዝደገፎ፣ ትካላት ድማ ፕላስቲክ ንምጥፋእ ይፅዕሩን ተወሳኺ ብምኽፋል ፕላስቲካዊ ጓሓፍ ንምጥፋእ ይተሓባበሩን ከም ዘለዉ ይፍለጥ። ኣብ ምዕራባውያን ሃገራት ብዙሕ ሰብ ነቲ ዝጥቀመሉ ፕላስቲካዊ መሳርሒ ከወግድ ኣብ ዝብገሰሉ በየን ከም ዝጅምር ክሽገር ኢኻ ትዕዘብ። ግን በታ ዝደቐቐት እሞ ይጀምር ብድሕሪኡ እናስፋሕፋሕ ክኸይድ ከም ዝኽእል ይእመን። ቪኪ ፖፓ ዝተባሃለት ኣብ ቶሮንቶ እትቕመጣደ ዓሚል ናይ ዝትካል እያ። ንሳ ኣብ ገዛኣ ፕላስቲክ ዝበሃል ናውቲ ኣይተዘውትርን እያ። ንሳ ክትገልጽ እንከላ ኣነ ከም ዝመስለኒ ዝኾነ ነገር ክንገብር ኣብ እንሓስበሉ ክንገብሮ ንኽእል ኢና። ሳዕብየን ናይ ፕላስቲክ ፈሊጥና ኣለና። ቅድሚ ሕጂ ዝገበርናዮ ዝምለስ ኣይኮነን። ብሕጂ እንካይዶ ጥንቃቐታት ግን ዓብ ለውጢ ከርእየና እዩ። ንኣብነት ንሕና ከም ስድራ እነካይዶ ዘለና ጥንቃቐታት ልክዑ ኣብ ዓለም ብዙሕ ለውጢ ዘይከምፅእ ይኽእል እዩ። ግን ኩሉ ህዝቢ ዓለም ብዝከኣሎ እንተፈቲኑ ዘይልወጥ ነገር የለን። ብፍላይ ኣብ ደቅና ዓብ ፅልዋ ከነሕድር ኣለና ትብል። ጓል 6 ዓመት ጓላን ቪኪ ብዛዕባ ፕላስቲክ ኣብ ዝተሓተተትሉ ፕላስቲክ ዓብ ጉድኣት እዩ ዘምፅእ፣ እንስሳታት ምስ ዝበልዕዎ ድማ ክሓሙ ከም ዝኽእሉ፣ ወዲ ሰብ ግን ብዛዕባ እዚ ብዙሕ ኣፍልጦ የብሉን ምክንያቱ ብዛዕባ እዛ ንነብረላ ምድሪ ስለ ዘይግደስ ትብል። እዚ እናኾነ ዩኒሊቨር ዝተባህለ ግሎባዊ ትካል ፍርያቱ እቶም ኣብ ዓለምና ተፈተውትን ፍሉጣትን ዝኾኑ እዮም። ገለ ካብ ፍርያቱ ዶቭ ሻምፖ፣ ሊፕቶን ከምኡውን ቫዝሊን እዮም። ናይዚ ትካል ፍርያት ኣብ ፕላስቲካዊ መቐመጢ ተዓሽጎም እዮም ዝሽየጡ። እዚ ትካል ዓመታዊ ክሳብ 700,000 ሜትሪክ ቶን ንመዐሸጊ ዝኸውን ፕላስቲክ ይጥቀም። ጃን ኮይን ዝተባህለ ናይዚ ትካል ኣካያዲ ንሕና ከም ትካል ንፕላስቲክ ክነወግዶ ኣይንኽእልን ኢና ምክንያቱ ዓለም ሙሉእ ፕላስቲካዊ ነገራት ተጠቒሙ እናጓሓፈ፣ ንሕና ንበይንና ተጠቃምነቱ ብምቁራፅ እናምፅኦ ለውጢ የለን። ኣብቲ ናይ ዝተጓሕፉ ፕላስቲካት ኣብ ዝግበር ዳግመ ምስራሕ ግን ኣበርክቶና ከነዛይድ ክንፅዕር ኣለና ብምባል ከምዘየቋርፅዎ ይገልጽ።

ካናዳውያን ንእገዳ ናይ ፕላስቲክ የተግብርዎ ኣለዉ ትካላት ከ ከምቲ መንግስቲ ዘመሓላለፎ መምርሒ ዝኾነ ትካል ክሸይጥ ወይ ከፍር ዝተረኽበ ሓላፍነት ብምስካም ንጌግኡ ክቕፅዓሉ ምዃኑ ኣጠንቂቑ እዩ። ጋዜጠኛ ኣምና ነዘይዕግብ መግለፂ ኣብ ክንድነተን ከማኹም ዝኣመሰላ ፕላስቲካዊ መሳርያ ዝጥቀማ ትካላት ነዚ ንኸይጥቀማ ዝእገዳ ወይ ካልእ ኣማራፂ

እቲ ንሕና ናብ ዕዳጋ እንዝርግሖ ብፕላስቲክ ዝተዓሸገ ፍርያት ውሑድ እዩ። እተን ከምዚ ኸማና ዝኣመሰላ ምስ ተጠቐምካ እትጉሕፎ ፕላስቲክ ዘፍርያ ትካላት ክሳብ ክንደይ ሚእታዊት ንሕብረተሰብ ክሃስያ ስለ ዝኽእላ ኢና እሞ ትካላት ክዕሸግ ወይ ክእገድ ኣለዎ ትብሊ ዘለኺ በላሞ ንሳ ድማ 40 ሚእታዊት ናይ ዝብከላ በዚዩ ዝስዕብ ምስ በለቶ እሞ ሕብረተሰብ ነቲ ሓንሳብ ተጠቒሙ ዝጉሕፎ ዝነበረ መሳርያ ከም ፕላስቲካዊ ከረጺት ዳግማይ ክጥቀመሉ ኣለዎ ብምባል እቲ ጌጋ ናብ ዓዳጎ ብምጽጋዕ ንትካሉ ነፃ ኸውፃኢ ተራእዩ። እንተኾነ እዚ ክኢላ ኢንዱስትርያዊ ስነ ኣከባብ ዝኾነ ሮልንጋየር ከም ዝሓበሮ ግን ዳግመ ምጥቃምን ዳግመ ምምስራሕን ነዚ ጸገም ክፈትሖ ኣይክእልን እዩ። ብፍላይ 91 ሚእታዊት ካብዞም ፕላስቲክ ክምስርሑ ዘይክእሉ ብምዃኖም እዩ እብል። እዚ ሓቂ ነቲ ኣብ ዓለምና ብፍርያት ፕላስቲክ ኣብ ቀዳማይ ደረጃ ዝስራዕ ትካል ጸገም ፈጢሩሉ ይርከብ። እዚ ናይ ኮካ ኮላ ትካል እዩ። እዚ ትካል ካብቲ ነዚ ፍርያት ክሰርሓሉ ዝጀመረ ቅድሚ 133 ዓመታት ጀሚሩ ከምዚ ኣብዚ ዝካፋለ እንዕዘቦ ዘለና ዝተፈላለዩ መትሓዚ እዩ ተጠቒሙ። ጥርሙዝ፣ ሓፂን፣ ኣሉሚንየም ከምኡውን ፕላስቲካዊ መትሓዚ። ኣብ 1978 እዩ ነዚ ፕላስቲካዊ መትሓዚ ክጥቀመሉ ዝጀመረ። ኣብዚ ሕጂ እዋን እዚ ትካል ኣብ ዓመት ክሳብ 120 ቢልዮን ኣብ ፕላስቲክ ዝተዓሸገ ኮካ ይሸይጥ። ነዚ ፕላስቲካዊ መትሓዚ ጎኒ ንጎኒ ብምስራዕ ንዙርያ ናይ ዝኣንነብረላ ምድሪ 700 ግዜ ክጥቕልላ ይኽእል። ላዕለወይቲ ምክትል ፕረዚደንት ናይ ኮካ ኮላ ዝኾነት ቢ ፔርስ ክትገልጽ እንከላ ፕላስቲክ ዘስዕቦ ዘሎ ጸገም ዓብዩ፣ ንምፍትሑ ድማ ኩላትና ክንፅዕር ኣለና። ምድሪ እንተዘይረጊኣ፣ ሕብረተሰብ እንተዘይነቕሑ ዝዕወት የለን፣ ካላት ድማ ዕውታት ኣይኮናን እየን። ልክዕ ከምቲ ኣቐዲምና ዝተዓዘብናዮ ትካል ዩኒሊቨር፣ ናይ ኮካ ኮላ ትካል እውን ብፕላስቲክ ዝዓብለለ ኮይኑ ዘሎ 3 ሚልዮን ሜትሪክ ቶን ዝኸውን ፕላስቲክ ኣብ ዓመት የፍሪ። ቢ ፔረስ ከም እትገልጾ ቀንዲ እዚ ትካል ዝፅዕረሉ ዘሎ ኣብ ክንዲ ሓድሽ ፍርያት እነፍሪ ነቲ ቕድሚ ሕጂ ዘፍረናዮ ፕላስቲክ ዳግም ብምምስራሕ ጥራሕ ብቐጻሊ ክንጥቀመሉ ሓድሽ ፍርያት ካብ ምስራሕ ክንቁጠብ ከም ዘለና ኢና ኣብ ስምምዕ በጺሕና ዘለና ትብል ጋዜጠኛ ኣምና። ብምግራም 3 ሚልዮን ሜትሪክ ቶን ፕላስቲክ ኣዝዩ ብዙሕ እዩ። ስለዚ ኣብ ዓመተ 2030 ነዚ ቁፅሪ ንምቕናስ ክትበጽሕዎ ዘለኩም ዕላማ ኣሎ ድዩ ብምባል ምስሓተተታ ቢ ፔረስ ዝመለሰቶ፣ እቲ ቐንዲ ዕላማና ዘሎ ነቲ እነፍርዮ ቁፅሪ ንምቕናስ ዘይኮነ ነቲ ዘፍረናዮ ብዝሒ ፕላስቲክ ብቐጻሊ ዳግማ መስርሕና ክንጥቀመሉ እንተ ደኣ ክኢልና ሓድሽ ፕላስቲካዊ ፍርያት ኣይከነፍርን ኢና። ስለዚ ንኹሉ ዝተሰርሐ ንምስርሖ እንተ ደኣ ኮይንና ተጓሒፉ ብከላ ዘምፅእ ፕላስቲክ ኣይክህሉን እዩ። ኣብ ዓመት 2030 ነዚ ንምትግባር እዩ ዘሎ ቀንዲ ዕላማና ትብል። ቤን ጆርዳን ዝተባህለ ኣብ ኮካ ኮላ ዳይሬክተር ናይ ኣከባብያዊ ምሕደራ ዝኾነ ከም ዝሕብሮ ድማ መዓልታዊ 2 ቢልዮን ካብ ፍርያት ናይ ጥለብ። ነቲ ፍርያትና ብምስታይ ድማ እቲ መትሓዚኡ ይጓሓፍ። እዚ ጓሓፍ ዳግም ንኽምስራሕ ይምለስ። ከም ገለ ከይተረአየ ምስ ዝሓልፍ ድማ ኣብ ዘይማዕበለ ሃገራት ብሕጋዊ መገዲ ምድብ ስርሖም ጓሓፍ ዝኣራርዩ ሰባት ኣለዉ። እዚኦም ኣኪቦም ይሰድዎ። ንሕና ከም ትካል ነቲ ዘፍረናዮ ዳግም ብምምስራሕ ዘይንጉሕፎ እንተ ደኣ ኣለና ኮይንና ዕውታት ኢና ክብል ይዛረብ። ትካል ኮካ ኮላ ነቲ ዝሰርሕዎ ፕላስቲካዊ መትሓዚ ኣብ ዓመተ 2025 100 ሚእታዊት ዳግም ክምስራሕ ዝኽእል ኮይኑ ክቐርብ ከም ዘለዎ እዩ ዕላምኦም ዘሎ። እዚ ብምትግባር ኣብ ዓመተ 2030 50 ሚእታዊት ካብዚ ዳግም ተመስሪሑ ኣብ መዓላ ክውዕል እዩ። ኣብ 2018 እዚ ሚእታዊት 30 ሚእታዊት ጥራሕ እዩ ነይሩ። ምክትል ፕረዚደንት ናይ ኮካ ኮላ ቀፂላ ዕላማናትና ነቲ ዘይተርፍ ክኸውን ዘለዎ ኣብ ግዜኡ ክማላእ ከም ዘለዎ ኢና ንፈልጥ። ምክንያቱ ኣብ መጻኢ ዝነቐሐ ወለዶ እዩ ክመጽእ። ንሕና ከም ትካል ነቲ ንሕብረተሰብ ክጐድእ ዝኽእል ከነወግዶ እንተ ደኣ ዘይጸኒሕና ንሕብረተሰብ ብኣወንታ ዘይጸልዉ ትካላት ዝሰርሕዎ ፍርያት ኣይንዕድግን ኢና ዝብሉ ወለዶ እዮም ክመጹ። እዚ ንዓና እውን ሃሳይ እዩ። ምክንያቱ ኣብ መጻኢ ንፍርያትና ዝዕድግ ኣይክህሉን እዩ።

ለዚ ካብ ሕጂ ነትን ሕብረተሰብ ይሃስዩ ዝተባህለ ፕላስቲክ ዳግም ብምስራሕ ካብ ጎዳእነት ክንከላኸል እንተዳ ጸኒሕና ንዓማዊልና ብዓብኡ ድማ ንሕብረተሰብ በብግዜኡ ከነሐጉሶን ክንጥንቀቐሉን እንተዳ ጸኒሕና ኣብ ስራሕና እውን ብቐጻሊ ዓወት ክንረክብ ንኽእል ኢና ትብል።

ካልእ ኣብነታዊት ዝኾነት ትካል እዛ ኣብ ዓባይ ብሪጣንያ እትርከብ ትካል ኮይና እዚኣ ንዝተጓሕፉ ፕላስቲካዊ ነገራት ተጠቒማ ጽርግያ ክትሰርሕ ጀሚራ ኣላ። ንዝተጓሕፈ ፕላስቲክ ናብ ኣስፋልት ወይ ቅጥራን ብምቕያርዮም ስርሖም ዘጻፉ ዘለዉ ቶቢ ምካርኒ ዝተባህለ ኣካያዲ ናይዛ ሚክሪቤር ዝተባህለ ትካል ኣብ መግለጺ እዩ ዝተፈላለየ መጽናዕትታት ከም ዝሕብርዎ ፕላስቲክ ንኽሓቅቕ ኣማዒት ዓመታት እዩ ዝወስደሉ። ስለዚ ንሕና ድማ ጽርግያ ከይተባላሸወ ነዊሕ ክጸንሓልና ኢና ንደሊ። ንጽርግያ ብፕላስቲክ እንተሰሪሕናዮ ድማ ነዚ ውፅኢት ከርእየና ይኽእል እዩ ይብል። እዚ ትካል ዝበለጸ ሓሳብ ይምጽኡ ድሮ እውን ኣብ ብዙሕ ሰሪሕሉ እዩ። ግን እዚ ትካል ንበይኑ ነቲ ኣብ ዓለም ምሉእ ዝጓሓፍ ዘሎ ፕላስቲክ ኣብ ጥቕሚ ከውዕሎ ኣይክእልን እዩ። ካልእ ኣብዚ ሕጂ እዋን ንዝተጓሕፈ ፕላስቲክ ንምጥፋእ ዝካየድ ዘሎ መስርሕ ኣብ ፋብሪካ ምቅጻል እዩ። እዚ ግን ንባዕሉ መርዛም ዝኾነ ትኪ ናብ ኣየር ስለ ዝሰድድ ዓብ ጸገም ክፈጥር እዩ ዝርአ ዘሎ። ሞርጋን ቪግ ዝተባህለት ተመራማሪት ክትገልጽ እንከላ ፕላስቲካዊ ጓሓፍ ኣብ ኩሉ ተዘርጊሑ ካብሃለወ ንዕኡ ዝምገቡ ባክተርያ ክፍጠሩ ግድነት እዩ። ስለዚ ባክተርያ ንጸገማትና ብዓቕሞም ዘፋኽሱ ክኾኑ ይኽእሉ እዮም። ኣነ ካብ ዝተፈላለየ ቦታታት ርስሓት ብምእካብ ንመርመራ ኣቕሪበዮ ኣለኹ በለት። ነዞም ካብ ብብዝሒ ርስሓት ዝርከብሉ ቦታ ዘምጻዓቶም ባክተርያ ኣብ ላቦራቶሪ ብምቕራብ ፕላስቲክ ጥራሕ ክትህቦም ተራእየት። ከምቲ ናይ ጽሑፍ መጽናዕታ ድማ ነዚ ክምገብዎ ብግብሪ ተዓዘበት። ወላ እኳ እዚኦም ነዚ ፕላስቲካዊ ጓሓፍ ንምጥፋእ ክእለት እንተሃለዎም ግን ኣዝዩ ዝሑል እዩ። ስለዚ እዞም ባክተርያ ንኽሃርፍዎ መታን ካብ መጀመርታ ፕላስቲክ ክስራሕ እንከሎ እንታይ ዓይነት ባእታታት ክኣትዎ ኣለዎ ከነጽንዕ ኣለና። እዚ ብምግባር ነቲ ክእለቶም ከነቃላጥፎ ንኽእል ኢና ትብል።

ኣብ ዝተፈላለዩ ከባቢታት ገለ ሰባት ብውልቆም ፕላስቲክ ንምጥፋእ ኣበርክቶ ክገብሩ ይረኣዩ ኣለዉ። እዛ ክሪስ ዝተባህለት ዝተሰርሐት መሳርሒት ኣብ ባሕሪ እትቕመጥ መእከቢት ጉሓፍ ኮይና ንዝኾነ ኣብ ጥቓ ጸንበለል ዝብል ፕላስቲካዊ ጉሓፍ ብምስሓብ ትእክቦ። እዛ ንብረት መዓልታዊ ክሳብ 4 ኪሎ ግራም ዝኸውን ፕላስቲካዊ ጉሓፍ ክትእክብ ትኽእል።

is yours. Lori Goff's tablet man said, "Ma, plastic nimitfa kapta Captain Planet etibil na cartoon madab sema'ta nibkelak tkelakhl enta dadaliqa etiftah ab idka izollo etibil harak kam stetalwa tihbir." Nisa, ana won na'alem ba'awanta wasrhi nqitsallu nuzkhana gaytatsabukh kibgas kubayu bimbale nazihij hizyo matezollo khasab zam halalif tibil. Nisa, net fabrika birra tatqimuz guhfo na isrnay guhaf bimmisraha ካብ ፕላስቲክ ነፃ ዝኾነ መጠቕለል ካሪመለ ዝሰርሐት እዚ መጠቕለሊ ንባዕሉ ክብላዕ ከም ዝኽእል ድማ ትገልጽ። ነቲ እንዕሽጎ ካሪመለ ኣይባላሽዎን እዩ፣ ተግባራ እውን ዘየጠራጥርን እዩ፣ መርዛም እውን ኣይኮነን። ብዓብኡ ድማ ኮምፖስት እዩ፣ ማለት ብተፈጥሮኣዊ ነገራት ስለ ዝተሰርሐ ምስ ተደርበየ ወይ ምስ ተጓሕፈ ናብ ድኹዕ እዩ ዝቕየር ትብል ጋዜጠኛ ኣምና ቐጺላ ምምሃዝን

ምሕዳሽን ንጎኒ ገዲፍና መብዛሕትኡ ሰብ ፕላስቲካዊ ብከላ ንምጥፋእ ብወገኑ እንታይ ኣበርክቶ ክገብር ከም ዘለዎ ይሓትት እዩ። ክኢላታት ነዚ ግብረ መልሲ ክህብሉ እንከለዉ ብንእሽተይ ሞጀምር ድሓር ክትዓቢ ኢኻ ይብሉ። ቪኪ ፖፓ ዝተባሃለት ኣደ ብመስተይ ሽሐያ ነዚ ለውጢ ጀሚራቶ። ንሳ ንኩሉ ኣብ ገዛኣ ዝነበረ ፕላስቲካዊ መትሓዚ ናብ ጥርሙዝያ ቀይራቶ። ንቱዝ ፔስት ማለት ሳምና ስኒ ብልሙዳ ፀዋውዓ ናይ ሃገርና ድማ ኮልጌት ዝበሃል ከይተረፈ ኣብ ጥርሙዝ ከተቐምጡ እያ ትርያ። ንሳ ካብቲ ኣምቦክስድ ዝተባሃለ ዓብ ድኳንያ ኣስቤዛ ትገብር። ኣብዚ ትካል ናትካ መትሓዚ ሒዝካ ብምምፃእ ኢኻ እትዕድግ። እንተዘይተማሊእካ ድማ መትሓዚ ዝኸውን በብዓቐኑ ዝሸየጥ ጠራሙዝ ይርከብ። ጋዜጠኛ ኣምና ነዚ ንምፍታን ናብቲ ድኳ ከደት። ዘድልያ ኣስቤዛ ካብኡ ድማ ዓደገት። ፕላስቲክ ዝበሃል ዘይብላ ናብ ገዛእኻ ተመልሰት። ብኣንጻሩ ኣብ ካልኦት ዓበይቲ ድኳናት ብምኽያድ ነተን ኣስቤዛ ኩለን ደገመተን። ኣብዚ ግን ኩሉ ኣስቤዛ ብጎማ ዝተዓሸገ እዩ ጸኒሕዋ። ክሳብ ክንደይ ብደቀቕቲ ነገራት ንህሰ ኸም ዘለና ድማ መብርሂ ኮና። ብዛዕባ ናይ ፕላስቲክ ጉድኣት ንሕብረተሰብ ንምንቃሕ ዝዓለመ ዝተፈላለየ ኣስተምህሮታት ይካየዳሎ። ብድሕሪ እዚ ነዞም ናይ ካልኣይ ደረጃ ተምሃሮ ዝተኻየደሎም ኣስተምህሮ ኣብ ገማግም ንዝወደቑ ፕላስቲክ ምእራይ ይሳተፉ ኣለዉ።

ካብዚ ብኣሽሓት ኪሎሜትራት ርሒቖም ኣብ ኢስተርን ዝተባህለት ደሴት ሓንቲ ተቐማጢት ፍልይ ዝበለ ኣገባብ ብምጥቃምያ ኣስተምህሮ ትህብ ዘላ። እዛ መሃኒት ያቢ ዝተባህለት መንእሰይ ብዝተጓሕፎ ፕላስቲክ ኣብ ዝተሰርሐ ናይ ሙዚቃ ትምህርቲ እያ ትምህር። ንሳ ብዛዕባ እዚ ክትገልጽ እንከላ እዚ ህንፃ ብ2500 ጎማ ናይ መኪናን 4,000 ዝኸውን ጥርሑ ጠራሙዝን ዝተሰርሐ እዩ። ንምድሪ ንምጽፋፍ ብዓቕመይ ሕግዝ ምህላወይ ባህታ እዩ ዝፈጥረለይ ድማ ትብል።

ኣብዚ ሕጂ እዋን ኣብዚ ትምህርቲ ባህላውን ዘመናውን ሙዚቃን ሳዕስዒትን ዝምሃሩ ተምሃሮ 100 በፂሖም ይርከቡ። ኩሎም ኣብዛ ሰነዳዊት ፊልም ዝረኸብናዮም ወነንቲ ትካላት ይኹኑ ተመራመርቲ ከምኡውን ውልቀ ሰባት ነፍሲ ወከፎም ፕላስቲክ ንምጥፋእ ድሌት ከም ዘለዎም ኢና ተገንዚብና። ንሶም ብሓፈሻ ከም ዝገልጽዎ እዚ ዝኾነ ሳይንሳዊ መረዳእታ ኣየድልዮን እዩ። ኩላትና ትካላት፣ ኣውፈርቲ፣ ዕዳጋታት፣ መንግስትን ውልቀ ሰባትን ብሓባር ነዚ ጎዳኢ ምዃኑ ተፈሊጡ ዘሎ ፕላስቲክ ንኸነጥፍእ እንተ ደኣ ሰሪሕና፣ ናይ ጽሬት ወፍርታት እንተ ደኣ ተኣካይድናን፣ ነዚ ጸገም ፈጢሩ ዘሎ ባእታ ንኽንብድህ ኣየጸግመናን እዩ እዮም ዝብሉ። እቲ ሕቶ ግን ኩላና በብዓቕምና ነዚ ንኽንብድህ ጠቕሊልና ፕላስቲክ ካብ ህይወትና ንምጥፋእ ዓብ ስጉሚ ክንስጉም ንብገስ ዶ ዝብል እዩ ብምባልያ ኣቕራቢት ናይዛ መደብ ዝኾነት ጋዜጠኛ ኣምና ትፋነወና።

ክብራት ተኸታተልትና ትሕዝቶ መደማገር ብደርፊ ይፈሊሙ ዘሎ ሕጂ ድማ ናብታ ስዒባ ትቕፅል ትሕዝቶ መደማገር ተኸታታሊ ፊልም ሕዳጋት ክስክረኩም እዩ።

هلا هلا هلا هلا قربوا

0: ዕፁፍ ብርቡር ምንካይ ይፀበርኒ ኣፍሽካ ኣፍሽ ዳሓንግኣ ምንገቢ እትአይ ኣካን ክረዩ ኩሉ ኩሉ ግልከለ ገቢ መክረ የለብየኒ
1: ዮም ላልስ ዳውን ኣምለኩም ለየ ንምራክበተከ
2: ገፍለ ኣለይና ዓሉ ዘያቱ
3: ፍጉርያማይ ቀፍለ ማይ ትእስሉ ሕና ሓተ መኪናትና ሽዑብ ፀብጣዋ መኒና ስደየና ኣፈይ ትብሉ ብምትሓበ ምንለካ ስደየና ፍንጎኾ ፈፈረጅ ህለየና በሉ ንገብለካ
1: ኣማን ቢለ ምናሃርባላ መርህታት ጠባጥና ደንቢል ይኮን ሰላማት ለይና ደንብሉ ሰዲና ሃ ዳሪ ለካ እሊ ኢናስ ፍጉርተ ለይና ዓሉ ዘያቱ እሊ ዋላ ዳሪ ለካ ኣክበር ደንኪብቱ
3: ከምን ኢለ
1: ቀናፅና ቀና ንግስ ቀናፅና
4: Listen, listen.

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ናብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይከኣል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ናብነት ኮረስፖንደንስ ኢዱኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኢዱኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ። ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብ ዘና ቅዲመን ክግለጻ ዝጸንሐ 4 ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታ ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽን ይኸይድን ኣሎ። ብሕፅር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንቲ ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንግዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትፃወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ እቲ ናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብ ዝጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ራእይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠት ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርና እያ
2: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ክውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝደለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ እቲ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ኢትስ ኤ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና የና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መፃኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
4: ናይ ሎማዓንቲ ዝገብር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እቲያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባለ እያ ትብል ነረ እዚ ኸለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዝዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ።
5: ኣነ ሕትያ ዝነበርኩ ኣርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥኩ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
6: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
7: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ ሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ክገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

0: እዚ ቀዳማይ ቀዳማይ ፀላው እንታይተይና ስድራ ቤት ሓገዝ ዝኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኮይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኮይኑ ከ ወላ ሓንቲ እታ ኢፌክት ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምልከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እቲ መጀመርቲኡ ማለት እዩ። ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለ ባይታ በበይ ንኸውን ይኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ። ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ወሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዲት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ። ብዘይብኡ ዝሳብጀክት ዝዓውደ ትምህርትታት እዚ ብዙሕ

0: ከም ናይ ሕማቐ ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይን ሓቂ እንድሕር መፂና ግን እዚ ዓውዲ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነ ፍልጠት ዝበሃል ዓውደ ትምህርቲ። ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ።
1: ኣነ ኮ ናይ ሕማቐት እዩ ናይ ንፋዓት እዩ ዝበሃል ነገር የለና ኣብ ስትሪም ምምረፅ ማለት እዩ። ቲቐንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰይ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
2: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይ ነፍሒ ናብ ኣብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነፍሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝርኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና። ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከዓ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣሎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ክኣትዉ ኢና ንደልደልና። ከምዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር እዚ ክንቂሮ ካ ንደሊ ንሕና ዘለና ካብኣተን ዕላማታት እየን ዘአን። ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ካ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባ እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
3: ነኖ እዚ ናይ ሕማቓት ኣይኮነን። ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና። ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካባይ ጀሚርካ ማለት እዩ። ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ። ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ። ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፍዎ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ። ስለዚ ነዚ ድማ ንኸነንብብን ንኽንፈልጥን ይሕግዘና እዩ። ስለዚ ድማ ናይ ሕማቐት ኣይኮነ
4: እወ ለክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ። እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና። መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጃስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ። እቲ ዝወዓለ ሲ ፅቡቅ መርኣያ እዩ። ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓት እዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ ብጣዕሚ እዩ ሓጊዝዎም።

ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም ክል

0: ለዝማሮ ሃኹስ ግን እቲ ሓደ ካብቲ ሓደ ይሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቕ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመፃኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምንጋስ ይሰርሕ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈት ይኹን ዓውዲ ክኾን ኣለዎ ጥዕርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕዱን ብዙሕን ስራሕን ካ ይሓትት እዩ ማለት እዩ እ ኣነ ካብ ቀደመይ ምንባብ ብፈቱ ምፅናዕ ብፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይለው ካ ክምባሃል ደሊ ማለት እዩ
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝም ዘለና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘደሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንዳሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እው እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ይፅበዮም ኣለው እንታይ እንታይ ርእዮም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ
7: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ።

ሰላም ተኸታተልትና ፍቅርትን መጽሓፍ ንሎሚ ኣብ ዳይ ሕትመት ክልታ ኣገደስቲ መጽሕፍቲ ቀሪብናልኩም ኣለና። ታሪኽ ካምዝንታው ዘይተረፍ ዕዳ ብሌትናል ኮኖርየል ባህታ ሚካኤል፣ ከምኡውን ጥበብ ኣተዓባብያ ደቅና ብጋዜጠኛ ጴጥሮስ መንግስት ዝተዳለዋ መጽሕፍቲ ከነላልየኩም ኢና። እዛ ብሌትናል ኮኖርየል ባህታ ሚካኤል ዝተጻሕፈት ታሪኽ ካምዝንታው ዘይተረፍ ዕዳ ዘርእስታ መጽሓፍ ኣብ ቅዲ መዘክራዊ ድርሰት እትስራዕ ኮይና ኣብ 181 ገጻት ዝተዘርግሑ 11 ምዕራፋት ዘካተተት እያ። ምስቲ ዛንታ ዝኸዱን ተወሳኺ መብርሂ ክህቡ ዝኽእሉን ኣስኣል እውን ኣብዛ መጽሓፍ ሰፊሮም ኣለዉ። ግምግምትን ኣስተማቐርትን ናይዛ መጽሓፍ ብመጀመርታ መዘክራዊ ድርሰት ኣብ ሰፊሕ ታሪኽ ከመይ ከም ዝረአዮም ክብርህኪ ኢሎም። ከምዚኦም ዓይነት መጽሕፍቲ ብጉዕዞ ውልቀ ሰብ ኣቢሎም ንሓፈሻዊ ታሪኽ ከይጐሰዩ ሓቀኛ ተመክሮ የመሓላልፉ። ኣብ መዘከር ባህላዊ፣ ታሪኻዊ፣ ፖለቲካውን ማሕበራውን ዛንታ ኣይትንክፉ። ኣብ ዝተወሰነ ነገር ብምትኳርካ ነገራት ብዕንቆትን ብስምዒትን ይድህስሱ። እዛ መጽሓፍ እውን ከምዚ ዓይነት ትሕዝቶ ሒዛ ዘላ።

ኣብዛ መጽሓፍ ካብ 1958 ክሳብዚ ዘለናዮ መድረኽ ዝተሓለፈ ውልቃውን ሓበራውን ዛንታ ተጠቓሊሉ ኣሎ። ታሪኽ ምርሳዕ ብርሃን ዓይኒ ካብ ምስኣን ዝንእስ ኣይኮነን። ስለዚ ዝኽርታት ክስነድ እዩ ዘለዎም። እንተዘይተሰኒዶም ድሓር ትርእዮ ነገር የለን። ስለ ዝኾነ እምበኣር እዛ መጽሓፍ ካብ ዓዲ ንፋስ ኣስመራ ዛግር ኣብ ዝተፈላለየ ከባቢታት ሳሕል እንደገና ኣስመራ ደቀ ምሓሬ ኣሜሪካ ብምጥቃስ ገፊሕ ዛንታን ሰፊሕ ቦታን እያ ተርእየና ብምባልዮም ገምጋሞምን ምስትምቓሮምን ኣቕሪቦም። ሳልሰይቲ መጽሓፍ ንሕትመት ዘብቅዐ ሌተናል ኮሎኔል ባህታ ሚካኤል ኣብ መወዳእታ ቃሉ ኣስሚዒ ነይሩ። መድረኽ ብዝፈጠሮ ምስኩላትና ብዙሕ ፍሉይ ፍጻሜ ዝሓዘ ዛንታ ኣለና። ስለዚ ካብ ምሳና ሒዝናዮ ንሓልፍ ከነትርፎ እዩ ዘለና። ዘይከኣል የለን እናበልና ብዙሕ ነገር በዲህና መጺና ኢና። ነዚ ኣባህላውን ብተግባር ርእናዮ ኢና። ሕጂ እውን ዘይከኣል የለን እንተ ኢልና ክንገብሮ ንኽእል ኢና። እንተ ኽኢልና ንጽሕፍ፣ እንተ ዘይክኢልና ድማ ንዝጽሕፉ ንዘንትወሎም። ስቕ መባል ግን ጽቡቕ ኣይኮነን። ዓብዪ ነገር ጌርና ክንስና ንእሽቶ ነገር ክተርፈና የብሉን። ደቅናን ደቂ ደቅናን ከዓ ዝጭበጥ ታሪኽ ክነጽንሐሎም ኣለና። ስለዚ የነዛ መጽሓፍ ታሪኽካ ምዝንታው ዘይተርፍ ዕዳ ክብላኪ ኢለ ከማ ርእስቲ ጥራይ ዘይኮንኩ ንነብሲ ወከፍ ሰብ ንምዝኽኻር እውን እየ ከምኡ ክብላ ዝደለኹ ብምባል እዩ ሓሳቡ ዛዚሙ።

እዛ ብጋዜጠኛ ጴጥሮስ መንግስት ዝተጻሕፈት ጥበባት ዓባብያ ደቅና ዘርስታ መጽሓፍ ኣብ 186 ገጻት ዝተዘርግሑ ቀንዲ ዕማም ወለዲ ውጥናት ዓባብያ ደቅና ንውልድና ከም ዘለዎ ምቕባል ኣታ ዓባብያ ደቅና ካብ መንምሃሮ ምዕባይ ቈልዑ ኣብ ወጻኢ ብወለዲ ብቐጻሊ ዝለዓሉ ሕቶታት ዝብሉ 6 ምዕራፋት ዝሓዘት ኮይና ናብ ደቀቕቲ ዝርዝራት እትወርድ እዋናዊትን ኣገዳሲትን መጽሓፍ እያ።

ኣብዛ መጽሓፍ ርእይቶኦም ካብ ዝሃቡ ዳይረክተር ጨንፈር ድሕነትን ቆልዑን ስድራ ቤትን ምንስትሪ ዕዮን ማሕበራዊ ድሕነትን ተስፉ ሰሎሙን መጽሓፍ ጥበባት ዓባብያ ደቅና ንዅሎም ኣብ ቅድሚ ወሊድን ኣብ ናይ ወሊድ ዕድመን ዘለዉ መንእሰያት ውሉድ ዘዕቢ ዘለዉ ወለዲ እናሓጐታትን ኣባሓጐታትን እተምህርን እተማእዝንን ብልጽቲ መጽሓፍ እያ። ጸሓፊ ኣብ ተመክሩኡን ፍልጦቱን ከይተደረተ ናይ ዝተፈላለዩ ክኢላታትን ተመክሮታትን ርኽበታት ናብ ክውንነት ሕብረተሰብ ኤርትራ ኣቕሪቡ ስለ ዘዳለዋ መሃሪትን መወከሲትን ክትከውን እያ ዝብል እምነት ኣሎኒ።

ይበል። በዓል ሙያ ስነ ልቦና መምህር ኣብ ኮሌጅ ትምህርትን መጽናዕቲ ቋንቋን ዓዲ ቀይሕ ጳውሎስ ዘካርያስ ብወገኑ ኩሉ ወላዲ ኩሉ ብሕጂ ክወልድ ዝሓስብ ኩሉ መምህር ኮታስ ኩሉ ምስ ቈልዑ ርክብ ዘለዎ ሰብ ንዝኣበ ክብርታት ሕብረተሰብናን ዘመናዊ ስነ ፍልጠትን ዝተመርኮሰት መጽሓፍ ከንብባን ንቕሓቱ ኣዕብዩ ንደቁ ንተምሃሩኡን ብእወታዊ መንገዲ ከኣለ ንምሕፀን ብምባል ሓሳቡ ኣካፊሉ። ካብ ሚኒስትሪ ጥዕና ክኢላ ኣእምራዊ ጥዕና ሰሎሙን ነማርያም ብወገኑ መጽሓፍ ጥበባት ዓባብያ ደቅና ወለዲ ነፍሶም ንኽፍትሹ እትሕግዝ ኮይና ርኺበ እያ። ንቈልዑ ካብ ሕፃንነቶም ብግቡእ እንተኾስኩስናዮም ጥዑይ ኣእምሮ ኣተሓሳስባን ባህርያትን ይህልዎም። እዛ መጽሓፍ ንጽርትን ብውሕሉል ኣገባብን ጽፉፍ ቋንቋን ዝተጻሕፈትን ስለ ዝኾነት ከ ተነባቢት እያ። ብዅሉ እንትንኦም ብቑዓት ቈልዑ ንኽንውንን እዛ መጽሓፍ ዓብዪ ኣበርክቶ ከም ዘለዋ እተኣማምን። ብምባልዮም እዞም ናይ ዝተፈላለየ ዓውዲ ክኢላታት ርእይቶኦም ሂቦም ብላ እዛ ብጋዜጠኛ ጴጥሮስ መንግስት ዝተጻሕፈት ጥበብ ኣተዓባብያ ደቅና እትብል መጽሓፍ ንምንባቡ ቐሊል ንምርድኡ ፎኩስን ጥዑሙን ኣገባባ ጻሕሕፋ ተኸቲላ ዘላ መጽሓፍ ክንደይ ዓይነት ወለዲ ከም ዘለውን ናቶም ኣሉታውን ኣወንታውን ኣገባባት ምህናጽ ርእሰ ምትእመማን ደቅና ንኽሰምዑና ክንገብሮ ዘለና ሜላ ሕርቃን ፍርሒ ሓጐስን ሓዘንን ተቈጻጸር ተቈጻጸር ዝብል ስምዒታት ካ ምግታእ ንደቅና ምስማዕ ሕግን ምዕባይ ደቅናን ኣብ መንጎ ኣሕዋት ዝረአ ምትልላኽ ደቅናን ስርቅን ሓሶትን ወልፍን ስምዒታትን ካልኦት ደቀቕቲ ዝርዝራትን ዝሓዘት እያም። እዛ መጽሓፍ ብተወሳኺ ኣብ ርእስቲ ዘለውዋ ብርክት ዝበሉ ኣሳል ኣብ ነፍሲ ወከፍ መዓልቲ ምስ ደቅና ዘጋጥመና ፍጻመታትን መፍትሒኦምን እውን ኣስፊራ ኣላ። ንደቅና ብፍልጠትን ብንቕሓትን ክንመርሖም እትሕግዝ ብኣእምሮ ብኣካል ብመንፈስ ብሞራልን ድልውነትን ብቑዓት ቈልዑ ከነዕቢ እዛ ጥበባት ተዓባብያ ደቅና ትብል መጽሓፍ መሪሕ ክትኮነና እያ። ሕይወት ጥዕምትን ውፅኢታዊትን ንኽትከውን ኣብዚ ዓብዪ ቈልዒ እዩ ዝምርኮስ። ስለዚ ከምዚኦም ዓይነት መጽሕፍቲ ብምውካስ ንደቅና ብመረዳእታ ንዕቢ እዩ።

ኣዒንቲ ካብተን ኣዝየን ተነቀፍቲ ክፋል ኣካላትና ስለ ዝኾና ልዑል ክትትልን ጥንቃቐን ዝሓታ የን። ኣዒንቲ ዝተፈላለየ ክፋላት ዝሓቑፋ የን። ነውሲ ወከፍ ክፋል ዓይንኻ ጉቡዕ ማማ እናሰላሰለት ትነጥፍ።

ኣዒንቲ ክርእያ እንተ ኮይነን ብመጀመርያ ዝጸልወን መጠን ብርሃን ኣብ ሓደ ኣከባቢ እዩ። ምጡን ብርሃን ንዓይንቲ ብዘይ ዝኾነ ጸገም ኣተኪረን ክጥምታን ንጡፍ ስርሕን ከሰላስላን ይኽእለን። መጠን ብርሃን ዓቑኑ ምዝሓልፍ ወይ ምዝጐድል ከዓ በንጻሩ ሃስያ ኣብ ዓይኒ ይጅምር። ንምዃኑ ኣዒንቲ ዝጸርኦ ዓይነት ብርሃን ክሳብ ክንደይ ዓቕን ክህልዎ ይግባእ? ኣብ ግዜ ቀትርን ምሸትን ንኣዒንቲ ዘድልየን ዓቕን ብርሃን ከ ይፈላለዶ? ካብቲ ብተፈጥሮ እተዋህበና እንሪኦ ብርሃን ማለት ፀሓይ፣ ወርሒ፣ እቲ ብደቂ ሰባት ዝማዕበለ ብርሃን እንታይ ፍሉይነትን ሃስያን ክህልዎ ይኽእል? ዓይነታት መብራህታትን ዓቕኖምን ብኸመዮም ዝፈላለዩ? እቶም ንኣዒንቲ ኣዝዮም ጐዳእቲ ዝበሃሉ ዓይነታት መብራህትን ሕብርታቶምን ከ ከመይ ዝኣመሱ

0: ሶልዮም ዝብሉን ካልኦት ሕቶታትን ኣብዚ መደብ ክምለስ እዩ ሰናይ ምክትታል።
1: መብራህቲ ማለት እዚ ፀዓት ኮይኑ ናብ ውሽጢ ዓይንና ኣትዩ መስርሕ መስረቲና ዝበሃል ወይ ከዓ መትና ዓይኒ ተራኺቡ ምስሊ ዝፈጥር እዩ። መብራህቲ ማለት ንሕና እንሪኦሉ እዩ፣ ንሕናስ ድፍጠረሉ እዩ። ሓይነ ፀዓት ኮይኑ ምስ ናይ መትናዊ ዓይነ ተራኺቡ ዝፍጠር ምስሊ እዩ ማለት እዩ። ሕጂ እዚ ብርሃን እዚ ወይ ከዓ እዚ መብራህቲ እዚ ኣብ ኩሉ ግዜ ንኣብነት ኣብ ብርሃን ኩሉ ግዜ ንሓና ሞዴል ንብሎ ኣብ ቀትሪ ዝጥቀመሉ መብራህቲ ንኣብነት እዚ ናይ ፀሓይ ብርሃን ኣብ ምሸትካ ፀልማት ማለት እዩ። ልክ ኣካላትና ከዓ ብኡ መጠን ዝተኣሳሰረ እዩ። ንኣብነት ኣብ ግዜ ለይቲ ኣብ ግዜ ቀትሪ ትድቅሶ፣ ኣብ ግዜ ለይቲ ትድቅሶ በበይኒ እዩ። ምክንያቱ ለይቲ ሆርሞንስ ኣለዉ ወይ ከዓኒ እዚ ሜለኒን ፕላስ ዶፓሚን ዝበሃሉ ክልተ ሆርሞንስ ኣለዉና። እዞም ሆርሞንስ እዚኦም እቶም ሜለኒን ኣብ ግዜ ምሸት ዝፍጠሩ ኮይኖም ንናይ ድቃስ ፕሮሰስ ኩሉ መስርሕ ነቲ ኣይሪስ ዝበሃል ኣሎ ወይ ከዓ ብሌን ዓይኒ ንብሎ እቲ ብሌን ዓይኒ ብርሃን ኣግፊሑ ወይ ከዓ ኣብ ግዜ ፀልማት ኣግፊሑ ንክርኢ ዘግፍሖ መስርሕ ኣሎ። ልክዕ ከም ናይ ቀትሪ ማለት እዩ፣ ከም ናይ ምሸት ማለት እዩ። እዚ ዶፓሚን ዝበሃል ከዓ መብዛሕትኡ ካብ ኣካላትና ተመንጭዩ ኣብ ግዜ ቀትሪ ኮይኑ ዝሰርሕ ዓይንና ፅብብ ዝበለ ብርሃን ክቋፀር ብርቱዕ ብርሃን ስለ ዘሎ ብርሃን ክቋፃፀር ዝሕግዝ ማለት እዩ።
0: ካብቶም ብተፈጥሮ ዝተዓደሉና ብርሃናት ማለት ኣብ ግዜ ቀትሪ ፀሓይ፣ ኣብ ግዜ ለይቲ ከዓ ወርሒ እቶም ብደቂ ሰባት ዝተመሃዙ መብራህትታት ኣብ ባህርያቶምን ከስዕብዎ ዝኽእሉ ሳዕቤናትን ኣዝዮም ዝተፈለዮም ዓቐኖም ሓሊናን ጉቡእ መከላኸሊ ምስ ዘይንገብረሎም ድማ ኣዝዮም ሓደገኛታት ይገብሮም። ብፍላይ ኣብዚ ሎሚ እዋን ምስ ቴክኖሎጂካዊ ምዕባለ ተኣሳሲሩ ዓይነታት መብራህትን ኣቐኖምን እናበርትዐ ይመፅእ ስለ ዘሎ ጉቡእ ጥንቃቐ ክንገብር ንግደድ።
1: ሕጂ እዚ ናይ ብርቱዕ ብርሃን ዝበልካዮ ኣብ ዝኾነ ዝረአ ዘሎ ዝበልካዮ ከዓኒ ንኣብነት ኣብ ግዜ ፀልማት ንብል ከለና ኣካላትና ልክዕ ብኡ መጠን ልክዕ እቲ ተፈጥሮና ማለት እዩ ከምዚ ዶፓሚን ሜለኒን ዝበሃል ኣብ ኣካላትና ስለ ዝፍጠር እቲ ምግፋሕ ወይ ከዓ እቲ ብሌን ዓይኒ ይገፍሕ እሞ ሕጂ ልክዕ ከም ቀትሪ እቲ ብርሃን ናቱ ዝኸኣለ መስራሕ ኣለዎ። ንኣብነት ኣብ ሓደ ብርቱዕ ብርሃን እንድሕር ኣቲኻ ሕዱር ሳዕቤኒ ህፁፅ ሳዕቤን ዘምፆ ለውጡ ኣለዎ ማለት እዩ። ኣብ ሕዱር ሳዕቤን ዘምፆ እዚ ፎቶ ከራታይትስ ንብሎ ብህፁፅ ነገር ቀልጢፉ ይደጉሓኳ ማለት እዩ። ምስ ደጉሐ ድምፆ ኣብ ዋሃዮናይ ጉልማሽ ዓይኒ ኣብኡ ማህርምቲ ይጓዓዝ የስዕብ እቲ ህፁፅ ንብሎ ሽዑ ሰብ ክነብዕ ጅምር ክጨባበጠ ጅምር ጭዋዳ ብርቱዕ ብርሃን ኣይርእን ድሕሪ ግዜ ማለት እዩ ውፅእ ምስ በለ ብርቱዕ ብርሃን ኣይርእን ይሽገር ማለት እዩ። ተሸጊሩ ሕጂ ሲ ብቐጥታ ናብ ሕክምና ከይዱ ናትፍወስ ኣለዎ ማለት እዩ። እዚ ብህፁፅ ዘስዕቦ ማለት እዩ። ብሕዱር ዝሰስዕቦ ብርቱዕ ብርሃን ምክንያቱ ኣብ ፀልማት ብርቱዕ ብርሃን ምህላው ቁርብ ከገፊሑ ስለ ዘሎ እቲ ናይ ብሌን ዓይኒ ብርሃን ቀልጢፉ ይዳኣቱ ቀልጢፉ ምስኣተዎ ከዓኒ ሕጂ ናብ ውሽጢ ዓይንና ናብ ረቲና በፅሕ ኣብ ረቲና ድምፆ ሳዕቤን ኣለዎ እሱ ከዓኒ ከምዚ ምስ ዕድመ ዝመፅእ ናይ ምርኣይ ፀገም ዝገብር ከምዚ ኤጅርላይትድ ማኩላር ዲጀነሬሽን ንብሎ ምቁ ፀገም ምፅእ ካልእ ኣብ ውሽጢ ንባዕሉ ኣብ ጉልማሽ ዓይኒ ፀገም ምፅእ እዚ ብብዝሒ ዘሎ እዚ ናይ ካታራክት እዚ ናይ ዓፅሚ ዓይኒ ምፅእ ብዓብዩ ከዓ እቲ ናይ ሓበላ ዝበሃል ቀንጥካ የቀላጥፎ። ስለዚ ኣብ ግዜ ፀልማት ብርቱዕ ብርሃን ናቱ ዝኸኣለ ምስቲ ናይ ቀትሪ ዝሰማማዕ ዓይነት ብርሃን ክኸውን ከም ዘለዎ እዩ ዝነግረና ሳይነስ ማለት እዩ።

0: ብዓብኡ ብርሃን ማለት ሕጂ ኣብ ክልተኹም መቅሎ ንኽእል ኢና። እዚ ኣልትራ ቫይለት ንብሎ ምስ ዝከኣለ እቲ ዌቭ ሌንግዝ ናቱ ታሕቲ ካብ ብላን ዓይና ንኣብነት ካብ ፀሓይ ብርሃን ዳይረክት ዝመፅእ ኣሎ ካብ ባሕሪ ተንፀባሪቆ ድመፅእ ኣሎ ካብ ብርሃን ልሙፅ ነገር ተንፀባሪቆ ድመፅእ ኣሎ። ሕጂ ኩሎም እዚኦም እዞም ጩራ እዚኦም ንዓይንና ኩሉ ግዜ ዓይንና ክከታተሎ ክዓግቶ ዝግብኦ ናቱ ዓቐን ወይ ከዓ ዌቭ ሌንግዝ ንብሎ ኣሎ። ሕጂ እቲ ዝበዝሐ ዝዓግቶ እዚ ጉልማሽ ዓይንን እቲ ናይ ተፈጥሮዊ ለነስን እዩ ዝበዝሕ ዝዓግቶ ነቲ ብርቱዕ ብርሃን ማለት እዩ። እቲ ዌቭ ሌንግዝ ወይ ከዓ እቲ ንብሎ ዘለና ካብኡ ንላዕሊ ምዝኸውን ግን ይሓልፍ ሞ ኣብ ኮርና ፀገም ገብር ኣብ ጉልማሽ ዓይኒ ማለት እዩ ኣብ ተፈጥራዊ ለንስ ኣብ ውሽጢ ረቲና ከዓ ፀገም ገብር ማለት እዩ። ስለዚ እቲ መብዛሕትኡ ንሕና ንጥቀመሉ እዚ ቪዚብል ላይት ወይ ከዓ ዝርአ እዚ ፃዕዳ ብርሃን ንብሎ እሱ ከዓ 7 ሕብርታት ዝሓዘ እዩ። ንኣብነት ቪቢጎር ይበሃል ብዶኔትድ ክኸውን ከሎ ንኣብነት ቫዮለንት ኢንዲጎር ዝበሃል ኣሎ ብሉ ግሪን ን የሎው ኦራንጅ ሬድ። ሕጂ ዓይንና ድመችኦ እቲ ዝበዝሐ ዌቭ ሌንግዝ ዘለዎ ካብ ግሪን ንላዕሊ ዘሎ ግሪን የሎው ኦራንጅ ሬድ ዘሎ ሕጂ እዚ ፅቡቅ ዩ ዓይንና ንብሎ ማለት እዩ። ካብኡ ንታሕቲ ግን እቲ ኢነርጂ ሃይ ኢነርጂ ስለ ዘለዎ ወይ ከዓ ፀዓት ስለ ዘለዎ ናብ ውሽጢ ዓይንና ምስኣተወ ነቲ ዝመፅእ በሰላታት ኣብ ውሽጢ ዓይኒ ዓብ ፀገም ምፃልካ ማለት እዩ። ድሓር ኣይርዳእካን እዩ ከምቲ ሕዱር ስለ ዝኾነ እቲ መጀመርያ ኣይርዳእካን እዩ ግን ቀስ እንዳለ እናሓደረ ኣብ መብዛሕትኡ ግዜ እዚ ንብሎ ዘለና ኤጀላይቲ ማኩላር ዲጀነሬሽን እዚ ናይ ዓፅሚ ዓይኒ ወይከዓ እዚ ናይ ሓበላ ቀልጢፍካ ቅድሚ ዕድመ ቅድሚ እቲ ዕድሜካ ክበፅሖ ዝግብኦ ናይ ሓበላ ፀገም ትገብር ማለት እዩ። እዚኦም ሕጂ ብሰንኪቲ ካልእ ናቱ መስርሕ ዝኸኣለ ዘምፅኦ ንብሰንኪ ናይ ብርሃን እዩ ማለት እዩ።
1: ኣብ እንድቅሰሉ ኾነ እንዕርፈሉ ክፍሊ ቀጻልን ተለዋዋጥን ምውሳኽ ዓቐን ብርሃን ክነዘውትር ከም ዘይብልናዩ ብኽኢላታት ዝምከር ብፍላይ እንጥቀመሉ መብራህቲ ሕብርታት ዝበዝሖን ካብኡ ናብኡ ከዓ ብዝያዳ ሰማያዊ ሕብሪ ምስ ዝኸውን ከነወግዶ ከም ዘለናዮም ወሲኾም ዝሕብሩ
0: ኣብ ሓደ ሩም ንኣብነት ካብ ሽሕ ስጋብ 10,000 ኬልቪን ወይ ከዓኒ እቲ ከለር ቴምፕሬቸር ንብሎ ማለት እዩ። እጂ እዚ ከለር ቴምፕሬቸር ምስ ናትካ ዝተኣሳሰር ነገር ኢኻ ትገብሮ ዘለካ እቲ ብርሃን እቲ ሩም ክንደይ ከልቪን ሒዙሎ እቲ ብርሃን እሱ ይደቀን ከለር ቴምፕሬቸር ማለት እቲ ብርሃን ዝዕቅኖ ማለት እዩ። ንኣብነት ሕጂ እንታይ ንብሎ ዎርም ኣሎ ዳርክ ዎርም ኣሎ ሚዲየም ኣሎ ኤንድ ኮልድ ከዓ ንብሎ እዚ ሕጂ ብኡ መሰር ማለት እዩ። እቲ ከልቪን እንዳዋሓደ ካየት ከሎ ናብ ዎርም ክኾኑ ኣሎ ማለት እዩ። ሕጂ እዚ ዎርም እዚ መብዛሕትኡ ካብ 2700 ስጋብ 3,000 ከልቪን እንድሕር ኮይኑ እዚ መብዛሕትኡ ግዜ ከምዚ ምስ ስራሕናትካ ደ ተኣሳሰር ነገር ከሉ እስኻሲ ፅቡቅ ጌርካ ንክትሪዮ ነገራት ዝሕግዝ ዓይነት መሳርሒ ማለት እዩ። ጀስት ድቕቕ ድበለ ከም በዓል ጋራጅ ገለ መለ ዘለዎ ወይ ከዓ እዚ ቡቲክ ገለ መለ ዘለዎም ሕጂ እዚ ዓይነት ክሳይ ክጥቀሙ እንድሕር ኮይኖም ማለት ሲ ብዙሕ ደ የሸግሮም እንተኮይኑ እዚ ዓይነት ዎርም ንብሎ ወይ ከዓኒ ካብ 2700 ስጋብ 3,000 ከልቪን ንብሎ ማለት እዩ። ካብ 3,000 ስጋብ 4 ስጋብ 5,000 ዘሎ ከዓኒ መብዛሕትኡ ግዜ ዘን ሆስፒታላት ላቦራቶሪስ ገለ ዘለዎ ከዓኒ እዚ ዓይነት ብርሃን ወይ ከዓ ከለር ቴምፕሬቸር ክጥቀም ኣለዋ ማለት እዩ። እቲ ዝበዝሐ ንብሎ እዚ ካብ 6,500 እዩ ማለት እዩ። እዚ ሕጂ ንኣብነት ከምዚ ልክዕ ከምዚ ናይ ብርሃን ናይ ቀትሪ ብርሃን ንሪኦ ነገራት ልክዕ ከምኡ እቲ ናይ ቀለይቲስ ልክዕ ከምኡ ክኸውን ኣለዎ እዚ እቲ ዝበዝሐ ማለት እዩ 6,500 ማለት እዩ። እዚ ንድሕር ኮይኑ ሕጂ እንታይ የድልየካ ንኣብነት ደቀቕቲ ነገራት ክትፈልዮም ደቀቕቲ ነገራት ንክትፈልዮ ዘገድሰካ እተኮይኑ ስጋብ 6,500 7,000 ከልቪን ክትጥቀም ትኽእል ኢኻ። ካብኡ ንላዕሊ ንድሕር ኮይኑ ግን ንብለካ ሕጂ እቲ ሰብኣዊ ዛእቲ እዩ ዛእቱ ናብቲ ተገልጋልን እቲ ኣገልጋልን ዘሎ ሰብ እዩ ዝሽገር ሕጂ ምሲ እጂ ካብዚ ንላዕሊ ብርሃን እንድሕር ከይዱ እቱ ምስ በለ ቀልጢፉ ይደግሖ እጂ ምድጓሕ ተመፅኡ እታ ኣኽላካ ፅናሕ ኮይ ማለት እዩ። እውን ሕዱር ሳዕቤን ወይ ከዓ ህፁ ሳዕቤን ከተመፅእ ማለት እዩ። እቲ ሕዱር ሳዕቤን ተዓንቶ እዩ ዝበልኩ ማለት እዩ። ህፁ ሳዕቤን ከዓ ቀልጢፉ ድጉሕ መሰበለካ ምክንያቱ ሩብ ግፍሕ ሒሉ ስለ ዘሎ ትናትካ ብሌን ዓይኒ ቀልጢፉ ብርሃን ልዕሊ ዓቐን ብርሃን ኣትዩሎ ማለት ቁሩብ ግዜ ክትበለካ ነቲ ብርሃን ክትፃወረት ኮንካ መጀመርያ ግን ብጣዕሚ የደጓሓካ ምስ ደጓሓካ ኣብ ውሽጢ ዓይኒ ኮንከ ኣብ ውሽጢ እቲ ንሕና ክንሪኦሉ ንኽእል ዝለዕለ ናይ ምርኣይ ዝዕቁነሎ ውሽጢ ረቲና ይጉዳእ ማለት እዩ ክጉዳእ ይጅምር ማለት እዩ ስለዚ ካብ 6500 ከልቪን ንላዕሊ

0: ክንጥቀመሉ የብልካን እቲ ብርሃን እውን ከዓ ክለር ቴምፕሬቸር ንብሎ ማለት እዩ። ስለዚ እዙ ቲ ዝውዙ ሕጂ ኣብ ክትሪኦ ከለካ ኣብ ዋላ ኣብቲ ኢሜጅ ክትሪኦ ከለካ ኣብ 2000 ኣብ 3000 ከመይ ነይሩ ኣብ 4500 ኣብ 6500 ቲ ከለር ክትሪኦ ከለካ ፍፁም ኣይደጓሓካን እዩ። በቃ ንዓኻስ ደስ ዝብለካ ከምዚ ምሻሎ ቀትሪ ኮይኑስ ግን ሰግለለት ዘለዎ ሰግለለት ዘለዎ ነገር ልክዕ ከምኡ ኮይኑ ንረአካ ሕጂ ካብ ፀልማት መፅኢኻ ናብ ሓደ ብርቱዕ ብርሃን ዘለዎ ልሕርኣቴኻ እዚ ጎዳ እዩ ይጎዳእካ እዩ። ብርቱዕ ብርሃን ናብ ውሽጢ ዓይንኻ ይኣቱ ብኡ መሰረት ከዓኒ ካልእ ዘይተኣደነ ፀገማት ሕዶር ሕማም ዋላ ትህፁፅ ሕማም ከስዕበልካ ይክእል ማለት እዩ። ኣብ ንኣሽቱ እንታይ እዩ እቲ ክርእታ ተፈጥራዊት ተፈጥራዊ ለነስ ንብሎ ፅሩ እዩ። ሕጂ ቀልጢፍ ብርሃን ድስሕብ እንደገና እታ ብለን ዓይኒ ከዓ ኣብ ቆለዋ ካብ ቁሩብ ግፍሕ ህብል ሕጂ ብርሃን ንከኣቱ ቀልጢፍ እዩ ዝኣቱ ማለት ህፁፅ ሳዕብን ኣብ ቆለዋ ይረአ እዩ። ኣብ ማእኸላይ ዕድመ ዘለዎም ዝሓሸ እዩ። ኣብ ዕብይ ዝበለ ዕድመ ዘለዎ ግን ግድን ናይ ቅድሚ ሕጂ ዝፀንሖ ንኣብነት ሕጂ ከምዚ ኣውደር ንብሎ ኣብ ግዳም ስርሑ ሲ ሙሉእ ሙሉእ ኣብ ግዳም ጥራሕ ዝሰርሕ እንድሕር ኮይኑ ብዙሕ ከዓ እዚ ናይ መከላኸሊ ከምዚ ናይ ብሉ ፊልተር ንብሎ ወይ ከዓ ናይ ፀሓይ ብርሃን መከላኸሊ ዘይጥቀም እንተኮይኑ ግድን ሕዱር ሕማም ኣለዎ። ኣብ ዝብለካ ነገር እቱ ምስ በለ ግን ካብ 6 ካብ 5000 ስኒ ካብ 5000 ንላዕሊ ከልቪን ክኸውን የብሉ ከምዚኦም ዕበይ ዝበሉ ሰባት እቲ ብርሃን ነዚ ማእኸላይ ዕድመ ዝሓሸ እዩ። ኣብ ንኣሽቱ ከዓ እቲ ዝኸፈ እዩ፣ ኣብ ዓበይቲ ከዓ ዝኸፈ እዩ ማለት እዩ። ሕጂ ኩሉ ግዜ እቲ ሓደ ሕዱር ሕማም ክህልዎ ኢልካ ዝኣመንካ ካብ 5000 ካልቪን ንላዕሊ ክኸውን የብሉ እቲ ከለር ቴምፕሬቸር እውን ከዓ እቲ ብርሃን ማለት እዩ። እዚ 5000 ማለት እንታይ ማለት እዩ? ኩል ማለት እዩ። ከምዚ ማለት ዝሕል ዝበለ ዓይነት ብርሃናዊ ክኸውን ኣለዎ። ስለዚ እቲ ዕድመ ይፈላለዩ እዩ።
1: ዓቐኑ ዝሓለፈ ብርሃን ናብ ዓይንትና ምስዝኣቱ ብቕጽበት ዘይምችእነት ይስማዓና እዩ። ብተወሳኺ ቀንዛ ርእሲ፣ ድርቀት ዓይኒ፣ ንዝበኣሰ ጸገማት ጥዕና እውን ክንቃላዕ ንኽእል።
0: ብዓብዩ እትጠንቂ እንታይ እዩ ብርሃን ስኒ ንሓደ ስለምንታይ እዩ ተጠቂሙ ዘሎ? ብኣፍልጦ ድዩ ብዘይ ኣፍልጦ ብዘይገደስ ማለት እዩ። ጠንቂ ናይ ብርሃን ዘምፅኦ ጸገማት መወዳእታ ዘይብሉ ዘየሎ ሕጂ ኩሉ ግዜ ዓይንኻስ ብጥዕና ክንነብር ኣለዋ ብጥዕና ከምዚ ብምሉእ ኣካላትካ ብጥዕና ክነብር ዘለዎ ዓይንኻ ከዓ ብጥዕና እንተነራ ትናትካ ምርኣይ ስጋብቲ ዕድሜኻ ዘሎ ክትነብር ኣለካ ማለት እዩ። እዚ ተኮይኑ ብምንታይ ዳ ይጉዳእ? ናይ ምርኣይ ክእለትካስ ብምንታይ ይጉዳእ? ተወሳኺ ካልእ ሕዱር ናይ ኣመጋግባ ካጋል መለ ካልእ እኳ ተወሳኺ ተሎ ወይ ከዓ ሕዱር ሕማም ተለካ እዚ ተወሳኺ እንተሃለወ እቲ ዝበዝሐ ንኣብነት ካብ 11 ስጋብ 15% እዚ ማለት ሚሊዮን ስኒ ኣብ ዓመት WHO ካብ ደውፅኦ ማለት እዩ ናይ ሓበላ መጥባሕቲ ይገብሩ ማለት እዩ። ካብዚኦም እቶም 20% ብናይ ብሰንኪ ናይ ዘይስሩዕ ኣጠቃቅማ ብርሃን ማለት እዩ ወይን ኣብ ግዳም ስርሖም ምስ ናይ ግዳም ምትእሳር ወይ ከዓ ምስ ዳይረክት ምስ ናይ ፀሓይ ብርሃን ምትእሳር ዘለዎም ዝኾነ መከላኸሊ ኣይጥቀሙን። ንኣብነት እቲ ኣልትራቫይለት ናትለዎ ብሉላይት ንብሎ ከዓ እቲ ሃይ ማለት ብርቱዕ ዝበለ ወቭ ለንግዝ ዘለዎ ወይ ከዓ እቲ ኢነርጂ ትፅዓት ናቱ ዝበዝሐ እዩ። ንሱ ከዓ ቀጢፉ ጎዳእ እዩ። ዋላ እኳ ኣካላትና ክኣግቶ እንተፈተነ ድሕሪ ግዜ ግን እቲ ዝብለካ ዘሎ እንዳኣተወ ካልኦት ፀገማት ተምፀልካ ማለት እዩ። ስለዚ ንድሕሪ 20 ሚኢታዊት ብሰንኪ ናይ ብርሃን ዝመፀ ናይ ሓበላ ናይ ከምዚ ኤጅ ሪላትድ ማኩላ ዲጀነሬሽን ማለት በስ ዕድመ ዝረአ ናይ ማኩላ ፀገም ወይ ከዓ ደምፆ ዘሎ ዝኩሉ ለውጢ ብርሃን እዩ ማለት እዩ። ስለዚ ንስኻ ኣብ ትገብሮ ዝኾነ ናይ መዓልታዊ ስራሕኻ ንኣብነት ኮምፒተር ክጥቀም ትኽእል፣ ቴሌቭዥን ክጥቀም ትኽእል፣ ኩለን ዘን ስማርት ፎንስ ንብለን ቴሌቭዥን ቲቪ ኩለን ዚአን ትጥቀመለን ኩሉ ካብዘን ዝብለካ ደለዉ እዚ ሰማያዊ ብርሃኒ ካብዚ ናይ ዩቪ ላይትን ዝከላኸል ዓይነት ክትገብረሉ ኣለካ። ምክንያቱ ድሕሪ ግዜ ግድን እዚ ሕዱር ዝብሎ ሳዕብን ግድን ክመፀካ እዩ። ሕጂ ካብዚ ክትከላኸል መብዛሕትኡ እዚ ኦፊስ ወርከርስ ንብሎ ወይ ከዓ እዛ ብኦፊስ ትሰርሕ ምስ ሞባይል ምስ ገለ ምትእሳር ዘለዎ ነገራት እዚ ኩሉ ኩለን ሕጂ እዚ ዲጂታላይዝ ዓለም እቲ ዝኸፈአ እቲ 20% ዝበልናዮ ሜይ ቢ ክውስኽ እዩ ማለት እዩ። እቲ ፀገማሲ እንዳወስኸ

ምክንያቱ ጠቃማና ስለ ተገድ ብዓብዩ ኣብቲ ናይ ስራሕ ሸቐጥ ከዓኒ ንምንታይ ንስኻ ንዓኻ ዝጎዳእካ ነገርስ ትገብር ንዓኻ ዝጎዳእካ መጀመርያ ኮ ሰብ ነብሲ እዩ ክከላኸል ዘለዎ ሕጂ ብኣፍልጦ ክትገብሮ ከለኻ ካብ 65 ከልቪ ንካ ውን ላዕሊ ብርሃን ወይ ከዓ ክለር ቴምፕሬቸር ካብ ውን ላዕሊ እትገብሮ እንድሕር ኮንካሲ ንዓኻ ውዕሊ ሓዲሩ እስኻኻ ንነዊሕ ግዜ ክትቕመጥ ዘለኻ ስለዚ እስኻኻ ትብደል በዚ ዝብሎ ዘለኹ ማለት እዩ ቀልጢፍካ ሓበላ ፀገም ትገብር ቀልጢፍካ ናይ ረቲና ፀገም ትገብር ከምኡ ናይ ዓፅሚ ዓይኒ ኩሉ እዚ ፔኒኩላ ንብሎ ብሰንኪ ናይ ፀሓይ ዝመፅእ ኩሉ ብርሃን በዕሉ እዚ ናይ ካንሰር ናይ ቆርበት ናይ ሸፋሽፍቲ ጉልማሽ ዓይኒ ቆርበት ናይ ካንሰር ዝበሃል ከምዚ በዛል ሰል ካርሲኖማ ንብሎ ወይ ከዓ ስኳ መሰል ካርሲኖማ ንብሎ እዚኦም ኩሎም ብሰንኪቲ ናይ ብርሃን ዝመፅእ ፀገም እዩ ብፍላይ ከዓ እቲ ብዙሕ ፀዓት ናይ ዌቭሌንግ ፀዓት ዘለዎ ዘምፆ ለውጢ ዘምፆ ፀገማት እዩ ስለዚ ኣብ ሓደ ናይ ስራሕ ትካል ልክ በቲ ኣፍልጦ ብኣፍልጦ ዝተወሳነየ ንሰብ ዘይጎደጉሕ ንዓኻ ዘይደጉሕ ኩሉ ግዜ ዓይንኻ ደሲሕካ ዘቐንዝወካ ወይ ከዓ ርእስኻ ድሕመካ ዘንባዓካ እንድሕር ኮይኑ እቲ ብርሃን ናትካ ልዕሊ ዓቐን ከይደሎ ማለት እዩ ስለዚ ፀገም ገይረልካ ኣሎ ማለት እዩ ስለዚ እዚ ፀገማት እዚ ብኣፍልጦ እንተ ኮይኑ እቲ ዝሓሸ እዩ ኣክንዲ ኩሉ ምስ ካልእ ዘይኮነስ ልክ ምስናኻስ ንዓኻ ጥዕናኻ ማዕርክ እንደይ ሃሳይ ክኸውን ይብሉ ኩሉ ግዜ ንጥዕናኻ ዝሕሉ ነብስኻ ዝሕሉ ንዓይንኻ ናትካ ናይ ምርኣይ ዝሕሉ ክኸውን ኣለዎ ዝብል እምነት እዩ ዘለና

0: እቲ ብሌን ዓይኒ ብርሃን ብዓቐን ምስ ናትካ ዝኸይድ ብዓቐን እያ ትቕበል። ኣብነት ኣብ ሓደ ፀልማ ተኣትየ ከተለካ ገፊሑ ኣሎ እቲ ገፊሑ ኣሎ ምክንያቱ ብርቱዕ ብርሃን ክኣቱ ኣለዎ እቲ ዝኾነ ምስሊ ክትርክብ ትኾንካ። ሕጂ ንኣብነት ኣብ ክትግድቅሰሉ ዘለካ ዓይነት ብርሃን፣ ኣብ ትምገበሉ ብርሃን፣ ኣብ ትሰርሓሉ ኩሉ እዚ ንናቱ ዝኽኣለ ኣፍልጦሉ ማለት እዩ። ኣብ ትሕቲ ኮቦርታ ኣቲኻ ወይ ከዓ መብራህቲ ጥፍእኻ ቴሌቭዥን ምርኣይ ሕጂ እዚ ጉዳኢ እዩ። ምክንያቱ ገፊሑ በቲ ሓደ ኣብ ኣከባቢኻ ከምታ እንተ ይደልኮ ሜሌኒን ኤንድ ዶፓሚን ዝበሃሉ ካብ ኣካላትካ ዝፈርዩ ነገራት ንክድቅስ ሓስቡ ንድሕር ኣለዉ ኮይኖም እስኻ ሕጂ እቲ መብራህቲ ትጥቀምተ ኣለኻ ሓደ ኣብ ጥዕናኻ ፀገም ኣምፃልካ እዩ ብዓብዩ ኣብ ጥዕናኻ። ካልኣይ ከዓኒ ብርቱዕ ብርሃን ናብ ውሽጢ ዓይንካ ኣትሎ። ስለዚ እተንፀላ ዘለና ከዓ ንሕና ይኮና ንግዲናያ ዘለና በዓልና ኢና ንሕና ነምፅኦ ዘለና ኣካላትና ገፊሑ ከሎ እቲ ብለን ዓይኒ ብርቱዕ ብርሃን ምስ ተጠቀምና ፀልማት ጌርና ኣብ ብርሃን ምጠቀምና ብርሃን ኣትዩ ኣብ ውሽጢና ድሕራ ኣብ ሓፂር ግዜ ማለት እዩ እቲ ሕዱሩን ህፁፅ ሳዕብን ዝበሃል ዘምፅእ ጠንቂ ይኸውን ማለት እዩ። ስለዚ ከነወግዶ ዝግባአና ነገራት ብዙሕ ንዓይንና ጥዕና ዝኾኑ እዝብለካ እዩ። ንኣብነት ልክ እቲ ትሪኦ ነገራት ሲ ምስቲ መብዛሕትኡ ኩሉ ግዜ ናና መሰረትት እቲ መዓልታዊ ማለት እ መዓልቲ ዘላ ፀሓይ ካብኡ ዝበርትዕ ክኸውኑ የብሉ እቲ ዝበርትዕ ፀሓይ ፋዱስ እንተኮይኑ ካብኡ ዝበርትዕ ክኸውኑ የብሉ። ንኣብነት ንምንታይ ድና መከላኸሊ ፀሓይ ንጥቀም ካብ ሰዓት 6 ወይ ከዓ ካብ ሰዓት 10 ስጋብ ሰዓት 4 ናይ ፀሓይ መከላኸሊ ክንገብር ኣለና እቲ ዝበርትዐሉ ነገራት። ሕጂ ብርቱዕ ከዓ ንሕና ንጥቀም ኣለና ዲጂታላይ ዝኾነ መከላኸሊ ከዓ ንጥቀም ኒና ዘለና እዚ ንባዕሉ ሓደ ዓብ ፅገም እዩ። ስለዚ እቲ ኣካላትና ክድቅስ እንዳደለየስ ንሕና ግን ከይፈተና ኣለርት ንገብሮ ኣለና ማለት ሲ ነባራብሮ ኣለና ርኢና ብሉ ላይት ዝበሃል እዚ ሓደገኛ ዝኾነ ነገር ማለት እዩ። ስለዚ ኣብ ግዜ ፀልማት ወይ ከዓ ኣብ ትሕቲ ኮቦርታ ኮንካ ወይ ከዓ ቴሌቭዥን ኣጥፍእኻ መብራህቲ ምርኣይ እዚ ክውገድ ዘሎ ወይ ከዓ ላፕቶፕ ኩሉ ክውገድ ኣሎ ብርሃን ኩሉ እቲ ከባቢኻ ምስኡ ምስ ጠናኻ ዘይኮኑ ምክንያቱ ምሕሳይ ተጀሚሩ ጠንቂ ጀሚሩ ኣሎ ማለት እዩ። ኣና ክትሓሲ ቀንዛ ርእሲ ካልእ ዘይተርዳእካ እሳይ ርዳእካ ናይ ከምኡ ምዃኑ እዚታት ተጀሚርካ ይብርታ ኣሎ ማለት እዩ። ስዑ ድሕሪ ግዜ ቀልጢፍካ ስኻ እቲ ናይ ዕረት መንገዲ ብሰንኪ እዚ ናይ ዕድመ ዝመፅእ ናይ መትናዊ ዓይኒ ድመፅእ ፀገም ንስኻ ቀልጢፍካ ተጠቀዐ ማለት እዩ።
1: ከምቲ ብግዜ ቀትሪ ብሓካይም ካብ ናይ ፀሓይ ብርሃን ክንከላኸል ዝሕብረና ኣብ ግዜ ምሸት እውን እንተኾነ ካብ ሰማያዊ ብርሃን ክከላኸል ዝኽእል ኣዝዩ ውፅኢታዊ ዝኾነ መነፅር ዓይኒ ከነዘውትር እዩ ዝምከር።
0: ሕራይ እጂ እቲ መብዛሕትኡ እዚ ብሉ ላይት ንብሎ ወይ ከዓ ነዚ ሰማያዊ መብራህቲ ዝበሃል መብዛሕትኡ

የሱ እዚ እንታይ ሱ እቲ ኢነርጂ ናቱ ድበሳ ድበርታ እዩ ድበርታ ኢነርጂ እንድሕር ኣለዎ ከዓ ንውሽጢ ኣካላትና ኣትዩ ቲዝሃስየና ክእስ እዩ ፎስ ዝበለ ኢነርጂ ከም በዓል እዚ ቀይሕ ብጫ ኦራንጂ ዓይነት ኮይኖም ግን ትዝሓሸ እዩ ስለዚ ሕጂ መብዛሕትኡ ግዜ ዋላ ንሕና ንእዝዞ ንኣብነት እዚ ብሉ ፊልተር ዝበሃል ዳብስተክተ ዝተወንካስ ብሉ ፊልተር ዘለዎ ነቲ ብሉስ ዘውፅእ ምክንያቱ ብሉ ፊልተርኒ ዩቪ ላይትኒ እዚኦም ንኣካላትና ጎዳኢት ኢልና ንኣምን ስለዚ መብዛሕትኡ ግዜ እዚ ብሉ ዓይነት ሕብርታት መብዛሕትኡ ግዜ ጎዳኢ ምኳኑ ዝበዝሐ ፀዓት ዘለዎ እዩ ንዓይና ከዓ ጎዳኢ ስለ ዝኾነ እዚ ዓይነት ኣጠቃቅማ ኣብ ነውሰካፍ ክስታይና ክንጥቀም የብልና እንታይ ደኣ እቲ ዝሓሻ ከማ ናብ ሬድ ወይ ከዓ የሎ ወይ ከዓ ናብ ገፁ ንጥቀመሉ ትዝሓሸ እዩ ማለት እዩ ስለዚ ብሉ ክንጥቀም የብልናን ብሉ ላይት ኩሉ ግዜ ፊልተር ክንገብሮ ኣለና ክንዓክቶ ኣለና እቲ ካልእ ዝሓሸ ናብ በዓል ሬድ የሎው ገፅና ክተተጠቀምና እቲ ዝሓሸ ሕብሪ ክኸውን ማለት እዩ

ዝኸበርኩም ተኸታተልቲ መደብ ዕዱም መድረኽ ጋሻ ማገር ናይ ሎሚ ትሕዝቶ መድረኽ ዕዱም ጋሻ ማገር ኣብ ቅርዓት ኤክስቦ ተረኺብና ባህልን መንእስያትን ኣብ ትሕቲ ዝብል ይከኸውና ርእስና ኣብዚ ድማ ኣብ ዝተፈላለዩ ቦታታት ዝረኸብናዮ መንእስያት መንእስያትና ኣብ ምዕቃብ ባህልን ክብርታትና ከመይ ኣለዉ ከምኡ ድማ ከመይ እንተኾና ኢኸ ዝያዳ ባህልና ዓቂብና ነቶም ብሕጂ ዝመፁ ዘሎ ወለዶታት እነመሓላልፈሎም ዝብል ይክኸውን ክሳብ ፍፃሜ ምሳና ክትሓብሩ ብክብር ንዕድም።

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሰባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ኣታውትሊትን ሙዚቃን እየ ራ መንእሰያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ዝሰፍሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩሎ እንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ እዩ ክሳብ ሕጂ መፅኡ ዘሎ። ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብዪ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ኹን ብድኻም ኹን ባህልኩ ኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ 9 ብሄርን ኣብ ውሽጡ ዘሎ ኣገባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ወፃን ንዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ ኣብ ነፍሲ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ከዓ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባ ከዓ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታካ ከዓ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ ድኳና ኣባይቲ ወይ ያታዊ መነባብሮ ናይ ሓደ ሕብረተሰብ ናይ ነፍሲ ወከፍ ዞባ ዘሎ ዘለዋ ብሄራት ነናተን መነባብሮ ኣብ ምንታይ ገዛ ቆመጡ እንታይ ምግቢ ምገቡ ኣብ ውሽጢ ገዝኦም እንታይ ኣቑሑ ትጥቀሙ ዝኩሉ ኣብዚ ሎ ማለት እዩ። ሕጂ እዚኣ ብፍላይ ብሓፈሻ ንኩሎም መንእሰያት ብፍላይ ድማ ካብ ኤርትራ ወፃኢ ንዝነብሩ ኣዝያ ኣገዳሲት ባህሊ ከዓ ካብ ወለዶ ናብ ወለዶ ንክሰግር ዓብዪ ተራ ዘለዎ ክቅፅልን ብዝሰፍሐ መንገዱን ብዝሓሸን ክቅፅል ዘለዎ ዓብዪ መደብ እዩ። እዚ ጥራይ ዘይኮነ ከዓ ዋላ ኣብቲ ሓድነት ናይ ህዝቢ ከዓ

ኣነ ስመይ ኣማንኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታ ውትሌትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ና ኣብዚ እዋን እዚ ማለስ ኩላ ኣነ ሃባይ ጀሚርካ ክንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራ ዝባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣዘራርባና ንበሎ ብዓብዪ ከዓ እቲ ክብርታት ናይ ሕብረተሰብ ምክባርና ኩሉ እዚ ከይጠፍእ ክንፃወቶ ዘለና ተራ ማለት እዩ። ንሕና ከምዞባ ደቡብ ኩለን ዞባታት ከዓ በብ ዓውደን ኣብዚ ሃገራዊ ቅልዓት እዚ ዝመፃ ዘለዋ ነዚ ዓይነት ክብርታት እዚ ነቲ ናይ ኣቦታትና ዝነበረ ከመይ ገርና ንዕቁቦ ማለት እዩ። ምክንያቱ ባህልታትና ንድሕር ዓቂብና ክብርታትና ተዓቂብና ሃገራውነትና ዓቂብና ኣለና ማለት እዩ ወይ ሓድነትና ዓቂብና ኣለና ማለት እዩ። ብኡ መጠንካ ኣዘራርባና ንበሎ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣካይዳና ንበሎ ብምሉ እዚ መንእሰይ ናቱ ማለት እዩ ንናቱ መሲሉ ንድሕር ከይዱ ሃገራዊ ክብሩ ኩሉ ነቶም ኣቦታትና ነተን ኣዴታትና መሲልና ንድሕር ከይድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብ ዝወፃእ ከይድና ግን መንእሰያት ተፀለውቲ እዮም ብቁልጡፍ ካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቅ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባለካ ካ ትዕቅብ ናትካ ክብሪ ማለት ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ። ከምቲ ንሕና ካብ ቦታትና ዘምፀናዮ ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዐ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸይድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመይ ኣንጀላ ባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ኣራ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እንዳወሃደ ከይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ብሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅኣቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ንምፍላጥ እንዳተዳህሰቲ ትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናዕታዊ ኣካይዳ ብመፅናዕታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰራሕ እዩ ዝግባአና ኣብዚ ግዜ ማለት እዩ ባህሊ ማለት ክብሪ ከዓ ክብሪ እዩ ባህሊ ክብሪ እዩ ባህሊ ዘሎ ሓደ ሰብ መለሊ ባህሊ እዩ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ እየ ኩናማ ብምዃነ ክኮርዕ ኣለኒ ብኣነ ሂዘን ዘለኹ ኩናማ ዘለዎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉም የብሉን ማለት እዩ

ምስ ትሕሶታት መደብ ማእገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብናዮም መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለየ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ ትርእዩኑ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ ባህሊ ኣብ መንእሰ

0: ሰዓት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደጊምና ምክተልኩም ምሳና ክኸውን ብክብሪ ዕድም
1: ባህሊ ምትእሳር ኣለዎ ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ እቲ ባህሊ ከዓ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ ሓደ ሰብ ሲ ኣብቲ ዘሎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ ቁሱን ብምህላዊ ከዓ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ ካልኣይ ልክ እቲ ባህላዊ ልምድታት ኣሎ ባህላዊ ልምድታት ሕጂ ብእግሪ መንገዲኻ ሳዕበናቱ እንዳገለፅካ ክተኸይድ ከለካ እውን ኣውታት ሕጂ ኣብቲ ናይ ምሪት ክኣት ከሎ ወይ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት ባዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣውታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፈለጥ ማለት እዩ
0: ኣረይ ፅቡ ከም ዝበልከ ባህሊ ኣብ ነፍሲ ወከፍ ሞያ ወይማ ኣብ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ ኣራይ ጂሚ መንእስያት ከ ከምዚ ክትብሎ ዝፀናሕካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለና የቆሸት ወግዒ ኸ ናይ ዳጉ ወግዒ ሒዝና መፅና ሕጂ ባህሊ ሓደ ካብቲ ክወርስ ዝግባእ ባይታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ዝምፅ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት እንድሕር ከም ዘላቱ ንድሕር ኣንፀባሪግካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ እቲ ዘሎ ወለዶካ ክወርስ ይኽእል እዩ።

0: ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለም ለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንሕና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋእናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብለልና ወይ ብካልኦት ኣይተፀላናን ማለት ኣይኮነን። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢ ካ ብመን መፅእ? ብመንእሰይ እዩ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛይ ነበረ ገለይ ነበረ ክዳናይ ነበረ ገለይ ነበረ፣ ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ እቲ ፅቡቅ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት መፅእና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ መዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፋእና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፋእና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል ተኮይነ ደሓን ኣለና ክንብል ኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን መበል ከዓ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ንሽ ቆልዓ ንድሕራምቲ ከኣብዚ እንታይ ድመስል ብሄር ናና ብሄራት ናና ትሻዕት የት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዚ እዩ ዝኸይድ ካብዚያ ሕጂ እዚ ኣቕሊልና ክንሪኦ የብልናን ማለት ዝቕርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ መስላ ኣብዚኣ ቆልዓ ተምፅኢካዮ ሓደ ነገር ሒዙ ዝኸይድ ማለት እዩ። ውኡ መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደሓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብኡ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽከዓና ክእል እዩ ማለት እዩ። ንፅባሕ ንዎ ግን ንወለዶና ክውን ንዓና ኹን ፅቡቕ ኣይኮነን። ስለዝኾነ ኣብ ደሓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ። ካብዚ ንላዕሊ ከዓ ሓይልና ክንውፅእ ኣለና ማለት እዩ።

0: ዎ ሕጂ ኣብዚ ግዜ ባህሊ ኣብ ምእቃብ እዚ ፌስቲቫላትን ዓበይቲ በዓላትን ባህሊ ክንደህስስ ዝገብረና እምበር ኣብ ኖርማል ግዜ ሰብ ብዛዕባ ባህሊ ዝገዲ ሰብ ኣብዚ ግዜ ቁርብ ጎዲሉ ኣሎ ግን ሓንቲ ጉዳይ ወይ ሓንቲ ባህሊ ከምዚ ናይ ፌስቲቫል እንድሕር ተዳልዩ ወይ እንተሎ ሰብ ተብታቢሉ እተን ባህሊ ኣበይ ከም ዘሎ እንታይ እንታይ ገብር ከም ዘለዎ ኣብዩ ዝጉይ ሕጂ ኣብ ከምዚ ዓይነት ኩነታት ጥራሕ ዘይኮነ ኣብ ዘለዉ ግዜ ኣብ ዝኾነ ግዜ ብዛዕባ ባህሊካ ክትሓስብ ኣለካ ብዛዕባ ባህሊ ከመይ ጌርካ ክትዕቅብ ኣለካ ከመይ ጌርካ ክተምፀሉ ኣለካ ኣበይ ኣበይ እንታይ ይገብር ከም ዘሎ ብዙ ምፍታሽ የድለየና ስለ ዘሎ ኣነ ኣብዚ ግዜ ሲ ቁርብ ካብቲ ዝነበሮ ደኺሙ እዩ ዝብል ተራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ተራ ክፃወት ዘለዎ ካልኣይ ነገር ከዓ ባህልን ስፖርት እንትበሃል ኣገደስቲ ሰባት ብዛዕባ ባህሊ ተገዳስነት ዘለዎም ሰባት ኣቂቡ ኣበይ እንታይ ይገብር ከም ዘሎ ከይዶም ፈትሾም ብሰነድ ክሕዙ ከም ዘለዎ እዩ ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዘን ዝበልኩኽ ትካላት እየን ተራ ክፃወቱ ኣለዎ እሱ ጥራሕ ዘይኮነስ ዓበይቲ ሰባት ኣለዉ ኣብ ከተማታት ዘይኮነስ ኣብ ገጠራት ዓበይቲ ሰቡት ብዛዕባ ባህሊ መፅሓፍቲ እዮም እሶም ንኦም ደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዉ ቦታታት ዓድታት እናኸድና ከመይ ገርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያት ጥራሕ እያ ዝብላኒ
1: መንእሰያት ከም እንታይ ክንፀታይ ተራ ክንገብር ኣለ ሕጂ ስኻ ከመንእሳይ እዙ ክትብሎ ፀናሕካ ባህሊ ንኩሉ ካብቶም ዓበይቲ ሰሚዕጋስ ኣብ ምንፅብራቅ ወይ ድማ ንዑ ንምግላፅ ዝርከብ ኣለካ ሞ መንእሰያት ተክገብርሎም ባህሎም ክዕቁቡ እዚ ክትገልፆ ፀናሕካ ኩሉ በተሕላፍ ሓበሬታ ዩ ገለ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ንኩሉ መንእሰይ ወላብ ትርሖ ገጠራ ዘሎ ፀሊልና ኣሎ ስለዚ መንእሰያት ነቲ ባህሊ ቦታትና ክንዕቅቦ እንታይ ና ክገብር ዘለና ትብል ስኻ ከመንእሰይ
2: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለና ፌስቲቫል ሓደ ዕላምኡ እንታይ እንዳሕርልና ዕላምኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሕራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሩ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቅነ መንእሰያት ናይ ሃማማት ኣሎ ቅነ ተምሃር ኣሎ ልክዕ እዚያን ሕጂስ ኣብ ሕብረተሰብ ኣብ ውሽጢ ሕብረተሰብ ዝካየድ በዓላት እዩ ኣብዚ በዓላት ከ እቲ ባህሊ ብዘለኻዮ ኩለን ክትቕርቦ ትኽእል ኢኻ ሕጂስ እተን መሳርሕታት ቀደም ዝነበረ ከም ምሪት እንድሕር ኣቕርብካዮ ኣብዚ ዝኾነ በዓላት ኣብ ሃገራዊ በዓላት ይኹን ወላ ናይ ቅነ መንእሰያት ይኹን ቅነ ተምሃሮ ይኹን ኣብ ውሲ ከም ምሪኢትን ከም ኤግዚቢሽን ክትቕርቦ ከለኻ ወላ ብህሩ ይኹን ዘይፍለጥ ክፀንሕ ስለ ዝኽእል ኣብ ኤግዚቢሽን ኤግዛምፕል ሕጂ ኣብ ኤግዚቢሽን ሕጂ ኩለነት መሳርሒታት ብቆርበት ዝስራሓ ብዕንጨይቲ ዝስራሓ እንድሕር ኣቕርብካዮ ወላ ሓትትካዮም ዘይምልሱ እውን ኣሎ ሕጂስ ሓትትካ ዘይምልስዎ ከም ዘሎ እዳፈለትካ ሕጂ እንድሕር ሸለልካዮ ባህልካ እዳጠፍ ይኸይድ ከምኡ ንኸይኸውን ኩለን እቲ ናይ ባህሊ ነጥፈታት ከም ምርኢት ኣብ ኤግዚቢሽን ኣብ ዝኾነ በዓላት ትርአ ኣሎ ኣብ ዝኾነ በዓላትካ እቲ ሃገራ እቲ ባህላዊ ወግዒታትካ ከም ምርኢት ከም ድራማ ዓይነት ይኹን ወላ ከም ግጥሚ ይኹን ወይ ዝኾነ ከም ምርኢት ሲ ናይ ባህሊ ትሕዝቶ ኩሉ ዘሎ ዘማልአ በዓላት ኣብ ውሽጢ ሕብረተሰብ ኮና እንድሕር ኣካይድናዮ ኩሉ ግዜ መሰረት መን እዮም መሰረትካ እቶም ዘናእሱ ደቂ 6 ዓመት ከወት ሕዝና እንድሕር ክነውርሶም እንድሕር ፈቲና እሶም እንዳ ዓብዮ ምስ ከዱካ ሽዑጡ ድሕሪዮም ዘለካ እንዳወርሲ ዝኸዱ ባህሊ ንኸውርስ ወይ ካ ባህሊ ንኸይተርፍ ክንስርሕ እንትኾና ግን ኩሉ መንእሰይ ተረብኡ ምዃኑ ፈሊጡ ኣብዘ ዘለናዮ ብዘ ዘለናዮ ዓቕሚ ገሊያ ብፅሑፍ ገሊያ ኸ ካብ ሰብ እንዳወሰድካ ገሊያ ኸ ትፈልጦ ትኸውን ትኽእል ዘላ ኩሉ ሲ ኣኻኽብካ ኣብ ሓደ ምሪት ክትሪኦ ከለኻ ንኩሉ ሰብ ይዕጉቦ እዩ ንኩሉ ሰብካ ክውርፍ ስለ ዝኽእል ኣብዘ ዘለና

0: ናይ ቦታ ኣብዚ ዘለናይ ዓቕሚ ኣብ ኩሉን ቅነ ዝካየድ ዘሎ ተሳተፎ ናይ ባህሊ ክህሉ ኣሎ።
1: ኣዝዩ ፅቡቕ መግለፂ ጅሚ። በዚ ኣጋጣሚ ኣነ ኣዝየ ከመስግነካ ድ ንስኻ ከም ሓደ መንእሰይ እንደገና ሞያዊ መንእሰይ ኮንካ ኣብ ባህሊ ዘለካ ተገዳስነት ዓብዩ ነቶም ከምሃል ብድሕሪኻ ዝመፁ ንኣሸ ወለዶታት ተሰጋግሮ መካልካ ኣዝየ ዘመስግነካ ንዓመትኻ ባህሊ ስፍሕ ዝበለ ፕሮግራማት ወይ ድማ መደባት ርስምትካ ተስፋ ይገብር ይኸምኒለኒ
0: ይቕኒለት
1: ክብሮት ከታተልትና በዚ ዝፀንሐ ካብ ዝተፈላለዩ ቦታታት ኮይና ክነዘራርቦም ፀንሐና መንእስያት ኩላትና መንእስያት ኣብ ባህሊ ዘለና ተራን ሓላፍነትን እንታይ ምዃኑ ተረዲና እቲ ንደልዮ ወይ ድማ እቲ ናብ መፃ ወለዶታት ክመሓላለፍ ዘለዎ ፅቡቕ ባህሊ እንብሎ ንምዕቃብ ሓላፍነት ኩላና ክንስከም በዛ መደብ ተማሂርኩም ትኮኑ ተስፋ ይገብር። ሕጂ ድማ ናብቶም ዝተረፉ መረባት ማገር የስክረኩም።

ዝነበርኩም ተኸታተልትና ናይ ሎሚ ትሕሶ መደባእገር ኣብዚ ተዛዚሙ ኣለዎ ኣብዚ መፅእ ሰሙን ብካልኦት ትሕሶ ይክኸኑ ምረኻብና ክሳብ ሽዑ ዝተሰናይ ብሩቅና እናበልኩ ቅድሚ ምስንባት ንስኹም ዝፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳላ ዮሃንስ ዮሴፍ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪቲቪ ነስክረኩም

0: ሰላም ከመይ ከምኩም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ መደብና ንቃፀሎ ዝምልከት ትሕዝቶ ኢና ቀሪብናልኩም ዘለና ብዝተፈላለየ ክፋል ናይ ኣካላትና ብዝተፈላለየ ምክንያት ቃፀሎ የጋጥም እዩ እዚ ምክንያታት እንታይ እዩ ብከመይ መንገዲ እዩ ቃፀሎ ዘጋጥመና እንታይ ዓይነት ጥንቃቐ ክንገብር ኣለና ብብዝሒ ዝረአ ቃፀሎ እንታይ እዩ ኣብ ኣካላትና ዘውርዶ ሃስያኸ እንታይ እዩ እንተዳ ከምኡ ዓይነት ሓደጋ ኣጋጢሙና ቀልጢፍና ኣብ ገዛና ክንገብሮ ዘለና ነገራት እንታይ እዩ ክንገብሮ ዘይግባአና ነገራት እንታይ እዩ ኣብ ሕክምና ምስከድና እንታይ ዓይነት ክንክን እዩ ዝግበር ኣለና ንሓዋሩ ኸ ንክንሓዊ ወይ ካብቲ በሰላ ንሓዊ ዲና ኣይንሓውን ክንድህስስ ክንፍትን ኢና ናይ ሎሚ ዕድምትና ዶክተር ፍናን ገብሪ ሂወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ ዶክተር ዕድመና ክቢርክ ምምፃእ ከ ኣዝየ ኣመስግነኪ ብሳይንሳዊ መንገዲ ቃፀሎ ቅድም እንታይ እዩ ብኸመይ ኹም ትገልፅ ቃፀሎ ክንብል ከለና
1: ታንክዩ ጴጥሮስ ሎማዓንቲ ዛዕባና ቃፀሎ እዩ ክኸውን ቃፀሎ ክበሃል ከሎ ሓደ ሓደጋ ዘስዕቦ ማህሰይቲ ኣብ ቆርበት ኮይኑ ካብኡ እውን ካብ ቆርበት ሓሊፉ ድማ ናብ ካልኦት ኣካሊታት ዝኸይድ ኮይኑ ብሰንኪ ቅፅበታዊ ምቅላዕ ናብ ዘይንቡር መጠን ምቀት ዘለዎ ኩነት እዩ ሕጂ እዚ ሰለስተ ነጥቢ ጠቂስና ኣለና ሓደ ሓደጋ እዩ ቃፀሎ ሕማም ደይኮነ ሓደጋ እዩ

ወዝቢኡ ሓደጋ ከጋጥም ከሎ ድማ ኣብ ቆርበት ጥራሕ ዘይኮነ ድቃፀል ከዓ ካልኦት ክፋላት ናይ ኣካላትና እውን ቃፀሎ ከጋጥሞም ይኽእል እዩ። ሳሳይ ነገር ቅፅበታዊ ዝኾነ እዩ ማለት ኣኪዩት ንብሎ ብካልእ ኣዘራርባ ቅፅበታዊ ምስ ዘይንቡር ሙቐት ምስ ነብስ

0: ሞቆታዊ ቃፀሎ ወይ እቲ ተርማል በርን ዝበሃል እዩ። እዚ ሞቆታዊ ቃፀሎ ልዑል ዓቐን ሙቐት ዘለዎ ነገር ናብ ነብስና ክፅጋዕ እንከሎ፣ ንኣብነት ሕጂ ሓልሓልታ ናይ ሓዊ ክኸውን ይኽእል፣ ውዕያት ፈሰስቲ ኩሎም ሻሂ፣ ቡን፣ ፀባ፣ ፀብሒ፣ ካልኦት ከዓ ልዑል ሙቐት ዘለዎም ድሮኣት ነገራት ንኣብነት ፋርኔሎ በሎ ዝኾነ ናይ መሳርሒ ሓፂን በሎ ናብ ነብስና ክቐርብ እንከሎ ሙቆታዊ ወይ ተርማል በርን የጋጥም ማለት እዩ። ሕጂ ዕምቆት ናይቲ መንደድቲ ኣብ ኣካላትና ዘጋጥም ድምርማር ናይቲ መጠን ናይቲ ሙቆት ናይቲ ዘጋጥሞ ነገርን ክንደይ ግዜ ኸ ናብ ነብስና ጠቢዑ ንኣብነት ሻሂ ተቐሪባ ኣብዚኣ ንድሕር ዝሕል ኢላ ፀኒሓ እሳ ተምፃን ውዑይ ሻሂ ዝፀንሐን በበይኑ እዩ ዝፍሉጥ እዩ። እዛ ሻሂ እዚኣ ኣብ ኢድና ክስዓ ክንደይ ፀኒሓ ካልኣይ ኣሎ እቲ ግዜ ማለት እዩ። እዚ ሕጂ ተደማሚሩ ክንዲምንታይ ዕምቀት ናይ መንደቲ የጋጥመና ይውስን። ካልኣይ ዓይነት ኩነት እቲ ኬሚካላዊ ቃፀሎ ዝበሃል እዩ። ኬሚካላዊ ቃፀሎ ዝኾነ ቀመም ማለት ቃፀሎ ክስዕብ ዝኽእል ቀመም ናብ ቆርበትና ወይ ናብ ኣካላትና ክቐርብ ከሎ እቲ ብውድ ስራሕ ኬሚካላዊ ሪኣክሽን ኣብ ነብስና ዘጋጥሞ ቃፀሎ ማለት እዩ። ዝተፈላለየ ዓይነት ኬሚካላዊ ወይ ቀመማት ኣለዎ ነዚ ዘቃዓልዑና። ንኣብነት ሕጂ ኣሲድ ናይ ባትሪ ናይ ማኪና፣ ኣሲድ መፅረይ ናይ ዘቤታዊ ዕዮታት ንገብረሉ ናይ ዓይኒ ምድሪ በሎ መናድቕ በሎ መፅረይ ንጥቀመሉ፣ ኣብ ስራሕ መፅረይ ወድቅን ካልእን ዝጥቀምሉ ኣሲድ ኣሎ። እዚ ናብ ኣካላት ክቐርብ ከሎ ቃፀሎ የስዕብ። ቁርብ ፍልይነት ናይ ኬሚካላዊ ቃፀሎ ሓንሳእ ሓንሳእ እቲ ቃፀሎ ሽዑን ሽዑን ኣብቲ እዋን እቲ ዘይክትሪዮ ትኽእል ማለት ይፈሰካ ኣብ ኢድካ ሞ ወይ ኣብ ነብስካ ፈሰካ ሞ ሽዑን ሽዑን ምልክት ዘይክህበካ ክእል እዩ። ፀኒሑ ድሕሪ ሓደ መዓልቲ ድዮ ክልተ መዓልቲ ግን እቲ ኬሚካል ቀስ ኢሉ ነቲ ቆርበትና ነቶም ኣብኡ ዘለዎ ህይወታት ክቐትል ምስ ጀመረ ምልክታት ናይ ቃፀሎ ክረአ ይጅምር ማለት እዩ። እንደዚ ኣፀቢቕና ፈሊጥና ክንጥቀቀሉ ዝግባአና ዓይነት ቃፀሎ ማለት እዩ። ብሳሳይ ደረጃ ኤሌክትሪካዊ ቃፀሎ ወይ ናይ በርቂ ቃፀሎ ኣለና። ኤሌክትሪካዊ ፀዓት ኣብ ሰምነትና ምስኣተወ ናብ ሙቐት ይድቕየር፣ ልዑል ዝኾነ ሙቐት የምፅእ። እዚ ሙቐት እዚ ከዓ ካብ ኤሌክትሪክ ናብ ተርማል በርን ይቕየር እሞ ቃፀሎ ኣብ ሰብነትና የጋጥም ማለት እዩ። ብተወሳኺ ናይ ዝብ ቆርበትና ዘጋጥም ቃፀሎ ኣብ ውሽጢ ሰብነትና ካልእ ዓይነት ሕማም የምፅእ እዩ። ንኣብነት ሕጂ ከም በዓል ልቢ ዝኣመሰሉ በዓል ኣእምሮ ዝኣመሰሉ ክፋል ናይ ኣካላትና ብመልኣት ናይ ኤሌክትሪክ ዘለዎም ዋህዮታት ዝተሸፈኑ እዮም ወይ ኣክሽን ፖቴንሻል መምብሬን ድበሃል ኣለዎም ማለት እዩ። ሕጂ እዚ ኤሌክትሪክ ናብ ነብስና ምስ ኣተወ ነዚ መልኣቲ ኤሌክትሪክ ናይ ነብስና ፋሕ የብሎ ሞኒ ነቲ ስሩዕ ሕርመት ዝነበረ ንዕኡ ፋሕ ብሎ እዚ ሕጂ ሕማም ናይ ልቢ የምፅእ ማለት እዩ።
1: እቲ ህርመት ናይ ልብስ
0: ይቕይሮ ይቐልጥፎ። ሕጂ ዝበዝሕ እዋን ኣሪዝም ያልና ብሕክምናዊ ቋንቋ ንፅውዖ ከምዚ ዓይነት ሳዕቤን የምፅእ። ተወሳኺ ናይዚ ኤሌክትሪክ ምስኣት ኣብ ነፍስና ከም በዓል ጅማት ጭዋዳ ይሃስ እሞ ካብኦም ዝመንጨው ዘየድልዩ ነገራት ናብ ኩሊት ይኸዱ እሞ ንኩሊት ማዕበስቲ የጋጥማ። ሕጂ ቃፀሎ ጥራሕ ዘይኮነ ዝተፈላለዩ ነገራት ናይ ኣካላትና እዩ ዝትንክፍ ኤሌክትሪካዊ ቃፀሎ። ዋላ እውን ኣብ ቆርበትና ዝመፅእ ቃፀሎ ዝበዝሕ ግዜ ብኤሌክትሪክ እንድሕር ኮይኑ ዓሚቕ ዝኾነ ቃፀሎ እዩ ዘሎ። ሕጂ እዚ ብጣዕሚ ኣስተውዒልና ምናዳ ቆልዑት ብጣዕሚ ክንጥንቀቀሉ ዝግባአና ኩነት እዩ ማለት እዩ።
1: ቅዲም ክትገልፅ እየን ከለ ክቃፀሎ ኣካሊት ኢልክ ዝነበርኪ በዚ ምክንያት እዩ ማለት እዩ። ኣብ ኣካሊት እውን ደጋጥም እቲ ኦርጋንስ ንብሎ ናብ እውን ክኸይድ ይኽእል እዩ ማለት እዩ።
0: እዋ ቆርበት ጥራሕ ደይኮነ እቶም ካልኦት ውሽጣዊ ኣካላትና እውን ክትንከፉ ይኽእል እዮም። ቆርበትና ተተንኪፉ ጥራሕ ኣይኮናን ክስታይ ንገብር። ናይ በርቂ እውን ከምኡ በርቂ ልዑል ዝኾነ ኤሌክትሪካዊ ቮልቴጅ ዘለዎ እዩ። በርቂ ከጋጥም ከሉካ ልክዕ ከምዚ ናይ ኤሌክትሪካዊ ፀዓት ዘጋጥም ከምኡ ዓይነት ማሰይቲ ኣብ ነብስና የምፅእ ማለት እዩ። ድሕሪ እዚ እንታይ ኣለና ጨረርታዊ ቃፀሎ ወይ ራዲሽን ማለት እዩ። ራዲሽን ሕጂ እቲ ጨረርታ ክመፅእ ከሎ ኣብ ነብስና ዘስዕቦ ሃሰያ ኢና ንብል ዘለና። ካብዚ እቲ ዝበዝሒ ግዜ ዘቃጥም እቲ ብልዑል ፀሓያዊ ፀዓት ዝመፅእ

0: ዝመፅእ ዓይነት ቃፀሎ ወይ እቲ ብኡልትራቫዮሌት ሬይስ ዝመፅእ ብሓፈሻ እቲ ሳንበርን ኢልና ንፅውዖ ማለት እዩ። ኣብ ልዑል ሙቐት ዘለዎ ሃገራት ቀፃሊ እዩ ዘጋጥም፣ ኣብ ሃገርና እውን የጋጥም እዩ። ኣብ ከመይ ኩነት? ንኣብነት ዓበይቲ ፀሓይ ክፅለው ኢሎም ደገ ይወፅ እሞ እቲ ዝመፅእ ዘሎ ጨረርታ ብዙሕ ኣይስተውዕሉሉን ወይ ዝንግዑ ወይ ርስዑ ሕጂ ከምዚ ዓይነት ቃፀሎ የጋጥሞ ማለት እዩ።
1: ዝግባእ ንላዕለ ግዜ ይወስዱፀሓይ ኮፍ ብሎ
0: ነዊሕ ግዜ ይወስዱ። ሕጂ ዳይረክት ጥራሕ ካብኡ ጥራሕ ዘይኮነ እውን ምድሪ ረሲኑ ይፀንሕ እሞ ዝኾነ ሰንሴሽን ዘይብሎም ፀንሑ እግሮም ሽኮር ድዩ ገለ ድዩ ይፀንሖም ኣየስተውዕሉሉን ሕጂ ስሃ ካልኣይ ተወሳኺ ቃፀሎ ይኸውን ማለት እዩ። እዚ ናይ ፀሓይ ኮይኑ ካልእ እቲ ጨረርታ ወይ እቲ ኤክስሬያዊ ወይ ራዲሽን ቃፀሎ ማለት እዩ። ኤክስሬይ ኩሉሻዕ ጨረርታ ኣለዎ። እዚ ጨረርታ እውን እንድሕዳ ልዕሊ ዓቐን ኮይኑ ቃፀሎ ክምፅእ ይኽእል። ካልእ ንካንሰር ተባሂሉ ዝወሃብ መድሃኒት ኣለና፣ እዚ ራዲሽን ቴራፒ ዝበሃል። እዚ ጨረር እዩ ንባዕሉ። ጨረር ናብ ቆርበትና ክቐርብ ከለካ ሓዛ ሓንሳካ ከምዚ ዓይነት ቃፀሎ የስዕብ ማለት እዩ። ከም ሳይድ ኤፌክት እዚ ይመፅእ ማለት እዩ። እዚአን ተንቀንዲ ብልዑል ሙቐት ዝመፅእ ዓይነት ቃፀሎ እንደን ካብኣ ፍልይ ድበሌትካ እታ ኣሳሓታዊ መጉዳእቲ ወይ እቲ ፍሮስት ባይት ዝበሃል ኣሎ ማለት እዩ። እዚ ከዓ ብኩቱር ዛሕሊ ዝመፅእ ዓይነት ቃፀሎ ምስ ኩቱር ዛሕሊ ዘለዎ ነገር ኮንታክት እንድሕር ኣለካ ዝመፅእ ቃፀሎ እዩ። ኣብ ሃገርና ልሙድ ኣይኮነን ኦፍኮርስ፣ ኣብ ካልኦት ሃገራት ኩቱር ዛሕሊ ዘለዎን ግን ሓሊፉ ድረአ ማለት እዩ። እዚአን ብኩነት ክንመቕለን ከለና ቃፀሎ ናብ ከምዚአን ንመዓቐለን
1: በብደረጃኡ ክንሪኢ እቲ ብክል ዕድመ ክንሪኦም ከለና ዘጋጥም ዓይነት ቃፀሎ ኣብ ናእሽቱ ከመይ ዓይነት እዩ ደጋጥም ከምዚ ዝጠቐስክዮ ብሓደጋ ስለ ዝኾነ እውን መብዛሕትኡ ግዜ ከዓ ሓደጋ ምስ ሸለልትነት ምትእሳር ኣለዋ። ገሊ ስኻ ትገብሮ ሸለልትነት እዩ፣ ገሊ ከዓ ኣብ ነፍስኻ ወርድ ማለት እዩ፣ ገሊ ከዓ ስኻ ብዝገበርካዮ ኣብ ደቅኻ ኣብ ቆልዑ እውን ከጋጥም ይኽእል። ናብ ዓበይቲ ከምዚ ክንገልፆ ፀናሕና ናብ ሽማግለታት በብዕድሚኡ ክንሪዮ ይሸመይ ይመስል።
0: እሺ ቃፀሎ ብክል ዕድመ ክንሪኦ ከለና ናብ ዝተፈላለየ ዕድመታት ክንማቐሎ ንኽእል ኢና። ቀዳሚት ትመፅእ ትሕቲ ሓደ ዓመት ማለት እዩ። ትሕቲ ሓደ ዓመት ክንሓስቦ ከለና ዝሕቆፍ ህፃን እዩ ንብል ኣለና ማለት እዩ። ሕጂ ኣብ ከምዚ ክል ዕድመ ዝረአ ቃፀሎታት ዝበዝሕ ብሰንኪ ውዕያት ፈሰስቲ እዩ። ሻሂ፣ ቡን፣ ፀባ ቆልዓ ተሓቂፉ ከሎ ኣብ ትሕቲ ድዩ በሎ ወይ ኣሕዋቱ ክፃወቱ ክብሉ ይደፍእሉ እሞ ተቓፂሉ ይመፅእ። እዚ ንቡር ብዙሕ ግዜ ዝረአ ዓይነት ቃፀሎ እዩ። ብቐሊሉ ድማ ክትገጥኦ ወይ ፕሬቨንት ክትገብሮ ትኽእል ኢኻ። ምክንያቱ እቲ ነቲ ቆልዓ ዝኣሊ ዘሎ ኣደ በሎ ኣሕዋት በሎ ኣብ ግዜ ውዒ ፈሳሲ ንቕርበሉ እዋን ቆልዓ ኣቦቱ ኣቐሚጥና እቲ ዘድለየና ነገር ክንገብር ከም ዘለና ክላቦ ይፈቱ። ካልኣይ ተወሳኺ ንሰዓል ተባሂሩ ዝግበር ሃፋ ወይ ስቲም ኣሎ። ቆልዓ ሰዓል ሓመም እሞ ወይ ዓፈፍ ዓፈፍ ብል እሞ ስቲም ግበረሉ ይበሃል። ስቲም ከዓ ማይ ውዕያ ምፅኻ ጥ ጠቓፍንጭኡ ተቕርበሉ። ቆልዓ ብባህሪ ክንቀሳቐስ እዩ ይንቀሳቀስ ይደፍአ ናብ ነፍሲ ይኮዖ። እዚ ዓይነት ቃፀሎ እዚ ክውገድ እዩ ዘለዎ። ምክንያቱ ነቲ ቆልዓ ዘምፅኦ ሓስያ ብጣዕሚ ዓብ እዩ። ዝኾነ ውዑይ ፈሳሲ ሓፋ በሎ ስቲም በሎ ጥቓ ቆልዓ ክቐርብ የብሉን። ስቲም ክግበር እንድሕር ኮይኑ ብውሑስ ኣገባብ ቆልዓ ቦት ኣቐሚጥካ ነቲ ደድሊ ሓፋ ነቲ ገዛ ኢኻ ተዓጥኖ እቲ ዘሎ ሓዊ ከዓ ትኪ ኣብ ጥቓ ቆልዓ እቲ ትኪ ናይ ሓዊ ማለት እየ ኣብ ጥቓ ቆልዓ ክቐርብ የብሉን። እዚ ውሑስ ኣብ ገባብ ናይ ሓፋ ኣገባበራ እዩ። እንድሕር ዳ ማይ ውዑይ ጥቓ ቆልዓ ኣቕሪብና ግን ባዓለና
1: ንፈልጠሎሰፊሕተ ክእለሎ
0: ካልኣይ ነገር ኣብ ሕብረተሰብና ደረአ ሰዓል ወይ ውግኣት ኣለዎ ቆልዓ ተባሂሉ ላምባ ለኺኻ ጋዜጣ ይሽበጥ። ላምባ ሓደ ኬሚካል እዩ። ኬሚካል ስለ ዝኾነ ነቲ ቆልዓ እንታይ ትገብሮ ኬሚካላዊ ቃፀሎ እዩ ዘጋጥሞ። ይበልዖ ነቲ ቆርበቱ ናይ ቆልዓ ቆርበት ረቂቕ እዩ። ነቲ ቆርበት ይበልዖ ሞ ጋህ ድበለ ቁስሊ ገይሩ ቆልዓ ይመፅእ ማለት እዩ። ሕጂ እዚአን ክጥቀቐለን ዝግበአና ማለት እዩ። ደን ካብ ክሊ ዕድመ ሓደ ስጋ 10 ዘሎ ከምቲ ዝበልኮ ዝበዝሕ ውዕያት ፈሰስቲ ማይ ውዒ ሻሂ ቡን ፀባ እዚኦም እዮም ቶም ኣንደቲ። ተወሳኺ ናይዚ ጓህሪ ወይ ፋሓም ፀብሒ ዝፈልሐ ሳምና ንክዳን ተባሂሉ ዝፈልሕ ሳምና እዚኦም ውን ከም ተወሳኽቲ ኣንደቲ እዮም። ከምዚኦም ዓይነት ኩነት እንድሕር ኣሎ ወይ ነቲ ቆልዓ ክንኣል ኣለና ወይ ድማ እቲ ውዒ ነገር ክንኣል ኣለና። ቆልዓ ብባህርዩ ተመራማራ እዩ፣ ዝኾነ ተቐመጥናዮ ነገር ክመራመረሉ ይደሊ። ማይ ድያ ሻሂ ድያ ንዕኡ ይፈልጥኒዩ ክሕዛ እዩ ክከዓወ እዩ ነዲዱ እውን ክመፅ እዩ። ተወሳኺ ናይዚ እቲ ኤሌትሪኬሽን ንብሎ ወይ ሓፂናዊ ነገር ናብ ናይ ኤሌክትሪክ ሶኬት ምእታው መፍትሕ እንድሕሪ ሒዙ ቆልዓ ጎይ ኸይዱ ኣብያ ላ ሶኬት ኢሉ ይድደሊ ናብ ኣየእትዋ ሕጂ ብዝተኻለና መጠን ነቲ ኣብ ገዛና ደሎ ናይ ኤሌክትሪክ ሶኬት በሎ ናይ ሞባይል እቲ ዋየር ቻርጅ መግበሪ በሎ ኣብ ውሑስ ቦታ ክንቐምጦ፣ ሶኬትና ድማ ብውሑስ ወይ ኣቑሑት ደፊእና ዲና ክንዓፅዎ ወይ ድማ ኣብ ላዕሊ ክኸውን ይላቦ ማለት እዩ።
1: ኣብዚ ዕድመ እዚ ቆልዑ ካብ ሓደ ስጋብ ዓሰርተት ገና ገሊኦም እግሪ ተኽሊ ዘለዎ እዮም ምንቅስቃስ ብብዝሒ ዘለዎም ከምዚ ድበልክዮ እውን ህንጡይነት ኣለዎም ብዙሕ ነገር ናይ ምፍላጥ ህንጡይነት ዘለዎም እዩ። ስለዚ ናይ ካልኢታት ጉዳይ እያ እታ ጌጋ ከተጋጥም ትኽእል ናይ ቋሕ ሰም እያ እዚ ሓደገኛ ክኸውን ንኽእል እዩ ማለት እዩ።
0: ሕጂ ኣብዚኣ ንሕና ኢና እንታይ ከም ዝገብር እቲ ቆልዓ ሓሲብና ወይ ክገብር ይኽእል እዩ ኢልና ክንጥንቀቕ ዘለና። ቆልዓ ባህሪ እዩ ከም ክገብር ባህሪ እዩ። ንሕና ግን ቆልዓ ከምዚኣ ክገብር ይኽእል እዩ ኢልና ነቲ ክንቀርቦ ዝሓሰብናዮ ድዩ ወይ ኣብ ከባቢና ዘሎ ድዩ ክንኣልዮ ወይ ድማ ነቲ ቆልዓ ከ ሒዝናዮ ክንወፅእ ዘለና ማለት እዩ።
1: እታ ገዛስ ነቲ ቆልዓ ብትምቺ መንገዲ ኢኻ ከተማሓድራ ዘለና
0: ብሓፈሻ ሕጂ እዚኣ እታ ቻይልድ ፕሩፊንግ ንብላ
1: ነቲ ቆልዓስ ካብ ሓደጋት ዝከላኸለሉ ኩነታት ምፍጣር
0: ማለት እዩ። ብድሕሪኡ ካብዚ ገለ ፍልይ ዝበለ ተርእዮ ናይ ቃፀሎ ዘጋጥመሉ እዋን ወይ ሃዋህው ኣሎ። ንኣብነት ግዜ ሆየሆየን ግዜ ዳሜራን ኣብዚኦም ሕጂ ዝበዝሕ ዘጋጥም ቃፀሎ ኣብ ኮተተይ ዕድሜ ዘለው እዩ ዘጋጥም። ቀንቀናይ እዚ ድማ ዘይውሕስ ወይ ዘይሓላፍነታዊ ኣጠቃቅማ ናይዚ ማለት እዩ። ኣብ ዝበዝሕ ባህሊ ሆየሆየ ወይ ዳሜራ ኣሎ። ዳሜራ ንክሰርሑ ወይ ድማ ክባራ ኣሎም ብዙሕ ሓልሃልታ ንክገብር ተባሂሉ ፍሊድ ድዩ ጎማ ጣዕጣዕ ክብል ጎማ ድዩ ይውስኽሉ ሞኒ እዚ ናብ ነብሶም ይምለስ ነብሶም ተቓፂሎም ይመፁ ማለት እዩ። ኣብ ግዜ ዳሜራ ድማ ኣኽበርቲ ፀጥታ ኩሉ ኣለዉ ኩሉ ሻዕ ኢንፎርሜሽን ይሓልፍ እዩ። ነዚ ጢሒሶም ዝኸዱ ግን ቃፀሎ ኣጋጢሞም ይመፁ እጂ በዚ መገዲ እዚ ድማ ተቓፂሎም ናብ ብዙሕ ዘይተደለየ ማሰይቲ ይወርዱ ማለት እዩ። እዚኦም ከምዚኦም ክጥንቀቕሉ ከም ዘለዎ ክመክር ደሊ ማለት እዩ። ካብዚ ቀፂልና ቃፀሎ ኣብ ዓበይቲ ክንርኢ ኢና። ከምቲ ዝበልኮ እቲ ፈሳሲ ወይ ውዕያት ነገራት ዘቃፅል ኣብ ኩሉ ክለ ዕድመ ኣሎ። ፍሉይ ፍሉይ ኣብ ዓበይቲ ዝረአ ግን ፍሉያት ቃፀሎታት ኣለዎ። ሕጂ እዚኦም ናብ ክልተ መቒሎ እዮም ኣለዉ። ዘቤታዊ ቃፀሎ ወይ ኣብ ስራሕ ዘጋጥም ቃፀሎ ኢለ ናብ ክልተ መቒሎ እዮም ኣለዉ። እቶም ዘቤታዊ ቃፀሎ ቀዳማይን ቀንድን ዘይውሕስ ኣጠቃቅማ ስልንደራዊ ጋዝ እዩ። ስልንደር ጋዝ ዳርጋ ኣብ ናይ ኩሉ ሰብ ገዛ ኣሎ። ግን ብሰንኪ ገለገለ ነጥብታት ቃፀሎ ይጋጥም። ንኣብነት ጥዕንኡ ዘይተሓለወ ስሊንደር ስሊንደር ኣብ ገዛ ከልና እንዳጨነወትካ ስቁኢልካ ትጥቀመልና እንድሕር ኮንካ እዚ ጉጉይ ኣገባብ እዩ። ወይ እታ ስሊንደር ናብ ዝምልኮቶ ኣካል ወሲድካ ክትዕረድያ ደይ ትኸውን እንተኮይና ከ ክትቁመጥ ክትውሰድ ከም ደለዋ ክንገብር ኣለና። እንተደይ ኮይኑ ግን ናብ ቃፀሎ ከስዕብ ማለት እዩ። ካልኣይ ኣብ ዘይምቹእ ቦታ ዝኽዘን ስሊንደር ስሊንደር ኣብ ገዛ ናምፂና እንድሕር ዳ ኣብ ፀሓይ ዘለዎ ፈቐድኡ ንፋስ ኣብ ደገ ቆልዑት ኤክስፖዝ ዝኾኑሉ ወይ ድማ ጥቓ ሓዊ ዘይንጥቀመላ ስሊንደር ብመልአት ማለት እዩ ኣብ ጥቓ ሓዊ እንድሕር ዳ ጌርናዮ ኣለና ንነብስና ናብ ሓደጋ ንቃልዕ ኣለና። ሳሳይ ግቡእ መስርሕ ናይ ምግጣም ዘይተገብረላ ብግቡእ ዘይተተኽለት ስሊንደር ስሊንደር ምስታጋዝ ክትላገብ ከላ ብስርዓት ሰጢማ ከም ዘይተንፍስ ቸክ ጌርና ክንጥቀመላ ኣለና። እንድሕዳ ዝኾነ ሊክ ካብቲ ከባቢ ኣሎ ግን እዚ ባዕለና ናብ ሓደጋ
1: ኣብያት ኒኢልካ ምእሳር እምኒ ምፅቃጥ ገለ ሓደገኛ
0: ሓደገኛ እዚ ሕጂ ወይ እቲ ጋዝን